0: ቁርብ ግፍሕ ዝበለ ስለ ዘይኮነ ንከምኡ ዘለየ ቦታ ኣለዎ ፓናቶን ንባዕሉ። ስለዚ እንታይ ኢና ገርና በቲያ ኣብ ዓድና ተለሚዳ ዘላ ኣማዕቢልና ከመይ ገርና ፓናቶን ንሰርሕ ኢለ ከም ብሓድሽ ኣብ ግዜ በዓላት ስለቲ ጠለባት ዝረእኽዎ ማለት እዩ። ናይ ካልእ ገዛ እየ ዝርኢ ነረ ማለት እዩ። ሓፈሻዊ ናይ ዝነበሩ ሽዑ እዋን ፍሉጣት ኢና ንርኢ ነርና። ስለዚ ብኡ ተመርኪሰ ፓናቶን ፍትወት ገይረ ማለት እዩ ባዕሊ ከዓ ክሰርሕ ኣለኒ ኢለ ጀሚረ ማለት እዩ። ሕጂ መጀመርያ ፓናቶን ክንጅምር ከለና እንታይ እንታይ የድሊ ፊኖም እንቃሆ ድዩ ዘቢብ ድዩ ከመይ ገይሩ ይስራሕ ክንደይ ሰዓት እንታይ ሙቐት የልዮ ኣብ ግዜ ቁሪ ከመይ እዩ ኣብ ግዜ ዛሕሊ ከመይ እዩ ንዚ ክንፈልጦ ነዊሕ ግዜ ወሲድና መዓት ክሳራታት እዩ ዘምፀልካ መዓት ብሓደ ግዜ ተብክዖ ብዙሕ እዩ ብዙሕ ሰዓታት ኢኻ ትፅበይ ለይቲ ተኣቱ ከተምፅእ ነታ ፎርሙላ ነኸተምፃ ማለት እዩ ተንብ ሞ ትፍትኖ ኣይመፅን እዩ ይወድቀካ ይወደቕ እዩ ፓናቶን ኖርማሊ እትስ ይወደቕ ሰምታይቲ ብሙሉእ ክትፈልጦ ክትክእል ኣለካ ተሓሳብ ኣብ ዒድ ንሰርሖ ኣሎና ኣብእዚ በቢ በዓሉ ዝስራሕ በቢናቱ ጌርና ኢና ነቲ ሰብ ዝበዝሐ ናይ ሕብረተሰብና ባፃፃሕ ገለሰ ዝኾነ ፅቡቅ ነገር ክርኢ ስለ ዝደሊ ነቲ ፓኬጅ ንቕይሮ እምበር እዚ ትብልዮ ዘለኹ ከዓ ኣብ ግዜ ፋሲካ ኮሎምባ ዝበሃል ይስራሕ ቀደም ስለ ዝነበረ ኢና ንሕና ቀፂልናያ ቅድም ኣብ ቅድ ግዜ ፋሲካ ፓናቶን ኣይስራሕን እዩ ነይሩ ኮሎምባ እዩ ዝስራሕ ነይሩ ስለዚ ንዓኣ ንሕና ከዓ ተኪእናያ ማለት እዩ ተስራሕ ዝነበረ እምበር ሓድሽ ስራሓት ኣይኮነን ዝሰርአወ
1: ኪንዮ ኬክን ፓስተን ጉዕዞ ሰሚራ ዝዓመቐ መልእኽቲ ዝሓዘ እዩ። መልእኽቲ ብዛዕባ ምሕያል ደቂ ኣንስትዮ ጽንዓትን ፈጠራን ንስድራ ቤትን ይምስክር።
0: ካብዚ ስራሕ እዚ ካብ ሂወት ዝረኽብኮ ካብ ዝጉዕዘይ ዓቕሊ እያ ዓቕሊ ተፃወርነት እንድሕር ኣለካ ንትደልዮ ነገር ክትበፅሖ ቀሊል
1: ሎሚ እውን ንኣሚ ጓላን ኣዝማዳን ብዙሓት መንእሰያት ስራሕተኛታትን ካብቲ ዝደለበቶ ተመክሮ ትምህርቲ ወሲዶም ይሰርሑ ኣለዉ። ክሽንኣ ካብ ናይ ስራሕ ቦታ ንላዕሊ ኮይና ኣላ ቤት ትምህርቲ ስነ ስርዓት ፈጠራን ተስፋን ኮይና ትርከብ።
0: እቲ ስራሕ ብዙሕ ዋጋ የኽፍል እንድዩ ነዊሕ ሰዓታት ጠጠው እቲ ነዊሕ ሃልኪ ፈጠራነትካ እዩ ዝበዝሐ ፈጠራ እዩ ካብ ውሽጠ እዩ ሓንቲ ነገር እናተይ ዝረኣየኒ ነገር ንዑም ኣይረኣየኒ ከመይ ጌርካ ሓሲብከያ ይብሉ ሕጂ ደቀይ ይደልዮም ግን እቲ ገለ ፈጠራነት ቁርቢ የሸግሮም ማለትስ ከምዚ ከመይ ጌርካ ሓሲብክዮ ገለ ይብሉ እቲ ገለገለ ስራሓት ዝሰራሕ ክዎ ይደግሞ እዮም። ሕጂ ጓለይ ናኦሚ ጓል ሓወ ይቡን ኣላ እሳ ሕጂ ብዙሕ ኣብቲ ናይ ኬካት ምሳይ ትነጥፍ ማለት እዩ ጓል ሓወይ ማለት እዩ ጓል ሓፍተይ እውን ኣላ ከምኡ ማለት እዩ ሳተን ሕጂ ተወራሪሰን ሒዘንኦ ይብል ኣነ ኣብ ወዳት ቁርብ እቲ ዓቕሊ ጌርካ እቲ ትሰርሖ ቁርብ ኣብ ወዳት ክብድ ይብል ይመስለኒ ኣብተን ደቂ ኣንስትዮ ይሓይሽ ሕጂ ጓለይ ነቲ ስራሕ ኳ ክደግሞ ትኽእለ ክፈጥሩ ግን ቁርብ የሸግሮም እምበር ድሓን እዮም ሳቶም እውን ተኪኦም ብለ ይሕግዙን እዮም ብካልእ ተራ ሕጂ ይሕግዙን እንድሕር ኣብቲ ኬክ እተዘይኮይኑ ኣብ ምልእኣኽ ምቕባል ቀሊል ተራ ውሳቶም እውን የብሎምን ማለትሲ ብዙሕ እዮም ሓገዝ ዘለዎ ብቲ ስራሕ ማለት እዩ።
1: ስራሕ ብውፅኢት እዩ ዝልካዕ ወሃብቲ ኣገልግሎት እውን ብዓማዊል ሚዛን ስርሖም ይግምገም። ዓሚል ንጉስ እዩ። ኣፍራይ ብዘይ ዕዳጋ ስራሕ ክቕፅል ኣይክእልን እዩ። ንዓሚል ዝሕግሶ ፅቡቕ ስራሕ እዩ። ፅቡቕ ስራሕ ብትሕዝቶ ምሕደራ ግዜ ኣኽብሮት ቆፀራን ቋንቋን ካብቲ ብዙሕ ውሑድ ክገልጾ ይከኣል። ሰሚራ በዚ መዳይ እዚ ልዑል ክብርን ኣፍልጦን ከም ትረክብ እያ ትሕብር።
0: ዓማዊለይ ናተይ ኣይፈልጦን እዮም ዝበዝሑ ዳርጋ ተዘይሓሴ ካብ 30% ጥራዮም ዝፈልጡኒ እቲ 70% ብዙሕ ዝፈልጠ እንኮይና ይስምዐኒ ብውሽጢ እዚ ካልእ ሰብ ዝሰርሕ ኮይኑ ዝስምዖ እቶም ዝተወሰኑ ዓማዊል እዮም መፅኦም ብድሕሪቲ ዋላ ብቅድሚት ዝርኢኒ ወይ ዝፈልጡኒ ዝነበሩ ዳርጋ 30% እዮም ዝኾኑ እቲ 70% ግን ኣይፈልጠኒኒ ነቲ ስራሓተይ እዮም ዝፈልጦ ነቲ ሰብ ተሰሪሑ ዝቐርቦ መፅኦም ብስእሊ ርኦም ኣሚኖም እዮም ዝእዝዙ። እዚ ሕጂ ንዓይ ቀሊል ኣይኮነ ስምንታይ ንዓይ ከይረኣዩ መንነተይ ከይረኣዩ እንታይ እያ መን እያ ሰብኣይ ዝሰርሖ ዘሎ ሰበይቲ ድያ ነቲ ስራሓት ርኦም ኣሚኖም መፅኦም መዓልታዊ ክእዝዙ እቲ ናታቶም እዩ ናብ ዝብፅሒ እኒአ ዝብል ኣነ ምትብባዕ ናይ ዓማዊለ ብፍላጥ ዘይኮነ ዝፈልጠካ ክሕጉሰካ ኢሉ ክገብሮ ክእል ዘይፈልጠካ ግን መፅኡ ኣዚዙ ክኸይድ ከሎ ብሽም ጥራይ ብሽም ጥራይ መፅኡ ኣዚዙ ከይድ ከሎ እዚ ዓብ ተራ እዩ ዘለዎ ማለት እዩ። ኣብዚ ብሕልፊ ኣብ ኬክ ዝፈልጥ ሰብ ዓብ ተራ ኣለዎ ብሽም ጥራይ ዘይኮነስ በቲ ትሕዝቶካ ኣሚኖም ዝገዝኡልካ በዚ ከዓ ዓማዊለ ብጣዕሚ ምትብባዕ ጥራይ ዘይኮነስ ንዕኦም እየ ሓቂ ዘረባ ዝሰርሕ ዘለኹ ማለት እዩ።
1: ምቁር ሕብስቲ ወይ ፓስተ ውፅኢት ስነ ፍልጠትን ስነ ጥበብን እዩ። ዝተፈላለየ መስርሕ ሓሊፉ እዩ ናብ መወዳእታ መልክዕ ዝበፅሕ። ካብ ፈለማ ክሳብ ምዝዛም ከዓ ዕቱብ ምክትታልን ምቁፅፃርን ይጠልብ። ብልምዲ ፓስተ ሕሩጭን ሽኮርን እንቋቑሖን ጥራይ ሓዊስካ ዝስራሕ ዝመስሎ ውሑድ ኣይኮነን። ዕዮ ፓስተ ግን ሳይንስ እዩ። ሙቆት ኣገዳሲ እዩ። መስፈሪ ወይ ሚዛን ኣገዳሲ እዩ። ግዜ ኣገዳሲ እዩ። ሓንቲ ንእሽቶ ጌጋ ንናይ ምሉእ መዓልታት ስራሕ ተበላሽዎ ልዑል ጥንቃቕን ውሕልነትን ዝሓትት ስራሕ እዩ።
0: ወንጂ ኬክ ዋና ንዚ ስለዚ ጥልቂ ማይ ገልሰ ተጠልቅዮ ልስልስ በለ ኸውን ኣለዎ ኣገዳሲ እዩ ቤዝ ኣገዳሲ እዩ ክስራሕ ይከኣል እዩ ዝኾነ ነገር ግን ኣገዳሲ ኣብዚ ዓድና ሞር ዝተለመደ እዚኣ ክሬም ሰትያ ውሽጣ ብላዕሊ ከዓ ብሮ ለኺናይ ኣለና ማለት እዩ ነቲ ቅርፂ ክሕዘልና ምእንታን ብደንቢ ሰምታይ ዝተቆራረፀ እዚ ሕጂ እታ ዘልየኒ ስእሊ ክስእል ማለት እዩ። ኣነ ቅድም ብዙሕ ከምዚ ናይ ኢደ ጥበብ ነገራት ስለ ዝፈቱ ዝነበርኩ ነቲ ዝፈት ወየ ዝሰርሑ ማለት እዩ ነቲ ባህላዊ ከዓ ሞር ክረአይ ስለ ዝደልዮ ገለገለ ፍሉይ ነገር ክኾን ከሎ ደስ ይብለካ ክትሰርሕ ከምዚ እውን ዘለኒ ፍትወት ናይቲ መሶብ ድዩ ገለ ኖርማል ይሰርሕ ነይረ ይቅድም ይሰፊ ነይረ የ ብቆልዓ ከለኹ ማለት እዩ ሕጂ ንዑ የ ናብ ኬክ ክእትዮ ማለት እዩ ብከምዚ መገዲ ከዓ ይኸይድ ብስፈኸም ከሎ ከምዚ ይኮነ ዝበዝሐ ግዜ ኬክ እዚ ናይ ኬክ ስራሓት ብሕልፊ ኬክ ክንብል ከሎና ሕጂ ብዛዕባ ናይ ቶርታ እንዲና ንዛረብ ዘለና ስእላዊ እዩ ዝበዝሐ ግዜ ስብስእሊ ኢካ ትገልፆ ነቲ መዛዘሚት ውሽጡ ሓደ ዓይነት ክኸውን ይኽእል እንዲ ኩሉ ግን እቲ ደጋዊ እዩ ዝበዝሐ ሰብ ዝርኢ ስለዚ ነቲ ደገ ዝስሕብ ንስእሊ ዝስሕብ ስለ ንመርፅ ዝበዝሐ ግዜ ብዚ ንጥቀም። ቅድም ዝነበረ ዲዛይናት ውሱን እዩ ነይሩ ኣብ ዝተወሰነ ቅርፅታት ጥራይ ዝተሓለወ ሕጂ ግን ምስ ግዜ ብዙሕ ዓይነት ሕጂ ብሕልፊ ናብ ብዙሕ ናይ ኣርት ስራሓት ስለ ዝብ ዘሎ ስካብ ናይ ኤግዚቢሽን ዘርእሉ ነገራት ስለ ዘሎ ሕጂ ናብኡ ናህና ከዓ ንምንታይ እቲ ዘለና ንሃና ዘይነርኢ ብባህልና ዝመስል ብዙሕ ብዙሕን ስራሕ እንዲ ግን በዚ ዘለና ጌርና እንታይ ክንሰርሕ ንኽእል ኢና ኢለ እየ ዝገበርኮ። ኣነ ዝበዝሐ ግዜ ይገይሸ መገሻ ይገይሸ

እዚ ምስ ማዕረ ማዕረ ክንከይድ ስለ ዘለና በቲ ንረኽቦ ኣስቤዛታት ገሊኡ ክብድ ይብል እዩ። ስለምንታይ ኣሎ ክትመላልአሉ ዝግበአካ ነገራት ግን በታ ዘላትና እዚ ስራሕ እዚ ንሰርሖ ማለት እዩ። እዚ ብኹም ኢና ማዕረ ማዕረ ንኸይድ። ኣነ ቅድም ብንእሽተይ ከለኹ ብዙሕ ናይ ኢደ ጥበብ ስራሓት ይሰርሕ ስለ ዝነበርኩ ብዙሕ ናይ ቤተሰብ ነይረን ደቂ ሓወበይ እሳተን ብስፈ ከምዚ ቀዳም ገለ ኮን ከሎ ወይ ግዜ ዕረፍቲ ክረምቲ ስፈ ይሰፍያ ስፈ ይሰፍያ እሞ ሕጂ እሳተን ኣታዊ ክሳየን እዩ ነይሩ ኣታዊ ምንጨን እዩ ነይሩ በቲ ስፈ ገይረንሲ ገለ ነገራት ይገዛዝኣ ነይረን። ኣነ ግን ሰንኪ ሰፍያ ከለዋ ሞር እቲ ዝሰርሕኦ ሰሪሐን ክእትዋሉ ከሎ ሰልዲ ስሕበኒ ስለ ዝነበረ ብኸም እየ ዝያዳ ከብል ጀሚረ ማለት ክሰርሕ እጂ ይፈትዎ ከዓ ነይረ ከም ኣርት ስለ ዝኾነ እቲ ክዓቢ ከሎ ናቱ ዲዛይን እውን ከከምቲ ናትካ ትሰርሖ ስለ ዝኾነ ማለት እዩ ሓደ ዓይነት ቅርፂ የብሉን ስፈ ዝተፈላለየ እዩ ዘለዎ መዛዘም ኣለዎ ብቀይሕ ብቀጠልያ ብሕብርታት እናቀያየርካ ካሰርሑ ድ ዋላ ንክትሪኦ ዋላ ኣብ ሕብረተሰብና እውን ኣትዩ ክትሰርሐሉ ከለካ ደስ እዩ ዝብለኒ ብነፍሲ ተኣርቲ ከይከውን ስእላዊ ስለ ዝኾነ እዚ ሕጂ ቅልል ዝበለ ዝገብሮ ብዙሕ ግዜ ስለ ንደጋግሞ እንዲ ኣብቲ መጀመርያ ግን ቅሩብ

ብዙሕ ናይ ዓይነታት ኢና ንሰርሕ ነርና እዚ ገዛ ብብዙሕ እዩ ዝፍለጥ። ዳሕረይ እዚ ናይ ቶርታ ቅርፅታት ንምንታይ ኣብኡ ክጥቀመሉ ዘይክእል ዝብል ሓሳብ እናቀየርኩ ቀይረ እዩ ማለት እዩ። ሓደሓደ ግዜ ሙቐት ክብርትዕ ከሎ እቲ ብሮ ክልምልመካ ክእል እዩ። ስለዚ ኣብ ከምዚ ጠጠው ዝብል ነገራት እየ ሸግረካ ማለት እዩ። ጠጠው ዝሕል ዝበለ ቴምፕሬቸር ሓጋዚ ስለምንታይ ናይ ኢድና ረስንሎ በዓሉ እቲ ናይ ኢድ ረስንካተር ኣለዎ እንዲ ድናና መደብ ንገብር ክንደይ ሰብ ክንቅበል ኢና ክሳዕ ክንደይ ዓቕሚ ኣለና እንሳት ኩሉ ኣዋሃሂድና ኢና ንቕረቦ ሽዑ እታ ዓቕምና ስጋዕ ተኣክል ተቐቢልና ኢና ነቲ ጋሻና ንእንግድ እምበር እሱ ኢልና ኣይ ንቕበልን ኢና ዝኾነ ኦርደራት እሱ ኢልና ኣይንቕበልን ኢና ብዓቕሚ እቲ ናይቲ ትካልና ማለት እዩ። ግን ንዳለወሉ ንብምሉኡ ንዳለወሉ ኣድካሚ እዩ። ስለምንታይ ሓደ ዓይነት ዲዛይን ብዙሕ ሰዓታት ክሰርሕ ነንበይኒ ብምዃኑ ነንበይኒ እዩ እቲ ትእዛዛት ትመፀካሲ ነንበይኒ እዩ እዚኣ ብሮ ቅርብ ኣብያት ንላ ኣብ መንጎ ዚግዛግ ክትኸውን ዘላ ብኸም እያ እቲ ስራሕ ብጣዕሚ ኣድካሚ እንዲ ግን ናይ ዓሚል ድሌታት እቲ ናይ ዓሚል መትብባዕ ኣቴስ ደኺመኢልካ ትፀንሕ ሞ ሽዑቲ ዓሚል ተገዲሱ መፅኡ ከምዚኣ እንዴ ዳ ደለ ዓመት ውላደይ እንዲ ወይ ዝኾነ ናቱ መደብ ዘለዎ መፅኡ ንዓኻ ደልዩ መፀካ ከሎ እታ ናቱ ምትብባዕ ተኣክለካ እዩ። ሓደ ካልኣይ ምስጋና ምሻሎ እንታያ ስራሕ ክልና ደኣ ፅብቕቲ ኮይና እንዲ ከምዚ እንዲ ክብልካ ከሎ ነቲ ዝነበረካ ብምሉእ ድኻማት ይዝርዝረልካ ማለት እዩ። ሓድሽ ነገር ርአ ክመፅእ ከለኹ ወይ ከይረኣኹ እናብኡ ከለኹ ብሓንጎለይ ዝፈጥሮ ነገራት ኣሎ እዚታት ሕጂ ርኢኻ ክኮንካ እንተብል ጥራይ ተሓሳብ ኢኻ ትወስቶ ተሓሳብ ትወስቶ ናብ ትስኻ ትደልዮ ነገራት ትቕይር ማለት እዩ። ሕጂሲ ዝበዝሐ ግዜ ሓሳብ ክህልወካ ኣለ ወቃ ፍቕሪ ናይቲ ስራሕ ፍቕሪ ተለካ ንክትቀይሮ እምበረይ ከምዚ ዝኾነ ርኢኻ መፅኻ እውን ክሰርሖ ይትኽእል ናሃኮ ግን ሓሳብ ትወስድ በቲ ስኻ ዘለካ ዓቕሙኻ ስለምንታይ ገለገለ ዳርጋ ዝበዝሐ ቶርታ መገዲ ዝኸይድ ስለዚ

0: ፈርሰካ ዝኾነ ብጉዕዞ ነገር ከይጓንፈካ ብጣዕሚ ኢኻ ተጠንቂቕካ ክሰርሕ ዘለካ። ሕጂ ትእዛዛትካ ከይትርስዕ ትእዛዛትካ ብስሩዕ ኢኻ ትቕበል። ከምዚ ከጓንፈካ ክእል እንዲ ግን ብዙሕ ኣብ ከምኡታት ተጠንቂቐ ስለዝኸይድ ስለምንታይ እቲ ዓሚል ዝእዘኒ ውራይ ይህልዎ ዝኾነ ክሳይ መደባት ስለ ሒዙ ዝመፀኒ እቲ ናቱ ርዝነት እቲ ዝመፀኒ ዘሎ ክርድኦ ኣለኒ።
1: ሕጂ ዝተኣየርተውፅ ኣለካ ማለት እንዴ?

ኣልፎም ዘይጥቀም ማለት እዩ ሓደ ዘይብላዕ ማለት እዩ ሕጂ እቲ መጀመርያ ክነንፅ ከለና ሓደ ሓደ ቅርፅታት ደራሪብካ ዝመፅእ ኮይኑ ሕጂ ብዓቕሚ ሕብረተሰብና ከዓ ቁርብ ክብድ ይብል ስለምንታይ እቲ ዝስራሕ ስ ከክልተ ጌርካ ክሰርሑ ኢኻ ማለት እዩ ሕጂ ንዕኦም ንዕኡ ዋላ ነቲ ዲዛይን እውን ፅቡቅ ምፀልካ ስለ ዝኾነ ንኸራጉደልካ ማለት እዩ ተወሳኺ ኢልና ኢና ምፅናዮ ማለት እዩ ሕጂ ከም ፍሉይ ትርእታት ነቲ ዓሚል ንሕብሮ ኢና ብኸመይ ንሰርሕ ከመይ ጌርና ነዳልዎ ንንግሮ ኢና ዝበዝሐ ዓሚል ይፈልጥ እዩ ቀጥታ እወ ቀጥታ ዝመፅእ ዝእዝዝ ይፈልጥ እዩ እቲ ኣብ ገዛ ዝፀንሕ ግን ብዙሕ ኣፍልጦ የብሉ ሰንታይ ታ ኬክ ጥራእያ ዝመስሎ ሕጂ ናህና ሓፈሻዊ እቲ መራጎ ድንበር እቲ ኬክ ኣይነግድሎን ኢና ሕጂ ንዕኡ ከነምፀሉ ከለና ነቲ ዓሚል ቆሪፅና እቲ ቶርታ ንዕድሎ ኢና ይዕደልተን ደቀና ዕድልኦ ማለት እዩ ሒዞንኦ ነቲ ዳሚ ክመወፃ ከላ ግን እቲ ቶርታ ሒዞሞ ዝወፅ ዘሎ ኮይኑ ስለስምዖ ብዙሕ ግዜ ናይ ምውጣጥ ሒዝክንኦ ቶርታ ወፂኽን ናይ ምባል ይመፀና ግን ንሕና እቲ ኬክ ኣሎ ስቲል ኣብቲ ታሕቲ ይትፎም ራጎ ድንበረ እታ ኬክ ነእትዋ ኢና ንሕና ፎም ኣብ ዓለም ፍሉጥ ድ ናይ ኬክ ኢንዳስትሪ ብጣዕሚ ፍሉጥ እዩ ሕጂ ዝበዝሐ ገለገለ ትካላት ማለት ኣብ ካልእ እዞም ዲዛይነራት ድዩ ገለ በቲ ዳሚ ገይሮም ሰርሑ እዮም ዲዛይን ጥራይ ዴኮሬሽን ዋላ ሕጂ ኣብ ገለገለ ናይ ስእልታት ንሪኦ ገለ ሰብ ባዕሉ ሰሪሑ ክሳይ ክገብር ኣይክእልን እዩ ባዕሉ ክሰርሕ ኣይክእልን እዩ ክንድኡ ዓይነት ባጀት ኣውፅኢካ ብጣዕሚ ከቢድ እቲ ናይ ኬክ እቲ ስፖንጅ ክሰርሕ ገለ ሕጂ ንስእሊ ኢሎም ጥራይ ዝሰርሑ ኣለውኖ ንሸቐጥ ንዕዳጋ ሕጂ እቶም ዝሰርሑ ኣድቨርታይዝ ክገብሩ ከለዉ ንኬክ ሰሪሖም ብሉ ይክእልን እዮም ከውፅዎ ይክእልን እዮም ስለዚ እንታይ ይጥቀሙ ልክዕ ከምኡ ተሰሪሑ ቅቢ ቅርፂ ማለት እዩ በቢ ዓይነት ቅርፂ እዩ ዘሎ ስጋብ ሕጂ ኳባና መፂእ ዘሎ ከቢብ እዩ ግን ኣርባዕተ ኣንጎሎ እውን ኣሎ እሱው ንጥቀመሉ ኢና ንዕኡ ከም ዋላሳቶም እውን ጥቀምሉ እዮም ከም ብዝሒ ዓበይቲ ክኸውን ከሎ እውን ኣክንዲ ብምሉእ ቶርታ ትገብሮ ተወሳኺ ቅርፂ ስለ ዘለዎ ልክዕ ነቲ ቶርታ እዩ ዝመስል ብሮ ተልክዮ ከርእኩም እየ ተወሳኺ ማለት ልክዕ ቶርታ እዩ ዝመስል ሕጂ ቅርፂ መትሓዚ ማለት እዩ ንዓና ቅርፂ መትሓዚ ንዓና ንመራጎዲ ኢና ንጥቀመሉ ግን ኣብ ካልእ ግን ከም ኬክ ገይሮም ይጥቀምሉ ማለት እዩ ላዕሊ ስለ ዝወሰኸታ ሕጂ ነዚኣ ናይ ላዕሊ ከምቅማ ኣለኒ

ካልእ ዓማዊለይ ዓማዊለይ ብጣዕሚ ኣብ ሂወተይ ዓብ ተራ ስለ ዘለዎም ዓማዊለይ ነቲ ምትብባዖም ብዘይብኦኦም ወልሓደ ነገር ኣይምገበርኩ ነይረ። ስለዚ ንዓማዊለይ ኣብቲ ዝለዓለ ዝሕግዙኒ ከዓ መሳርሕተይ ይሕዋተይ እየ ዝብለን ደቀይ ምሳይ ዝሰርሓ ሳሕተኛታት ብቅድሚት ነቲ ጋሻ ዝቕበልኦ እሳተን እየን። ካብ ተቐባሊት ብስራት ሽማ ኣላሃና ጓና ንፍዕቲ እሳ ከም ሓላፍነት ተቐቢላ ካልኦት እውን ኣለዋና ግን ዝለዓለት ቦታ እሳ ስለ ሒዛቶ ዘላ ንዓ ከይመስግን ደሊ። ካልእ ምሳይ ኮይነ ናብ ጎነይ ብውሽጢ ብድሕሪ መጋደጃ ማለት እዩ ከም ምሳይ ስርሓ እልልታ ትርሓስ ምሕረት ንፀቲ ሂማን ቅድሙ ኔራ ምሳይ ጓሌ ኣልጋነ ሽማ ናብዚ ደረጃ እዚ ዝበፅሕና ነቢያት ብዙሓት እንድን ብውሽጢ ፎርኖ ዘለዋ ኣባላት ፎርኖ ብሙልአን ምሳይ ዝሰርሓ ለይትን መዓልትን ምሳይ ዝጎያ እዚ ስራሕ እዚ ናይ ኩላሃና ናይ ሓባር ስራሕ እናተይ ጥራይ ኣይኮነ። ስለዚ ከመስግነክን ይደሊ። እዚ ከዓ ናይ ኩላሃና ዓወቲ ገና ካልእ ስራሕ እውን ክሰርሕ ኢና። እዚኣ ክብል ይደሊ ንዓተን የመስግነን ንኩሉ ምሳይ ዝጓዓዝ ዘበለ ኣነ ሽሙ ዘይጠቐስክዎ ምናልባሽ ሓፂር ስለ ዝኾነ ብዙሕ እዩ ዘሎ ዝምስገን ንኩሉ ጎኒ ጎነይ ዝኸይድ ሰብ የመስግነኩም።

0: ወግዒ መምህር ኣለና። ናብቲ ቦታ እውን ሒዝናኩም ኢና ክንጓዓዝ። ካብ ማእከል ናብ ከተማ ባረንቱ ክንሕንበብ። ብብዙሕ እትፍለጥ ከተማ ባረንቱ ብዙሕ ወግዕታት ከም ዝርከባ ፍሉጥ እዩ። ሳንታና መንባርን መምህርናን እዩ ክኸውን። ምስ ተመክሮ ህንዳዊት መምህር ሱሬካ መምህር ሱሬካ ቲታምፐር ካብ ሃገረ ርሑቕ ምብራቕ ሃገረ ህንዲ ተበጊሳ ኣብዛ ከተማ ትምህር፣ ኣብዛ ከተማ እውን ትነብር። ኣብዛ ከተማ ዲፕሎማት ኣይኮነትን፣ ሰራሕተኛ ውድብ ሕቡራት ወይ ዘይመንግስታዊ ትካላት እውን ኣይኮነትን። እንታይ ደኣ ብሞያኣ እትነብር መምህር እያ። ካብ 2003 ዓመተ ምህረት ኣትሒዘያ ምስ ስድራኣ ንህዝቢ ተኸባቢ መሲላ ንኩነታት ኣየር ናይታ ከተማ ርዒማ ትነብር ዘላ።
1: ሱሬካ ቺታምበር ይበሃል ሂንዳዊ 2003 ኣብ ኤርትራ መፅየ ወሪ 11 ሽ ወሪ 12 ካ መደብ ናትና ኣብ በረንቱ ኢሎም ሽ ኣብ በረንቱ ወሪ 12 ኣትየ ኣብዚ ኮንካ ትግሪና ዋል ሓንቲ ፈለጥና ዋል ሓንቲ ኣብ ኣስመራ ንእሽተ ፈቲና ጉድ ሞርኒንግ ዋት ኢዝ ጉድ ሞርኒንግ ኢልና ከመይ ሃዲርካ ከመይ ሃዲርኪ ከመይ ሃዲርኩም ሲንግለር ፕሉራል ኩሉ ስለዚ ኣሎ

0: ወይ እዚ ዝኾነ ኣብ ከባቢ ድሕር ኣሎ ንሶም ድሕር ተዛሪቦም ድሕር ፈለጥና ባልና ይኸይድ ሕጂ ሓዘን ኣሎ ፈለጥና እናትኩም ባህሊ ኣብ ሓዘን ግዜ ይኸይድ ምሶም ይያልል ይመፅእ ሽዑ ይኸይድ ንሕና ከማን ምሶም ኮፍ ብል ይያልል እንታይ ኮይኑ ስለምንታይ ከመይ እዝያ ኣጀኹም ፀገመለን እዚ ናይ ኣምላክ እዩ ገለገለ ይዛረብ ይመፅእ ወላ እዚ ትምቀት ትምቀት ግዜ ካ እዚ እንታይ ጋድ ሳልስቲ ይኣድም ንሶም ትማሊ ትማሊ ከይድና እዋነን ሶምሶም ሕጂ ኣብኡ ከይድ ጋት ገለ ይበሎ ምሶም ሽ ልልልልልል ትብል ደርበሊና ሽ ትምከት ኩሉ ስገብ ትምከት ይከይድ ሽ ፈስት በርዝደ ኣሎ ናይቲ ኣኮላ ፈስት በርዝደ ከማን ይኣድም ይከይድ ዳህራይ ምራካ ሙሉ ከብ ሚጀመርታ ከብ ሚጀመርታ ስዋ ገለ ሰንክት ቲያ ሁሩድ ናቱ ሰብ ይመፅእ ሚዚካ ይገብር ይሳሰይት ኩሉ ኩሉ ስዋ ከመይ ሰሪ ፈለጥና ሽ እንጀራ ቢሁነ እንጀራ ሽ ሲጋ ድሕር ሓሪዶም እዚያ ላም ገለ ድሕር ሓሪዶም ቴል ሚሶም ንሕና ከማን ኮፍ ይብል ሲጋ መትር ፅቢ ይሰርእ እዋ ፅቢ ናይ ጋት ናይ ስልሲ ገለ ንሕና ከማን ይሃገዘብ መራ ህዝቢ ሲ ከምቲያ ፋሚሊ ኣሎ ወላ ባልኩናማ ድሕር ኣዲሞም ይኸይድ ናራ ትግሪንያ ምስ ኩሉ ኩሉ ባህሊ ይፈለጥና ሂጂ
1: መምህር ፍቕሪ እዩ ዝምግብ ፍቕሪ እንተሎ ኩሉ ስለ ዘይስኣን እቲ ዝዓበየ ፍቕሪ መምህር ልግስ ፍልጠት እዩ ሰብ ስለ ዝሃንፅን ናብ ብርሃን ፍልጠት ስለ ዝጥምብርን እዩ መምህርና ዓብ ሞያ እዩ ዝያዳ ክብሪ ይረክብ መምህር ምንጪ ፍልጠት ኮስኳሲ ሰራውር ንቕሓትን ካልእን እናተባህለ ዝግለጸሉ እውን እዙይ ምኽንያት ኣይኮነን መምህር ሱሬካ እውን ኣብዚ 23 ዓመት ፃንሖታ ዘፍረየቶም ተምሃሮ ፍሬኦም ክትርኢ በቂሓ እያ
0: እቲ ምሳይ ኮፍ ኢሉ እቲያ ውዲ ኣነ ከምዚ ርአ መን እዚ ውዲ ኢለ ኣይፈለጥኩን ኢለ ትም ነረ ሰላም ሰላም ኢለ ትም ነረ ኮፍ ኢለ ቲቸር ዝክርክኒ ኢሉ ዋ መን ካ ኒሰካ ኢለ ኣነ ፀናቲ ይበሃል ተማሃረይ ነይረ ከዶም ሕጂ መምህር ኮይኑ ኢሉ ሽ ኣነ ሰንቢድ ተስተስ ስከ ተስ ኢለ ኖሚ ኮይኑ ሕጂ ንሱ ከዶም ንሽተ ነይሩ ማይ ጋድ ሕጂ ንሰካ መምህር ኮይንካ ኣብዚ ኢልኒ ተሃጊዘ ዳሃራይ ከስ ኢሎም ኩሉ ሕጂ ዘሎ ኩሉ መምህራን ተማሃረይ ነይሮም ከዶም ሕጂ ኣብ ስታፍሩም ከማን ከመይ ኣለና ከምቲያ መምህርን ተማሃሮ ኣይኮነን ሕጂ ከምቲያ ማደርን ደከና ማለት እዩ ሕጂ ንሶም ኩሉ ማማ ማማ ትብል ኣነ ከማን ወደ ጓለ ትብል ሽ ኣብ ስታፍሩም ከማን እቲ ኣትሞስፌር ናይቲ ገዛ ኣሎ
2: ካብ ተምሃራይ ክሳብ ሕጂ ብሓሳብ ኣለና ማለት እዩ ሕጂ ዝያዳ ኣብቲ ተምሃራይ ከለኹ ክገልፃ እንድሕር ኮይነ ቅልጢፍ ኢላ ካብቲ ቀንዲ ፅባቐ እያ ማለት ኣብቲ ማሕበራዊ ኩሎታት ቅልጢፋ ምስ ተምሃራይን ምስ መምሃራይን ሰጢማ ልክዕ ኣብቲ ስራሕሲ ካብቲ ዝበለፀ ድረኣየና ነበረ ንዕና ኣብ ክላስ ሓደ እቲ ኣዘናጋዒ ክላስ ወይ ኣዘናጋዒ ዓይነት ስታይል ኣመሃራ ክትጥቀም ከላ ነቶም ፈለማያት መልኮም ነበረት ነቶም ናይ ትግርኛ ቋንቋ ሳሕት እውን ናይ ኩናማ ሓደሓደ ከዓ ካብ ናይ ምስ ዓረብ ድተሓዝ መፅ ኣብ ክላስ ሰብሓልኬር ገለመለ እናበለት ንዕኡ ክጅምሮ ብጀመረት በቲ ሓደ ዘናጋዓቲ ክላሳ ልክዕ ብኡ ኣገባብ ክትምህረና ከለካ ሕጂ ከም ናይ ቋንቋ ወይ ናይ እንግሊሽ መምህር ስለ ዝነበረት ስቲሉ ናይ እንግሊሽ ዘላ ክትምህር ከላ ኣብቲ ክላስ ነተን ገለገለ ወርዱስ ብትግርኛ ትርጉምካ ናይ ምምሃር ልምዲ ነይርዋ ሕጂ ወላ ብፅይፍ ዝበለት ናህጃ ኣይምፃእ እሱ ቁሩብ ነቲ ክላስ እዩ ዘናግዖ ካልእ ዝተፈላለየ ከዓ ጎኒ ጎኒ ከም ተምሃሮ ወላ ሕጂ ስቲል መምህር ከለኹ ትገብረላ ገለ ፕሮጀክት ንተምሃሮ ትቦም ኣብ ናይ እንግሊሽ ኣሎ መግቢ ኣምፁ ካብ ገዛ ትብሎ ሞ ነቲ ሰራርሓ ምግቢ ናይ ትግርኛ ወይ ናይ ብሄራት በቲ ሶም ኣብ ክላስ ሒዞምላ ድመፁስ ንዕመሊ ካብ ገዛ ተዘውትሮ ከም ዝነበረት ንሪያ ነርና ማለት እዩ
3: ንሱሬካ ኸ ካብ 217 ተምሃሪ ታሽዓይ ክፍሊ ከለኹ ማለት እዩ ናብ 10ይ ሰገርናሉ ሳምር ከም ናይ ውድድር መደረ ማለት እዩ ከም ኣሰልጣኒታይ ኮይና ኣብ ናይ ዞባ ውድድር ንክሰርሕ كم مهري توهيبات

ማለት እዩ። እጂ መጀመርታ ቅድሚ ኣብ ክላስ ምርኣየ ንስሩካ ኣብ ትሬኒንግ የድርያ ነይረ ማለት እዩ። ሶ ኣብቲ ናይ ቋንቋ መጀመርታ ክርኢ ከለኹ በቲ ከም ኣደ ምዃና እቲ ናይ ኣደነት ፍቕሪ ለጊሳ ነቲ ኣብ ቋንቋ ዝነበረ ንምልከት ዝያዳ ትሕግዘኒ ነይራ ማለት እዩ። ኣብ ዝኾነ ማለት እዩ ኣብ ዝኾነ ኮምፕቲሽን ንሳ ሒዛትን ዝኣሰወት ኮምፕቲሽን ከ ብሓቂ ተዓዊተ ወፅ ነይረ ማለት እዩ። እዚ ሕጂ እንታይ ዘርእየኒ ነይሩ ኩሉ ግዜ ነቲ ኣነ ከምፅኦ ዝግባእ ናይ ቋንቋ ለውጡ ምስቲ ኣነ ናይ ቋንቋ ያደ ሒዝዮ ዝነበር ቋንቋ ደ እናመሳሰለት ማለት እዩ። ምክንያቱ ብሓፈሻ ንሳ ከምቲ ንነዊሕ ግዜ ኣብዚ ዓድና ስለ ዝሰርሐት ወላ እውን ድማ ሰዋስቡ ናይ ትግርኛ ተረዲኣ ስለ ዝነበረት ነቲ ቋንቋ እንግሊሽ ድማ ዝያዳ ምስኡ ተሓይዛ ክተረዳእና ትኽእል ነራ ማለት እዩ። ስለዚ ስፔሻሊ ማለት እዩ ኣብ ናይ ላንጉጅ ለውጢ ዝያዳ ኣስተዋፅኦ ከም ዝገበረትለይ ይርዳእኒ ማለት እዩ። ብድሕሪ እዚ እውን ኣብ ግሬድ 11 ማለት እዩ ከም ናይ እንግሊሽ መምህረይ ኮይና ምሄራትኒ ነራ ማለት እዩ። ኣብዚ እውን ልክዕ ንማትሪክ ከስርሓኒ ዝኽእል ኣብ ፓራግራፍ ራይቲንግ ድዩ ብሓፈሻ ኣብ ግራመር እውን ንዓይ ጥራይ ዘይኮነ ብሙሉእ ናትሽዑ ዝነበረ 33 ዙርያ ክሳብ ሰዋይ ሒዝኒያ ክንከይድ ንኽእል ዓቕምታት ወይ ድማ ሒዝኒያ ክንከይድ ዝግባአና ፍልጠት ኣቕሲማትና ማለት እዩ።

0: መምህር ናብቲ ዝምህረሉ ደረጃ ወሪዱ ናብ ዝለዓለ ደረጃ ስለ ዝድይብ እዩ። ከምኡ ክንዲ ስለ ዝኾነ ርሕቀት ቦታ፣ ኩነታት ኣየርን ካልእን ኣብ ግምት ከየእተወ ናብ ስራሕ ይወፍር። ስርሑ ብዝግባእ ክትርጎም ብዘይ ዕረፍቲ ይሰርሕ። ካብ ከተማ ናብ ሓውሲ ከተማ፣ ካብ ሓውሲ ከተማ ናብ ምምሕዳር ከባቢ፣ ካብ ዓዲ ናብ ቁሸት ብምኻድ እውን ነቲ ሞያ ይሰርሓሉ። ኬንያ ውሽጢ ሃገር እውን ባሕርን ውቅያኖሱን ዘሊሎም ኣህጉር ቆሪፆም ሞያ መምህርና ዝቝፀሩ ውሕዳት ኣይኮኑን። መምህር ሱሬካ እውን ሓንቲ ካብኦም እያ።
1: እቲ ጎሊሑ ዝርአ መምህር ሱሬካ ከም ሓንቲ ናይ ደገ ናይ ኮንትራት መምህር ክንዲዚ ተገዲሳ ኣብቲ ተምሃሮ ወፍሪ ክትገብር እሳቶም ከም ዜጋታት ገለገለቶም መብዛሕትኦም መምሃራ ናብቲ ሕልና ናብቲ ሞያ ናይ ሞያ መምህርና ብዕምቀት ብግቡእ ክሳይ ዝገብሩ ኣዝያ ትምስጦም እሳ እኳ ከም ኮንትራት እሞ ዘምፃ ኮንትራታ ገይራ ጥራይ ሰሪሓ ክኸይድ ዘይበለሲ እቲ ዝበሃል ተወሳኽቲ ወይ ከዓ ሓገዝቲ ክፍልታት ወይ ከዓ ሓገዝቲ ዲፓርትመንታት ወይ ጁባታት ኣለዉ እዚ ብዙሓት ከም በዓል ላብሬሪ፣ ከም በዓል ላብ፣ ከም በዓል ኣይሲቲ ዝኣምሰሉ ሕጂ ነዚ ዳርጋ ምስ ግዜ ስቑልካ እንዳደኸመ ብዙሕ ኣይጥቀምሉን። ሕጂ መምህር ስሬካ ኣብ ከምዚኢታት ክትነጥፍ ምስ ረኣይዋ እሞ ንሕና ከንታይ ኮይና ከም ዜጋታት እቲ መምህር ስሬካ ዘይንሰርሖ ተባሂሎም ከም ኣብነት ንስሬካ ወሲዶም ኣብዚ ንብሎ ዘለና ኣብዚ ሓገዝቲ ነገራት ንዓእምሮ ብምርኩስ ብምግባር ብዙሕ ክሰርሑ ዝፍትኑ መምሃራን ኣለዉ፣ ብፍላይ እቶም ገዳይ መምሃራን።
0: መምህር ብዘፍረዮም ተምሃሮ ብውፅኢቶምን ብዝበፅሕዎ ደረጃ እናተሓጎሰ ዝነብር ሰብ እዩ። ኣብ ቀጻሊ ዕቤትን ምዕባልን ከዓ ይነብር። ነዚ ሓቅጣት እዚ ኣብ ባይታ እዩ ዝረኽቦ። ምስ ተምሃሮኦ ነበር ኣብ ሓደ መድረኽ ተራኺባ ጉዕዞ መምህርና ክትቅፅሎ እንከላ እውን ሓደ ካብ ተሓጎስ ዝፈጥረላ ኣጋጣሚ እዩ። መሳርሕታን ተምሃራኣን እውን ነዚ ድምፅታት እዚኦም ዘቃልሑ።
2: ከም ተምሃራይ ከም መምህርን ኮይነ ኣጋጣሚ ኣብ ክልቲኡ ገጻት ናይቲ ሂወሲ ኣርኪበላ የ ክብል ኽእል። ሕጂ ከም ተምሃራይ ኮይነ ክሪያ እንዳሓርዳ ኮይነ ኣዝያ ንፍዕቲ መምህር፣ ኣብነታዊት መምህር፣ ኣላይት ወላ ከም መምህር ጥራሕ ዘይኮነስ ከም ወላዲት ወላ እቲ ዕድማ እንዳሓርዳ ኣርእናዮ ሲ ኣዝያ ብስልቲ መምህር እያ። ንኩሉ ክትኣሊ ትኽእል ብዓቕሊ ብተመክሮ ኩሉ ኣዝያ ብልፅቲ መምህር እያ ከም ተምሃራይ ኮይነ ክሪያ ከለኹ ማለት እዩ። ከም መምህር ከዓኒ ከም መምህር ኮይነ ከዓ ምስኣ ብዙሕ ዓመት ሰሪሐ ኣለኹ። ከም መምህር እውን ሕጂ ኣዝያ ነቲ መምህር ብዕድመ ብተመክሮ ስለ ትበልፆ ብዙሕ ነገር ካብ ኣስ ተማሂርና ተመክሮ ቀሲምና ኣዝያ ብሓፂሩስ ንፍዕቲ መምህር እያ ክብል ይገልፅ ማለት እዩ። ሕጂ ብዝያዳ ኣነ ብዓይኒ ምንታይ ይሪኦ መስለካ እቲ ቋንቋስ ኩሉ ግዜ ከም መምሃሪ ወይ ከም ኣብ ክላስ መዘራርብ ጥራሕ ኣይኮነን። ንባዕሉ ነቲ ስነእምሮ ናይቲ ተምሃራይ ክትርድኦ እንተኾንካ ኣረኣያ ናይቲ ሕብረተሰብ ክትርዳእ እንዳሕርዳእ ኮንካ እንደገና ዋላ ንባዕል ኣብቲ ስራሕ ተዋፊራ ነቲ ስራሕ ክትመልኮ ነቲ ሕብረተሰብ ተዋሂዳ ክትከይድ እንዳሕርዳእ ኮይና ቋንቋ እዙ ኣገዳሲ እዩ። ሕጂ ከምኡ ስለ ዝኾነ እንደገና ናታ ፃዕርን ተባላሕነት

0: ጋር ስለ ዝኾነ ያ ቀልጢፍ ኣብቲ ባህልን ቋንቋን ናይቲ ሕብረተሰብ ኣትያ ብዙሕ ለውጢ ገይራ ነቲ ቋንቋ ከዓኒ ነቲ ተምሃራይ ከም መእለይ ንዓኣም ኣብቲ ሕብረተሰብ ኣትያ ከም መዋሲኢ ተጠቂማትሉ ኣዝዩ ብሉፅ ሂወት ከም ተሓልፍ ከዓ እንኮላይ ንዓኣ እንኮላይ ኣብቲ ተምሃራይን ከዓኒ ኣብ ፅልዋ ገይሩላ ይብል ማለት እያ ሕጂ ኣዝዩ ዝገርም እዩ ሓደ ሕጂ ናታ ባህርያት እንታይ እዩ በቃ ኣብ ዝኾነ ነገር ኣይትጋየሽን እያ ወላ ሕጂ ንኣብነት ስኻ ባላ ብእንግሊሽ ከተዕላ ገለ እንዳፈተንካ ከለካ ኣብቲ መንጎ ዕላል ናትከኣት እያ እዛ ቃል እዚኣስ እንታይ ማለት እያ ኣብ ንውሰት ከፍ ትዛረቡ እንዳተምሃረት እያ ትከይድሳ መዓልታዊ ሕጂ ከምኡ እንዳገበረት ከዓኒ ኣዝዩ ብዙሕ ነገር ከሲባ ሕጂ ወላ ስሙን ተዓዚብኩም ወላ ሓንቲ ነገር ኣይሽገርን እያ ሕጂ ኣብ ዝኾነ ዕላል ኣትያ ተሳቲፋ ዋላ ካብዚ ቤት ትምህርቲ ወፃኦ ናብቲ ሕብረተሰብ እዳክርዳ ከድካ ብዙሕ ነገር እያ ተሳተፈ ላ ሓንቲ ፀገም የብላ
1: ተምሃርያስ ካብ ስሙ ክሳብ ስማባሕጉ ትሕዞም ሕጂ ምፅእ ብሰልና ብዚ ናይ ተምሃራይ ከለኹ ስእልስ ካብ ኮሌጅ ምፅእ ብሰልኩ ኣብ ክላስ ነብሲ ወከፍ ተምሃርኣ ስእሊ ትወስደልና ነራ ሕጂ ምፅእ ምሰልና ብዚስ ክትጋጊከ ኣፅበ ምስ ግዜ ዋእተኒ ገለ መለ ናትን ምስ ትቕብል ምሰበልና ስእሊ ናይ ስዑድ ነበረ ናትናስ ምስ ኣሎ ናይ ኩሎም ዝሓለፉ ዙራት ማለት እዩ ነብሲ ወገፍ ዓመት ሕጂ ምፅእ ምሰልካ መምህር ኮንካ ትመፅካ ቀልጢፍካ ምስኣት ላለ ኣብ ስራሕካ ተኣት ሕጂ ኣብ መምህርና ምስኣት ኮነ ካብኣ ድወሰድኳ ሓደ ተመክሮ እንታይ ኣብዛ ቤት ትምህርቲ እዚኣ ብፍላይ ኣብዛ ሉታ ንብላ ዘለና ትግደድ ኢኻ ብዙሕ ቋንቋ ክትመልኽ ኣብ ሪያሊቲ እንድሕር መፅና ማለት እዩ ሕጂ ወላ ሽሕ ግዜ እቲ ናይ መምሃር ቋንቋ እንግሊሽ ይኹን እምበር ገለ ቋንቋ ከዓ ትጥቀም ኢኻ ተረድኦም ድሕር ደሊኻ ማለት እዩ ሕጂ ልክዕ ንሳ ከምኣ ስለነበረት ንሕና ከ ዋ ካብ ሂንዲ መፅያ እዚ ኩሉ ቋንቋና እንዳመለኸቶስ ካኮይናኸ ንሕና ደይንመልኮ ኢልና ና ከምኣ ነተም ቋንቋታት ንዕዕን ሒዘስ ኣብ ክላስ ከምታ እናተጥቀመላ ማለት እዩ ፅቡቕ ነገሩ ከዓ ብሓደ ብ ኢለበን ዝግሬ ንሰራሕ ኣለና ካልእ ኣብቲ ማሕበራዊ ኩነታት እውን ከምኡ ትቕፅላላ ኣብ ተምሃሮ ሓልየት ኣሎ ተላልያ ምስአን ኣላዕሊ ግዜ ክላስ ትመፅእ ከላ ሽፎን ጌራ ትመፅእ ዙርያ ጌራ ትመፅእ ናይ ኩናማ ናይ ብልን ከምኡ ክዳውንቲ ሕስካ ናይ ምምፃእ ተዋሂዳ ትትወታ ማለት እዩ ሕጂ እዚ ትፅቡቕ ጎንታታ እዩ ማለት እዩ
2: ከም መምህር ክሪኦ ከለኹ እውን ዝያዳ ኣብዚ ኮይና ምስ ኣብ ስራሕ ኩሉ ዳርጋ እዚ ዓመት ምሉ ማለት እዩ እቲ ኩሉ ነገርሳ ተመሓላልፎ ናይ መምህር ጥራይ ኣይኮነ ኩሉ ኣለዎ ኣደነት ኣለዎ ወላ ክትግስፀካ ከለካ ከም ተምሃራይ ገልመለ ኖ ግደፍ ከምዚ ኳ እዩ ገለ ከላ ክትእርመካ ከላ ሲ ዝያዳ ይስወጠካ ናታ ማለት እዩ ኣብቲ ስታይ ተመፂና ከዓ ማዕሪና ማለት እዩ ኣብ ኩሉ ማሕበራዊ ጉዳያት ሓዘን ድ መርዓ ድዩ ምሳናያት ዝተሳተፍ ግብጃታት ኣብ ደኣመት ፋሲካ ክኸውን ከሎ ኩሉ ማለት እዩ ከከምቲ እቲ ፅምብል ዘልዮ ኣካዳድና እናተኸደነት ኣብ ናይ ዝኾነ ብሄር ከዓ እንታይ ትኸውን ምሳና ትሳተፍ ማለት እዩ
3: ካብ ክብርታት ሕብረተሰብ ኤርትራ ብዙሕ ዝተምሃረት መምህር ሱሬካ ባህልን ምቕሉል ኣቀባብላ ህዝቢ ኤርትራ ብግቡእ ስለ ዝተረድአት ንከምኣ ዝኣመሰሉ ካብ ርሑቕ ሃገር ዝመፁ መምህራን እውን ኣብነት ኮይና እያ
4: ንሕና ሜሽ መፅና መጀመርታ 23 ዳሃረ 27 26 21 ህንዲ መምህራን መፅኦም ንሶም ከማ ናብ ኣስመራ ፍርዮም በረንቱ በረንቱ ኢሎም ሽ ኣዊ እንታይ ገይሮም ዳሃረይ ሓደ መምህር ሱሬካ ትብሃል ዶብ ኢልኩም ሓትት ኢሎም ሕጂ ናተ ሞባይል ቁፅሪ ምስም ፀኒዮም ሽ ኣብዚ ዶብ ኢሎም እዚያ ሱሬካ ኣብዚ ንሕና በረንቱ ኢሎም መፅእ ኣላና ከመይ ኣሎ ሚፅትረይ ሚፅትረይ ንሕና ኣለና ኩሉ ሰብ ኣሎ ኣብዚ ፀገም ትብሃል ኣለን ሚፅ ኢልና ሽ መፅኦም ተሓጊሶም ኩሉ ጎረቤትና ወና ቡን ገይሮም ንሕና ምግቢ ገለ ሬዲ ገርና ካብ ሳታዮ መፅኦም ካብ ኣውቶቡስ ከይድና ኣምፅኢና በታክሲ ገርና ሽ ብሃንሶብ ኮፍ ኢሎም ተመሲና ተደሪድና ቡን ገለ ሰትዮም እንታይ እዚ እንታይ እዚ ኢሎም እዚያ ከምዚ ባህል እየ ዚ ኢልና ሽ በካ ከስ ኢሎም ንስም ከማን ኩሉ መምህራን ኣብዚ ዘሎ ሂንዲ መምህራን 15 ዓመትን ላሊትራይ ሰርዮም ክኢሎም ዝኮነ መምህር ብሓንቲ ዓመት ኣይመልስን ንሕና ስለዚ ነርና ኩሉም 15 ዓመትን ላሊትራይ 18 20 21 ከምዚ ሰርዮም ከይዶም ኩሎም

0: అదే బాచే బాచేకైనా ఇజ్ అ నార్మల్ విజిట్ మాలత్యో ఎంజాయ్మెంట్ మాలత్యో బాచేకైనా శుహంతి గిజే మెండఫరా బచే మచి ఆ ఉక్రూప్ సరా నేరు మిస్ హింది మెమరాన్ షో మన్గడ్డి కరెన్ మరియం దారిత్రీనా షో అస్మరకా కులు
1: ትኩራት ብናይ ምዕዛብን ምግንዛብን ዓቕሞም ይፍለጡ ደቂቕን ክውሉን ክጥምቱ ኣይሽገሩን በንጻሩ ውዒሎም ከሪሞም ከባቢኦም ጥራይ ዘይኮኑ ዝረገጽዎ ቦታ እውን ኣየቓልብሉን ጉዳይና ብዛዕባ ምቅላብን ምስትውዓልን ኣይኮነን። እንታይ ደኣ ብዛዕባቶም ብዙሕ ቋንቋ ኣብ ምፍላጥ ምስተንብሮ ህዝብን ከባብን ተሳኒኻ ኣፍራዊ ምቕያር ብዓብኢን ሞያኻ ብፍቕሪ ምትርጓሚ ክኸውን
0: ሕጂ መጀመርታ ሰብ እንታይ ሃስብ ናተይ ኮንካ ትራይ ፅቡቅ ካሊእ ኮንካ ወልሃንቲ ናተይ ትራይ ፅቡቅ ሃስብ መጀመርታ ቲያ ድሌት ደሌኻ ቲያ ድሌት ድሕር ኣሎ እዚያ ኮንካ ከማን እንታይ ኣሎ ፈልጥ ደሌኻ ሹ ቲያ ኢንትረስት ድሌት ድሕር ኣሎ ሹ እዚያ መፅ ማለት እዩ ይውለን ማለት እዩ ሹ ከስልካ ኩሉ እዚ እንታይ ሓቲትካ ፀሂፍካ ሕጂካ ብቴክኖሎጂ ኣፕሊኬሽንስ ከማን ኣሎ ኣፕሊኬሽን ዳውንሎድ ጌርካ ወላ ዲክሽነሪ ሂዝካ ወላ መፅሓፍቲ ሂዝካ ሹ ከምዚ ኢንትረስት ድሕር ኣሎ ከስልካ ኩሉ ድሕር ፈለጥካ ኮንካ ማለት ሓደ ኮንካ ማለት ሓደ ሰብ እዩ ምሽ ሕጂ ኣነ ትግሪና ፈለጠ ማለት ሓደ ሰብ ማለት እዩ ሕጂ ኣርባተ ኮንካ ድሕር ፈለጠ ኣርባተ ሰብ ማለት እዩ ሕጂ ናይ ሂንዲ ኣነ ሓሙሽተ ስድስተ ኮንካ ፈለጠ ናይ ሂንዲ እዋ ሹ ናይ ኣብዚ ሓንቲ ውሲከ ሕጂ ሸዋተ ሸመንተ ኮንካ ፈለጠ ማለት እዩ እንግሊሽ ካ ምስ ሕጂ እዚያ ኮንካ ድሕር ፈለጥና ስራ ኣብ ዝኾነ ቦታ ሃገዝ ይክእል ዝኾነ ቦታ ድሕር ከይድና በትግሪና ድሕር ተዛርበ መጀመርታ ንሶም ይሰንብድ ወላ ኣብ ኣስመራ መጀመርታ ሂንዲ ይሓስብ በትግሪና ድሕር ተዛርበ ይሃግስ እንታይ ደለኪ ውተቢ ውተቢ ውተቢ ትብል ወላ ኣብ ኤርፖርት ወላ ኣብ ኢሚግሬሽን ዝኮነ ቦታ ድሕር ከይድና ይሃግስ ሰብ እቲያ ኮንካሲ እንታይ ኣምፅእ እቲያ ሓጉዝ ኣሎ ውሽጢ

ፈኖና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ዓርቢ 29 ጉንበት ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘሎና ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክታልኩም ብክብሪ እናዓድምና ብቐንዲ ኣርስተ ዜና ንፍለም። መራሕቲ ሰርቢያን ኢኳቶርያል ጊነን ናብ ህዝብን መንግስትን ኤርትራ ናይ ውሃና መልእኽቲ ሰዲዶም። ኣብ ፈረንሳ ኣሜሪካን ካናዳን ዝነብሩ ኤርትራውያን ፅምብል ናፅነት ብድምቀት ኣብዒሎም። ሃገራዊ ላቦራቶሪ ጥዕና እንስሳን ቦቕልን ዕውት ንጥፈታት ከም ዘሰላሰለ ሚኒስትር ሕርሻ ገሊፁ። ሩስያን ህንድን ብርቂ ማዕድናት ኣብ ምምዕባለ ዝሕግዝ ቴክኖሎጂ ንምውዳድ ብሓባር ክሰርሓ ተሰማሚዐን። ፈረንሳ ምስ ሃገራት ኢንዶ ፓሲፊክ ዘለዋ ኩሉ ሜድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ።

0: ደቡብ ኮርያ ወታደራዊ ዓቕማን ምምዛን ዘኽእላ ዝገለፀቶ ወታደራዊ ልምምድ ኣካይዳ። ዝርዝር ዜና። መራሕቲ ሰርቪያን ኢኳቶርያል ጊንን ብምክንያት መበል 35 ዓመት ናፅነት ኤርትራ ናብ ህዝብን መንግስትን ኤርትራ ናይ ውሃና መልእኽቲ ሰዲዶም። ፕረዚደንት ሪፓብሊክ ሰርቪያ ኣሌክሳንደር ቡቺችን ፕረዚደንት ሪፓብሊክ ኢኳቶርያል ጊኒ ኦፒያንግ ንጉያ ምባሶጎን ብስሞም ከምኡውን ብስሞም መንግስቶምን ህዝብታቶምን ኣብ ሰደድዎ መልእኽቲ ንፕረዚደንት ኢሳያስ ኣፈወርቂ ምሉእ ጥዕና ናሳልጦ ስራሕን ንኤርትራን ህዝባን ድማ ረሃዋን ሰላምን ተመንዮም። ንሳቶም ኣስዒቦም ምስ ኤርትራ ዝፀንሖም ሕውነታዊ ዝምድናታት ንምምዕባልን ንምስፋሕን ዘለዎም ድሌትን ቅርብነትን ኣረጋጊፆም። ኣብ ዝተፈላለያ ሃገራት ዝነብሩ ኤርትራውያን ፅንዓትና ውሕስና ብዝብል ቴማ መበል 35 ዓመት ፅምብል ናፅነት ብክብ ዝበለ ሃገራዊ ወነን ማዕርግን ፅምቢሎም ከካቦትኡ ዝበፅሓና ሓበሬታ ኣርስዮም ኣስመሮም መልክዕ ፀብፀብ ኣወሃሂዳቶላ ገረመስቀል ገረዝግሄር ካቅርቦ እዩ።
1: በዚ መሰረት ኤርትራውያን ነበርቲ ሽወደን ከም ወትሩ ሓድነቶም ብምድልዳል ኣብ ምስግጋር ትውፊታት ኣበርክቶኦም ኣብ ሃገራዊ ህንፀት ከም ዝዕዝዙ በብከተምኦም ኣብ ዝወደብዎ ፅምብላት ኣረጋጊፆም። ኣብ ከተማ ስቶኮልም ኣብ ዝተካየደ ፅምብል ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት ስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን ዮሃና ድሕሪ ምባል ናፅነትና ብመሪር ቃልስን ረዚን መስዋእትን ዝተጨበጠ እምበር ከም ገፀ በረከት ዝተዋህበ ስለ ዘይኮነ ብልዑል ወኒ ምፅምባልና ዘምሕረልናን ዘሐብነናን ከም ዝኾነ ኣረድዮ። ኣብ ወንበር ኣዋሃዲ ሽማግለ ሃገራዊ በዓላት ኣቶ ኣለም ተክለ ገርግሽ ብወገኑ ህዝቢ ኤርትራ ብሓያልን ተህዲድን ከይተዛህልን ከይተንበርከኸን ኩለንተናዊ መስዋእቲ ከፊሉ ናብዚ ተስፉ መድረክ ከም ዝበፅሐ ብምጥቃስ ሕጂ እውን ፅንዓትና ይወሓስና ክብል ገሊፁ። ኣቶ ኣለም ኣስዒቡ ቤትና ዝተሰሚየ ኤርትራዊ ማእከል ኣብ ሽወደን ንምህናፅ ተበግሶ ተጀሚሩ ከም ዘሎ ብምሕባር ነዚ ንምዕዋት ነፍሲ ወከፍ ኤርትራዊ ገንዘባዊ ኣበርክቶ ክገብር ተወሲኑ ከም ዘሎ ኣገንዚቡ። ኣብቲ ፅምብል ኣብ ሽወደን ተወሊዶም ኣብ ክለባት ኩዕሶ እግሪ እታ ሃገር ስሞም እናጎልሒ ዝመፅእ ዘሎ ኣባላት ሕሪት ጋንታ ኩዕሶ እግሪ ኤርትራ ዝኾኑ መንእሰያት ምስ ህዝቢ ክላለዩ ከለዉ ህቡብ ኤርትራዊ ሽወደናዊ ተፃዋታይ ክለብ ሊቨርፑል ኣሌክሳንደር ኢሳቅ ካብ ዓዲ እንግሊዝ ብቪድዮ ናይ ዮሃና መልእኽቲ ኣመሓላሊፎም። ብተመሳሳሊ ኤርትራውያን ነበርቲ ከተማታት ኖርዌይ ኣብ ዝወደብዎ ፅምብላት ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኪዳን ኣብ ዘስምዖ ቃል ንትርጉምን ኣገዳስነትን ናይቲ በዓል ብምግላፅ ህዝቢ መስዋእቲ ከፊሉ ዝጨበጠም ትውፊታት ኣሕሊፉ ከይህብን ኣብ ሕድነቱ ክፀንዕን ኣዘኻኺሩ። ብካልእ ወገን ድማ ኤርትራውያን ነበርቲ ኣንጎላ፣ ጋና፣ ጊኒኮናክሪን ሴራሊዮንን ብዝተፈላለየ መሰናድኦታት መበል 35 ዓመት ፅምብል ናፅነት ከም ዘብዓሉ ከካቦትኡ ዝበፅሐና ሓበሬታ ኣፍሊጡ። ኣብ ከተማ ሉዋንዳ ኣንጎላ ንወርሒ ዝቐፀለ ስፖርታዊ ንጥፈታት ከምኡውን ባህላዊ ምርኢት ህፃውንቲ ክካየድ እንከሎ ብ23 ጉንበት ድማ ልዕሊ 2,000 ዜጋታት ኣብ ዝተረኽብሉ ድሙቕ ፅምብል ተካይዱ። እዚ ከምዚ ኢሉ እንከሎ ኣብ ሕቡራት መንግስታት ኣሜሪካ ከተማታት ኣትላንታ፣ ሲንሲናቲ፣ ሴንት ጆሴፍ፣ ካንሳስ ሲቲ፣ ሴንት ሉዊስ፣ ሲፎልስ፣ ኢንዲያናፖሊስ፣ ሲዩ ሲቲ፣ ዲሞይን፣ ሉዊቪል፣ ደይተንን ኮሎምበስን ዝነብሩ ኤርትራውያን ሰመዝ ኣሜሪካ ዝተረኽብሉ ምዕሩግ ስነ ስርዓት ወዲቦም። እቲ ፅምብል ንኩሎም ብሄራትና ብዝውክል ኣልባሳትን ትልሂታትን ከምኡውን ንቆልዑን መንእሰያትን ምስ ሃገሮምን መንነቶምን ብዘላልን ዘተኣሳስርን መድባት ዝተሰነየ እዩ ነይሩ። ኣብቲ ፅምብላት ወፃእተኛታት ኣዕሩኽ ኤርትራ ናይ ዮሃና መልእኽቲ ከመሓላልፉ ከለዉ ኣብተን ዝነብሩሉን ሃገራት ተማሂሮም ካብ ኮሌጅ ዝተመረቑን ናይ ካልኣይ ደረጃ ትምህርቶም ዘዛዘሙን ተምሃሮ ድማ መመረቕታ ተገይሩሎም።

0: ኣግራው ላቦራቶሪ ጥዕና እንስሳን ቦቕልን ኣብ 35 ናይ ናፅነት ዓመታት ዕውት ንጥፈታት ከም ዘሰላሰለ ጨንፈር ህዝባዊ ርክባት ሚኒስትሪ ሕርሻ ገሊፁ ብመልክዕ ፀብጻብ ዝተዋህደ ትሕዝቶሎ ኣብርሃም ዓንደ ማርያም ከቕርቦ እዩ።
1: ሃገራዊ ላቦራቶሪ ጥዕና እንስሳን ቡቕልን ኣብ ምርመራ ቅምሶታት ምፍራይ ክታበት እንስሳ ከምኡውን ምሕያል ትሕቲ ቅርፂ ላቦራቶሪታት ዕውት ንጥፈታት ከም ዘሰላሰለ ሚኒስትሪ ሕርሻ ሓቢሩ። ኣብ ፈለማ ዓመታት ናፅነት እቲ ላቦራቶሪ ኣብ ምንፃር ውሱን ሕማማት እንስሳ ጥራይ ዘተኮረ ዓመታዊ ካብ 600 ዘይበዝሕ ቅምሶታት ይምርምር ከም ዝነበረ ኣብዚ እዋን ዝግና ዓመታዊ ክሳብ 16,000 ቅምሶታት ይምርምር ምህላው

0: ዝጠቐሰ ጸብጻብ ሚኒስትሪ ሕርሻ ናይ ምትግባር ዓቕሙ ገና ኣብ ውሽጢ ሓደ ወርሒ ልዕሊ 12,000 ቅምሶታት በጺሑ ኸም ዘሎ ኣፍሊጡ። ቀንዲ ዕማማት ናይዚ ላቦራቶሪ ኣብ ምንጻር ሕማማት እንስሳ፣ ምንጻር ሕማማትን ባልዓትን ብቕሊ፣ ምርምራ ብቕዓትን ድሕነትን መግቢ እንስሳን ሰብን፣ ምፍራይ ክታበት እንስሳ፣ ከምኡውን ምምስራትን ምሕያልን ዞባዊ ላቦራቶሪ ጥዕና እንስሳን ብቕሉን ምዃኑ ጸብጻብ ሚኒስትሪ ሕርሻ የነጽር። ሃገራዊ ላቦራቶሪ ጥዕና እንስሳን ብቕሉን ካብ 2023 ጀሚሩ ጸረ ዝተፈላለየ ሕማማት እንስሳ ልዕሊ 3,000,000 ብልቃጥ ክታበት ኣፍሪ ምህላው እቲ መስርሕ ድማ ቐጻሊ ምዃኑን ተፈሊጡ። ሃገራዊ ላቦራቶሪ ጥዕና እንስሳን ብቕሉን ሚኒስትሪ ሕርሻ ኣብዚ እዋን እዚ 58,000 ደቂ ኣንስትዮ ዝርከብኦ 183 ሞያዊ ዓቕሚ ሰብ ክህልዎ ከሎ ብተዛማዲ ብቑዕ ትሕተ ቅርጺ ከም ዝውንን ይግለጽ።
1: ኣብ ንኡስ ዞባ መልቂ ብኣብነታውያን ዓድታት ዝውሰድ ዘሎ ተበግሶ ዕቃበ ኣከባቢ ዝምስገነ ለውጢ መዝግብ ብምህላው ኩለን ዓድታት ዝወስዶኦ ስጉምቲ ካሕይላን ክውሃሃዳን ፀውዒት ቀሪቦም። ሓላፊ ቤት ፅሕፈት ሕርሻ ኣብቲ ንኡስ ዞባ ኣቶ መልኣከ ወልደ ሚካኤል ልዕሊ 170,000 ከብትን ጠለበጊዕን ከምኡውን ሰፊሕ መጋህጫታት ከም ዘሎ ብምጥቃስ ነበርቲ ምምሕዳር ከባቢ ፈውሊና ዝወሰድዎ ኣከባቢ ናይ ምዕቃብ ከምኡውን መሃጋጫታትን ሃብቲ ገረብን ብውሕድነት ናይ ምጥቃም ልምዲ እወታዊ ፅልዋ ይፈጥር ብምህላው ካልኦት ዓድታት ክስዕበኦ ፀዊዖም። ኣብ ከባቢ ፈውሊናን ገማገም መረብን ብፍላይ ንመጓሰ ምቹእ ቦታታት ስለ ዘሎ ጓሰትን ወነንቲ ጥሪትን ቀሲኖም ጥሪቶም ዘሰስንሉ ባይታ ተፈጢሩሎም ምህላው ዝጠቐሰ ኣቶ መልኣከ ዓድታት ሕዛእቲ ብምምስራትን ሓለዋ ብምምዳብን ኣብ ከባቢአን ንዝርከብ ሃብቲ ገረብ ሳዕርን ማይን ብውሕልነት ክጥቀማሉ ዘኽእለን ኣገባብ ከተኣታትዋ ኣተሓሳሲቡ። ኣመሓዳሪት ምምሕዳር ከባቢ ፈውሊና ወይዘሮ ዛይድ በራኺቦ ገና ካብ ነዊሕ እዋን ክኽተልዎ ዝፀንሑ ሜላታት ኣብ ምስሳን ሃብቲ ገረብን ቀለብ ጥሪትን ልዑል እጃም ይገብር ብምህላው ብዝለዓለ ከም ዝደፍእሉ ብምጥቃስ ካልኦት ዓድታትን ምምሕዳራት ከባብን ተመሳሳለ ኣገባባት ክኽተላ ተላብያ። ነበርቲ ብግድኦም ሳላ ምስ ምምሕዳርን ካልኦት ኣካላት ሓለዋ ኣከባብን ብምትሕብባር ዘካየድዎ ፃዕሪ ብደረጃ ዓዲ ዝጥቀምሉ ቀለብ ጥሪት ናይ ምዕቃብ ኣገባብ ጥሪቶም ዓመት ሙሉእ ካብቲ ከባቢ ከይረሓቓ ከም ዘሕልፍኦ ብምጥቃስ ዕቃበ ኣከባቢ ንዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለ ዘይኮነ ሕብረተሰብ ከባቢኡ ናይ ምዕቃብን ምስሳንን ባህሊ ከማዕብል ኣዘኻኺሮም። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ብክብሪ ዓድም ኣብ ዜናታት ወፃኢ ሩስያን ህንድን ብርቂ ማዕድናት ኣብ ምምዕባል ዝሕግዝ ቴክኖሎጂ ንምውዳድ ብሓባር ክሰርሓ ተሰማሚዐን። እቲ ክልተኣዊ ስምምዕ ንምስራሕቶም ክቡራት ማዕድናት ከም ዘጠቓልል እውን ሰመዚ ናይተን ሃገራት ገሊፆም ኣለው። እቲ ስምምዕ ኣካል እቲ ቁጠበአን ንምምዕባል ኣቐዲመን ዝኸተሞ ውዕላት ምዃኑ ዝጠቐሳ ሩስያን ህንድን ንትግባሪኡ ከም ዝሰርሓ ኣረድየን። ሩስያን ህንድን ብዕቑር ፀጋታት ብርቂ ማዕድናት ምስ 5 ቀዳሞት ሃገራት ዓለምና ከም ዝስርዓ ፀብፀባት ይጠቕሱ። ኣብ 2025 መጠን ዘካየድኦ ንግዳዊ ምልውዋጥ ኣስታት 7,000,000,000 ምንባሩ ዝገለጻ ክልቲአን ሃገራት ኣብ ዝመጽእ 3 ዓመታት ብዕፅፊ ንምዕባዩ ይሰርሓ ምህላወን ሓቢረን። ፈረንሳ ምስ ሃገራት ኢንዶ ፓሲፊክ ዘለዋ ኩሉ ሜድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። እዚ ዝተገልጸ መራሕቲ ፈረንሳን ኢንዶኔዥያን ትማሊ 28 ጉንበት ኣብ ከተማ ፓሪስ ኣብ ዘካየድዎ ዝርርብ እዩ። ኣብቲ ዝርርብ ክልቲአን ሃገራት ኣብ ምክልኻል ፀጥታ፣ ፀዓት፣ ዕደና፣ ሕርሻ፣ መጓዓዝያን ካልእ መድያት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን። ከም ኣካል እቲ ስምምዓት ፈረንሳ ወታሃደራዊ ዓቕማ ኢንዶኔዥያን ምድንፋዕ ዝሕግዛ ንፍርቲ ኩናት ክትሸጠለያ። ኢንዶኔዥያ ኣብ ዞባ ኢንዶ ፓሲፊክ ስትራቴጂካዊት መሻርክቲ ፈረንሳ ምዃና ዝጠቕሰ ፕረዚደንት ኤማኑኤል ማክሮን ዝተበፅሐ ስምምዕ ንምትግባር ከም ዝሰርሕ ኣረድዩ። መራሕቲ ፈረንሳን ኢንዶኔዥያን ኣብ ርክቦም ኣብ ኣህግራውያን ዞባውን ጉዳያት ብቐንዱ ከዓ ኣብ ቅልውላ ዞባ ማእከላይ ምብራቅ ዘትዮም። ደቡብ ኮርያ ወታደራዊ ዓቕማ ንምምዛንን ናይ ምውጋዕ ዓቕማ ንምግምጋምን ዘኽእላ ዝገለጸቶ ወታደራዊ ልምምድ ትማሊ 28 ጉንበት ኣካይዳ። ኣብዚ ናይ መሬት ኣየርን ባሕርን ዘጠቓለለ ልምምድ ኣሽሓት ወታደራት ኣስታት 100 ነፈርትን መራኸብን ከምኡውን ልዕሊ 500 ዝተፈላለየ ኣፅዋርን ከም እተሳተፉ ኣዘቲ ሰራዊት ደቡብ ኮርያ ሓቢሮም። እቲ ብቐጥታዊ ተኽሲ ዝተሰነየ ልምምድ ንሰሜን ኮርያ መልእኽቲ ከም ዘመሓላልፉን እቶም ኣዘዝቲ ገሊፆም። በዚ ድማ ልዕላውነታ ንምውሓስ ወታደራዊ ልምምዳትን ፈተነታትን ሚሳይላን ክትካይድ ጸንሐት ሰሜን ኮርያ መልሰ ግብሪ ክትበሉ ከም እትኽእል የመት። ሓብራዊ ወታደራዊ ምንቅስቓሳት ደቡብ ኮርያን ኣሜሪካን ቀንዲ ጠንቂ ቅልውላዊ ሓውሲ ደሴት ኮርያ ምዃንያ ሰሜን

Corea, tu a casa. ሆላንድ ንልኡላውነትን ግዝኣታዊ ሓድነትን ሃገሩ ከተኸብር ኣፈኛ ሚኒስትር ምክልኻል ህዝባዊት ሪፓብሊክ ቻይና ሎሚ 29 ግንቦት ፀዊዖም። እቲ ኣፈኛ ነዚ ዝገለጸ ሆላንድ ብከባቢቲ ግዝኣተ ሃገሩ ዝኾነ ባሕሪ ዶብ ቻይና መርከብ ውግእ ከም ዘንቀሳቐሰት ብምውቃስ እዮም። እቲ ስጉምቲ ንኣህጉራዊ ማያዊ ሕጊ ዝጥሕስ ምዃኑ ዝገለጸት ቻይና ሆላንድ ተኽታኺ ስጉምቲ ካብ ምውሳድ ክትሕየባ ተሓሳሲባ። ሓይሊ ባሕሪ ቻይና ነታ መርከብ ውሕስብ ብዝኾነ መንገዲ ዓጊቱ ከም ዝመለሳ ብምጥቃስ ክኽሰት ዝኽእል ተመሳሳሊ ተርእዮታት ምግታእ ኣብ ተጠንቀቕ ከም ዘሎ ኣፍሊጡ። ቻይና፣ ማሌዥያ፣ ቪየትናም፣ ፊሊፒንስ፣ ብሩናይን ኣብ ባሕሪ ደቡብ ቻይና እጀታ ከም ዘለዎን ዝምክታ ክኾና ከለዋ ቻይና ዝዓበየ ክፋሉ ልኡላዊ ግዝኣታ ምዃን እያ እትገልጽ። ኣሜሪካን ኢራንን ኣብ መንጎኦን ዝተበፅሐ ስምምዕ ምቁራፅ ተኽሲ ብ60 መዓልታት ንምንዋሕ ኣብ ጉዳይ ኒክለሳዊ መደባት ወግዓዊ ዝርርብ ንምጅማርን ኣብ መባእታዊ ስምምዕ ከም ዝበፅሐ ተቓሊሑ። እቲ ስምምዕ ኢራን ብመጻቦ ሆርመዝ ዝካየድ ምንቅስቓስ ንግዳውያን መራኽብ ክፉት ክትገብርን ኣብቲ ማያዊ መስመር ዘዳወቶ ንትኽቲ ኣብ ውሽጢ 30 መዓልታት ክትወግድን ኣሜሪካ ድማ ኣብ ልዕሊ ካብን ናብን ወደባት ኢራን ዝካየድ ምንቅስቓስ መራኸብ ኣጽኒዓቶ ጸንሐት እገዳ ከተልዕል ዝብል እዩ። ብዘይካዚ ኢራን ዳግማይ ሰደድ ነዳዲ ክትጅምር ዘፍቅድ ከም ዝኾነ ተሓቢሩሎ። ይኹን እምበር እቲ መባእታዊ ስምምዕ ተግባራዊ ክኸውን ብመራሕቲ ኣሜሪካን ኢራንን ክጸድቕ ኣለዎም። ፕረዚደንት ትራምፕ እቲ ስምምዕ ንጠለባት ኣሜሪካ ዘማልእ ከም ዝኾነ ንምርግጋጽ ተወሳኺ ግዜ ከም ዘድልዩ ሓቢሩ ዘሎ። እዚ ከምዚ ኢሉ እንከሎ ሰራዊት ኢራን ክሊ ኣየር ሃገሩ ጢሒሳ ንዝኣተወት ሰብ ኣልቦ ነፋሪት ኣሜሪካ ወቂዑ ከም ዘውደቕ ኣፍሊጡ። ይኹን እምበር ማእከላይ ንዚ ኣሜሪካ ነቲ ብኢራን ዝተዋህበ መግለጺ ካብ ሓቂ ዝረሓቐ ክብል ነጺግዎ ኣሎ። ኤሮፓ ሕብረት እቲ ማሊ 28 ግንቦት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ኣጽሊኦም። እቲ እገዳ ኣብ ምዕራባዊ ገማገም ኣብ ልዕሊ ዝርከቡ ፍልስጥማውያን ኣብ ዝተፈጸመ ግህሰት ሰብኣዊ መሰላት ንዝተሳተፉ 4 ትካላትን 3 ውልቀ ሰባትን ዕላማ ዝገበረ እዩ። እዚ ሓድሽ እገዳ እቶም እስራኤላውያን ሰፋሮ ናብ ኤሮፓ ከይገሹ ዝኽልክልን ናይ ባንኪ ሕሳባቶም ዘደስክልል ምዃኑ ተፈሊጡሎም። መንግስቲ እስራኤል ነቲ ብኤሮፓዊ ሕብረት ኣብ ልዕሊ ዜጋታቱ ዝጸደቐ እገዳ ኮኒንዎ ኣሎም። ሚኒስትራት ጉዳያት ወፃኢ ኣባል ሃገራት ኤሮፓዊ ሕብረት ብ11 ግንቦት ኣብ ከተማ ብራስለስ ኣብ ዘካየድዎ ርክብ ነቲ እገዳ ንምጽደቕ ኣብ ስምምዕ ከም ዝበጽሑ ዘዝከር እዩ። እዚ ከምዚ ንከሎ ኤሮፓዊ ሕብረት ኣብ ልዕሊ 10 ላዕለዎት መራሕቲ ምንቅስቓስ ሓማስ እገዳ ኣጽዲቐሎም። እስራኤል ካብ 2023 ኣብ ምዕራባዊ ገማግም ብዘካየደቶ ስርሒታት ልዕሊ 1500 ፍልስጥማውያን ክቕተሉ ከለዉ ኣስታት 11,000 ከም ዝቆሰ ሉን ኣስታት 22,000 ኣብ ትሕቲ ቀይዲ ከም ዝኣተውን ጸብጻባት ይሕብሩ። ናብ ካልእ ዜና ምስ እንሰግር መንግስቲ ሩስያ ተወሳኺ ሰራዊት ኣሜሪካ ናብ ዶባት ሃገሩ ምውፋር ዘይቅቡልን ንዘባዊ ወጥሪ ዘጋድድን ከም ዝኾነ ኣጠንቂቑ። እዚ መጠንቀቕታ ዝተዋህበ ፕረዚደንት ዶናልድ ትራምፕ ናብ ፖላንድ ተወሳኺ ሰራዊት ከም ዝልእኽ ድሕሪ ምሕባር እዩ። ኣፈኛ ሚኒስትሪ ጉዳያት ወፃኢ ሩስያ ትማሊ 28 ግንቦት ኣብ ዝሃበቶ መግለጺ ቁጥሪ ናይቲ ኣብ ኤሮፓ ዓስኪሩ ዘሎ ኤሮፓዊ ሰራዊት ኣሜሪካ ምንካይ ነቲ ብፖሊሲታት ኪዳን ሰሜን ኣትላንቲክ ኔቶ ዝተፈጥረ ዘይሚዛናዊ ፀጥታዊ ኩነታት ንምርግጋእ እንኮርስትዓዊ ስጉምቲ ከም ዝኾነ ሓቢራ። ብኣንጻሩ ተወሰኽቲ ወታደራዊ ኣሜሪካ ኣብ ዞባ ምውፋር ተፈጢሩ ንዘሎ ወጥሪ ዘጋድድን ሩስያ መልሰ ግብሪ ክትበሉ ዘገድድን ከም ዝኾነ እቲ ኣፈኛ ነጺራ። ኣሜሪካ 5,000 ተወሰኽቲ ወታደራት ናብ ፖላንድ ክትልእኽ ምዃና ፕረዚደንት ዶናልድ ትራምፕ ብ22 ግንቦት ምሕባሩ ዝዘከር እዩ። እቲ ውጥን መርኣያ ናይቲ ኣሜሪካ ምስ ኤሮፓዋ ብሓፈሻ ምስ ፖላንድ ድማ ብፍላይ ዘለዋ ወታደራውን ፀጥታውን ሽርክነት ምዃኑ ዝገለጸ ፕረዚደንት ትራምፕ ኣብ ቀረባ መጻኢ ከም ዝትግበር እዩ ኣረድዩ ዘሎ። ኣብ ሃገሩ ኤሮፓ ኣስታት 100,000 ወታደራት ኣሳፊራ ዘላ ኣሜሪካ ዝበዝሐ ካብኡ ኣብ ጀርመን ከም ዘሎ ይፍለጥ። ኣሜሪካ ንቁፅሪ ናይቲ ኣብ ጀርመን ተዋፊሩ ዘሎ ሰራዊታ ብ5,000 ከተጉድሎ ምዃና ክትሕብር ጸኒሓላ። ናይ መወዳእታ ዜና። ቀዳማይ ሚኒስትር እስራኤል ቤንጃሚን ናታናሁ ሰራዊት ሃገሩ ኣብ ወሽመጥ ቃዛ ዘለዎ ወታደራዊ ቁፅፅር ናብ 700ታዊት ከስፍሖ ትእዛዝ ሂቡ። ሰራዊት እስራኤል ኣብዚ እዋን እዚ 600ታዊት ክፋል ወሽመጥ ቃዛ ተቆፃፂሩ ከም ዘሎ ቀዳማይ ሚኒስትር ናታናሁ ብተወሳኺ ሓቢሩ። ይኹን እምበር እቲ ብቀዳማይ ሚኒስትር ናታናሁ ዝተዋህበ ትእዛዝ ንዝተበፅሐ ስምምዕ ምቁራፅ ተኽሲ ዝጥሕስ ከም ዝኾነ ምስቲ ጉዳይ ቅርበት ዘለዎም ወገናት ገሊፆም ኣለዉ። መሰረት እዚ ኣብ ወርሒ ጥቅምቲ 2025 ተግባራዊ ዝኾነ ስምምዕ ምቁራፅ ተኽሲ ሰራዊት እስራኤል 53 ሚኢታዊት

ትክፋል ወሽመጥ ጋዛ ጥራዩ ክቆጻጸር ዘኽእል እስራኤል ኣቐዲማ ካብ ወሽመጥ ጋዛ ክትወፅእ መደብ ከምዘይብላ ምሕባራ ዝዝከር እዩ። ስምምዕ ምቁራጽ ተኽሲ ተግባራዊ ካብ ዝኸውን ድሓር ልዕሊ 2400 ጥሕሰታት ብእስራኤል ከም እተፈጸመን ብሰንኩ ልዕሊ 900 ፍልስጥኤማውያን ከም እተቐትሉን ጸብጻባት ይሕብሩ። ዜና ንምዝዛም ኣርእስቲ ዜና ክንደግም። መራሕቲ ሰርቢያን ኢኳቶሪያል ጊነን ናብ ህዝብን መንግስትን ኤርትራ ናይ ውሃና መልእኽቲ ሰዲዶም። ኣብ ፈረንሳ ኣሜሪካን ካናዳን ዝነብሩ ኤርትራውያን ፅምብል ናጽነት ብድምቀት ኣብዒሎም። ሃገራዊ ላቦራቶሪ ጥዕና እንስሳን በቕሉን ዕወት ንጥፈታት ከም ዘሰላሰለ ሚኒስትሪ ሕርሻ ገሊጹ። ሩስያን ህንድን ብርቂ ማዕድናት ኣብ ምምዕባል ዝሕገዝ ቴክኖሎጂ ንምውዳድ ብሓባር ክሰርሓ ተሰማሚዐን። ፈረንሳ ምስ ሃገራት ኢንዶ ፓሲፊክ ዘለዋ ኩሉ ሜድያ ውዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ደቡብ ኮርያ ወታደራዊ ዓማን ምምዛን ዘኽእላ ዝበለፀቶ ወታደራዊ ልምምድ ኣካይዳ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም

0: ወደ ግደፍኒ ግደፍኒ በጃ ኢለኪ
1: ግደፍ ባና ሐሳብኩን
0: ሕጂ ከንታይ ዲ
1: ንነፍሳ ሕተት ካባይ ካበዳ ሃሊፉ መን ተዛረበ ካሃደደኻ መትከልቲ ኾነ ኣብሃውኻ እዩ
0: ተኾነ ኸሞ
1: ተኽብሮ ንሱ ተቐንዕቲ መንገዲ ይነግረካ ኣሎ
0: ኣደ በዚሕኒ በዚሕኒ በቃ ክሳብ መዓሰይ ንሱ ብዝበለን ጥራይ ክኸይድ መሳቶ ይባርዮም ንነብሶም ኮይኖም ንስድሮም ይሕግዙ ኣለዉ ኣነ ግዳ
1: ናይ ባሃካ ሃሊኻልና እንተ ኮንካ ነዚ ቀትርን ለይትን ከይበለ ክህልዋን ክኩስኩሳን ዝውዕል ደሎ ሃውኻ ንስኻውን ብዓምሃ ገለ ኣበርክት ዮናስ
0: እምበኣር ንስኻ ኸም ኢልክኒ
1: ግደፍኒ በጃኸኢለካ ንነብስኻ ምሰል
0: ሕጂ ከንታይ ደመሲሎ ኣለኸ
1: ላዕሊ ላዕሊ ትጠምት
0: ኣደ ኣባህላ ክተረዳእኒ
1: ዮናስ ወደይ ብልጭልጭ ንዒንትኻ ይዕውሩ ኣሎ ኣብ ትሕቲ ዕባ እንታይ ከም ዘሎ ርአታ ዮናስ ወደይ
2: ዮናስ መሰረቱ ዘይደልደለ ገዛ ምፍራሱ ይተርፉን
0: ስለዚ
2: ካብ ለላዕላ እዩ ምስኩ ሓልካዮ ደድሕሪኻ ዝፈርሰካ ኣቐዲምካ መሰረት ምድላል ዩ ተወሳኒ ነገር ክድግዳ ናብ ስራሕና ንመለስ
1: ሓኩሎ ዝወደይ ስምዓዮ
0: ፅቂኢልካ በቃ ፍረዘይ ትህብኦም ዕድሜና ምሉእ ኮነን እንዳበለ ትወዲኣቶ
1: ምሳይ ድኻ ዮናስ ወደይ
0: ብነብስ
2: ዮናስ እዛኦም ህይወት መድሕን ደቀ ምናልባት ሕጂ ቁም ነገራት ኸውኢልካ ይኸውን እዩ ፅባሕ ንግሆ ግን ተማህሊልካን ተመኒኻን ኣይትርከብን እያ
0: ኣታ መትከልሓወይ ነዛኦም ዕድሜኻ ምሉእ ተኻና ክንከያ ንሓሊኸን ግን ወላ ሓንቲ ዝዕግ ፍረ ይብላን ነብስና ኸማነኪማትና
2: ፃዕርኻን ጉልበትካን ኣወሃሂትካ ምስተዓመምኮ እዩ እዚ ሎሚ ውሒዱ ዝረአየካ ዘሎ ፍረ ፅባሕ ቆፎ ዝመልእ ዮናስ እንታይ ኢኻ ኾንካ ንኺድ ሕጂ ስራሕና ይተባኽረና
3: ኣስመረተይ ከመይ ውዒልክን ድሓ እንደ ውዒልክን ዮናስ ወደይ ከመይ ውዒልኩም
0: ማማገነት ከመይ ውዒልክን
3: ፅቡቕ ዮናስ ወደይ
1: ዋይ ገነተይ ዲኸን ከመይ ኢልክን ውዒልክን
3: ፅቡቕ ኣስመረተይ ድሓን ኢና ኣትን ኣስመረተይ ሎሚ ፅባሕ ክመፅ እንዳበልኩ እምበር ኣራኽቦስ ኢነ በጃኺለ ክምስቲ ስራሕካ ይጥዕመካን እዩ ቁሊሕ ከይበልኩ ክንቀኒ
1: ኣንትን ገነተይ ኣበይ ከተርክባሉ እዚ ንፈልጦ ስራሕ ገዛኻ ኣበርቲዕ ክንኸውን
3: እንክነበላ ዝሓዞ ሓዞ ተቐበላኒ
1: ዋይ ኣንት እንታይ ኣሰኪፍክን ነይሩና እንድዩ
3: ኣንትን ኣስሚረይ እዚ ራየናይ ኮይኑ ፀብሒ ደርሆ እንዳኣሉ
0: ኣንትን ማማ ገነት ክንደይ ጥዑምቃል ተዛሪብክን ደርሆ
2: ኣደ ሓንሳ እስከ ሓንሳ እሞይ ትቀበል እያ ይህ ደኣስኺ ጠሚና ኢልና ክዲና ርካሽ ሒዝክልና ትመፂ
3: ወሪድ ንዶ ገነት ሰባብ መጀመርያ ርካሽ ኣይኮነን ፀብሑ ደርሆ እዩ ዳሓር ከዓ ተኻፊልካ ምብላዕ ፅቡቕ እዩ ኢለ የ እምበር ብኻልእ ኣይኮንኩን
2: ዳሓን ዳሓን ዳሓን ንዓና ናህና ኣለና እዚ ነቶም ጠሚና ዝበሉኺ ንዕኦም ከየት ካሃብ እዮም
0: ኣታ መትክልሓ ወይንቲ ኢኻ ዛርበ ኣለኻ ነዚ ዘረበስ ክትመልሶ ያበጃኻ ኸሊ ንበጃኻ ኢለካ
3: እዛናትካ ጠራዓርዕካ ኣነሲ ካብ ለውጡ ዘይብሉ ዓሰርተ ግዜ ድግንጋም መግቢ ትበልዑ ገለ ለውጡ ተኾነኩም እሞ ኣካላትኩም ከዓ ተደልደለ ኢለ የ
2: ብትካቦ ዝድልል ኣካላት እሞ ዘየድልየና
3: ለማኒት ኢኹ ማለትካ ድዩ
2: ንብድዕ ዝኸውን ልሳን የብለዩ
3: እንታይ ንምባል ዳኢኻ
2: የቐኒልና ንምባል
3: ኣይ ካብ ፍረ ዘይብልዎም ዓሰርተ ግዜ ምጉሳይ ግዳ ተሳኒኹም ተሰማሚዕኩም ንኻልኦት ሂብኩም ጸጋታትኩም ምጥቃማ ይመሓሸኩምን
2: ስምዐኒ ትንፋስ እዛኦም ኣብ ደመረ ሃፅና ዝተዓቕበ እዩ ንሕና እውን ከምኡ ኣብ ህላውነት ኣይና ንምርኮስ
3: ኣይ ብዘይ ሓገዛ ይከውን እዩ እዚ ሕጂ ዘለኹምዎ እዋን ከዓ ኣዝዩ ከቢድን ፈታን እዋን እዩ ኣብ ከምዚ ግዜ ድማ ወይ ጎቦኹን ወይ ድማ ምስ ጎቦ ተጸጋዕ ነገራቱ
2: እቲ ጎቦ በዓልና እቲ ጎልጎል በዓልና ምዃንና ኮ እዩ ትቐንዲ ነገር ከምኡ ከዓ ይሕሸና
3: ኣመና ምትራርሲ ጽቡቕ ኣይኮነ ተሴርካ ምትራፍ እውን ኣሎ ሓደሓደ ግዜስ ልምልም ምባል ከድልየካ እዩ
2: ዳሓን ዳሓን ዳሓን መምርጫና ሕሕርያና ይዋፃና
3: መቸም ምዕባለታተይ ትርዮ ትህሉ ኢኻ ኣብ ቀረባ ግዜ ገለታ ኣምራታዊ ዝኾነ ነገር ከርየካ እየ ኣበይልካዮ እምበር ንስኻ በዓል ንስኻ ኣብዚ ጋማን እንዳበልኩም ከለኹም ማለት እዩ
1: ይኣክል ይኣክል ዝዘረባ እምበር ኣነ ኸይፈላጥኩ ጠዋይ ልብሒዝክንህን ቀሪብክናኒ ህሙባ
2: ኣደ ኪኖቲ ጻዕዳ ፍሽኽታ ጸሊም ሰሓቕ ተሃቢኡ ኣሎ
0: መትከል ኣደ ኣቱም ሰባት ታይኹም ትኾኑ ዘለኹም ክንዲ ክሕግዘኩም እየ ዝበለሲ ተሳውግዋ
3: ዳሓን ዳሓን ዮናስ ወደይ ንስኻ ኣብ ደስ ዝበለካን ግዜ ሰዓትን ገዛ ይርሑው እዩ ንዓኻ ምጸኒኻ ናይዚኦም ግን ድሓን ወይለይ
1: ዮናስ ተንከስ ሞበል ካብዛ ገዛ ክንርአ ኢና ኪድ ሞ ድሓን
0: ጽቡቕ ዝገበረ መቸም ጽቡቕ ኣይፍደን እንድዩ
1: ኣተቓልዕ ዘረባሃደይ ተዕርዮ
0: ኣደ ህድእ ሞበሊ ማማ ገነት እኮ ጎደለኹም ክምላኣልኩም ዝተረፈኩም ተሎኻ ባዕለይ ክገብረልኩም እያ ትብለላ ክሕግዘኩም ንዝበለ ሰብሲ ባዕልኹም ተሰዋጉ ዋዕ
2: ዮናስ ከም ስድራ ነብስና ዝኽኣልና ኩርዓት ክንከውን ዘብቅዓና መትከል ኣለና። ብነብስና ንሕደር ኢኸዓ ዝብል ትጭርሑ
0: ምንባር እኳ ሓንሳያ መትከል ጎረባብትና ብልጭልጭ እንዳበሉ ንሕና ኸዓ
2: ከም ቤትካ እምበር ከም ጎረቤትካ ዶ ንበር እዩ
0: ማእሰኻ ግን ንዓይ ክሰማዓኒ
2: ብልብኻ ክትሓስብ ምጀመርካ
0: መትከል
2: ኣቤት ኣቤት ዮናስ ዮናስ ኣስተውዕል ስከ ኣስተውዕሉ ሞ እዚ ሕጂ ብሃብታማት ጎይቶት ተደሪሱ ብልጭልጭ ኢሉ ዝረአየካ ዘሎ ብርሃን ብርሃን ከይመስለካ ኪን እዩ ህልም ዝበለ መሓዩር ጊላነት ኣለዎ ዮናስ
1: ሓኩሎ ዘረባ ዓብኻ ውሃዶ ይሰምዕ
0: ድሓን ድሓን ሸዊት ንእስነተይ ካብ ምሳኹም ኣብዚ ከርተት እናበልኩ ዘሕልፎ ከይደልኩም ኣለኹ ከይደልኩም ናብ ዓዲ ገነተይ
1: ኣተቕልዕንዓኻ እንደ ዮናስ
2: ዮናስ ንዓኻ እንደ ኣየ ዮናስ ሓዊ ኪኖ እዚ ሕጂ ብልጭልጭ ኢሉ ዝረአይካ ዘሎ ብርሃን ድቕድቕ ጸላም ከም ዘሎ እንተ ትፈልጥ ሲ እንታይ ኮን ምበልካ ብርግጽ ምንባርና ነዛኦም ጽቡቕ ገይሮም ተረዳእካ ነይሩ

ግነት ግነት ግነት እዚ ኩሉ መንግስተ ሰማይ ተቐምጠካ ያልክኒ እዚ ኩሉ ዝደለካ ክበካ ያልክኒ ግነት ግነት ሕጂ ዳናበይና ምድረበያ ደርቢኽኒ

0: ካብ ሕጂ ድማ ዲና ናተይተወካክትና ብሪኻ
1: ገነት ገነት ግደፊ ግደፊ ቃልካሃለዉ ግደፊ
0: ክትፈልጥ እዛ ብርሃና ውሽጣ ኮይኑ ዘይተረዐየትካ ደላ ዓድኻ

0: በቃ ዕረፍቲ ዘይብሉ ስራሕ ጥራይ
1: ለሓንዶ ውዒልካ
0: ክንደይ እኳ ፅቡቅ ስራሕ እሞ ከመይ ይኸደልካ ኣሎ
1: እለባምዓሙ ተሉ እዩ ነገሩ
0: ኣይሓዝኩ ኸዓ
1: እሞ ቃልወልባ እንተነጊረካ ደኣ
0: መቸም እዚ በፂሕኻዮ ዘለኻ

0: ይግርም እቲ ካቦ ዝለመሰ ጉልበት ስለ ዘይብለ እዩ እዚ ናተይ ዕማም ድኹም ኮይኑ ዝረአየኩም እብለካ ኣለኹ
1: ናብ መምፅአ ኢዶ ከኣቱ
0: ከምኡ ኸይሽ
1: ብኽብረትካ እዛኦም ዶ ክትበኒ
0: ባዒትኸ ንየኒ ጥቑሚ ኢኻታ
1: ነዚያ
0: ኣነ ዶ ይቕልል ኣለኹ ኢልካ ጥራሕ ከይትኸውን
1: ቀሊ ቅድሚ 3,000 ዓመታት ኣባሓጎታተይ ከም ርስቲ ዘውረሱን እዮም ንዓመታት ክጥቀመላ ድሕር መፅንሐይ ሕጂ ድማ ብጌጋ ቕማሮም ሰሓፀን እያ ሕጂ ግን ንብረተይ ክተረክበኒ
0: ኣባሓጎኻ ንፉዕ ደራሲ ፅውፅዋ እዩ ኣብዚኣ ግን ዓባይ ስሕተ ትፈፂሙ ክተረጋግፅ እንተደሊኻ ኬትካ ሕተቶ ኣይኮነን ባዕለይ ከፋንወካ
1: ደኣን ድሓን ብዛዕባ ዝፀገም ዘለዎ ኣይኮነን ሕጂ ጥራይ ነዝን 35 ዓመታት ፅቡቕ ጌርካ ዝኾስኮስካያን ዝተኸነኸንካያን ፍረፃ መኻኽበካ ዓስምኻ ንገረኒ
0: ካብዚ ዕቡድ ሕልምኻ ከበራብረካ ግዴታ የብለይን ሕጂ ግን ስራሐይ ክሰርሕ ግደፈኒ ግደፈኒ ስራሐይ ክሰርሕ
1: ስማዕ ንስኻ ንበይንኻ ጥራሕ ነዛኦም ክትጥቀመላ ኣነ ድማ ምዝግጅፍ መሬተይን ብዝሒ ህዝበይን ጥራሕይ ክተርፍ ኣበደን
0: ኣነ ዶ ዘማም ዲኻታ እዛኦም ናህና ናይ ዋናታ ተያብለካ ኣለኹ
1: መን ኢሉ
0: ኣነ ኢለታ ዝዝረአካ ዘለኦም ሰማያዊ ሕብሪ ጥራሕ ከይመስለካ ብደም ሚልዮናት ደቁ ብዕፅምቲ ጀጋኑ ሰማእታት ዝሓብር ሕብሪ እዩ
1: ስለዚ
0: ኣይኮነን እንዶ ክትሓስቦ እንተ ሓሊምካያ ጥራይ ኣሰራ ቦታትካ ክትስዕብ ኢኻ
1: ድሓ ብፉቶት ካብ ኣበኻ እቲ ዝሓየሽ መንገዲ ክትመርፅ እዩ
0: ደስ ዝበለካ ክትመርፅ ሙሉእ መሰል ኣለካ ኣሰራ ቦታተይ ክስዕበ እንተኢልካ ቀደወ ጉድጓድካ ይኸውን ስፍራኻ ታደ ሕጂ ስራሓኒ
2: ኣተ ሰብ የለ እንድዩ ወያነ ወደይ ወያነ ወደይ ወያነ ኣተ መትከር ወደይ ንኣ ሓግዘኒ ወያነ ወደይ ኣተይኖስ ወደይ ወያነ ወያነ ኣተይኖስ ወደይ እንዳነገርኩኻ ወያነ ወደይ ወያነ ወደይ
0: ይደ ይሄ ናስሓ ወይ ኣተ ደ እንታይ ረኺቦ ይሄ ናስሓ ወይ እንታይ ኮይኑ ወይ ሓወይ ኣንታ ተፃዊቶምሉ እንዴ ማታ ኸላእ
3: መትከል ሓወይ መትከል ሓወይ ሕማቕ ኣለኹ ሕማቕ ኣለኹ መትከል ሓወይ ገለ ግበር
0: ኣጆኻ ኣጆኻ ዝሓወይ ሕጂ ድኣ ቤት ከኣቲኻ ኒኻ እንካሞ እንካ ካብዚ ፍርኦም ህይወት ቅመስ ብድድ ክትብል ኢኻ ዝሓወ
2: ተቕበሉ ዝወደይ ኣጆኻ ዮናስ ወደይ ኣጆኻ
0: ኣዮናስ ሓወይ ነጊረካ እንዲ ንምንታይ ቤትካ ገዲፍካ ትለቅቕ ዮናስ ንሕና ካብዛኦም ህይወት ተፈሊና ትንፋስ የብልና ፈፂምና ክንነብር ኣይንኽእልኒ ኢና ሰምዓ ኣለኻ ኣብ ትሕቲ ዛፅላልኦም ብደመ ሰማዕታት ይዕፅምቲ ዝተደርሰ ድርሳነ መንነት ኣሎ ንሱ መንነትና ንሱ ኽብረትና ንሱ ዋሕስና ካብዛኦም ተፈሊና ክንነብር ኣይንኽእልኒ ኢና ንሕና ዮናስ
1: ልክዕ ንዓና እውን ከምዚኣ እያ ትብፅሐኒ
0: እንታይ ኢልካ
1: ትብፅሐኒ ኣብለካ
0: ኣነ ዶ እስከ ድገማ ኣብለካ ኣለኹ ትብፅሓና ይብፅሓና እዩ ዋላ ግብኣተ መሬት ኮይኑ ዓለም ትገማጠን እዛኦም ናህና ናይ ዋናታታይ ኣብለካ ኣለኹ ኣኮ ንዶ ክብፅሓኩም ነቒፁ ዝወደቐ ቆፅላ ክትንከፍ ከማ ናይ ነፍቅድኒ ኢና ሕጂ ግን ዝኸፍአ ኸይሰዓበካ እንከሎ ክጥፋ
1: ድሓ ኣነ እንተዘይኣሳለጥኩ እቲ ብድሕራይ ዝመፅእ ወለዶ ግን እንታይ ይገብር ክትርአ
0: ጥፋ ኣብለካ ኣለኹ ነዳይ ነዳይ እውን ነዳይ
2: ሰነፍ ሰነፍ ወሰነፍ
0: ፈራሕ ስሱዕ ቦጅባጅ ናይቲ ዝበልካያ ኸዓ ብሓደ ኣለና ደፋ ኢልና ክንርዮ ኢና
3: መትከል ሓወይ
0: ዮናስ ከም ዓለምና ንኹን ዲተሓሳስባኸ ንሕና ካብዛኦም ህይወት ተፈሊና ክንነብር ኣይንኽእልኒ ኢና ዮናስ ገላዩ ኮይንና ክንነብር ማለት ኮ እዩ
2: ሓቁሎስ ወዲ ዮናስ ወዲ እዛኦም ዋላ ድኣ ፍሪኣ ውሑድ ይኹን እምበር ጾምና ግን ሓዲርና ይንፈልጥኒ ኢና
0: ኣብዚ ዝሓየለ ዝመሰሎ ድላዩ ዝገብረሉ ሕጊ መዓሙቕ ውልቅያኖስ ኣብ ዝነገሰሉ ጊዜ ብፍልጠትን ብሓይልን ሓያል ክትከውን ዘገድድ ዘበን እዚ ድማ ኢድ ንኢድ ተተሓሒዝና ጥራሒና ክንሰጉሮ ንኽእል ዮናስ ሕጂ እውን ነዛኦም ህይወት ደምና ንረሃፅናን እናኸፈልና ክንሕልዋን ከነልማዓን ክንግደድ ኢና ምኽንያቱ
4: ናብ ናይ ንህብን ዘይናፍናን ይደልን

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

መደብና መኽፈቲ ቃል ዝገብረልና ኣካያዲ ስራሕ ኩባንያ ህንፃ ኣባይትን ልምዓትን ሳዋ ሜጀር ሓየሮም ተስፋ ስላሴ ና

ይ ቡድል ኣዳኛ ምድሪ ከተድሕና ካብ ኣርሜንጓና እናበለ ድምፃዊና ድምፃዊ ቢንያም ሃብቱ ክመፀና እዩ። ንዓኣ ስዒባ ትመፀና ደርፊ ብቋንቋ ናራ ኣጌናይ ዘርእስታ ናይ ድምፃዊ እድሪ ናይ ድምፃዊ ኣድም ፋይት ብድምፃዊና እድሪስ መሓመድ እዛ ደርፊ እዚኣ ቅዲ ትልሂት ኣለዋ። ኪሮግራፈር ናይዛ ትልሂት ትምኒት ሃይለ ቲሞያ። ብድሕሪኣ ስዒባ ትመፀና ማሰ በቲ ምኩር ስነ ጥበባዊ ማሰኛ ዓብዪ ኣቦና መብራህቱ ተክለ ሃይማኖት ወዲ ወይኒ ክጅምር ዶ እንዳበለ ክመፅኡ እንታይ ክጅምር ክንርኤና መድረኽ ንዓ ስዒባ ጓል ባሕሪ ኣነ ዘርእስታ ሞኖሎግ ፃሕ ገጣሚ የማነ ተኸስተ ወዲ ማሬ ኣቕረብቲ ድያና ዘርእስ ግን ድያና ገብረ መድህን ሒዘና ንክመፃየን። ድሕሪኣ ስዒባ ትመፀና ደርፊ ብቋንቋ ትግረ ናይ ገዲም ድምፃዊ ኣሕመድ መሓመድ ወዲ ሸኽ ሓየት እንታ ምንበዲር ካብ ኣማን እንዳበለ ድምፃዊና ድምፃዊ ዓብዱ ዑስማን ወድናሽ ክመፀናይ። ድሕሪኣ ደርፊ ትግርኛ ናይ ድምፃዊ ፍፁም ዮሃንስ ባንዴራይ ዝተጋደሉ ኩላ ባንዴራይ ደመይ ዘፍሰስ ኩላ ባንዴራይ ተሰቂላ ተንበልብላላ እንዳበለ ድምፃዊና ድምፃዊ ናኦድ ረዳ ክመፀናዩ ደጊመ ርሑስ በዓል ዒድ ኣልኣድሓ ንመላእ ህዝቢ ኤርትራ የቐኒ ኣለይ

ላሌን ሌላ ሌላሌ ላሌ ኣታ ክጅምር ዶ ናይ ውሽጠይ ከትንትን እማኮጭ ድርዶ ሓሳብ ክብትን ከምዓልኩም ስከሰ ፍቕርን ሓልትን ላሌላሌላሌላሌ ብሓባር ኩልኹም ንኣሽን ዓበይትን ኣቶም ደቂ ዓደይ ሰብ ክብረትን ላሌላሌላሌላሌ ኣቶም ሰብ ፍቕርን ክብረትን ክንደይ ዓብ ክብሪ ኣለዎ መሳኹም ፃውትን በሎ ኣታ ክንደይ ጥዕሚ መሳኹም ፃውትን በሎ።

ላለላለይላለ ሰለም ከየበልኩም ወለይትን መዓልትን ላለላለይላለይላለ ኣዴታት ዓልላ ሰብጥል ፍልውየትን ላለላለይ ተዓዲልክን ኩሉ ፅባቐን ክእለትን ሽሻይ ትቕርባ ኣውሻጠን ቅርዓትን እሞ ድርባዓልና እንዲ ዒድና ፅነትን ላለላለይላለ ፅናዓትና ዋሓስና ኣለና ጠጡሕን ሰረትን በሎ ኣለና ወጠጡሕን ሰረትን በሎ።

ላለየ ላለይ ላለይ ላለየ ላለይ ክጅምር ደዎ ናይ ውሽጠይ ክትንትን እማኮጭ ድራ ሓሳበይ ክብትን ላለየ ብሓደ ንላዓል ብዘይደወል ነጋሪትን ወስታና ሓራሚ ግብረን ዓወትን ስጉምና ማዕረ ስጡሙን ውህደትን ላለየ ላለይ ላለይ ላለየ ባሃግና እንዲ ሰላም ቅሳነትን ራእይና እንዲት ምዕባለን ዕብትን ንኩሉ ንፅመን ብዓቕልን ፅንዓትን ማይ ኮይና ነዝሕሎ ንህውከት ኩናትን በሎ ማይ ኮይና ነዝሕሎዎ ንህውከት ኩናትን በሎ ካብ ላለ ላለየ ላለይ ላለይ ላለየ ላለየ ክጅምር ዶ ናይ ውሽጠይ ክትንትን እሞክጭ ድራ ሓሳበይ ክብትን ላለየ ላለይ ባህልና እንዲት ፍቕርን ሓልዮትን ልምድና እንዲት ልግስን ለውሃትን ጭርሖና ፍትሕን ማዕርነትን ላለየ ላለይ ላለይ ላለየ ትፅቢትና ካብ ኣምላኽ ኣዝመራን ከረምትን ሓይልና ጥበብን ብልሓትን ላለየ ላለይ ላለይ ላለየ ታሪኽና ህያዊ ነባርን ሓወልትን ገጢምና ንስዕር ከምስዮን ዳዊትን በሎ ገጢምና ንስዕርዎ ከምስዮን ዳዊትን በሎ

0: ኣውሎ ንበዓል ኣውሎ
1: ሰደ ሰደ
2: ጓል ባሕርያነ ባህገይ ሓዚላ ኣብ ጫፍ ክብሪ ዝኸይጥ መሰንተረይ ስሒለ ለኣምፅ ዘራግፍ ወናኒት ዝባሕሪ ሓላዊት ሕድሪ ጓል ባሕርየ ኣነ ጓል ባሕርየ ኣነ
3: መኾስተረይ ኣዋይደ ንኽብራ ጓሓፍ ሓሳባት ዝፀርግ ዘይፍክር ወትሩ ዘስተግብር ተሊመ ዝስጉም ዘርአ ዝዓፅድ ምሒለ ዘይጠልም ንግስቲ ሰላም ኣነ
2: ጓል ባሕርየ ኣነ ኣላሽ ዘይብል እናተራብሑ ዝደጋገሙ ኣብ ሕማቕ ዝእለሹ ኣላብ ሕሰብ ቃላት ክተኣላለሹ ንምፍሓር ሓሶት ምዕንፃት ሓቂቐ ተሓናፍፁ ለማፅን በራሕን ሎማፅን በጥባፅን በሪ ባሕሪ ኢሎም ስንኩል ኪዳን ክምስርቱ ኣብ ክፋይ ራውነት ክምዕርጉ ያኢሎም ምፅና ልዕሊ ሓቂ ፈጢኑ ዱላ ሓሶት ባሃጎም ካብ ቀሸም ቅንዕና ተሪሩ ባሕሪ ተመንዮምስ ምስሊ ኤርትራውነት ከዛብዑ ዘንጊዖም ጓል ባሕሪ ምዃነይ ባሕሪ ንዝሃርፍ ከይተበገሰ ዝ

0: ተዝፈትሕ ልጓሙ እቲ ዜን ሓቂ ተዝምቶብ ልሳኑ ስቕታ ገዲፉ ተዝፍርሻዕ ከም ዓለሙ ኣየ ናይ እዝኒ ምፀሮ ንምርዛኑ ኣየ ናይ ልብኻ መድሃዮ ንመቓልሑ ናይ መዓስ ናውፅ ማዕበል ምጋረዶ ንደብሑ እቲ ፅሩይራይ ግብሪ እምበር ዘረባ ዘይምስክሩ እቲ ምድራዊ ሓቂ ተጀሃር ከም ግዜኡ ርዝነ ተወጊኑ ተዝባረብር ልሳኑ እንታይ ምኾነ ዝባሕሪ ዝብል ወጠምጠም ዝኣመሉ ንድኻይ ምፀረካ ንመቓብርካ ምፀበበ ትብዓት ልሳንካ ተበሪዙ ኣቤትካ ትፋኻ ንተለቕለቐ ልዛ ሂርፋንካ ምዕጉርትኻ ምፀየቐ መደገፅቃና ኣኣስዮን ተጣርዐ ኣብ ጭቃ ስቓይ ተለልዩ ባዕለባ ኤርትራውነት እንተሓበሰ ዘይውርፅ ድምፁ ምስ ብስጭት ክላተን ስንኩል ባሃግኻ ዝብዶኽስእን እቲ መሶብ ገዛኦም ቁሩብ ተዝግብተን እሳተ ጎመራ ዘይርግብነት ምተላዕለ ኩምራ ንፋዚ ሓድነት ናብ ኣድማስ ምተበተነ ኣወይ ስቕትኦም ንፀማም ረበሸ
1: ባሕሪ ኤርትራ
0: ኣይትመነ ክትውንኖ ዘይምን ዛዕርስቲ ብልሳንካ ይትበትኖ
1: ባሕሪ ኤርትራ
0: ዝናብ ደም እዩ ዝምብዮ ይዕፅም ትርካናት እዩ ዝኽልሎ
1: ባሕሪ ኤርትራ
0: ተራ ውርሲ ኣይኮነን ውርሲ ስድራ ቤት ውህብታ ኣይኮነን ውህብታ ዓሌትነት
1: ባሕሪ ኤርትራ
0: ኣለዎ ዝተቆነነ ሕድሪ ጓርሱ ኣለዎ ዝተሓሕሪ ሓቂ ማዕበሉ
1: ባሕሪ ኤርትራ
0: ክንደይ ሞ ዘይመፀ እናሰሓቐ ዝናኸስ እናመረቐ ዝራገም እናፀ

0: እንታ ንዓና ይባ እንታ ኸ ጠጠመጠው ትብል
1: እንታ ተዕኻ ወይልከ ናበይና ንኸይ ዘለና ኸ ያ ንዓና እንደግዳ ናብቲ እንዳጓድ ዘመድ ሓደሓደ ክብለካ
0: ባስ መቸም ከተማ እንተወፂኻ ብለን ምለልኺን ዝረአየካ ኻልእ የለን
1: እንታይ ሞሉ ዩ ኻልእ ዳ
0: ዋይ ኣታ በልበልበልበልበል ዞም ንኣሽቱ ኸይሰምዑኻ
1: እ
0: እንታይ ድዩ ዝቕንያት እዚ እንታ
1: ቅንያት ዳ ናፅነ
0: ኣሎራ ብምኽንያት እዚ በዓል ናፅነ ዝተዳለወ ኤግዚቢሽን ኣሎ ናብ ኢና ንኸይድ ዘለና ዘይተባሃልና
1: ካብ በልካ ዳ ንርአዮ
0: ኣንታ ዓርከይ ናይዛ ዓለም ነገር ዚ ከምዚ ኸማይ ግርም ደብለካ ኸውን
1: የከየ እንታይ ዘገርም ኣለዋ እሞ እዚ ዓለም እዚኣ
0: እንታይ ዘገርም ኣለዋ
1: እወ
0: ዋይ ኣታ ሎመሲ ዋላ ፈፂምካ ውሒትካ እኒኻ
1: ዶ
0: ኣታ እርጋ ናብ ኩልናያ ዘላ እሞ ኣባኻ በፂሓሲ ስጋቦይ ምኽኣላ ሲኢንካ በርቲዓትካ እታ ኸላቸት
1: ያ ደር ነገር እንደግዳምፅእ እምበር እዚ ዓለም እዚኣ ዳ ትወግሕ እትመሲ ንሕና ኸ ንበልዕ ንሰቲ እቲ ዝገርመካ ነገር ሲ እንታይ እዩ
0: ኣይ ኣታ ሰማይ ዝበፅሐ ጥልመታ ክዝክር ከለኹ ሲ ቈለጭ ብለኒ እንታ ብፍላይ እቲ ፎስተር ዝበሃል ጽንቂ ሰብኣይ እሞ ኸዓ ድቃስ እዩ ዝኸልኣኒ
1: መን ኢልካ ፕላስተር መኾስተር
0: ኤህ ምስኦም ተኾስተር ፎስተር እየ ዝብለካ ዘለኹታ
1: ኩሉ ሓደ ኣነ እሞ እንታይ ፈሊጠ ኢልካ እኒኢኻ
0: ስምዓን እንደ ግዳ ያይ ዲፕሎማት እንዲኦም ከዓ ዝብልዎ ነይሮም
1: ሰይቈጢ እመሊቕ እዩ ነይሩ በለኒ ስማዕ እንዶ ብምንታይ ኢኻ ተማሂሩ ብመንደቕ ድዩ ብማዕረስ ደወይ ሰብ ሚኖዋለ
0: ብጥልመትን ክሕደትን በርኣታ ዋይ ተደፊንካ ንበርኣታ ሎምስ
1: ፅበካ ድሓቀይ
0: ጸቢብካ ንጥራይ ኣነ ኣብ ባሕሪ ክትሕምብስ ደሊ እሞ ወያ ንስኻ ኸኣኒ ካብዛ ፍንጃል ምውፃእ ኣብኻ ከትሕዘካ እንዶ ግዳ
1: ምስ ውርደት እንዶም ምኾነ ሃየ በልስከ
0: ኣብቺ እንኳ እንታ 950 ናታ ክልተ ዓይና ብኽፉቲ ዓለም ተደርብሻ
1: እንታይ ትብሉ ወደይ
0: ምእንቲ ስተሽን ቃኛዊ ስተሽን ተባሂሉ መሬትን ህዝብን ዝኣክል ብሽርሒ ክሽየጥ እንከሎ ኢዳ ኸሳብ ትሓብጥ እያ ጠቒዓ
1: ሕራይበል
0: ወዲ ፎ

0: ዝኣሰርካ መርዓ ፀቢቑሉ ሽሽ ሽዝብል ነይሩ ኢሎምኻ
1: ኣብዘይጓይሉ
0: እንታይ ፈሊጥና ኢልካና ያኢለባ መማፅ ክመስል ብልዑልና ስቶ ኢልና እንዳበለ ብወደኽደኻ ይተኸኣለን ኢሎምኻ
1: ኣንታ ኣንታ ቁርፍከ ቶም ዕዱማት ክስቕ ድም ድብሉ እንታ ናይ መኒት ዳስ ከያቶቱሲ ተዳኽበ ኢልካሲ ተዓምበለ ኣታታይ ስምዒ ዝኸ
0: ሕጂ መፂኻኒ መልሲ ናይ ዝኹሉ ሕቶታትካ ኣብቲ ውሳነኦም እዩ ዘሎ
1: ናይ ምንታይ ውሳነ እንታ
0: ውሳነ 390 ዝብልዎ
1: ኣንታ ሓንሳብ መኾስተር ትብለኒ ሓንሳብ ትረሸንቶ ኖቫንታ ትብለኒ ሓንሳብ 390 ትብለኒ ቁርብትለይ ሓደ እዩ እንዶተሕዘና ወለከ
0: ኣታ መፂኻኒ ክብል ፀኒሐስ ሕጂ ከዓ ጠፊእኻኒ ሽርብ ኢልካ ትረቸንቶ ኖቫንታ ማለት ፍትሕን መሰልን ከም ኮበርታ ተረጊፁ ወይ እንዳበለ ብህወቱ ዝተቐብረላ ናይ ሽርሒ ጉድጓድ ይብለካ ኣለኹ
1: እሞ መን ፈራዶ ገይርዎም እዚኣቶም
0: በ እንታይ መፈሊጥና ንሳቶም እዮም ኣብ ጣልዋ ተኸይጦም ብቐለም ወዲ ቐለም ኣብ ጨራን ወረቐት ንሓፋሽ ምድምሳሲ ነይሩ ትጥጅእ ወ ፌደሬሽን ኣብ ዝብልዎ ሳንዱቕ ሬሳ ዓሽጎም ጠርሾም ከጥፍኡና ባስታ
1: እዚ ዳ እሞ ከምቲ ድብሎ ሲ ፌደሬሽን ማዓስ ኮይኑ እዚ ተንኮሌሽን ይድኾን
0: ስክፍለጠካ ኣታ ኣታ ሓደሓደ ግዜ ስንካ ኣይሰኣነካን እዩ እወ ውሳነ ትረቸንቶ ኖቫንታ 390 ተባሂሉ ዓለም ብቐለም ገይራ መንነትና ክትሓክኽ ከላ ኣብዛ ናይ ጠልመት ወረቐት እዚኣያ ተፈሪማ እወ ኣዚኣ ተፈሪማ
1: ስማዕ እንዶ ዝዓርከይ ካሓተካ ንዶ እንታይ ኮይኖም እዮም ጎደሎ ቁፅሪ 390 ዝብልዋ ሙሉእ ክኾነሎም ሲ ኳትረቸንቶ ማለት 400 ዘይገብርዋ
0: ኣታ ኣታታይ ሙሉእ ነገር ገይሮም እዮም እሞ ከምቲ ፍርዶም እቲ ቁፅሮም እውን ጎደሎ ክኸውን እምበር እንታይ ዳ ደሊኻ
1: ንሕና ሞ እንታይ ፈሊጥና ኣሎ
0: በልፍለጦ ንሶም ጎደሎ ፍርዶም ጎደሎ ቁፅሮም ጎደሎ ፍንይታ
1: ኣንታ ብጎርሆም ዳ ከይኮኑ ንዚ ተንኮል ኣሊሞሞ ዘለዉ
0: ጀደ ዋይ ብዘይካኻ ገርሂ ነበረ ናብዛ ዓለም ብመንፅር ረብሐኦም ኮዮም ከምዛ ኺሎ ሽኮር ኣብ ዕዳጋ ውሪዶምና ከምስሉ ኣብ ወረቐት ፍትሒ ፅሒፎም ኣባይታ ግን ፍትሕቲ ዓቢሎም መሃነና ኣጥፊኦምላ
1: እንታ እንታይ መሰለ ደቀ እዩ ኣንታ ቆልዑ ዶ ኮይንና ተረእናይ ማንታ
0: ልከ ከምስሉ እዚ ባይቶኹም እዚ ባንዴራኹም እዚ ቋንቋኹም ኢሎም መዐሸዊ ዝኸውን ሌካ ሌካ ሂቦምና ነይሮም ኣሎራ ቐሪፍ ናብ ኣፍና ከእተናዮ ባዕሎም ባቅ ኣቢሎም መንጢሎምና
1: ካን ኣበሳይ ትግበሩ ዓገብ ዝብል ሰብ ዶታ ተሳኢኑ ቁርትለይ
0: ኦይ ዓገብ ዳ ረብሪብና ባ ዓገብ እንተበልና ላሕ ኣቢሎምና
1: ዶ
0: ብስቕታ ምስ ኮነት መልሶም ግን እምበዓር ከስ እዚ ጌጎኦም ብቐለም ዘይኮነ ብደሚ ዝእረም ኢልና ሓደ ፕሮጀክት ኣንቂድና ንብለካ
1: እንታይ ፕሮጀክት ወዳይ
0: ፕሮጀክት ድኣ ሂስቶሪካል ኮሬክሽን ታሪኻዊ እረማ ነቲ ኣብ ምሩፅ ኣዳራሽ ኣብ ልስሉስ ሶፋ ከብዶም እንዳመልኡ ዊስክ እንዳጨለጡ ዝፅሓፍዎ ጌጋ ንሕና ከዓኒ ኣብ ሆሮርማ ፀሓይ ምስ ጥልቁዕ ክብድና ምስ ንቑፅ ጎረረና ብደም ክንእርሞ መሪፅናታ ተገዲድና ጉዳይ ካብ ሪዞሉሽን ናብ ሪቮሉሽን ኣቕኒዕና እያ ባሳ ካልእ ኮንቱ እዩ
1: ጉዳም ኣንታ እዛ ትረቸንቶ ኖቫንታ ዝብልዋ ሲ ደካ ጠንቂ ኩልሒ ሰምናያ ኮይና
0: ወ ኣብ 60 ኡኖ ኣብ 1961 ወዲ ዓዋተ ዝተኮሳ ጥይት ጥራይ መዓስ ነይራ እቲ ብቐለም ዝተፃሓፈ ጌጋ ብደም ክንእሩማይና ዝብል ነጎድጓድ መልእኽቲ ነይርዋ ካብቲ ጓሕ ድብል ድምፅናታ ተሸኪማቶ ዝነበረት መልእኽቲ ይብርተን እዙ ኸዓ ካብ ቀለም ናብ ደም ዘብለኒ
1: ዋይ ተኣምረት ኣንታ እዚ ገድልናሲ ኣንጻር ዓለም እዩ ዝዋጋእ ነይሩ እንትበሉናሲ ከምዚ ዝጋነን ኮይኑ እዩ ዝስማዐኒ ነይሩ
0: ወ ሕጂ ቆሊብካኒ መዛኑኻ ኮዮም ዝተሰርቀት መንነት ክመልሱ ነታ ትረቸንቶ ኖቫንታ ካብ ገጽ ታሪኽ ንምድምሳስ ናይ ታሪኽ ኤዲትን ዘካየዱ
1: እንታይ ኢልካ ታይታይ ዋ እቲን ምብላዕ ድን እንታ
0: ኣዛብ ፎስተር ብልዑኻ ኣታ ንታሪኽ ልኩዕ

0: መልክዑናት ሒዞሞ እየ ዝብለካ ዘለኹ። ኣብ መወዳእትኡ ኸዓ ነቲ ታሪኻዊ ጌጋ ብብርሃንና ጽነት ሓንሳብና ሓዋሩን ደምሲሶሞ።
1: አንታ ተሓዋውሶ ደለኻ ናጽነሲ ምስ ናይ ፖስተር ጉድ እንታይ ኣራኸቦም?
0: ከመይ ዘይራኸብ ዳ ናጽነት ዶይኮነትን ሸርሕ ወዲ ፈሰር ዘፍሸለቶ እቲ ኣብ ችንኳ እንታ ኣብ 950 ብወረቐት ዝተዘርአ መርዛም ዘርኢ 991 ብደም ጀጋኑ ተደብዩ ንብለካ።
1: ኣይ እዚ እንድዳ ተቑም ነገር
0: መስተንክራዊት ጉንበት ብደም ዝተጻሕፈ ነፃን ልዑላዊትን ጓል ባሕሪ ኤርትራ ዝብል ሓድሽ ውሳነ ንዓለም ኣረኪባታ ንዓለም። እቲ ብቐለም ዝተጻሕፈ ውሳነ 390 በቲ ዝኸበረ ደም ዝመጸት ናጽነት ብወግዐ ተደምሲሱ ንብለካ ኣለናታ።
1: ብሓቂ ካብ ቀለም ጥልመት ናብ ደም ሓርነት እቲ ካብ 390 ኣብ 991 ናጽነት ሕጂ ትረቢዖ ሕጂ ተሰዊጥኒ
0: ግደ ዋይ ግናዓናይ ጥራይ በጃ ሃይለካ
1: ኣንታ ዓርከይ ጸርጸር እንዶይ ትበል
0: ነዚ ታሪክ እዚ ክሰርሑ ዘይተሓለሉ ንዓኻ ኸትሕዝ መልሓሰይ ደሪቑታ
1: ንዓነ እዚኣ ሓንቲ ሓንቲ ኣፈውሳ ንዓነይ ሓንቲ ሓንቲ ክብለካ እየ።

0: ሽኩረን ሽኩረን ዓመት ንዓመት ሰላም የድግመና።
1: ግድን በርህልውና ኽኑንን ናይ ግድን እዩ በርህልውና ንህዝበ ይህል ኣሎ የድልዮ የድልዮ በዘይ በርህልውና ህይወት የለን።
2: ኣንታ ካዘይ ኣንታ ካዘይ ገለ ኣትና ኣንታ ተይና ኮይና ካዘይ ኣንታ ካዘይ ኣንታ ካዘይ
3: ኣንታ ተይኻ ኾንካ
2: ኣንታ ገለ ኣትና እንታ
3: ኣንታ ስቕዘይ ትብል እንታይ ከም ዳኣተወና ክነድ ምስ ስቕ ዝገበል ስቕበል መጃ ኸልካ
2: ዋይ ኣነ
3: ኣታ ኸስበል ብደፈንድ ንተቐስበል
2: ኣታ ሞንታይ ና ንሰምዕ ዘለና
1: ንርህልውና ከሎ ናይ ግድን እዩ
3: ንጉስ እዮም ባህሪሮ
2: እዞም ክንዲ እምባዝ ምግጃፎም ስምሓት ምድሪ ዝምስፍሖም ገዚ መንፈስ ዝውኑን ጐይታና ባሂሮም ትብለን ኣለኻ ኣያምነካነ
3: ዋዕ ከመይ ድድምፆ መጋጌካ ንዓናይ ድኣ ካልእ ንዓይኒ ዝስሕብ ከይገበርና ኸለና ናብ ውኖኦም ንምለሶ
2: እሺ ግርም ንዓናይ ጐይታይ ጐይታይ ጐይታይ ጐይታይ ጐይታይ
1: እይታ
2: ጐይታይ እዛ መደቀ ዘይ ማእመነትኩም ንመስለኒ
1: እይታ ሓቢጥኒ ኢለካ
3: ጐይታይ ምስ ሙሉእ ኣኽብሮተይ ኣብ ምህራስኩም ከምኩም ድምፂ ክትገብሩ ጸኒሕኹም
2: ኣነ
3: ኣይ ኮይኑ ተሰሚዕኒ ጐይታይ
2: ቆፎና መል እዩ ናፅነት ክዓስለና ትደልዩሎ
3: ሙሉእ ድላይ እምበር ጐይታይ
2: ኣንተርነት ናብ ራዕሊ ክድመፅ ልዕሊ ኹሉ በሪኽና ክንሓድርከ ልክዕ እምበር ጐይታይ በርህልውና ክንውንን ከፍታኩም ድዩ ጐይታይ እንዳንባስታጀር ኣይፈትውን እዮም
3: እንታይ ከይብሉ ኢኻ
2: ከይጠቡና ኣነ ምስ ምዃን እናጠርጥር ኣለኩም ድዩ
3: የብልናን ጐይታይ የብልና
1: እማ ሓደ ዝጠመየ ኣንበሳ ገለ ኸብዲ ዝዕንግላሉ ናፀተ ተመገበ እንታይ ኣበሳ ከይህልዎ
3: የብሉ እርጉዶ እኳ ዳ
1: እዚ በርህልውና ሰረጋላታትና ክነንሳፈሉ ደቅና ድማ ፍጡራት ማያት ክምገቡ ክነግድ በልፂግና ርእሲ ኩሉ ክንሓድርቶ ኮይንና በር

0: ኣለውና ክንውንና ይገድን እዩ
1: ጎይታይ ብምርድዳእ ማለት ድዩ
0: ኣታ ኣብ ደንጎላ ባሃማ ድኻታ ሃቢእካ ትነብር
2: እንታይ ምርዳእ ድልናታ ደሲቕና ዘይኒ ሰጎ
0: ንሕና ውነ እንትበር ህልውና ምዃንና እንተስ ብግዲ እንተስ ብፍታው ክነፍልጦም ኣለና ሕጂ ናብ በብዕማንኩም ኣብሉ ካብ ዘጥዑም ዕልማይ ኣይትክለፍን እዩ
2: እሺ ጎይታ ንኺልኣታ ኣንተ ቕዚ እንደበላ ኣይተጓዕ
3: ንዓመይ ኖ መቐልጥ
2: ሕራይ ቀስበ ወይለ ታይ ኮይኑ እንታ
4: በር ህልውና ትማለ ብሓሳበይ ሎሚ ብሕልመይ ፅባሕ ከዓ ብግብሪ

0: ወይታ እኻሳይ ኣብዚ ቐላቕል ውፅእ ኢለ እንተ ማዕዶኽስ እዚ በሪ ህልውና ክንደይ ደስ ዝብለካ መስለካ?
1: ሕጂ እውን ይረኺብካኒ። ንምንታይ ደኻሳይ ኢለካ ክትሕሰኒ ኢለኳ እየ። እስከበር ሰዓበኒ ኣብቲ ገንጎም ኮይና ንፅሕ ኣየር እናወሰና ነዚ በሪ ህልውናና ነማዕድዎ።
0: እሺ ጐይታ ንኺትበሉ

0: ሓደርካ
1: ሓደርካ
0: እንታይ ድኣ ብዙ ፅሩይ ቀፅሪ መኾስ ተርሒዝካ?
1: ካንሸሎ እዚ ቤዘ ዘማዕደወን ሰብ ንእግሮ መገዱ መፈከሪ ቅፅሪ ካብ ኮነ መኾስተርና ሒዝና ንዝደረና ሓሳባት ከነፅሪ ጀሚርና ኣለና።
0: ኣነ ዝገርመኒሲ በቃ ልሳን ዘለዎ ሰብ ግድ እንዲበሪ መስኮትና ንህለዎ ካልእ ዋላ ይርብሕ ኣይንህብ ናበለ ክዋረዘ ዘለዎ
1: ነዚ ብዋሕፊ ሓሳባት መሊኡ ዘሎ መቕዘና ሓሳባትካ መን እዩ ዘፅረልካ? ወደ ምፅራይ ስዳሓን መን እዩ መኾስተር ልክዕነት ኣምፂ ምድሪ ቤት ካብኩም ራ ዋሓፍ ዘናግፎ ጨጉሩ መሽጡ ቁማር ዝኣልሉ ኣርካን መጎት ሓቂ ዝፈል ዝመፆ
0: ንምንታይ ኢኻ ዝሓተት ኳ ጎኮቲትካ ናብ ውልቃውት እንተናኻ ጥራሕቲ ዝንብር ዘለኻ መቸም ልቡኹም ኣይትርከብን እያምሽ
1: ኦሮማይ ራይኣም ስከ ይፈለጥኩም ሞይቱ ኣፈርኩቡ ከይተባሃልና ሕማሙ ናብ ሞት ከይዱ ብሞቱ ዝድሰቱ ገና ዘመትከል እንቋዕ ሓጎሰና ናብሉ ኣብ ቀብሪ ዓሻ ህንጢነትኩም ድግዲጊታ ዓጢቖም ስዕስዕ ኣለዉ
0: እንቋዕ ብግዴታ ነዊሕ ሰዓታት ምሳኻ ዝዕልል ኣይኮንኩ ከረፂጥ ዓቕለይ ተነጊፉ ምተወድአ ነይሩ
1: እሳንካ ናታ ቓላት ክትፀውር ምስውሽጣ ተላፊና ስለ ዘይትኸይድ በተን ባዕለን ንባዕለን ዝእዘዛ ልሳናት ክንደይ ኮን ትቐንእ ትኸውን
0: እሞ ካብ ወጉዕ ንጉስ ዶቕሩብ ከምዕጎካ
1: ቁርሲ ቡን ወግዕና ጥራይ ዝምቅረና
0: ድሃን ኣነ ዕላለይ ክቕፅል እንዴ ዋላ መሬት ክውሕት ኹን ዳኣ እምበር ንሕና ንመስል ክንዲ ሓይት ኣፍ ልብና ገፊሕ መሬት ንውንን ኣህዛብ ብዘይበርህ ህልውና ተሪፍና ማለት ዕደና ሳኣይኩም እብሉ ኣለዉ
1: ኣብ ፅሩይ ጐደና ምምላስ ሓንቀካ ይምሽ በቃ ብኢሎም ኹም ኢሎምና ንዕድሜኻ ክትዕርብ በል ነቲ በዓል ግዜ ነዛ ብዕድ ትረግጣ ዘለካ ጐደና ውቡነት ዋና እታ ክሳብ ዝመፅዋ በሪካ ተረኣየላ በሎ
0: ዋዛ ምዃና ድያ
1: መዓሲ ግን ሓቂ ዘይሰቡ ነፂጉ ሰቡ ክልል ካብ መን ኢና ኸንሕና ካብቶም ንሓቂ ኩሒሎም ዘንቁሮ ንኸውን ወይ ስለ ሓቂ ክብሮም ድስቡ
0: ህውቱት ከዛረበኒ እንዲ ኸኣደ ድዩ ህውቱት ፅሉል የ ፅሉል
1: ንስኸ ኢኻ ፅሉል

0: መቸም ክንዲ መብራቕ ዝምድማቕ ፍሽኽታውን እዩን ግንዋላ ይኹም መወፀይ ትፈልዩ
1: ስንና ክንድፀፈ ይፀፍ መወፅ ኣይንፈልን እያ እቲ ምንታይ ሲ ኣፍና ከይሽትት
0: ኩድን ተምሳሌ ዘለዎ ቓናኻ በቲ ርኽምሽ ፍልስፍናኻ ሓንኩለ ኸይውድቐኒ ዘረባኻ ክጎሲ ክግደድ
1: ዘረባየ ትጉሰዮ ህቡኽ ምላሽ መሃብየ ድሚ እዩ
0: እሞ ጥልቀት ዘተናይ ወሸጠኒ ኣስቢ ሓጢኣትካ ድማ ብቑርብ ቁራቦ ትካቦ ይትጸደቕ
1: ኣየስኻ ስንኩል ሓሶትካ ክእብድ ኮነ ክጽግን ኣይደልን እዩ
0: እሞ ናብ ዘምፃእኒኸኣቱ
1: ኣህውታታኻ ማናድፊኢልካ
0: ካብ ዝበሪ ህልውናኹም ንህዝቢ የድል ኣሎ
1: ነየናይ ህዝቢ
0: ነታ ኣነ ዘመሓድሮ ህዝቢ
1: እዋ ስለምንታይ ኹም ክንገዛ ህዝኹም ኣብሸና ንዴር እንዳሃረሱ ነነ በዕሎም ተዛቢጦም ሂወቶም እንዳባደሙ ነዚ ሕማቅ ፅንተት ምፅገኒዕኹም ከይዕገዝኩም በሪ ህልውና እንዳበልኩም ብመፃእ ገዛ ህዝኹም ገበጣ ክትፃኣቱ ከመቢል ከምሕረልኩም ኣታ
0: ኣየ ጎበዝ ሃንደበት ምንዳርካ ክሳብ ዓንቀር ክሳዱ ዝዋናጨፍ ዘሎ ድምፂ ብስጭት ዝፃወተልካ ከም ዘሎ እዩ ዘመስክር
1: እቲ ብዕቕፎ ስንኩል ቃላት ዝንቀሳቐስ ዘሎ ዘይሰምን ረአይ ኣይትድከመሉ ኣይትጨፍረሉ ኣይስምዐሉ በቃ
0: ስብከተይን ባራ በንጉዕ ከዓ ትሕቡጭውጭ ኣቢለካ
1: ንስኻ ናብ ቦታትካ ናብ ባሓጎታትካ እታ ብውሳይ ትቕመጡ ሓንኳል ወንበር ወትሩ ሰንከልከ ምስ በለ ትዋዘዮ ዋዛ ከም ኣነ ከመሓል ስብከት ርኢ ክሰግ ምፅባል ካብ ዝረብዕ ፀባ ምሕላ በቐል
0: ዋዛን ዕዘዛን ግደር ብዛዕባ ናይ ህለውነት ናሕቶ ኢና ወጋዕ ዕዳጋ ንገብር ዘለና
1: ቃላት ካልኳ ንግበሩን ብወጋ ላኣኹነትና ምስማን ምስማን ማሓሉ ወጋዕ ዕዳጋ ይንገብርኒ
0: ንሕና ኮ ናይ 3,000 ዓመት ታሪክ ዘለና ህዛብ ኢና
1: እዛ ጭድቃን ክትመፅፅ ኣይትምቅርኒ ጭድቃን ቀይርዋ
0: ዕውር መደረኻ ዓይኒ ሒዙ ዝመርሖ ይሉ ኣሎ ሓሰሲኢልካ ዋላ ዘለ ምስሊ የብሉን
1: ሕሉፍ ገምግም ህልው ዘክር ንመፃእ ድማ ተነብዩ ሽዑ በሪ ህልውና ንሓዋር ክትከብትዎ ዮ
0: ንሕና ምስ ሓሽከት ህዝብና እውን ነንቲ በሪ ህልውና ንከውን ናይ ግድን እዩ እዚ ሕልሚ ተመሲልኩም ግን ጌና ደቂስኩም ኢኹም ዘለኹም መበርባር የለየኩም ኣሎ
1: መጻኢኹም ብመዋእ ድኻ ህዝቡን ፈልስተኽልም ክዘፅጥቕዎ ይተሃቅኑ በዚ ንስኻ ትፈጥሩ ዛንታ 3,000 ዓመት ፅንፅዋይ ናይ ፍጠት ምስሓ ወሳሽም ሓሶት ፈኪርካ ጨዲርካ ነዲርካ ኣንጉዕ ዝተኻ ትረሓኻ ክፅንቅም ስለዚ ንነብስኻ ክሕሸካ ካብዚ ህውቱ ተእምሮ ዕርፍ በል ዝግ ታልየካ ኣሎ
0: ኣበደን ምስ ሙሉእ ሓይልና ተሃንዲድና ክንመጻእኩም ኢና
1: ንስኹም ከም ውሕሽ ኮንኩም ክትመፁና ይኹም ልምድኹም ስለ ዝኾነ ንሕና ድማ ብትንፋስ ሓድነትና ክነሳግጎኩም ኢና ክብርና ስለ ዝኾነ
0: ኣዳምፅ ጎበዝ ኣብቲ ፊልምያ ብቐሊል መንገዲ ክቐትለካኒ ድሕር ሞትካ ምስ ሰፈረድካ መንግስቲ ሰማያትን ብዛኻባኻ ምዝረሓቐ ፅቡቅ ጌርካ ክተረጋግፅ ኢኻ ኣነ ድማ ናብቲ ነቢዕካን ተሰቕኻን ዘይትውድኦ ቦታ ክልእከከ ስመይ ድማ ልዕሊ ስምካ እንዳዘከርከ ክትነብር ኢኻ
1: ንስኻ ምጥራዕን ምንዳርን ምስልኻ እዩ ኣነ ድማ ዕየምዒ ኣይ ልምዲ ከላግዳግል ዝበለ ካብ ስራሕ የተኩርን
0: ብዘይባኣና ትሰርሕዎ ስራሕ እተሃልዩ ክንሪአኩም ኢና ኣይጥቕሰን ግን
1: ግርምባ በረሉ እውን ኣነበልካ ክንዝህውቶታ

0: ደፈሞ ንሱ ኣብ ቤትና ዘለዎ ኮትከ ኣለና ከመይ ኣቢልና ኢና ቤት ካልኡ ኮትኩን ኣብ ጉንሽ ኣባሸብ ዘለና
1: ወይለ ንሕና እኮ ፀገማት ክንፈታሕ ኣይኮነ እንተልኡ ኾና
0: እንታይ ደኣ
1: ፀገማት ኣሳዊርና በተሃልሃል ዝብል ሓዊ የዳውና ምስሓር ወይለ
0: ኣዛብና ብቐቢላ ብዓለት እንዳተሃንኮቶ ኸሎ ሽኾና ፍረስ ዝመልእ ድማ ቤትና እንዳተኸዓወ ኸሎ ከመይ ኣቢልና ኢና ልዳት ካልዑ ኮት ንኽሕኾ
1: ኣንጻር ረብሓኻ እንደይ ትስበኽ ናትና መጣልዒት ካርታ እኮ በሪ ህልውና እያ
0: ካብዘይ ስሕቕ ነዊሕ እንደይ ገረ ሕጂ ግን ዕድመ ንዕሽነትካ ብዘይ እውን ይስሕቐ
1: እንታይ ማለትካ እዩ
0: ኣዳም ፀኒ ሞፈለማ መሬትናን ስውሕ ፀጋታት ከርስናን ንዓና ገዲፉ ንካልኦት ኣሕዛብ ከጠልል ይኽእል እዩ ስለዚ ካብ እንዳ ኣምባሳጀር ብውስያዶ ብሓይሊ ዶ ብግድዶ ናበልና ካብ ካልእ ስርችው ኮት ንፈጥር መጀመርያ ኣሕዛብና ነሳኒ ድሓር ናይ ሰላማውሉ ዝብል ንገብር
1: ኣንታ ጥራሽ ከተፈፅመና ዲ መደብካ እንታይ ኻ ለቦምኩ ለቦምኩ ተብዘ ንስኻ ዲኻ ካብ ጎይታ ይፈሊጥካ
0: ሞኡ ጎጀና ርግኣት ናይ ምስክሩ ክኸውን ነይርዎ ናይ ጥበብ ልቦናና ኣብ ቤትና ብዝዓስር ሰላም ኣብ ክንዲነስምር ብርህልውና ናበልና ክንውቱት ኣይምሕረልናኒ
1: ግደ እዛ ተበጊሳ ዘላ ዓላማ ናይ ጎይታና ፀፅር ዓይኒ ትኹና
0: ኣብ መንጎ እንዳ ኣምባሳጀርና መንጎናን ክልክዓ ዘይክልቅን ኣሎ
1: ዘይቀኒ ኣይወለ
0: እሞ ቕነ እኮ ሓቂ እንዳሃልይዎ ካብ ብፀጋታቶም ብሰላሞም ዘይንቐኒ ልኡኻት ሰላም ከይድና ድማ ሰላም ኣብ ልሳንን ልብን ሃዛብና ዘይንዝምር
1: ኣንታ ቕሩብ ትብሎ ስቆረካ ደሎዩ
0: ንትሃንውሸ ዘተርእስ ወግዒ ትፀውየኒ ኣለኻ ቃና ሰላም ዘምዑግ ዘረባ ስማዓ እንዳኣ እምበር እዚ ዘረበኻ ዋላ ሓንቲ ጠቋ ይብሉን ሓሳብናን ወረናን ፅቡቕቶ ዝኸውን መኸበርና እምበር ኣይመሓሰርና
1: ድምፅኻ መቓልሕ ኮይኑ ንበይ ንኻ ኸዘናግዓካ እዩ ንዕናይ ግዳ ደድልየና ንሸማልት ንዕናይ
0: ንዕናይ በዚ ሕረ
1: ንዕንተ በዚ ናበይ እንታ
0: ሕረ ንዕነ
1: ንኺድ ንኺድ ዋላ በዚ

0: እንታይ ዳ መሰንተር ኣብሊሕካ?
1: መሰንተር ምብላሕና እሞ ከመቢሉ ሕድሰካ።
0: ኣይስልችወኩም እንዲለ
1: ምስልቻውን ምብዕጋግን ናብ ኣፋፌት ምድሪ ቤትና ይመፃን እዩ።
0: በቃ ወግሕ ፀብሐ መሰንተር ኣብሊሕካ። ጋዕስኻ ምስንታር ጥራይ ኮይኑ ነገሩ
1: ወግሕ ፀብሐ እንዲኦም ደም ዘይፀገቡ ቕማል እናፈረዩ

0: ዳሓርካ መሰንተር ዘይምፍላይ እኮ ባህልና እዩ።
1: ኣየ ንስኻ ብኣምሆ ክንራኸብ ሓሊነ መልእኽቲ ቐሚጠልካ ነይረ። ምላሽ ናይ መልእኽተይ ግን ኣይረኸብኩ።
0: ዝጥቀብ ጎሩ ነይርኒ። ዳሓርካ ንመልእኽትኻ ዘቃልቡነኮ የብለይ።
1: ነቲ ገጅፍ መልእኽተይ ሓንኩልካ ሳብ ጎርሃኻ ተዓይ ነርካ
0: እወ ምዕያይ እምበር ደድሕር ዘዝተነብሐ ድምፂ ክጎይ ይብርህንኒ። ግዳታይ ናብዚ ኸባብየ ኣዛዊንካ
1: እቲ ልሙድ ሕቶ ይከ
0: ክሳብ ሕጂ ምሁብታት ኣየድከመካ ንዩ።
1: እመነኒ እዚ በሪ ህልውና ብኸማን ዓናትር ጥራሕ ኢኻ ተፃባእቲ ዝሕሎ። ስለዚ ንዓና ክትሕብሕብናን ክትካና ኾኑናን እዩ ዘለኩ።
0: ካሕሳይ ንተፃባእትና ብኸመይ ነሳጉግ፣ ንፈተውትና ድማ ኸመይ ኣቢልና ብሕቑፍና ንሽጉጥ ኣይተስተምህርናን ኢኻ።
1: ኣሃ እምበኣር ንስኻትኩም ጥራሽ ከጥፋእናኩም እዚ በሪ ክትገድፉልና ኣይትኽእሉን። ምሽ
0: ንስሑት ሓሳብካ ዶ ሓቂ ኣቓልቦም ሳብኮ መሊስካ ሻፊድካ
1: ትህንድር ኣለኻ።
0: ብዋጋ በሪ ይዕገስን
1: ሕደ ልዕሊ ሸፋሽፍትዒ እንተኻ ይተጐልሐ
0: ከሽውር ዲኻ ዓሊኻለይ
1: ዘኽታም ልቦና ኸዓ ኣድቦ ህዲ ኢልና ንምከ
0: ሒለትካ ይትወድእ
1: ወረ እንታይ ዘውትለካ ዘ
0: ኣይሃተልኩን በሪ ቤተይ ክምነ ንዘንቀደግን ካብ መንጎዲ ኸዝብል ኣብ ውሮሪ ማ ይኹን ጠውቂ ዘይቀብብ ሃያድ ዘይብለይ ሃጥር ምዃነ ክስወጠካ ኣለዎ።
1: ሓልየተይ ካብ ዘይተቃልበሉ ነዊሕ ግዜ ቕጢርና ኣለና። ምሳና ምልታም ጉቢኻ ምፍሓር ይኾነኩም።
0: እዛ ጉርሒ ኣሪጋትኩም ኣላ ዳሓርካ ኣምሰሉ ዘረባ ክልዕቅጠለይ ትፅበ ኣለኻ።
1: ተዘይ ልዓቂጠልካ እሞ ማ ያፅረሉ
0: ዝራገይ ዝምሰበልኩ
1: ሽምጠጣ ምዃና ድያ
0: ትኽብትኽ እምበር ሽምጠጣ ዘይንታይ
1: ትጓራፈጠኒላ
0: ደረትካ እምበር ኣፍልጠካ
1: ንመራት
0: ራኸታ
1: ንዝመፅእ ሳዕብየን ተሓተቲ ይኮና
0: ዋጋሎቕ መፅመፅካ ዝፍጠር ህልቂት ወለዶይ ክርስዑን እዩ። ታሪካ ድማ እና ክዝክር ፅዋ ክብሪ ኮቶ ይከጥምሉኻን እዩ።
1: ንጅግና ዘይዝክር ወለዶ ክፍጠር እዩ ዝብል እንዶ ይብልና። ገዛና ድማ እንተስ ብግዲ እንተስ ብሓይሊ በሪ ህልውና ክህልዎ ኣሉ።
0: ምናልባት ኣብታ ብሕጂ ትፍጠር ዓለም
1: ምሕርከይ ጥኻ ተሓዛ ሻፈዮ ነቓንቆሎ
0: ወግርም ንንዳረኻ እንድዕግስ ነብሎ
1: ሰይኮቲ ትልብም ግዲ ሃሊኻስ ደም ሃንገፍ እብለካ ኣሎ።
0: ደም ሃንገፍ ምባል ሕረያ ኣይኮነ ተተገዲደ ግን ክንደይ ጀጋኑ ኢና ባህልቲ ቐብሮም ሓባርኦ ከም ዝገበርክዎ ይትስሕቶም
1: እሞ ሸውሃተይ ክዕግስ ደንደልየ ነይረ
0: ግርም ሓርኻ ሸውሃ ናተሃንደድኩ ማዐገዝክዎ
1: ግርም እሞ ብውልቅ ብውልቅ ተግልል ንበል
0: በልድሎ
1: ድሎ
0: ስከታ መስሓ ጎራ ዝኸይከውን ሓመዱ ነጊፍኩም እለይዎ ሞሽኳል
1: ዳን ክንርአ ኢና ዳን
0: ኣታ ደድሕር ንቡ ሕልሚ ክነቋምት ዕዮና ኸይኑ ዝንገር ንዑናይ ግዳ ናብ ዕዮና ነብር።

0: ባትሬን አይ ሐዋስ ከሀብት ብር ዘሐበኒ
1: ጎይታ ጎይታ
0: እንታ ተወሪድካ
1: ወልቁ በወልቅ ዘይኮነስ ብቐፃ ብቐፃው ትየም ነዚ ሓደ ጉለ የብሎምን ጎይታ
0: ሕጂ ምስና ኣምባሳጀር ኩንያት ገቲትና ንዘለዓለም ዘይርሳዕ ታሪክ ክንፍፅም ኢና መሬትና ድማ ብንቑፅ መሬት ተኸቢቡ ክነብርን እዩ ሰምዓ እንደለኻ ካሕሳይ
1: ወ ጎይታ
0: ሕጂ ኩሉ ህዝቢ ንክኸትት ኣበራተ ንዚ ዓበየ ድማ ስገድዶ
1: ንምዓት ንሕጂ
0: እወ ንሕጂ
1: እሺ ጎይታ

0: ግርም መጽያ ተኩላ ኩላ ደ መጽያ ዝ ዝተረፈ ይብልና ሃይዳ ሃይ እተው እንደታ እተናል ና ናዝ ብራታ ወይለ እዞም ንጉስ ደኣ ቅድሚ ቁሩብ ፃኒሒት ዓሳክራኽት እቲ ኢሎም ንፀኒሖም ዳ ኣሻቦም ሃሪሶ እዋ ጎይታ ጎይታ ጎይታ
1: እታ ኢኻሳይ
0: ጎይታይ ኩሉ ዓሳክር ኣምፀይ ኣለኹ
1: እንታይ ክበቕውጡለ
0: ወይለ ጎይታ ንእንዳንበሳጅር ክንወርር ዓሳክርካ ኩሎም ኣኽቲ እቲ ኮልኩም ንፀኒሕኹም ቅድሚ ቕሩብ ፀኒሕ
1: ኣነኸም ኢለካ
0: እዋ እዎ ጎይታ ኢልኩምኒ
1: ሕልሚ ክንሓልብ በሪ ህልውና እናበልና ግዜ ክንሽምት እዕዝናትና ፀወታ እዩ ኩሉ ንሰብኮ ኸዓ ንገብሮ ማለት ኣይኮነ ብርግፅ ግን ንህዝበይ በሪ ህልውና ህሊ እዩ በሪ ህልውና ይህልየኒ እዩ በሪ ህልውና ናይ ግድን የልየኒ እዩ
0: ወይለ ወይለ እዞም ንጉሱ ዓብዶ እንታይ ወሪድዎ ማንታ ዋ እንታይ ስምዑ እንታ እዚ ገለ ኮይኖም ኣለዉ እዞም ንጉስ ክሳብ ሕጂ ክሓልሚ እዮም ፀኒሖም ማለት ኦይ ኣንታ ፈጣሪ ዝሓልም ንጉሳይ ግዛእኻ ዝሓልም ንጉሳይ ግዛእኻ

ጥዮ ኣንሶላይ ሓቓፊት ሓቂ ስራሓት ጨርቂ ሓበን ሃገር ስንቂ ጀጋኑ ዘይግለጽ ውዕለትኪ ከቢድ ምዛኑ ክትሪኣ ዓለባ መርሃዊት ጸበባ ዘራኢት ምቑት ጸራጊት ሰበባ ጥውዮን ሶላይ ኣስቲኽኒ ጸባ ኣብቲ ኸበሳታት ንዘይምሕር ቁሪ ጕልባብ ከንኪ ብደንብ ትሰትሪ ኣብቲ ቓልቃል ጸሓይ ኣብቲ ህረሩማ እዛ ኽብርቲ ዓደይ ንኽትብርኽ ስማ ጽላል ዝኾንክዮ ነቲ ሓየት ጅግና ተበገስ ምስ ተባህለ ኣብቲ ቋሕሶም ንቕሎ ኵነታት ጻዕጽዑ ኣብቲ ርእሱን መቕሎ ክሳድ ሕዝ ምስ ኮነ ብድምሳስ ንጸላኢ ኒሕ ተቐኒጡ ክጭብጦ ንዘለዎ ራእ እብንቲ ብጸይቱ ንዲኺ ወትሮ ኣብ ዝባኑ ኪዳን ዝኣተኺ ክሳብ መቓብሩ ሓመድ ኣዳን ክለብስ ብኣኺ ይግነዝ ዝተኻዕወ ደሙ ብኣኺ ይሕበስ ረዝኒ ታሪኽኪ ኣብቲ መጻብቦ ብሞራል ዕጤክ ዘስንቕ ክዮ ሓቦ ጥውዮን ሶላይ ጸዋሪት መከራ ስለ ሪመይ ዝተጋደልከ ኣውራ ካብቶም መንዛዕቲ ከም ሸለ ኣሞራ ከማዕድውዋ ዘንባውቑ ንምድራ ንባሕራ ሰላም ኣስፊን ከላ ዛምወቕቲ ስፍራ ጾታ ኸይፈለኺ ምስ ብጻይ ብጸይቲ ጊዜ ከይሓረኺ ብቐትሪ ብለይቲ ወቕቲ ኸይመረጽኪ ሓጋይ ምስ ከረምቲ ጉቡእ ክዝፈጸምኪ ብዘለክ ክስልቲ ኣውዕን ዝሑልን ወትሩ ይኽእምንቲ ከም ሎሙ ኸይበርሀ እዚ ድቕድቕ ጸላም እዚ ሓላል መሬት ከይሰፈና ሰላም እሕልፍ ክንዲኺ ኸምቶም ዝሓለፉ ሃገር ትንበር ኢሎም ታሪኽ ዝገደፉ ኣብቲ ትማሊ ጉዕዞ ሳላሳታት ክጐብጡ ዝተሃንደዱ ናይ ሪመይ ጸጋታት ድሌት ውሽጦም ዝፈለጡ ናይ ሻቡ ኣያታት እዝኒ ኸይሃብሉ ንዝመጾም እንተታት ወሪዶም ክድይቡ ፈቐዶ እምባታት ክሰልኩ ኽንፈሓቑ ኽንደይ ስንጭሮታት ተጓናጺፎም ክመጹ ዝዅሉ ዓወታት ነር ክንዲኺ ጸኒዕ ክብ ዝባኖም ልኽቕ ዘይትብሊ ኻብዛ ምቃል ጐኖም ንብሩህ መጻኢ ብሓደ ዕላማ ምስቶም ሃገር ወይ ሞት ዝበሉ ፈለማ ኣሶሮም ስዒብኪ በጽሕኪ ኣብ መስመር ናጽነት ጨቢጥኪ ስርሕ ክትኣምር ጥውዮን ሶላይ ሕብርኸ ሓመዳዊት ናይ መትከል ብጸይቲ ኢኸ ሃገራዊት ኪዳና ዘይትጠልም በዓልታ ሓደራ ኣብ ዝባኑ ነርኪ ኣብ ሽግር መከራ ምቖት እና መገብኪ ምስ እቕለማ ይንጌራ ናጽነት ሃምፂ ኽዘንጊ ምስ ባንዴራ ጥውዮን ሶላይ ሰራሒት መስተንክር ፍላን ይስማዓኒ ንዓኺ ኽዝክር ልዕሊ ቓላተይ ዕዮኹ ይምስክር እሞን ሶላይ እሞን ሶላይ ክንደይ ኢለ ኽጐልጸ ውዕለትኪ መግለጺ ሲኢለ ኽትንትን ዕዮኺ ኣብ ዘለኽዮ ክበሪ ብፍቕሪ ጥውዮን ሶላይ ኣብ ዝፋን ንበሪ ዓወት ንሓፋሽ

መዘናይ መዘናይ ምዝነፈሰ ንፋስ ዘይነፍስ ንርሑ ኣቕሪቡ ስእሎ ኣብ ሎሚ ኮይኑ ግብራውነት ጽባሕ ዘደልዮ ብዘብለጭልጭ መዳልያ ዘይንድልሃፅ ትውፊቱ ዘየጉድል ኣርማ ሰላም መዘናይ ግርማ ፀሓይ ገጅፍ ኮኸብ ዘይጉነት ጽምባ ድርድር መሰረት ካብ ባሓቂ ምስሊ ሰላም ተሪር በርቂ ዘይልህላህ ዋልታ መዘናይ ኣሰናፊ ስንፍና ኣኽባር ሰላም ዋሕት ጽባሕ ዓቃቢ መትከል ኣብ ሰፈር ዕኮት ልዋም ዝድቅስ ኣብ ምንጻፍ መትከል ብሓቦ ዘንሳፍፍ መዘናይ መንነቱ ንኽደቐል ምወላ ሕንቀት ዘይቅበል ብጠንቂ ግዕዚ ናሓሳብካ ዘይሕንከር መዘናይ ድንቂ ተኣምር ታሪክ ሕቡን መንነት ዘበራብሮ ክዕየር ዘይክእል ብሚዛን ሙስሊምነት ክቡር መንነት ኤርትራውነት እዛሉል ብልማኖ ዘይተዋህበትና ቆርበት ሕድሪ ኣብ ልባ ማዶ ኣብቂሎም ዝፍትኑ ክሕፅሩ ዕምራ መርዓት ክንሳ ዘይበፅሐት ሕፅኖት ወትሩ ክጎንፍዎ ዝህንድዱ ዘይዓግቡ ጓኖት ንስኻ እንዲኻ ዕርዳ መዘናይ ሓሰር ቃላት ተነዲኡ ሕብሪ ኣልቦ ክስቲ ተቐቢኡ ልሳ

ከውሒ በዚሑ ምስታኺደን ይኹ ሰቲ ሰምሃር ተነስኒሱ ጽጌሬዳ ግነት ኣቤት ክለሚዑ ዕምበባታት መስቀል ኮንኪ ፈቃር ልብኹ ጉልዓሊዑ ትደልዮ ረኺብካ ዓደይ ፍረም ጽማ ምግ ተሰሚዑ ከተማ ገጠራትኪ ብብርሃን ደሚቑ ወቂቡ ወሰናስን ማእከላይ መሬትኪ ብወርቂ ኣብረቕሪቑ ማያት ቀይሕ ባዕርኺ ኰሪዑ ጐሲዑ ስቡሕ መሬትኪ ግምስታ ኽሪኡ ብለምለም ሰዓሪ ተዃሒሉ ሰሓቕ ደኣ ዓደይ ሰሓቕ እንድዩ ግርማኺ ውሒዱ ዶ ኸርተት ስቅያትኪ ኣኽቲምዩ ንፋስ ኣሳሓይታ ምዝዛዕዛዕታ ቑሪ ትዘይዛዘም ተዛዚሙ ናይ ሓጐስ መለኸት ነፊሕኺ ፅሕዲ ገዳም መሲልኪ ኣብ እምባ ተኾይድኪ ልዕሊ ዅሎም ኮንኪ ጐሊሕኸ ኽመስሚስኪ ዝረአየ ተገሪሙ ከምታቦት ኣምሊኽኪ ከመይ ዘይትምለኺ ሪመይ ገነት ኣምላኽ ሓቂ ዝበቕለላ ንዲኺ ሰሓቕ ደኣ ጽላለይ ሰሓቒ ግምጃ ተሰሊምኪ ተሰላሊምኪ ጋማ ልብሲ ለቢስኪ ብኽብሪ ኸቢርኪ ንበሪ ኪንዮ ጽባቐ ጽባቐ ኽጸቢቕኪ ጸባቢቕኪ ደጊም ኣይክቐርብንዩ ትድቕድቕ ጸላም ናባኺ ቅሰኒ ደኣ ዓደይ ጓሳኺ የዕረፈን ወፊርህዩ መሊሱ ዝቐምሶ ዝሰትዮ ኣብ ዝባን እንግድዑ ተሰኪሙ ንስኺ ንኽደምቂ ኣኽሊል ሰላም ክትሕንገጢ ንግሥቲ መሬት ክትበሃሊ መርዓትሕ ጽኖት ክትኮኒ ዓደይ ሰሓቕ ደኣ ኣኺል ዎሚ ጸላዕትኺ ደም ይንብዑ ሎም እውን ሕልምታት ኣብዚሖም ከም ከልቢ ተነብሑ ብንመልኮ ቋንቋ ተዛሪቦም ሓሶት ተባዝሑ ቅሰኒ ደኣ ዓደይ ዝመጸ እንተመጸ መንደላይ ኣሎበቱ ትዘይጸዓድ ሽግና ትዘይበርስ ሓወት ሓቂ ኣነ ሃገረያ ቓሉ ዝዓየ ትውልድኪ ደንቤታት መስጊድኪ መቕደስኪ ኽሕሉ ብዘይገለ ሞሳ ዝናር ጅግና ዓጢቑ እንሆ ተደቢሉ ምንባረይ ንዓኺና በለ ሕይወቱ ክኸፍለኪ ደባትኪ ይሕሉ ከም ካዕታኺ ክትኮኑ ብኹናት እናተበልዐ ንኽትስዕኽ ዘይሰሓቐ ሰሓቃዩ ሰሓቐይ እናበለ ድላይ ኖፊጉ ከም ድላይ ክኽትኮኑ ሎም እውን ተኾነ ሕድን ንዘለዓለምን ይብለክሎ ሰሓቒ ዓወት ናሃፋሽ

0: እዚ ህዝቢ እዚ ከምቶም ኣብሩባ ደቂሶም ማይ ዝጾሙ ኣሕዛብ ኣይኮነ ህርኩትን ጻዕራምን ህዝቢ እዩ።
1: እዚ ህዝቢ ናይ ኢዱ ይረኸበን መሬት ዓዶቦይ ኣራግፅ ሓዊ እግሮም በዚሕዎ
2: እንታይ እዩ እሞ ዝግበሮ?
1: ዝግበር ዳኣ መሊኡ።
0: እዚ ህዝቢ እዚ ሰለስተ ጸላእት እዮም ዘለዎ።
2: መነ መን ኢና እሞ ክንብል? ንመን እቲኻስ ንመን እዩ ዝዕደጎዎ? ኣገሪ ምና እኳ ይደሎ
0: ፋልማይ ባህሪ ዝፈጠሮ ድርቂ
2: ሕራይ ካልኣይ ከ
0: ፈጣሪ ዝሰደዶም በጣ እቲ ሳልሳይ ከዓ ባዕሎም ዝመፁ ገዛእቲ
1: እዚኦም እዮምቶም ቀንዲ ጸላእትና። እቲ ናይ ተፈጥሮ ንቕበሎ ወይ ንቕይሮ፣ እቲ ሰብ ዝፈጠሮ ግን ንጸራርጎ።
2: ነዚ ክንዲ እምባ ዝኸውን ሓይሊ ዘለዎ ቈጺርካ ዘይውዳእ ሽሾ ሰራዊትሲ ክንጸራርጎ
1: ጸሪግና ዎ ንጐሕፈታ
2: ግሬም ጽቡቕ እምበር
1: ኣታ ተነፋሕ።
2: እቲ ቐሎ መልኣኽካ ኮነዓይ ፍጹም ኣይፈትወንን እዩ፣ ፍጹም ኣይብርኸን እዩ። ኣነ ደቀደልካ
1: ብቁፅበን ሽለል ወረኻ ቤት ዝተፈጥረ እዙ
0: እዚ ዓይናህና

0: እፍፍ
1: ናይዚ ነገር ጡብ ተበልካዮ ኣብጭሕምኻ ኾይኑ ደሓን ደሓ ንሕደጎሞ ንኺል ናብ ጉዳይና ንእቶ
0: እንታይ ከሎ ሓድሽ ነገር
1: መልእኽተኛ ሰዲዶም ገብሩ እብሉን ኣለዉ
0: እዚ ሞ ይከውንን እዩ ኣይንግብርን ኣይፋል ይመልስና ወረኸሎ ገና ኣብ ስፍራና ሰራውሮም ከየስፋሕፍሑ ካብ መሬትና ጸራዲግና ሩባ ኸነሳግሮም ኢና ነጋሪት ወቕዕና ኩሉ ጐበዝ ካብሩርን ፋሩርን ክተት ክንብሎ ኢና ነዞም ከይሓረሱ ዝበልዑ ከም መፍለስ ሓመድ ድፋጭኦም ክነልሕሶም ኢና
1: ኣያ ሰብኣይ ናይ መንዳ ክትወስድ ወዲ መንዲኻ ንኣቦታትካን ኣብሓጐታትካን እምበር ወዲቶም ኣንበሳ ዘጕርዑ ልጐት ሓርማ ዘጽዑ ኣርካናት እንዲኻ

ኣጅኹ ዘጓለ ደጊም ተዓዊቶም እዮም ደቃትና ጸላኢ ጭሩኡ ደጒሉ ሩባ ተሳጊር እዩ ዘሎ መሬት ብደቃ እሾኻ ክንቀሰላ ግዜ ኣኺሉ እዩ

ዲብላት ፈናታ ድወላ ንብረ ርትሪን ኤድ ሕርየት እብናያረት ዓየደው ብድራ ማራቶን ኣስመራ ሰነት ክለልፉ 26 ለትመፅእ ዮም 7 ጁን እግል ትግባእቱ

Mami, mira,

ንክኽር ንከብተላ እንተ መታን ይነክራ የዋ ንክኽር ከብተላ እንተ መታን ይነክራ ኩትውልደ ኩንማ ይነክል ጃቢሰው ናው ኩተከወነ ኤርትሬር አንቀይ ሻሚሰው ኣባይ ደምንጅግን እኸይሪ ርታሚሰው ናዕል ልዓረብ ሮግን ኩል ኣኽራስ ሳንኪተው የዋ ናዕል ልዓረብ ሮግን ኩል ኣኽራስ ሳንኪተው

መሬት ብንጉቡ ኩርኳሕ ምስ ነገሰ ንምቁር ተሓሲሙ ዕረ ዝቐመሰ ተረድይዎ እምበር ናይ ተንኮል ሽዕታት

0: ቀለም ዘይሓለፎ ዘይተነግረ ኣለዎ ቀለም ዘይሓለፎ
1: ኩር እዋናት ፀላእቲ ከም ዝወሓዱ ወሲኾም ዘራያት ኣይሂ ቦምባታት ከዝንቡ ካብ ሰማያት መንዶ ሰሚዐ እዩ ናይዚ ህዝቢ ኣውያት ግና ፅንዓት ኮይንና ዋሕስ ኣብቲ ውሑድ ኣየር ይዕሚቕና ክነስተንፍስ ድርዖ ኮይንና ኣንጻር መዳፍዕ ጥየት ክንትኩስ ንጐታን ዝሪ ዓለም ሰጢምና ክንብንጭር ካብ ጎበታት ሳሕል ሓርነት ክነበስር ካልእ የለን ፅንዓትና እዩ እቲ ምስጢር እወ ካልእ የለን ፅንዓትና እዩ እቲ ምስጢር
2: ما دبير زي ما دبير دبير

ናት። መልሲ ውን ርበ ካብ ባባ ካብ ማማ ናትነት ዝምስም ጉርትማ ሰሚሮ ወፊሮም ናንፅዋ ብለማ ብርሆ ሰፊሮም ርበም ትረፃማ ብዕልልታ ብደበላ ኣትዮም ንኸተማ ብዕልልታ ብደበላ ኣትዮም ንኸተማ ክዳኑኒ ባንዴራ ሃገረይ ግዝንብር ክስተማር ናፅነተይ ሕድሪ ኣለኒ ሕድሪ ሰማታተይ ኣበደን ናይ ዕብራን እየ ቃል ኣቦታተይ ክኽስክሳየ ክቢራ ሓምላይ ክሃንፃየ ድርብታን ንሰማይ ክሃንፃየ ደርብታን ንሰማይ ብዛንታ ሰሚዐ መተፃነትነት ብፅሑፍ ኣንብበዮ ተወቂቱ ብቐራት ምኽንያት ኣይመፀትን ብሸመታት ወራት ብስምረት ያመፅያ ብፍሩይ ሓድነት ብስምረት ያመፅያ ብፍሩይ ሓድነት ሞታ ናይ ትማሪ ናትነት ሎሚ ክብራየ ብክብረት ክዝምብርየ ሰዓብን

0: ናጽነት ዘጎናጽፍ ከም መላት ኢለ ንጸላት ዘንፈጥፍጥ ምስ ምሉእ ኣጽዋሮም ኣፍሪሑ ዘንቀጥቅጥ
1: ባኬ በዳ ወቅቲ የደደሃይ ርስነው መበዳ

ናቶም ዝለኣ ጥራዝ ናይ ሰሜንያ ቆፅሊ ሞራል ሲዶና ገብረ ሚካኤል ዓይነባ ቤት ትምህርቲ ዕናቡር መምህር ሉል ደረጃ ቤት ትምህርቲ ምዕ መዓዛ መምህር ሃብቶም ግደይ

طلعتنا وحشنا يوهنا يوهنا

Thank you.

0: وتحياتنا وتبريكاتنا مجددا حق عمر، وهم يمثلون الفرح ويجسدون الصمود.
1: كنا عايزين نان ولكن فلطوايا ثلاثه جزئين اوريدنا. اوكي
2: ዝሕጉስ እንዲ ከምዚ ናህና የለን ክብል እውን ይኽእል። ኣብ ልምዓት ተሪእኻ፣ ኣብዚ ምህዞ እንተሪእኻ፣ ኣብ ትምህርቲ ተሪእኻ፣ ካባና እኳ የለን ከማና ኣሎ ኣይብልኒ ኣነ። ምክንያቱ ነዚ ኩሉ ፀገማት ኣብ ዝባና ተሰኪምና ንኩሉ ከዓ ማዕሪኦም ንኸይድ ኣለና፣ ምስታ ማዕር ዓለም ንኸይድ ኣለና እየ ክብል ዝደፍር ኣነ። ምክንያቱ ህዝቢ ኤርትራሰ ከልካሊ የብልናን፣ ከልካሊ የብልናን፣ ዓጋት የብልናን፣ ሓሶት ኣይናህናን እዩ። ብሓቂና ብቅልፅምና ኣሚንና ንኸይሰባት ኢና። ስለዝኾነ ከ እቲ ብሩዕ ብርቱዕ ሓላፊና የማን ፀጋም ደይብል ሌላን ጉሌላን ደይብል መራሒ ትኽኢል መስመር ሒዚ ድኸይድ ሓላፊ መራሒ ስለ ዘለና ከ ተቢዕና ሰጉምና ኣብ ዓወት በፂሕና። እታ ንሳ ዝደልዮ እቶም ስዋኣት ሓሊኖማ ዝሓለፉ ንዓነ ተግብር ኣለና። ልክዕ እቶም ንሶም ዝደልይዋ ዘለዉ ረጊፅና ኣለና እየ ዝብል ኣነ እግዚኣብሔር መስ

ንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ዝበዓል ዘሎ ግን ንሕና ካልእ ዝኾኑ ኣመራፂ የብልናን ብጀካ ፅንዓትና ካልእ ከምዘየዋፃና ኣረጋጊፅና ንፈልጥ ኢና ህዝብና ፈልጥ መንግስትና ፈልጥ ግንባርና ፈልጥ ነብሲ ወከፍ ኤርትራዊ ከዓ ፈልጥ ሳላ ፅንዓትና ኢና ከዓ እዚ ኩሉ በፂሕና ዘለና ካልእ ድመፀ ተመፀ ንዓና ዘሰንፈና ነገር የለን ፅንዓት እንድሕር ጎዲሉ ጥራሕና ንሕና ንሰንፍ ንደኩም ሞፍቶ ናይ ኩሎም ተፀባእቲ ንኸውን ሳላ ፅንዓትና ኢና ከዓ መኬትና እምበር ካልእ ትሕሶ ነይሩና ማለት ኣይኮነን። እዚ ፅንዓት እዚ ከዓ ካብ ቃልሲ ተዘዋዊሩ ክሳብ ሕጂ ኣብዚ መኸተ እዚ በፂሒ ዘሎ ምዃኑ ከዓ ኩሉ ኤርትራዊ ፈልጥ እዩ።

0: እዚ ሰላምታና ተቐበሉ ፈነውና ምክታል ትርከቡ ዝኽርኩም ተዓዝብትና ከመይ ተምስኡ ሎሚ 29 ግንቦት ሰዓት 9 ዝተዳልወ ሃገራውና ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣዲብ ዓብዴ ንምክታልኩም ብክብርና ዓደምኩ ፈለማ ኣርእስተ ዜና። መራሕቲ ሰርቢያን ኢኳቶርያል ጊኒን ናብ ህዝብን መንግስቲ ንኤርትራ ናይ ዮሃና መልእኽቲ ሰዲዶም። ኣብ ፈረንሳ ሎስ ኣንጀለስን ሳስካቶንን ዝቕመጡ ኤርትራውያን ፅምብል ናፅነት ብምዕሩግ ኣገባብ ፀምቢሎም። ማራቶን ኣስመራ 2026 ሰንበት 7 ሰነ ክካየድ ምዃኑ ኮሚሽን ባህልን ስፖርትን ሓቢሩ። ሩስያን ህንድን ብርኪ ማዕድናት ኣብ ምዕባል ዝሕግዝ ቴክኖሎጂ ንምውዳድ ብሓባር ክሰርሓ ተሰማሚዐን። ፈረንሳ ምስ ሃገራት ኢንዶ ፓስፊክ ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። ደቡብ ኮርያ ወታደራዊ ዓቕማ ንምዛን ከም ዘኽእላ ዝገለፀቶ ወታደራዊ ልምምድ ኣካይዳ። ዝርዝር ዜና። መራሕቲ ሰርቢያን ኢኳቶርያል ጊኒን ብምክንያት መበል 35 ዓመት ናፅነት ኤርትራ ናብ ህዝቢ መንግስቲ ኤርትራ ናይ ዮሃና መልእኽቲ ሰዲዶም። ፕረዚደንት ሪፐብሊክ ሰርቢያ ኣሌክሳንደር ፑቺችን ፕረዚደንት ሪፐብሊክ ኢኳቶርያል ጊኒ ኦብያንግ ንጓሜ ሞቦሰንጎን ብስሞም ከምኡውን ብስም መንግስታቶምን ህዝብታቶምን ኣብ ዝሰደድዎ መልእኽቲ ንፕረዚደንት ኢሳያስ ኣፈወርቂ ምሉእ ጥዕናን ኣሳልጦ ስራሕን ንኤርትራን ህዝባን ድማ ራህዋን ሰላምን ተመንዮም። ንሳቶም ኣስዒቦም ምስ ኤርትራ ዝፀንሖም ሕውነታዊ ዝምድናታት ምዕባልን ምስፋሕን ዘለዎም ድሌትን ቁርብነትን ኣረጋጊፆም። ኣብ ፈረንሳ ሎስ ኣንጀለስን ከባቢኣን ከምኡውን ኣብ ሳስካቶን ዝቕመጡ ኤርትራውያን ፅምብል ናፅነት ብምዕሩግ ኣገባብ ኣብዒሎም። ከካቦቶ ዝበፅሓና ትሕዝቶም መልክዕ ፀብጻብ ተዋሂዱሎ ሚካኤል ሓድጎ ከቅርቦ እዩ።
1: መበል 35 ዓመት ፅምብል ናፅነት ኣብ ፈረንሳ ብ16 ግንቦት ኣብ ከተማ ናንት፣ ብ26 ግንቦት ኣብ ከተማታት ፓሪስ፣ ሊዮንን ረንን፣ ብ24 ግንቦት ድማ ኣብ ከተማ ኣንዥ ብድንቀት ተባዒሉ። ኣብቲ ፅንዓትና ዋሕስና ብዝብል ቴማ ዝተኻየደ ፅምብላት ኣቦ ወንበራት ማሕበረ ኮማት ኤርትራውያን ኣብተን ከተማታት ኣብ ዘስምዕዎ መደረ ብክቡር መስዋእትን ዝተረኽበት ሃገር ውዳበታቶም ኣደልዲሎም ኣብ ህንፀታን ልምዓታን ኣበርክቶን ከም ዝዕዝዙ ኣረጋጊፆም። ፍጻሚ ጉዳያት ኤምባሲ ኤርትራ ፈረንሳ ኣቶ በረኸት ጳውሎስ ቦጎኑ ናይ ሎም ዓመት ቴማ ነቲ ጽንዓት ዓጢቕና ዘካየድናዮ ቃልሲ ንናጽነት ምኽባር ልኡላውነትን ህንፀት ሃገርን ዝውክል ከም ዝኾነ ብምጥቃስ 24 ግንቦት ሃገር

0: ራው ልምዓታዊ መደባትና ንምዕዋትን ልኡላውነትና ንምውሓስን ቃልስና እንሐድሰላ ክብርቲ ዕለት ምዃና ገሊጾ። እቲ ጽምብላት ብባህላዊ መደባት ምርኢታት ከምኡውን ተምሃሮ ቋንቋ ደብ ዘቕርቦ ስነ ጥበባዊ ትሕዝቶታት ደሚቑ ነይሩ። እዚ ከምዚ ኢሉ እንከሎ ኣብ ሎስ ኣንጀለስን ከባቢያን ሕብራት መንግስትታት ኣሜሪካ ዝቕመጡ ኤርትራውያን ብ24 ግንቦት ድሙቕ መደባት ብምውዳብ መበሳሰን 5 ዓመት ናጽነት ብልዑል ሓበን ጸምቢሎም ኣብቲ ኣጋጣሚ ዕድመ ዝተገብረሎም ከንቲባ ከተማ ጋርዲናን ካልኦት ተወከልቲ ከተማታት ሎስ ኣንጀለስን ከባቢያን ንፅምብል መበሳሳን 5 ዓመት ናጽነት ኤርትራ ኣፍልጦ ዝህብ ወረቐት ምስክር ንማሕበረኩም ኣረኪቦም። እቲ ጽምብል መንእስያትን ህፃናትን ብዘዳለዎ ግጥምታት ንባንዴራ ኤርትራ ዝውክል ናይ መድረኽ ድራማ ከምኡ ውን ንኩሎም ብሄራትና ዘንጸባርቕ ባህላዊ ትልሂት ማዕሪጉ ነይሩ። ማሕበረኮም ኤርትራውያን ኣብ ሳስካቱን ካናዳ ብ23 ግንቦት ብቕንዱ ኣብ ምውርራስ ባህልን ክብርታትን ዘተኮረ ድሙቕ ጽምብል ከም ዘካየዱ ካብቲ ቦታ ዝበጽሓና ሓበሬታ ኣፍሊጡ። ኣብዚ ወረስቲ ሕድሪ ቆልዑን መንእስያትን ንብሄራት ኤርትራ ዝውክል ባህላዊ ጽወታታትን ኣልባሳትን ዘቕረብሉ በዓል ዕድመ ዝተገርሎም ሰብ መዚ ተረኺቦም ነይሮም። ኣብ መወዳእታ ተሳተፍቲ ንመላ ህዝቢ ኤርትራን ንጀጋኑ ሓይልታት ምክልኻሉን የውሃኖኦም ገሊጾም።
1: ብተመሳሳሊ ኣብ ዝተፈላለየ ሃገራት ዝነብሩ ኤርትራውያን ፅንዓትና ዋሕስና ብዝብል ቴማ መበል 35 ዓመት ፅምብል ናጽነት ብኽብ ዝበለ ሃገራዊ ወነን ማዕርግን ፀምቢሎም ከካብ ብቱ ዝበፃሕና ሓበሬታ ኣርሴ ማስመሮም መልክዕ ፀብጻብ ኣዋሂዳቶላ ግረ መስቀል ግረስጊር ከቅርቦ እዩ።
2: በዚ መሰረት ኤርትራውያን ነበርቲ ሽወደን ከም ወትሮ ሓድነቶም ብምድልዳል ኣብ ምስግጋር ትውፊታት ኣበርክቶኦም ኣብ ሃገራዊ ህንፀት ከም ዝዕዝዙ በብከተምኦም ኣብ ዝወደብዎ ፅምብላት ኣረጋጊፆም። ኣብ ከተማ ስቶኮልም ኣብ ዝተካየደ ፅምብል ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት ስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን ዮሃና ድሕሪ ምባል ናፅነትና ብመሪር ቃልስን ረዚን መስዋእትን ዝተጨንበጠ እምበር ከም ገፀ በረከት ዝተዋህበ ስለ ዘይኮነ ብልዑል ወኒ ምፅምባልና ዘምሕረልናን ዘሐብነናን ከም ዝኾነ ኣረድዮው። ኣብ ወንበር ኣዋሃዲ ሽማግለ ሃገራዊ በዓላት ኣቶ ኣለም ተክሊ ገርግሽ ብወገኑ ህዝቢ ኤርትራ ብሓያልን ተህዲድን ከይተዛህልን ከይተንበርከኸን ኩለንተናዊ መስዋእቲ ከፊሉ ናብዚ ተስፉ መድረኽ ከም ዝበፅሐ ብምጥቃስ ሕጂ እውን ፅንዓትና ይወሓስና ክብል ገሊጹ። ኣቶ ኣለም ኣስዒቡ ቤትና ዝተሰሜ ኤርትራዊ ማእከል ኣብ ሽወደን ንምህናፅ ተበግሶ ተጀሚሩ ከም ዘሎ ብምሕባር ነዚ ንምዕዋት ነፍሲ ወከፍ ኤርትራዊ ገንዘባዊ ኣበርክቶ ክገብር ተወሲኑ ከም ዘሎ ኣገንዚቡ። ኣብቲ ፅምብል ኣብ ሽወደን ተወሊዶም ኣብ ክለባት ኩዕሶ እግሪ እታ ሃገር ስሞም እናጎልሒ ዝመፅእ ዘሎ ኣባላት ሕርይቲ ጋንታ ኩዕሶ እግሪ ኤርትራ ዝኾኑ መንእሰያት ምስ ህዝቢ ክላለዩ ከለዉ ህቡብ ኤርትራዊ ሽወደናዊ ተፃዋታይ ክለብ ሊቨርፑል ኣሌክሳንደር ኢሳቅ ካብ ዓዲ እንግሊዝ ብቪድዮ ናይ ዮሃና መልእኽቲ ኣመሓላሊፎም። ብተመሳሳሊ ኤርትራውያን ነበርቲ ከተማታት ኖርዌይ ኣብ ዝወደብዎ ፅምብላት ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኪዳን ኣብ ዘስምዖ ቃል ንትርጉሙን ኣገዳስነትን ናይቲ በዓል ብምግላፅ ህዝቢ መስዋእቲ ከፊሉ ዝጨበጠም ትውፊታት ኣሕሊፉ ከይህብን ኣብ ሕድነቱ ክፀንዕን ኣዘኻኺሩ። ብካልእ ወገን ድማ ኤርትራውያን ነበርቲ ኣንጎላ፣ ጋና፣ ጊኒኮናክሪን ሴራሊዮንን ብዝተፈላለየ መሰነድኦታት መበል 35 ዓመት ፅምብል ናፅነት ከም ዘብዓሉ ከካብ ቦትኡ ዝበፅሐና ሓበሬታ ኣፍሊጡ። ኣብ ከተማ ሉዋንዳ ኣንጎላ ንወርሒ ዝቐፀለ ስፖርታዊ ንጥፈታት ከምኡውን ባህላዊ ምርኢት ህፃውንቲ ክካየድ እንከሎ ብ23 ጉንበት ድማ ልዕሊ 2,000 ዜጋታት ኣብ ዝተረኽብሉ ድሙቕ ፅምብል ተካይዶ። እዚ ከምዚ ኢሉ እንከሎ ኣብ ሕቡራት መንግስትታት ኣሜሪካ ከተማታት ኣትላንታ፣ ሲንሲናቲ፣ ሴንት ጆሴፍ፣ ካንሳስ ሲቲ፣ ሴንት ሉዊስ፣ ሲፎልስ፣ ኢንዲያናፖሊስ፣ ሲዩ ሲቲ፣ ዲሞይን፣ ሉዊቪል፣ ደይተንን ኮሎምበስን ዝነብሩ ኤርትራውያን ሰብ መዚ ኣሜሪካ ዝተረኽብሉ ምዕሩግ ስነ ስርዓት ወዲቦም። እቲ ፅምብል ንኩሎም ብሄራትና ብዝውክል ኣልባሳትን ትልሂታትን ከምኡውን ንቆልዑን መንእስያትን ምስ ሃገሮምን መንነቶምን ብዘላልን ዘተኣሳስርን መድባት ዝተሰነየ እዩ ነይሩ። ኣብቲ ፅምብላት ወፃእተኛታት ኣዕሩኽ ኤርትራ ናይ ዮሃና መልእኽቲ ከመሓላልፉ ከለዉ ኣብተን ዝነብሩሉን ሃገራት ተማሂሮም ካብ ኮሌጅ ዝተመረቑን ናይ ካልኣይ ደረጃ ትምህርቶም ዘዛዘሙን ተምሃሮ ድማ መመረቕታ ተገይሩሎም።

ጨንፈር ትምህርቲ ዞባ ማእከል ኣብ ዓመተ ትምህርቲ 225 226 ኣብ መንጎ ተምሃሮ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ከካይዶ ዝፀንሐ ውድድራት ትምህርታዊ ክትዕን መደረን ሎሚ 29 ግንበት ኣብ ኣዳራሽ ሃኮስኤ ተዛዚሞም። እቲ ውድድር በቕዓት ቋንቋ ክብ ንምባል ርእሰ ምትእማን ምብራኽ ሓሳብካ ብንፁር ናይ ምግላፅ ክእለት

0: ምዕባል ከምኡውን ናይ መፅናዕትን ንባብን ባህግን ምሕዳርን ምሕያልን ዝዓለመ እዩ ኣብቲ ጨንፈር ሓላፊ ባህሊ ስፖርትን ጥዕናን መምህር እስጢፋኖስ ገብረ ሃዋርያት ኣብ ዝስምዖ ቓል እቲ መደብ ኣካልን መቐፀልታን ናይቲ ብቕዓት ተምሃሮን ትምህርትን ክም ንምባል ዝካየድ ፃዕሪ ከም ዝኾነ ብምጥቃስ ጎኒ ጎኒ እቲ ሚኒስትሪ ትምህርቲ ዝካየድ ዘሎ ዘይሕለል ፃዕሪ ተራ ወለዲ ክዓዝዝ ተላብዩ ሚኒስትር ትምህርቲ ዶክተር ሓሊማ መሓመድ ብወገና ነቲ መደብ ብምጓስ ተምሃሮ ዓጢቐሞ ዘለዎ ፍልጠት እናተወራርሰ ንክስጉም ተራ ኣብያተ ትምህርትን መምህራንን ክብክብል ፀዊዓ ኣብ መወዳእታ ሓላፍ ጨንፈር ትምህርቲ ዞባ ማእከል መምህር በላይ ሃብተጋብር ንወደብትን ኣካየትን ናይቲ ውድድር ከምኡውን እንተሳተፍቲ ተምሃሮ ድሕሪ ምስጋን ተምሃሮ ኣብ ዝቕፅል ጉዕዞኦም ንዝበለፀ ውፅኢትን በቕዓትን ክሰርሑ ኣዘኻኺሩ ኣብ ትእዛዛም ውድድር ዝተሳተፉ ተምሃሮ ካብ ኣብያተ ትምህርቶም ጀሚሮም እናተፃረዩ ዝመፁ እዮም ኣብ መወዳእታ ድማ ንዝተዓወቱ ከከም ደረጃኦም ናይ ሜዳልያ ታብሌት ብሽክሌታን ካልእን ሽልማት ተዓዲሉ ሃገራዊ ላቦራቶሪ ጥዕና እንስሳን በቕልን ኣብ 35 ናይ ናፅነት ዓመታት ዕዉት ንጥፈታት ከም ዘሰላሰለ ጨንፈር ህዝባዊ ርክባት ሚኒስትሪ ሕርሻ ገሊጹ መልክዕ ፀብጻብ ንዝተዋሃደ ትሕዝቶ ኣብርሃም ዓንደ ማርያም ክቕርቦ እዩ
1: ሃገራዊ ላቦራቶሪ ጥዕና እንስሳን ብቕልን ኣብ መርመራ ቅምሶታት ምፍራይ ክታበት እንስሳ ከምኡውን ምሕያል ትሕተ ቅርፂ ላቦራቶሪታት ዕዉት ንጥፈታት ከም ዘሰላሰለ ሚኒስትሪ ሕርሻ ሓቢሩ ኣብ ፈለማ ዓመታት ናፅነት እቲ ላቦራቶሪ ኣብ ምንፃር ውሱን ሕማማት እንስሳ ጥራይ ዘተኮረ ዓመታዊ ካብ 600 ዘይበዝሕ ቅምሶታት ይምርምር ከም ዝነበረ ኣብዚ እዋን ዝግናዕ ዓመታዊ ክሳብ 16,000 ቅምሶታት ይምርምር ምህላው ዝጠቐሰ ፀብጻብ ሚኒስትሪ ሕርሻ ናይ ምትግበር ዓቕሙ ገና ኣብ ውሽጢ ሓደ ወርሒ ልዕሊ 12,000 ቅምሶታት በፂሑ ኸም ዘሎ ኣፍሊጡ ቀንዲ ሕማማት ናይዚ ላቦራቶሪ ኣብ ምንፃር ሕማማት እንስሳ ምንፃር ሕማማትን ባልዓትን ብቕሊ መርመራ ብቕዓትን ድሕነትን መግቢ እንስሳን ሰብን ምፍራይ ክታበት እንስሳ ከምኡውን ምምስራትን ምሕያልን ዞባዊ ላቦራቶሪ ጥዕና እንስሳን ብቕልን ምዃኑ ፀብጻብ ሚኒስትሪ ሕርሻ የነፅር ሃገራዊ ላቦራቶሪ ጥዕና እንስሳን ብቕልን ካብ 2023 ጀሚሩ ፀረ ዝተፈላለየ ሕማማት እንስሳ ልዕሊ 3,000,000 ብልቃጥ ክታበት ኣፍሪ ምህላው እቲ መስርሕ ድማ ቐጻሊ ምዃኑን ተፈሊጡ ሃገራዊ ላቦራቶሪ ጥዕና እንስሳን ብቕልን ሚኒስትሪ ሕርሻ ኣብዚ እዋን እዚ 58 ደቂ ኣንስትዮ ዝርከብኦ 183 ሞያዊ ዓቕሚ ሰብ ክህልዎ ከሎ ብተዛማዲ ብቑዕ ትሕተ ቅርፂ ከም ዝውንን ይግለጽ
0: ኣብ ምዞባ ሙልቂ ብኣብነታውያን ዓድታት ዝውሰድ ዘሎ ተበግሶ ዕቃባ ኣከባቢ ዝምስገን ለውጢ መዝገብ ብምህላው ኩለን ዓድታት ዝወስዶኦ ስጉም ተካሒላን ከዋህዳን ፀውዒት ቀሪቡ ሓላፍ ቤት ፅሕፈት ሕርሻ ኣብቲ ምእዞባ ኣቶ መልኣከ ወልደ ሚካኤል ልዕሊ 170,000 ከብትን ጠለበጊዕን ከምኡውን ሰፊሕ መጋሃጫታት ከም ዘሎ ብምጥቃስ ነበርቲ ምሕዳር ከባቢ ፍሉይና ዝወሰድዎ ኣከባቢ ናይ ምዕቃብ ከምኡውን መጋሃጫታትን ሃብቲ ገረብን ብውሕልነት ናይ ምጥቃም ልምዲ እወታዊ ፅልዋ ይፈጥር ብምህላው ካልኦት ዓድታት ክስዕብዎ ፀዊዑ ኣብ ከባቢ ፎሊናን ግማግም መረብን ብፍላይ ንመጓሰ ምችእ ቦታታት ስለ ዘሎ ጓሶትን ወነንቲ ጥሪትን ቀሲኖም ጥሪቶም ዘሰስንሉ ባይታት ፈጢሩሎም ምህላው ዝጠቐሳኣቶ መልኣከ ዓድታት ሕዛእቲ ብምስራትን ሓለዋ ብምዳብን ኣብ ከባቢአን ዝርከብ ሃብቲ ገረብ ሳዕርን ማይን ብውሕልነት ክጥቀማሉ ዘኽእለን ኣገባብ ከተኣታትዋ ተሓሳሲቡ ኣብ ማሕዳሪት ምሕዳር ከባቢ ፎሊና ወይዘሮ ዛይድ በራኽ ብወገና ካብ ነዊሕ እዋን ክኽተልዎ ፀንሑ ሜላታት ኣብ ምስሳን ሃብቲ ገረብን ቀለብ ጥሪትን ልዑል እጃም ይገብር ብምህላው ብዝለዓለ ከም ዝድፍእሉ ብምጥቃስ ካልኦት ዓድታትን ምሕዳራት ከባቢን ተመሳሳሊ ኣገባባት ክኽተላ ተላብያ ነበርቲ ብግድኦም ሳላ ምስ ምሕዳርን ካልኦት ኣካላት ሓለዋ ከባብን ብምትሕባር ዘካየድዎ ፃዕሪ ብደረጃ ዓዲ ዝጥቀምሉ ቀለብ ጥሪት ናይ ምዕቃብ ኣገባብ ጥሪቶም ዓመት ምሉእ ካብቲ ከባቢ ከይረሓቃ ከም ዘሕልፎ ብምጥቃስ ዕቀባ ከባብን ዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለ ዘይኮነ ሕብረተሰብ ከባቢኡ ናይ ምዕቃብን ምስሳንን ባህሊ ከማዕብል ኣዘኻኺሮም ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ዝተወደበ ማራቶን ኣስመራ 2026 ዝመፅእ 7 ሰነ ኣብ ቀንዲ ጎደናታት ኣስመራ ክካየድ እዩ ኣብ ኮሚሽን ባህልን ስፖርትን ሓላፍ ምክታል ሃገራውያን ፌደሬሽናትን ኮሚቴታት ኦሎምፒክን ፓራኦሎምፒክን ኮሎኔል ሰለሙስዩም ንማዕከናት ዜና ውሽጢ ሃገር ኣብ ዝሃቡ መግለፂ ማራቶን ኣስመራ ሎም ዓመት ንሻውዓይ ግዜኡ ክካየድ ምዃኑ ብምጥቃስ ኣብ ናይ ደቂ ተባዕትዮ ካብ 5 ሃገራት ማለት ኤርትራ ኬንያ ታንዛንያ ደቡብ ሱዳን ኡጋንዳን ኣስታቱስ ኣትሌታት ክሳተፉ ምዃኑ ኣፍሊጦም ብዘይካዝን ደቂ ኣንስትዮ ኣትሌታት ንፈልማ እዋን ናይ 21 ኪሎ ሜትር ውድድር ክስራዕለን ምዃኑ ዝሓበረ ኮሎኔል ሰለሙን 3 ኪሎ ሜትር ዝሽፍን ውድድራት ስንኩላንን ሓበራዊ ስፖርትን እውን ኣካል ናይ ሎም ዓመት ማራቶን ኣስመራ ከም ዝኾነ ገሊጹሎም ኮሎኔል ሰለሙን ኣስዒቡ ኤርትራ ንእተን ግደብ ውድድራት ፈርቂ ማራቶን ምብራቅ ኣፍሪቃን ማራቶን ኣስመራን ብዓለም ለኻዊ ፌደሬሽን ኣትሌቲክስ ማለት ያፍ ኣፍልጦ ዝረኸበሉ ወረቐት ምስክር ከም ተቐበለት ምሕባር እዚ ኣብ ምዕባል ኣትሌቲክስ ሃገርና ሓድሽ ምዕራፍ ምዃኑ ኣርድዮም ፕረዚደንት ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ኣቶ ኤፍሬም ተኸስተ ብግዱ መወዳደሪ መስመር

ብያፍ ከም እተዓቀነን ካብ ሎም ዓመት ጅምር ክብረ ወሰን ናይ ዝውድድር ክተሓዝ ምዃኑ ብምግላጽ ነዝን ምስማር ኣብ ክልቲኡ ፆታ ኣቀላጠፍቲ ተመዲቦም ከም ዘለዉ ኣፍሊጡ። ዝኾርኩም ተዓዘብቲ ስዕብ ዜናታት ወፃኢ እዩ። ደጊምና ንምክታልኩም ብክብሪ ንዕድም። ሩስያን ህንድን ብርቂ ማዕድናት ኣብ ምዕባል ዝሕግዝ ቴክኖሎጂ ንምውዳድ ብሓባር ክስራሓ ተሰማሚዐን። እቲ ክልታዊ ስምዕ ንምስራሕቶም ክቡራት ማዕድናት ከም ዘጠቓልል እውን ሰመዝ ናይተን ሃገራት ገሊፆም ኣለዉ። እቲ ስምዕ ኣካል ተቆጠበአን ንምዕባል ኣቐዲመን ዝኸተመ ውዕላት ምዃኑ ዝጠቐሳ ሩስያን ህንድን ንትግባርኡ ከም ዝስራሓ ኣረድየን። ሩስያን ህንድን ብዕቑር ፀጋታት ብርቂ ማዕድናት ምስ 5 ቀዳሞት ሃገራት ዓለምና ከም ዝስርዓት ፀብፀባት ይጠቕሱ። ኣብ 225 መጠን ዘካይድዎ ንግዳዊ ምልዋጥ ኣስታት 7 ቢልዮን ዶላር ምንባሩ ዝገለጻ ክልቲአን ሃገራት ኣብ ዝመፅእ 3 ዓመታት ብዕፅፊ ንምዕባዩ ይስራሓ ምህላወን ሓቢረን። ፈረንሳ ምስ ሃገራት ኢንዶ ፓስፊክ ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። እዚ ዝተገልፀ መራሕታት ፈረንሳን ኢንዶኔዥያን ትማል 28 ግንቦት ኣብ ከተማ ፓሪስ ኣብ ዘካይድዎ ዝርርብ እዩ። ኣብቲ ዝርርብ ክልቲአን ሃገራት ኣብ ምክልኻል ፀጥታ፣ ፀዓት፣ ዕድና፣ ሕርሻ፣ መጓዓዝያን ካልእን መድያት ብሓባር ክሰርሓ ዝኽእለን ስምዓት ተፈራሪመን። ከም ኣካል ትስምዓት ፈረንሳ ወታደራዊ ዓቕሚ ኢንዶኔዥያ ንምድንፋዕ ዝሕግዛ ንፈርቲ ኩናት ክትሸጠላ እያ። ኢንዶኔዥያ ዞባ ኢንዶ ፓስፊክ ስትራቴጂካዊት መሻርክቲ ፈረንሳ ምዃና ዝጠቐሰ ፕረዚደንት ኢማኑዌል ማክሮን ዝተበፅሐ ስምዓት ንምትግባር ከም ዝሰርሕ ኣረድዩ። መራሕቲ ፈረንሳን ኢንዶኔዥያን ኣብ ርክቦም ኣብ ሃገራውን ዞባን ጉዳያት ብቐንዱ ከዓ ኣብ ቅልውላው ዞባ ማእከላይ ምብራቅ ዘትዮም። ደቡብ ኮርያ ወታደራዊ ዓቕማ ንምዛንን ናይ ምውጋዕ ዓቕሚ ንምግምጋምን ከም ዘኽእላ ዝገለፀቶ ወታደራዊ ልምድ ትማል 28 ግንቦት ኣካይዳ። ኣብዚ ናይ መሬት ኣየርን ባሕርን ዘጠቓለለ ልምድ ኣሸሓት ወታደራት ኣስታት 100 ነፈርትን መራኽብን ከምኡውን ልዕሊ 500 ዝተፈላለዩ ኣፅዋርን ከም ተሳትፉ ኣዘዝተ ሰራዊት ደቡብ ኮርያ ሓቢሮም። እቲ ብቐጥታዊ ተኽሲ ዝተሰነየ ልምድ ንሰሜን ኮርያ መልእኽቲ ከም ዝመሓላልፉን እቶም ኣዘዝቲ ገሊፆም። በዚ ድማ ልኡላውነታን ምሓስ ወታደራዊ ልምዳትን ፈተነታት ሚሳይልን ከተካየድ ፀንሐት ሰሜን ኮርያ መልሰ ግብሪ ክትበሉ ከም ትኽእል ይእመት። ሓበራዊ ወታደራዊ ምንቅስቃሳት ደቡብ ኮርያን ኣሜሪካን ቀንዲ ጠንቂ ቅልውላው ሓሱ ደሴት ኮርያ ምዃኑ እያ ሰሜን ኮርያ እትወቅስ። ሆላንድ ንሉላውነትን ግዛታዊ ሓድነትን ሃገሩ ክተኽብር ኣፈኛ ሚኒስትር ምክልኻል ህዝባዊት ሪፓብሊክ ቻይና ሎሚ 29 ግንቦት ፀዊዑ። እቲ ኣፈኛ ንዝገለፀ ሆላንድ ብኸባቢቲ ግዛኣት ሃገሩ ዝኾነ ባሕሪ ደቡብ ቻይና መርከብ ውግእ ከም ዘንቀሳቐሰት ምውቃስ እዩ። እቲ ስጉምቲ ንኣህጉራዊ ማያዊ ሕጊ ዝጥሕስ ምዃኑ ዝገለፀ ቻይና ሆላንድ ተኩታኽ ስጉምቲ ካብ ምውሳድ ክትሕየብ ኣተሓሳሲባ። ሓይል ባሕሪ ቻይና ነታ መርከብ ውሑዝ ብዝኾነ መንገዲ ዓጊቱ ከም ዝመለሳ ብምጥቃስ ክኽሰት ዝኽእል ተመሳሳሊ ተርእዮታት ንምግታእ ኣብ ተጠንቀቅ ከም ዘሎ ኣፍሊጡ። ቻይና፣ ማሌዥያ፣ ቪየትናም፣ ፊሊፒንስን ብሩነይን ኣብ ባሕሪ ደቡብ ቻይና እጀታ ከም ዘለዎን ዝምጉታ ኮና ንክልዋ ቻይና ዝዓበየ ክፋሉ ልኡላዊ ግዛእታ ምዃን እያ እትገልጽ። ኣሜሪካን ኢራንን ኣብ መንጎኦን ዝተበፅሐ ስምዕ ምቁራፅ ተኽሲ ብ6 መዓልትታት ንምንዋሕን ኣብ ጉዳይ ኒኩሌሳዊ መደባት ወግዓዊ ዝርርብ ንምጅማርን ኣብ መባእታዊ ስምዕ ከም ዝበፅሐ ተቓሊሑ። እቲ ስምዕ ኢራን ንበንፃበቦ ሃርሙዝ ዝካየድ ምንቅስቓስ ንግዳዊ መራኸብ ክፉት ክትገብርን ኣብቲ ማያዊ መስመር ዘፃውደቶ ነተውክቲ ኣብ ውሽጢ 30 መዓልትታት ከተወግድን ኣሜሪካ ድማ ኣብ ልዕሊ ካብን ናብን ውድባት ኢራን ዝካየድ ምንቅስቓስ መራኸብ ኣፅኒዓቶ ፀንሕቲ እገዳ ከተልዕል ዝብል እዩ። ብዘይካዚ ኢራን ዳግማይ ሰደድ ነዳዲ ክትጅምር ዘፍቅድ ከም ዝኾነ ተሓቢሩሎ። ይኹን እምበርቲ መባእታዊ ስምዕ ተግባራዊ ክኸውን ብመራሕቲ ኣሜሪካን ኢራንን ክትጸድቕ ኣለዎ። ፕረዚደንት ትራምፕ እቲ ስምዕ ንጠለባት ኣሜሪካ ዘማልእ ከም ዝኾነ ንምርጋጽ ተወሳኺ ግዜ ከም ዘድልየ ይሓቢሩ ዘሎ። እዚ ከምዚ ኢሉ እንከሎ ሰራዊት ኢራን ክልል ኣየር ሃገሩ ጥሒሳን ዝኣተወት ሰብ ኣልቦ ነፋሪት ኣሜሪካ ወቂዑ ከም ዘውደቐ ፍሊጡ። ይኹን እምበር ማእከላይ እዚ ኣሜሪካ ነቲ ብኢራን ዝተዋሃበ መግለጺ ካብ ሓቂ ዝረሓቐ ክብል ነጺግዎ ኣሎ።

ኤሮጳ ሕብረት ትማል 28 ጉንበት ኣብ ልዕሊ እስራኤላውያን ስፋሩ ሓድሽ እገዳ ኣፅሪቑ። እቲ እገዳ ምዕራባዊ ግማግም ኣብ ልዕሊ ዝርከቡ ፍልስጢማውያን ናብ ዝተፈፀመ ግህሰት ሰብኣዊ መሰላት ንዝተሳትፉ 4 ትካላትን 3 ውልቀ ሰባትን ዕላማ ዝገበረ እዩ። እዚ ሓድሽ እገዳ እቶም እስራኤላውያን ስፋሮ ናብ ኤሮጳ ከገሹ ዝኽልክልን ናይ ባንክ ሕሳባቶም ዘደስክልን ምዃኑ ተፈሊጡ ኣሎ። መንግስቲ እስራኤል ነቲ ብኤሮጳ ሕብረት ኣብ ልዕሊ ዜጋታቱ ዝፀደቐ እገዳ ኮኒንዎ ኣሎ። ሚኒስትራት ጉዳያት ወፃኢ ኣባል ሃገራት ኤሮጳ ሕብረት ብ11 ጉንበት ኣብ ከተማ ብራስለስ ኣብ ዘካየድዎ ርክብ ነቲ እገዳ ንምፅዳቕ ኣብ ስምዕ ከም ዝበፅሑ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ኤሮጳ ሕብረት ኣብ ልዕሊ 10 ላዕለዎት መራሕቲ ምንቅስቓስ ሓማስ እገዳ ኣፅሪቑሎ። እስራኤል ካብ 2023 ኣብ ምዕራባዊ ግማግም ዘካየደቶ ስርሒታት ልዕሊ 1500 ፍልስጢማውያን ክቕተሉ እንከለዉ ኣስታት 11,000 ከም ዝቆሰሉን ኣስታት 22,000 ኣብ ትሕቲ ቀይዲ ከም ዝኣተውን ፀብፀባት ይሕብሩ። መንግስቲ ሩስያ ተወሳኺ ሰራዊት ኣሜሪካ ናብ ደባት ሃገሩ ምውፋር ዘይቅብሉን ንዞባዊ ወጥሪ ዘጋድድን ከም ዝኾነ ኣጠንቂቑ። እዚ መጠንቀቕታ ዝተዋህበ ፕረዚደንት ዶናልድ ትራምፕ ናብ ፖላንድ ተወሳኺ ሰራዊት ከም ዝልእኽ ድሕሪ ምሕባሩ እዩ። ኣፈኛ ሚኒስትሪ ጉዳያት ወፃኢ ሩስያ ትማል 28 ግንበት ኣብ ዝሃበቶ መግለፂ ቁፅሪ ናይቲ ኣብ ኤውሮጳ ኣስኪሩ ዘሎ ሰራዊት ኣሜሪካ ምንካይ ነቲ ፖሊሲታት ኪዳን ሰሜን ኣትላንቲክ ኔቶ ዝተፈጥረ ዘይሚዛናዊ ፀጥታዊ ኩነታት ንምርግጋእ እንኮርት ዓዊ ስጉምቲ ከም ዝኾን ሓቢራ። ብኣንጻሩ ተወሰኽቲ ወታደራት ኣሜሪካ ኣብቲ ዞባ ምውፋር ተፈጢሩን ዘሎ ወጥሪ ዘጋድድን ሩስያ መልሰ ግብሪ ክትበሉ ዘገድድን ከም ዝኾነ ተኣፈኛ ኣነፂራ። ኣሜሪካ 5,000 ተወሰኽቲ ወታደራት ናብ ፖላንድ ክትልእኽ ምዃና ፕረዚደንት ዶናልድ ትራምፕ ብ22 ግንበት ምሕባሩ ዝዝከር እዩ። እቲ ውጥን መርኣያ ናይቲ ኣሜሪካ ምስ ኤሮጳ ብሓፈሻ ምስ ፖላንድ ድማ ብፍላይ ዘለዋ ወታደራውን ፀጥታውን ሽርክነት ምዃኑ ዝገለፀ ፕረዚደንት ትራምፕ ኣብ ቀረባ መጻኢ ከም ዝትግበር እዩ ኣረዲኡ ዘሎ። ኣብ ኣህጉሮ ኤሮጳ ስታት 100,000 ወታደራት ኣስፊራት ዘላ ኣሜሪካ ዝበዝሐ ካብኡ ኣብ ጀርመን ከም ዘሎ ይፍለጥ። ኣሜሪካ ንቁፅሪ ናይቲ ኣብ ጀርመን ተዋፊሩ ዘሎ ሰራዊታ ብ5,000 ክተጉድሎ ምዃና ክትሕብር ፀኒሐላ።

ቀዳማይ ሚኒስትር እስራኤል ቤንጃሚን ኔታንያሁ ሰራዊት ሃገሩ ኣውሽመት ጋዛ ዘሎ ወታደራዊ ቁፅር ናብ 700 ከስፋሖ ተዛዝ ሂቦ ሰራዊት እስራኤል ኣብዚ እዋን እዚ 300 ክፋል ኣውሽመት ጋዛ ተቆፃፂሮ ከም ዘሎ ቀዳማይ ሚኒስትር ኔታንያሁ ብተወሳኺ ሓቢሩ ኣሎ። ይኹን እምበር እቲ ብቀዳማይ ሚኒስትር ኔታንያሁ ዝተዋሃበ ትእዛዝ ንዝተበፅሐ ስምዕ ምቁራፅ ተኽሲ ዝጥሕስ ከም ዝኾነ ምስቲ ጉዳይ ቅርበት ዘለዎም ወገናት ገሊፆም ኣለዉ። መሰረታ ኣብ ውሕ ጥቅምቲ 225 ተግባራዊ ዝኾነ ስምዕ ምቁራፅ ተኽሲ ሰራዊት እስራኤል 53 ክፋል ወሽመጥ ቃዛ ጥራዩ ክቆፃፀር ዝኽእል። እስራኤል ኣቐዲማ ካብ ወሽመጥ ቃዛ ክትወፅእ መደብ ከም ዘይብላ ምሕባራት ዝዝከር እዩ። ስምዕ ምቁራፅ ተኽሲ ተግባራዊ ካብ ዝኾኑ ድሓር ልዕሊ 2400 ጥሕሰታት ብእስራኤል ከም እትፈፀመን ብሰንኩ ልዕሊ 900 ፍልስጥማውያን ከም እተቐትሉን ፀብፀባት ይሕብሩ። ዜናታት ምዛም ኣርእስታት ዜና ክነግመልኩም። መራሕቲ ሰርቢያን ኢኳቶርያል ጊኒን ናብ ህዝቢ መንግስቲ ንኤርትራ ናይ ዮሃና መልእኽቲ ሰዲዶም። ኣብ ፈረንሳ ሎስ ኣንጀለስን ሳስካቶንን ዝቕመጡ ኤርትራውያን ፅምብል ናፅነት ምዕሩግ ኣገባብ ፀምቢሎም። ማራቶን ኣስመራ 2026 ሰንበት 7 ሰነ ክካየድ ምዃኑ ኮሚሽን ባህልን ስፖርትን ሓቢሩ። ሩስያን ህንድን ብርቂ ማዕድናት ኣብ ምዕባል ዝሕግዝ ቴክኖሎጂ ንምውዳድ ሓባር ክስርሓ ተሰማሚዐን። ፈረንሳ ምስ ሃገራት ኢንዶ ፓስፊክ ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። ደቡብ ኮርያ ወታደራዊ ዓቕማ ንምምዛን ከም ዘኽእላ ዝገለፀቶ ወታደራዊ ልምምድ ኣካይዳ። ባርከ ዝኽልኩም ተዓዘብቲ ሓፍሻዊ ዜናታት ኣብ ተዛዚምሎ ስለምክታልኩም ንመስገን ምስተረፍ መድባትና ንሓድገኩም ብወገና ብሮክ ምሸት

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ

ربعي ኣብ 20 ዲግሪ ምብራቅ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኩንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 56 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና

መደገፍ ያርያ ብሎ

0: ተዳሎ የዳልዎ ማኖ ጎይቶም ጀምር ፍሳ ምሕዳር ፍሳ ተይ ተይ ተይ ፍሳ ፍሳ ፍሳ ከላ ንምሕዳር ኣጥቅያ ንምሕዳር ኣጥቅያ ንምሕዳር ዳሃቢቶም
1: ተዓፉ ዝተቐበለ ኣሸሓት ወት ብምንታይ መዐቀል እየ ኮኒ ግምቶ መንከኒ ፀወረ ብቡሕ ሰብንጦነት ተጋላናይ ተጋላናይ በዓልቲ ባዕድን ዓፍ ስዋኣትን ናፅነት ጥዕምቲ ናፅነት ምቅርቲ ወጅፍ ናብ ሃገረ ዓሊምኪ
0: ራይ ተዳለዉ መንዩ ኣርሓ ናመበል ሰላሳ ፍርሳ ዳሞ ፍርሳ ዳሞ ዳሞ ንምሕዳር መውላቲ ንምሕዳር መውላቲ
2: ኣራነን ኩራን መዚ ሂቡ ፅንዓትና ብወኒ ናእ ዘይምባሉ ናይ እምነትና ቅስሚ ፅንዓትና ዋሕስ ህላወና ፅንዓትና መንኮርኮር ምዕባለና ፅንዓትና ምስጢር ቀፃልነትና ሎሚ ነይሩ ልክዕ ከምዚ ሎሚ ሃደሽደሽ ኣቢልናዮ ናይ መግዛእቲ ትልሚ ኣሰይ ኣስከይ እስከ ንበል ብሓባር ረህዋና ኳዒሉ ናይ ዓመታት ድምር ኣሰይ ብኣሰይ ንመላእ ክብሪ እዩ መርሓና ወትሩ ዝመላላእ ንተሓጐስ በቃ ብዘይስፈር ካዕበት ኩላትና ንውፈር ነዛዕለት እልልታን ጐድጊዱ ሓጐስና ትፈስስ ሕሩ ተሓሪዱ ቶርታና ክውረስ ተፋነይናየን ነተን ዘፋንዋ ሎሚ ተገዚምና ውፅኢት ሓለዋ ነዚ እዩ ፅንዓትና ነዚ እዩ ሸቶና ነዚ ሕልምና ደቂስና ተሲእና ቁልቁለት ወሪድና ዓቐበት ወፂና በዚሕናዮ ነቲ ልብና ዝተመነዮ ረጊፅናዮ ነቢርናዮ ኣስተማቒርናዮ

ደራሓት እግሩ ደጊፋታ ጠለጠለ ትብል ዘላ ተሳዒሩ ማለት እዩ። እዚ ንድ ረጊፁ ተሳዒሩ እዩ። እቲ ከዓ ካብታዒና እግሩ ንድራ ወፅኡ ተሳዒሩ እዩ። እስኪ ኣብ መንጎ ደንደል ናፅነትን ወፅ ኣሎ ኣሎ ሓያል እዩ ዘሎ ትውድድር ኣይረግፅን ኢሉ እቲ ከዓ ኣይወፅን ኢሉ ኣይረግፅን ኢሉ ኣይወፅን ኢሉ

ድረትበ እብሽሆበት ሸዓብና ናብረ ግብርነት መሓለምና እብቶበት ኣይዋ ሸዓብና ናብረ ግብርነት መሓለምና እብቶበት ሸባብ ሸባብ ወት ወጣን ኣበውናስ ምሲት ይታየነት ምድርና ወይታየናባ ፍርሺት ይታየናባ ፍርሺት ርሕነ ዳመማና ለትምኒት ውስኢት መራር ጠዋወነዳልያም ዓንደልሶም ህብቲት እስፍርና ተሓራብና ውትሓራትና ስርጊት እብሕት እግል ኣብዱና እብቀበይል ደገጊት እንተ ምኑ ትሓይት ብድያነት ፍርቲት ምን ይደረበ ውምጠፈት ትኪት ኣብ ምን ይደረበ ውምጠፈት ትኪት ኣብሽ

I'm gonna go get some more.

Let's go.

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከብ መላእ ህዝቢ ኤርትራ ኩልኻ ህዝቢ ኤርትራ ማለት እየ። ከመይ ሓሊፉ በዓል ናፅነት? ዘይኮነሲ ወርቂ ወርቂ ወርቂ ግርም ሓሊፉ ኢልና ኢና ንጀምሮ። ምክንያቱ ኣብ ኤርትራ ዝነብር ሰብ ካብ ጫፍ ዶብ ዘሎ ስጋዕ ማእከል ኣስመራ፣ ካብ ኣስመራ ጀሚርካ ስጋዕ ዓሰብ፣ ገማግም ቀይሕ ባሕርና ኮታ ኣብ መላእ ኤርትራ ካብቲ ንእሽተይ ቆልዓ ሕዛል ጀሚርካ ስጋዕ እቲ ዝዓበየ ሽማግለ ምርኩስ ዝሓዘ ዘሕለፎ ወይ ከዓ ምርኩስ ዝሓዘት ዓባይና ማለት እዩ ዘሕለፍዎ ዘሕለፍናዮ እዋዕ እዚ ኢልካ ክትገልፆ ኣይትኽእልን ኢኻ። እቲ ዘገርምን ዘሕጉስን ግን ንሕና ከም መደብ ሃሎ ቆልዑ መጠን ኣብ ዝተፈላለየ መድረኻት በዚ ኣጋጣሚ በዓል ናፅነት ነመበል 35 ዓመት ተዋሲእና እንዲና ሓደ ካብኡ ኣብ ከረን ነርና፣ ከምኡውን ኣብ ጎደና ሓርነት፣ ከምኡውን ኣብ ድባሩባ ኮታ ኣብ ኩሉ ዝገበርናየ ንጥፈታት እቲ ዘኹርዕ እቲ ንእሽተይ ቆልዓ ወዲ 5 ዓመት እታ ንእሽተይ ቆልዓ ጓል 5 ዓመት ኣብ መድረኽ ደይባ ግጥሚ ብዛዕባ ናፅነት ኣላኒ በዚ ሕራይ ክትኣት ይኸ ሕራይ ክትኣት ኢኻ በዚ ስሕበብሉ ኣነኸዓ ድሕር እያ ብጣዕሚ ዘገርም ሓንሳ ሓደ ገጣማይ ምስ ገጠመ 50 ቆልዑ 60 ቆልዑ ይስርዑ ነይሮም። በዚ ጋጣሚ እዙ ንኩሉኹ ኣቐድማ ቢለ ማለት ቅድሚ በዓል ናፅነት ናፅነትና ብስነ ጥበብ ብስነ ጥበብ ፅቡቕ ጌርና ንንፀባርቆ ብፍላይ ከዓ ደቅና ካብ መዋለ ህፃናት ጀሚርኩም ስጋዕ ኣብቲ ዝለዓለ ዋላ ኣብ ዩኒቨርስቲ ዘሎ ተማሃራይ ማለት እዩ ክንዕወተሉ ለና ኢልና ዲና ዘገርም ብሙሉእና ብሙሉእና ልክዕ ከምታ ዝበልናያ ሓሳብ ልብና ሰሚሩልና። ስለዚ እዚ እንታይ እየ ክብለኩም ደልየ ብጣዕሚ ተሓጒስና ብሽም መደብ ሃሎ ቆልዑ ከዓ ኩልኹም ኣብ መድረኽ ደይብኩም ከምስ ክገብርና ከምስ ክገብርና ትብሉ ነበርኩም ብምሉእኹም ትስዕስዑ ነበርኩም ብምሉእኹም ትምእዘዙ ነበርኩም። ንሓንቲ ቆልዓ ምፃ ኣቢልካ ዕልል በለተልካ ንሓደ ቆልዓ ፅዋዕ ኣቢልካ ቱታ በለተልካ ቱታ ቱታ ኤርትራ ደገርም እዩ ደገርም ደገርም ደገርም የቐኒ የልና ንብለኩም እዞም ደቀይ ኣጆም ንፍዑ ከምዚ ዓይነት ንቕሓት ናይ ስነ ጥበብ ተራእዩ ይፈልጥኒ ለብዘበን ግን ግርም ጌርና መዚናኩም ኢና ንኩሎም መምሃራን ኣብ ኩሉ ዘለዉ ከዓ የቐኒ የልና ንብል ውፅኢት ናይ መምሃራንን ናይ ስድራ ቤትን ደቅና ስለ ዝኾንኩም ማለት እዩ ብፍላይ ኣብ መዋለ ህፃናት ዘለኹም መምሃራን ኩሉ መምሃራን የቐኒ የልና ኣብ ቤት ትምህርትታት ኩሉ መምሃራን የቐኒ የልና ንብል ምክንያቱ ብጥራዩ ኣይኮኑን እዞም ቆልዑ እዚ ኩሉ ሽሻይ ኣብ ናፅነት ዘምፅዎ ስነ ጥበባዊ ምህዞታትን ምዕባለን። ስለዚ ኩልኹም መምሃራን ይቐኒልና እሞ ዘረባ ከየብ ዝሓልኩም ሕጂ ናብ መደብና መደብ ሃሎ ቆልዑ ንመፅእ ኣለና መኽፈቲት ሸውሃት ከምታ ኩሉ ግዜ መረቕዶ ሰላጣ ክንብላ ሓንቲ ሙዚቃ ጀባ ንዓኹም

ግርም መኽፈት ትሸውሃት መረቕ ወይ ሰላጣ ከመይ ነራ ተዋዛዊዝኩም ደዞም ደቀይ እንኳዕ ተሓጐስኩም ሕጂ ከዓ መርመራ መጽእ ኣሎ ተቐራረቡ ምክንያቱ ኣብ ወርሒ 6 ዕለት 20 ክኸውን ክኽእል 24 ኣይፈለጥኩን ትምህርቲ

ስለ ዝኾነ ዕረፍቲ ስለ ዘለና ግና ከዓ መርመራ ስለ ዘለና ሰጥ ኢልና ሕጆ ክዕሶ ከየብዛሕና ገለ መፅሓፍትና ንገንፅል እንዳበልኩ ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም ሕጂ ከዓ

0: ነበረ ያ ነበረ ሓደ እዋን ኣብ ሓደ ዓብይ ሩባ ደረት ሓደ ዓዲ ሓደ ሽማግለ ዝብኢ ሞተ። ሽዑ ሓደ መንእሰይ ዝብኢ ለይቲ ናብቲ ከብዲ ዓዲ ብምኻድ ኣዋጅ ኣዋጅ ኣዋጅ ትማሊ ቀትሪ ሃያ ዝብኢ ብሞት ካብዛ ዓለም ስለ ዝተፈለየ ኩሉ ኹን ይእዱግ ዓብኹም ንኣሽተኹም ሓንካስኩም ጥዑይኩም ረጒድኩም ቀጢንኩም ሓፂርኩም ነዊሕኩም ገጫብኩም ጥዑይኩም ጨጓርኩም ልሙፅኩም ኣንስተይትኹም ተባዕታይኩም ተሃሉ ዘይተሃሉ ሽማግለ ጎበዝኩም መላእኩም ሓራስኩም ሕሙምኩም ጥዑይኩም ሓለፍቲ ኹኑ ተራ ፅባሕ ዓምና ሒዙና ክወፍር እዩ ከምዚ ስራሕ ኣለና ኢልኩም ተተሪፍኩም ወይልኹም ኣብ ቀብሪ ኣያ ዝብኢ ክትውዕልለኩም እንዳበለ ኣወጀ። ሽዑ እዱግ ኣብቲ ተኣሲረናሉ ዘለዋ ደጎል ወይ ከዓ ገደና የእዛነ እንኩር ኣቢሎም ብምስማዕ ብፍርሒ ኣንቀጥቀጣ ኣንቆጥቆጡ ሽንቲ ጥሪቅ ጥሪቅ በላ ሽንቲ ከዓ ጥሪቅ ጥሪቅ በሉ ግን ከዓ በታ ኣዋጅ ገለ ነገር ክገብሩ ከም ዘለዎም ሓሰቡ። ይእዱግ ምትራፍ ከምዘየዋፅኦም ፈለጡ ድማ ኩሎም ተኣኪቦም ናብ ቀብሪ ኣያ ዝብኢ ከዱ። ቀብሪ ተወዲኡ ኣብ ዳስ ሓዘን ተኣከቡ። ኣዛብ ብሓደ ሸነኽ ተር ኢሎም ኮፍ በሉ። ይእዱግ ድማ ብሓደ ሸነኽ ተር ኢለን ወይ ከዓ ተር ኢሎም ኮፈሉ። ሽዑ ሓንቲ ረጓድ ሓፋስ ኣድጊ ተርሲኣ ከምዚ ኢላ ኣልቀሰት፣ አንታ ሰናን ሓወይ አንታ ሰናን ሓወይ ሰባሪ ዕፅምቲ ተቆፃዕካዶ ትማሊ ቀትሪ ተቐበርካዶ ኣብቲ ጫካ ኣብቲ ፀብሪ ንሕና እሞ ክንከይድ ኢና ገዛና ክንምለሰኩም ኢና ፅባሕ ቀትሪ ኢላ ኣልቀሰብ። ሽዑ ሓደ ዝብኢ ተሰአ እሞ ክቡራት ይእዱግ ምኻድ ደኣ ኪዱ ግና ከዓ ንምሳሕ ዝኸውን ሓደ ኣድጊ ዓወፉ ኢልና በለ። ይእዱግ ሕሽኽሽኽ ክብላ ጀመራ ሕሽኽሽኽ ድማ በሉ። ሽዑ እታ ዘልቀሰት ኣድጊ ተሲኣ እሞ ዒሉ ትትረፍ ዒሉ ትትረፍ በለት። ዒሉ ድማ ብወገና ተሲኣ ወሪድኒ ዒሉ ንስነተይ ንእሽተይ ዘይልዓል ኩሉ ጣት ፍርንጣት ዝተረፈሉ ዕሉ ኢላ ቀዲማቶም ንዓዲ ገፃ ተመርቀፈት። ይእዱግ ብድድ ብድድ ብድድ ብድድ ብድድድድ ብድድ ኢሎም ጉያ ተተሓሕዝዎ ኣዛብ ደድሕ ሪኦም ጎየዩ ተጎየዩ ተጎየዩ ይእዱግ እንተጎየያ ይእዱግ እንተጎየያ ደድሕሪኦም ኣዛብ እንተጎየዩ እንተጎየዩ ድሕሪ ነዊሕ ጉያ እታ ረጓድ ኣድጊ ድሕሪ ተረፈት። ላህልሀት ድማ እዋይ እንዳበለት ጎየት ዓዛብ ብጉያ ኣርከብዋ። ክምንጭትዋ ድማ መቐመጫኣ በቲ ፍንጮኦም ትንክፍ ትንክፍ ከብልዎ ከል ዋይ ዋይ ወሪድኒ ላ ዘጣጥ ኣቢላ ትጎይ ትንክፍ ከብልዋ ፀጣጥ ዳበለት ትጎይ እንደገና ናህር እንዳወስኸት ከደት። እንተኾነ ዓዛብ ኣርኪቦም ከበብዋ ኣንቱም ኣዛብ ኣንቱም ኣዛብ ይሕዋተይ በጃኹም ሕደጉኒ እዚ ኩሉ ንሓውኹም ክበፅሕ መፅየ ዝኒ እንታይ ሕጂ ክትበልዑኒ በጃኹም መሓሩኒ በጃኹም መሓሩኒ በለቶም። ሆ በለ ሓደ ዝብ ንዓኽ ፓኒኖ ፓኒኖ ናይ ዝብ ክንሓድገክ ምሕዳግ የለን በለ። ሽዑኡ እቲ ሓደ ዝብ ብመዓንጣ ሓዛ ወይ መዓንጣይ በለት። ዝብኢ ድማ ትቕብል ኣቢሉ ንዓይሲ ቋንጣይ በላ። እታ ሓደ ብኩሉይ ተሓዛ ዋይ ኩሊተይ ዋይ ኩሊተይ በለት። ኦ ንዓይ ደኣ ፍትፍተይ በላ። እታ ሓደ ከዓ ብእዝኒ ሓዛ ዋይ እዝነይ ምስ በለት ንዓይ ደኣ ብሽኮተይ። እታ ሓደ ከዓ ብመሰንገሊኣ ሓዛ ዋይ መሰንገለይ ምስ በለት ዋ ንዓይ ደኣ መረቀይ በላ። እታ ሓደ ብርእሳ ሓዛ ዋይ ርእሰይ ተበለት ንዓይ ደኣ ፈውሰይ ኢሎም ቆራጢሞም በልዕዋ ኣይበሃል። ፍትዋት ቆልዑ ካብዚኣ እንታይ ንምሃር? ከምቲ ኣብ ዘይመን ጠቢትክን ኣይትእትዋ ኢትክን ኢልካ ዝምስል ናይ ኣቦታትና ምስላ ኣብዘ የድልየካ ቦታ እንድሕርኬትካ ዘየድልየካ ሽግር ከጋጥመካ ከም ዝኽእል ካብዛ ነበረያ ነበረ ንምሃር።
1: ግርም ድሞይ ዳ ድሞይ ሪኢኹማ ዶ ተኸታቲልኩማ ዶ ኣዋ ሪኢኹሞም ዶ ቶማዛብ እንደይ ስስዑ። ስለዚ ኩሉ ግዜ ከምቲ ዝብለኩም እቶን እድጉ እኮ ኣብ ደይ ቦታ እነ ንከይደ ኣብ መወዳእታ ከዓኒ ኣይትሓፍር ኣይትሓኑ ክታ ጎጃፍ ዓድጊ እንታይ ኢላ ነታዒሉ ኢሉ ወረደኒ ዕሎ ነስነተይ ንእሽተይ ዘየልዓል ኩሉ ጣት ፍርንጣት ዝተረፈልዕሉ ጉያ ዒሉ ከዓ ክትጎይ እስኩምካ ልክዕ ከም ኣንዲኹም ትጎዩ ንዓይ ተቕድምን ኢኹም ሓቀ እዚያ ንዓኹ እዚያ ንዓኹ ሕጂ ክነግረኩም መዛዘሚ ቅሒ ፅልሚ ናይ ናፅነት መሶብ ትስራሕ ትስራሕ ትስራሕ እሞ ሽዑ መዛዘሚ ቅሒ ፅልሚ ጌርካ ትሰፊያ ሕጂ ገለገለ ናይ ናፅነት ናይ መወዳእታ ማለት እዩ ዝመፅእ ዘሎ ሰሙን ግን ብዛዕባ ናይ ናፅነት ዘይኮነ ካልእ ብዛዕባ ትምህርትን ገለንገለን ክንመፅኢና ማለት እዩ። ሕጂ መዛዘሚ ቅሒ ፅልሚ ገለ ኣቦዋል ህፃናት ዝተገበረ ከዓኒ ዘር ናባኹምዞም ደቀይ ተምሃሩ እዩ።

Alfabet aşağı, alfabet aşağı.

ሕራይ ኣሕዋትኩም ሪኢኹሞም ዶ? ክነፍዑ መዓት እዮም። ናይ መን ደሞ ሲዶም ናትኩም ናይቶም ዓበይቲ ኣሕዋት ማለት እዩ። እቶም ንኣሽቱ ኣሕዋት ከዓኒ ከምኦም ኩኑ ሓቂ ንተኣማመን ከም ተቐዲመ ዝበልኩኹም። ስለዚ ሕጂ ታይስክረበ ዓፍየ ተራራራ ዓፍየ ተራራራ እግልንኡሽ ዋዕቢ

0: ፍሪ
1: ሰላም ቀቅዓዊት ሓውተይ ከመይ ኣለኺ? ከመይ ቀኒኺ? ምድረ ሰማይ ከመይ ኣሎ?
2: ቤታ ንፅቡቅ መምህር ብቻ ሓወይ፣ ምድረ ሰማይ ዳ እንታይ ክወፆ? ደበና ይዘርብ በርቂ መስ ይብል፣ ምልክት ኣዝመራ ዝናብ ይኻፊ፣ ድሮ ኣሓ ሓርየት ጨኒወን ክሳደን ንሰማያን ቃዕሪረን ንቅድሚት ገፀን ይስጉም ኣለዋ። ኣዝመራ ፍሉዩ ለብዘበን ፍሉዩ።
1: ቃቃዊት ሓብተ ክረምቲ እንታይ ክወፁ ዕዉት ይደሉ? ሙሉእ ሓጎስ ይኹነልና፣ ግን ደቅና ብፍላይ ከዓ ንጓሶት ክገብርዎ ዝግብኦም እስከ ገለ ንበሎም። ምክንያቱ ኣብ ክራማት እንታይ ክገብሩ ከም ዘለዎም እስከ ንዛርብ።
2: መምህር ብጫ ማዕረይ እሞ እቲ ክኸውን ዝኽእል

0: ንዓኻ ግርም ገይሩ ተረዲኡካ ኣሎ እሞ ባዕልኻ ንዶ ትርኩሕ ትርኩሕ ትርኩሕ ኣብሎ።
1: እንታይ ይመስለኪ ቃቃዊት ሓውተ እዩ? ጓሶት ኣብ ግዜ ሓጋይ ይኹን ክራማት ጥሪቶም ሒዞ ኣብ ጎቦታት ቁርባት

0: ጋሻ ውሕጅ መፅኡ መልሓስ ይመፅ እሞ ጥሪትካን ዓኻን ለኻኺሙ እኳ ስለ ዝኸይድ ኩላቶም ጓሶት ኣብ ግዜ ክራማት ኣብ በረኽቲ ቦታታት ክኾኑ ከም ዘለዎም ብፍላይ ከዓ ንኣሽቱ ቆልዑ እንድሕር ኮይኖም ደበና ምስ ሰረበ ካሃርም ማይ እንድሕር ደልዩ ቀልጢፎም ናብ ደንቢኦም ወይ ከዓ ናብ ጎዝኦም ክኸዱ ከም ዘለዎም ንምሕባር ዝኣክል እየ።
1: ልክ ኣለኻ ልክ እሱ እዩ ውሕስነት ህላወ ጓሶት ሓረስቶት ዝኾነ ማንም ሰብ እውን እንተኾነ ክገብሮ ዝግብኦ ኣገዳሲ ውዕሎ እዩ። መምህር ብጫሓወይ ከምዚ ንድሕር ጌርና ጥራኢና ምስቲ ባህሪ ክንነብር ንኽእል፣ ተዘይኮይኑ ፀገማት ከጋጥመና ኽእል እዩ።
0: ብዕላል ዕላል ዝመፀ ምዃኑ ግና ከዓ ኣገዳሲ ስለ ዝኾነ ክንተናኽፎ ግድን እዩ። ምክንያቱ ካባና ማለት ካባ ክቃቃዊ ደርሆ ካባይ መምህር ብጫ ብኾነ ብፍላይ ትሕቲ ዕድመ ዝፅበዮ ነገር ስለ ዘሎ ነዚ ህጡር ድኾነ ክራማት ዓመት መፀ ኣነ ብዛዕባ እዚኣ ትዝከረኒ። ብኸምኡ ዝሓለፈ ዓመት እውን ምሳኪ ዕሊልና ነርና።
1: ሓቂኻ ፅቡቅ ኣለኻ ግን ከዓ ናብራ ወዲ ሰብ ገፊሕ እንድዩ ምስ ብዝሒ ነገራት ማለት ደቂ ሰባት ብዙሕ ዋኒን ምስ ሓዞም እንታይ ይኮን መስለካ? እቲ ክኸውን ዝግብኦ ርስዕ የብሎ ሞ ሽዑ ባሃንደበት ዝኾነ ሓደጋ ክመፅእ ይኽእል። እንታይ መስለካ ከምዛ ዝበልካያ ትኾነ ሰብ ሕደግዶ ኣብ በሪኽ ቦታታት ኮንካ ካብ ውሕጅ ክትከላኸል ኣብ ክረምቲ ይኹን ኣብ ሓጋይ ትኽዶኖ ክዳን እውን ምፍላጥ የድሊ እዩ። ምኽንያቱ እንታይ መስለካ መምህር ብጫ ማዕረይ፣ ናይ ሓጋይ ኣብ ክረምቲ ተተኸዲንካዮ ናይ ክረምቲ ኣብ ሓጋይ እንተተኸዲንካዮ ዘይከውን እዩ። ብፍላይ ኣብ ክራማት ርጉድኩድ ዝበለ ደራሪብካ እዩ ድኽየድ እምበር ሕማም ከጥቃዓካ ኽእል እዩ።
0: ልክ ኣለኺ ቃቃዊት ሓውተይ፣ ናይ ሓጋይን ናይ ክረምትን ክዳውንቲ ድሕር ደይፈላለኻ ዮ ዋ ኣእምራኻ ፀቡቅ ጌርካ ተስርሐ የለኻን ማለት እዩ። ብፍላይ ኣነ ሓንሳ እሲ ብሽክለታ ሒዞም ዝኸዱ መንእሰያት ይርኢ ረቃቅ ማልያ ተኸዲኖም መዓት ቁርን ንፋስን ከሎ ብሽክለታ ክዝውሩ ርኢ ከም ገለለ ከዓ ሕክምና እንተኸይደ ከዓ ኑሞንያ ሒዝዎም ከዓኒ ኣብቲ ሕክምና ከዓ ክፅበዩ ትሪኦም። ስለዚ ክዳና ኣብ ሓጋይን ክረምትን ንገብሮ ክፈላለ ይግባእ ከምዚ ድበልክዮም። እሞ ቃቃዊተይ ሎም መዓልቲ ዘዕለልናየ ዕላል ምዝ ህጡር ክራማት ፅቡቅ እንድዩ ኣነ ግን ቆፀራ ኣላሃኒ ቻውቻው።
1: ሕራይ መምህር ብጫ ማዕረይ ጥዕና ሃብካ ኣብ ርክብና ተሌፎን ከዓ ይትሕማቅ ደውለለይ።
0: ፀገም የለን ቻውቻውቻው።
2: ኣብ ንጉስ መደብ ዓፍየት ዝፀንሐት መልእኽቲ ዝበለት ድራማ ንበላ ወይ ከዓ መልእኽቲ ንበላ ትላይ ኩም ትብልዋ ትኽእሉ ይኹም። ብፍላይ ከዓ ጓሶት እንዳተምሃርኩም ጥሪት ጓሶ እዩ ኮታ ኣብ በረኻ ዘለኹም ብዝሕ ጂ ክራማት ትመፅ ኩሉ ግዜ ዓመት ኣብ ግዜ ክራማት ክንጥንቀቅ ከም ዘለና እንዴ ድዛረብ። ምክንያቱ ኣብ ሩባታት ክትኮኑ የብልኩም እዞም ደቀይ ዋላ ኣብ ገማግም ሩባ ንቕመጥ ሰባት እንድሕር ኣለና። ኣብ ከባቢ ኸረን ክኸውን ይኽእል፣ ኣብ ከባቢ ኣፍ ዓበት ክኸውን ይኽእል፣ ኮታ ብኤርትራ ማለት እዩ። ኣብ ሩባ ኾንካ ማይ ድብንብን እንዳበለ በርቂ መስመስ እንዳበለ ጠጠው ኣይበሃልን እዩ። ጋሻ ውሑሽ ካብ ካልእ ዝሃረመ መፅኡ ለኻኺሙና ክኸይድ ስለ ዝኽእል ዳጎያኻ ገዛኻ መእታዊ እዩ። ካልእ ብዝጋጣሚ እዚ ክነግረኩም በጃኹም ኢለኩም ኣብ ዒላታት ኣይትኺዱ በዝጋጣሚ እዚ ድሓና ይነግረኩም እ ግን ሓደ ቆልዓ ፀገም ዘጋጠሞ ሰሚዐ ኣሎ። ስለዚ በጃኹም ዒላ ኣብ ዒላ ዘለዎ ኣይትኸይዱ። እንድሕር ደሸግር ዒላ ኮይኑ ከዓ ንዓበይቲ ንጎሩ እቲ ዒላ ክድፈን ኣለዎ። ደይንጥቀመሉ ዒላ ተኮይኑ ኣብ ጀርዲን ዘይብሉ ቦታ እንድሕር ኮይኑ ንጎሩ ኣብኡ ተሓቢእኩም ኣይትኸይዱ ሸተት ኢልኩም ድሕር ኣትኹም ክትወፅኢ ትኽእሎም ካብኡ። ከምዚ ፀገማት የጋጥም ስለ ዘሎ እዞም ደቀይ ናብ ዒላ እንታይ ትገብሩ ይኽእሉ? ናብ ዲጋ ደኺድ የብልኩም። ኣብ ዲጋ ምኻድ ከይዓበኻ ጊጋ እዞም ደቀይ ኣብኡ ጭቃ ኣሎ ሞርጊ ብፍላይ ኣለኹም ቆልዑ ካብ ላዕሊ ዘልልኩም ናብኡ ታዕቱ ሽዑ ጭቃ ሕዘካ ሞርጊ ሕዘካ መን ኣውፃእካ ትጠፍእ መን ኣት የውፃእካ። እዞም ደቀይ ሓደራኹም

ኣብዲ ጋታት ንዋርድያ ኣሽክልኩ ክኸዱ ኣለኹም። እቶም ዋርድያ ዕብይ ድበሉ ንድሕር ኮይኖም ክድቅስ ይኽእሉ እዮም። በቲ ሽክዕኹም ተኣትዉ ተኾንኩም ኣብኣታ ትረኽብዋ ፀገም እዩ። ስለዚ ሓደራኹም ኣብዲ ጋይ ትኽዱ። እታ መልእኽቲ ከዓኒ ንከምዚታት ዝተኣሳሰር እንዲ ዞም ደቀይ ማይ ካሃርም ድብን ምንተይ ኢሉ ከዓ እንዳጎየካ ገዛካ መጥታው ሕራይ ዞም ደቀይ ሽኮራት በቲ ዘቕረብናልኩም መደባት ተሓዊስኩም ገለ ከዓኒ ቀሲምኩም ክትኮኑ ተስፋ ንገብር። ንስድራኹም ኣኽብሩ ዞም ደቀይ ተማዕዘዙ። ብፍላይ ከምዛ ዝብለኩም ዘለኹ ሕጂ መርመራታት ስለ ዝኾነ ሰጥ ኢልኩም መፅሓፍኩም ሕቁፍ ኣቢልኩም ኣዋዕሉ። ዳሕራይ ኣብ ክላስ ምሳእትኹም ኣይትርበሽን ኢኹም እንተ ፅኒዕኻ ኣይትርበሽን ኢኻ ካካካካካ ትወረቀ ተቐዲምካ ህብ እንተ ደ የፅኒዕኻ ኸ ትርበሽ ሓኸፍ ሓኸፍ ሓኸፍ በዚ ትርኢ በዚ ትርኢ እንታይ ገደሸካ ኣፅሉ እዛ ህያብ እዚኣ ንዓኹ እንዳሃብኩ እታ ተዋህበትና መደብ እታ ውሽነቕ መደብ ተዋህበትና ኣብዚኣ ተወዲኣላ። ግን ከዓ ይተወድአትን ዝመፅእ ዘሎ ቀዳም ከዓ ብኻልእ መደብ ክንመፀኩም ስለ ዝኾና ስጋዕ ሽዑኡ ከይሸረፈ ከየጉደለ ብሓንሳ የፅንሓና። ዞም ደቀይ ይዕብኹም ኣብ ልቡኹም ሕድረት ኩሉ ዝበልኩኹም ኣሜን ከዓ በሉ ኣሜን ደልኩም ቻው ቻው ቻው ቻው ቻው ቻው ኣነ ከኣፋነወኩም ዝመፅእ ዘሎ ቀዳም ብፍሉይ መደብ ክንመፀኩም ኢና።

0: ወግዒ መምህር ኣለና። ናብቲ ቦታ እውን ሒዝናኩም ኢና ክንጓዓዝ። ካብ ማእከል ናብ ከተማ ባረንቱ ክንሕንበብ። ብብዙሕ እትፍለጥ ከተማ ባረንቱ ብዙሕ ወግዕታት ከም ዝርከባ ፍሉጥ እዩ። ሳንታና መንባርን መምህርናን እዩ ክኸውን። ምስ ተመክሮ ህንዳዊት መምህር ሱሬካ መምህር ሱሬካ ቲታንፐርግ ካብ ሃገረ ርሑቕ ምብራቕ ሃገረ ህንዲ ተበጊሳ ኣብዛ ከተማ ትምህር፣ ኣብዛ ከተማ እውን ትነብር። ኣብዛ ከተማ ዲፕሎማት ኣይኮነትን፣ ሰራሕተኛ ውድብ ሕቡራት ወይ ዘይመንግስታዊ ትካላት እውን ኣይኮነትን። እንታይ ደኣ ብሞያኣ እትነብር መምህር እያ። ካብ 2003 ዓመተ ምህረት ኣትሒዝያ ምስ ስድርኣ ንህዝቢ ተኸባቢ መሲላ ንኩነታት ኣየር ናይታ ከተማ ርዒማ ትነብር ዘላ።
1: ሱሬካ ቲታንበርግ ይበሃል። ሂንዳዊ 2003 ኣብ ኤርትራ መፅየ ወሪ 11 ሽ ወሪ 12 ካ መደብ ናትና ኣብ በረንቱ ኢሎም ሽ ኣብ በረንቱ ወሪ 12 ኣትየ ኣብዚ ኮንካ ትግሪና ዋል ሓንቲ ፈለጥና ዋል ሓንቲ ኣብ ኣስመራ ንሽተ ፈቲና ጉድ ሞርኒንግ ዋት ኢዝ ጉድ ሞርኒንግ ኢልና ከመይ ሃዲርካ ከመይ ሃዲርኪ ከመይ ሃዲርኩም ሲንግለር ፕሉራል ኩሉ ስለዚ ኣሎ ዋል ሓንቲ ሂዝና ከመይ ሃዲርና ከመይ ሃዲርካ ከመይ ሃዲርኪ ካኪ ከማን ዲፍረንስ ኣሎ ኣይፈለጥና ነርና ከምዚ ጀሚርና መጀመርታ ከመይ ሃዲርካ ፈርስት ወርድ ማለት እዩ። ዳህራይ ካብ በረንቱ በረንቱ ምሽ ኣቴና ዋልሓንቲ ዋልሓንቲ ትግሪና ትይበሃል ኣይፈለጥናን ሽ ኮንካ ብዙት ሰኩም ነይሩ መጀመርታ ምስ ሰብ የልል ምስ ሰብ ይሃትት እዚ እንታይ እዚ እንታይ ሽ ሓንቲ ትራዝ ህዜ ሽ ኣብኡ ናይ ኩትሪ መጀመርታ ብኩትሪ ሓደ 2 4 ኩትሪ ኩሉ ፅሒፍና ሽ ዳህራይ ማልቲ ሶኒ ሶሉስ ሮቦ እዝያ ማለት እዩ። ዳህራይ ናይ ኩዳር ኣዝቤዛ ኮሚደሬ እንታይ ሽጉርቲ እዝያ ኩሉ ፃዕዳ ሽጉርቲ ከውሎ ጎበርበሬ እዝያ ኩሉ ከምዚ ገርና በባሃደ በባሃደ ንሽተ ንሽተ ንሽተ ጀሚርና ሽ ተምሃሮ ከማን ሓጊዞም እዚ እንታይ ዋት ኢዝ ዲስ ዋት ኢዝ ዲስ ተሪለ ንሶም ሽ መምህራን ከማ ናብ ትምህርቲ ከምዚ ጌርና ንሽተ ንሽተ ንሽተ ንሽተ ውሲክና ማለት እዩ።
0: መምህር ሱሬካ ናብዚ ቦታ ክትመፅእ ንከላ ንሓንቲ ካብ ቋንቋታት ኤርትራ እውን ትፈልጥ ኣይነበረትን። ብዛዕባ ሜላ ናብራ እውን ዝኾነ ሓበሬታ ኣይነበራን። ክትምህር ግን ከዓ ክትምሃር ምዃና እምነት ነበራ። መምህር እናተምሃረ ቀጻሊ ብተመክሮ ዝዓቢ ሞያተኛ ስለ ዝኾነ
1: ዋል ሓንቲ ፈለጥና ኣብ ኣስመራ ሜሽ መደብ በረንቱ ኢሎም ናይ ኣብዚ መዲቦም ሽ ዋል ሓንቲ ፈለጥና ምስ ሰብ ኣብኡ ዘሎ ኣስመራ ሰብ ምስም ሃቲትና ኣበይ ኣሎ በረንቱ ከመይ ኣሎ በረንቱ በረንቱ ዲኪ ኢሎም ሄጂ ፈርየ እንታይ እዚ እንታይ ከመይ ዓይነት ቦታ ባሎም ኣስመራ ሰብ ከማን ፅቡቅ ገይሮም ኣይፈለጠን ናይ ገሽበርካ ንሶም ከማን ሽ ፈርየ እንታይ እዚያ እንታይ እዚያ ህማ ቦታ ድዩ ከመይ ኣሎ ከመይ ኣሎ ኢለ ምስ ሰብ ኩሉ ሓቲተ ተዛሪበ ኖኖኖኖ በረንቱ ድዮ በረንቱ ድዩ ኢሎም ሽዋ ከበብዚ መለስ ዶ ሂንዲ ከመይ ይገብር ኢለ ሽ መለስ ደልየ ኣብ ሂንዲ ደው ኢለ ኣብ ስድራ ከምዚ ከምዚ ኢሎም ሰብ ገለ ዛረብ ኣሎ ፈርየ ኢለ ኖኖኖ ኣጆሂ ኣይትምፂ ዘኒያ ውጥረ ኣነ መፀከ ኢለ ሰብኣየ ሶምሶም ቲታንበርግ ይበሃል ኣነ ባለ መፀከ ንሰኪያ ውጥረ ዘኒ ሓረ ኢለ ሽ መጀመርታ ከይድኪ ርዮ ቦታ ኢለኒ ሽ መፅ ኣብዚ ቦታ ርየ ፅቡ ኣሎ ወሪ 12 መሻቴና ኩሪ ዝሁል ነይሩ ሰብ ኩሉ ፅቡ ነይሮም ሽ ኣቴና ኣብ ሓደ ወና ገዛ ንሳ ሪሲቭ ገይራ ምግቢ ሰሪያ ኣብያት ያምስያ ባላ ባፍና ምግቢ ሄጂ ዋ እዚያ ሰብ ኣብዚ ቶም ኣሎ ከመይ ሞ እዚያ ከምዚ ተዛሪቦም ኢለ ሽ ሓሰብ ናተ ከይረ ከስ ኢለ ኖኖ ኣብዚ ሓይሽ ንሽተ ይገብር ሞ ሰለስተ ወርሒ ክንሪ ኢና ኢለ መጀመርታ። ዳሃራይ ሰብኣይ መፅኡ፣ ዳሃራይ ሰለስተ ወርሒ ሓሊፉ ዓመት ሓሊፉ፣ ዳሃራይ ክልተ ዓመት፣ ሰለስተ ዓመት፣ ኣርባዕተ ዓመት፣ ከምዚ ገርና 23 ዓመት ከመይ ሓሊፉ ወል ሓንቲ ፈለጥና። ከምቲ ፋሚሊ ማለት እዩ ምስ ስድራና ኣለና ኣብዚ ወል ሓንቲ ፈለጥና። 23 ዓመት ኖርማል ምስ ጎረቤት፣ ምስ ሰብ፣ ምስ ተማሃሮ፣ ምስ መምህራን፣ ምስ ዳይረክተር ኩሎም ከምቲ ፋሚሊ ኣለና ኣብዚ።
0: ጋሻ ዓሻ እዩ። ቃላትን ሓረጋትን ንምልምማድ ጉርህን ተባዕን ስጉምቲ የድሊ እዩ። ቋንቋ መበሃሃሊ እዩ። ብዘይ ምብህሃል ጽቡቕ ዝምድና ክህልወካ ዝከኣል ኣይኮነን። ቋንቋ ዲኣ ዝኾነ ህንዲ ዝኽእል ወይ ዝመልኽ እውን ኣብዛ ኸተማ ኣይረኸበትን። ናብቲ ባሕሪ ህዝቢ ክትሕምብስ ናብ ባህሊ ተጸንቢራ ግዜ እውን ኣይወሰደትን። ብድሆታት ኣይነበራን ግን ክበሃል ኣይከኣልን። እንታይ ኮነ ይጋጥማ ነበረ?
1: እዚኣ መጀመርታ ኮንካ ብዙት ሰገም ነይሩ ንሕና እንግሊሽ ትራይ ፈለጥና ተምሃሮካ ሙሉእ እንግሊሽ ድሕር ተዛሪብና ንሶም ዋል ሓንቲ ይፈለጥ ነይሮ። ኣብ ክላስ ከማ ንሶም ይዛረብ ገለ ይርብሽ ዋል ሓንቲ ከመይ ይዛረብ ኢለ ሹ ሓደ ተማሪት ነይራ ንፈት ነይራ ኣብ ክላስ ኩናማ በኪታት ይብሃል ንሳ ሓጊዛናይ ንሳ ሙሉእ ክላስ ኮንትሮል ይገብር ባላ ተስ ኣታ ትንበሉ ቲቸር ዛረባላ ስማ ይብል ነይራ። ሕጂ ሚሳይ ንሳ ድሕርቶቶ ቢላ ኣነ መሃር ነይረ ሹ ተማሃሮ ከማንትም ይሰመና። ሕጂ ከሲለ ሹ ዋታር ደሴን ዋትስ ዲስ ኢለ ከሲለ ሂዜ ኩሉ መጀመርታ ብዙ በእንግሊሽ ከማ ንሶም ፀገም ንእንግሊሽ ኣሎ ኣነ ፀገም ናይ ትግሪኒ ኣሎ ንሶም ፀገም ብዙ ኣሎ ምስ ፕሮናውንስ ኣነ ናቴ ኣይ ሚ ማይን ዮር ዮርስ እዚ ኩሉ ፀገም ንሶም ነይሮም ምሶም ኣነካ ማይ ድሕሪ ኢሎም ዮር ትብልናይ ኣያም ሲክ ድሕሪ ኢሎም ዮር ሲክ ትብል ሕጂ ኣያም ሲክ ዮር ሲክ ኣይኮነን ኣያም ሲክ ቲቸር ዮር ሲክ ይብል ነይሮም ቲቸር ዮር ኣብሰንት ይብል ነይሮም። ሕጂ እዚኣ ዮር እንታይ ኢለ ሹ ምስ ዳይረክተር ምስ መምህራን ሓቲተ ዋትስ ዲስ ሹ ኒሶም ዮር ማለት ኣኔ ማለት እዩ ኣኔ ኣያም ሲክ ሹ ከምዚ ጌርና ሂዝና ንሽተ ንሽተ ሂዜ ኦኬ ዮር ሲክ ማለት ኣያም ሲክ ማለት እዩ ዩር ኣብሰንት ማለት ኣያም ኣብሰንት ማለት እዩ። ሕጂ ከምዚ ጌርና ሹ ከስ በከስ ሂዜ ኩሉ ዳህራይ ድሃን ኮይና ግን መጀመርታ ብጣዕሚ ፀገም ነይሩ ናይ ኮንካ። ኣብ ኩሉ ተኪምና ኣብ ኩሉ ፅቡቅ ኮይኑ ሕጂ ዛረባ ናይ ትግሪንያ ሲ ትግሪንያ ታ ኮንካ ባሉ ቶም ኣሎ ሕጂ ልከ ትራንስሌሽን ኣብ እንግሊሽ ኣይምፅን እዩ ኣብ እንግሊሽ ኣይምፅን እዩ ግን ናቱ እቲ ኣካላት ምሻ ኣሎ ብዙ ናቶም ትርጉም ሲ ብዙ ኣሎ። ሕጂ ኣብ ትግሪንያ መርሃባ ትብል መርሃባ ማለት ኣብ እንግሊሽ ዌልካም ግን እዚኣ መርሃባ ኣብ ኸሎ ኣይኮነን ናቱ ትርጉም ሲ ገፊ ኣሎ። ሕጂ ቶም ኮንካ እዚኣ ሹ ካላይ ወርድ ከማን እዚ እንታይ ነግደም ትባል ንስኩም ሕጂ በእንግሊሽ የለን ነግደም በሎ ትብል በእንግሊሽ የለን እዚያ በእንግሊሽ እንታይ ትብል ሰብ ኣነካ ኖ በእንግሊሽ የለን እዚያ በቲግሪንያ ትራይ ቶም እዚያ ወርድ ሕጂ እዚያ ምሽ ለሚድና ኣብ ሂንዲ ከማ ድሕር ከይድና ገለ ድሕር በላሎ ነግደም ትብል ነና ሶም እንታይ ኮንኩም ትብል ሕጂ ከምዚ ለሚድና እዚያ ሲ መርሃባ ድሕር ኢልና መርሃባ ሹ ነግደም ድሕር ኢልና ሽ ኣብ ሂንዲ ከማ ንሶም ከማን መሃር ኣሎ ሕጂ ትግሪንያ ንሕና ሰለስተ ጥቅም ኣላናው

0: చేయొచ్చు, బాల్కోనామా కమానాలో, నారా కమానాలో, కుల్లు సెలజియాలో, గిన్ టిగ్రీని అకుల్ ఫెలితో అబ్జి తమారో కుల్లు ఫెలితో మిజి కామన్ లాంగ్వేజ్ అలో అబ్జియా సెలజి కునామా కమా నిష్టే నిష్టే మేదో కంబే మేదోక అన్నమేసో గెల గెల ఈ జారో మిసోమ్ కమాన్ షో తమహారో కమాని హగస్ ఓ ఈ నార కమాన్ అల్లో షో మిసోమ్ కేఫ్ హలాల్ ఓ సవాల్ ఖైర్ సవాల్ నూర్ ధేరిల్ నా మిసోమ్ కమాన్ దే ఆర్ హ్యాపీ మాలతి ఎజి మిసోమ్ యల్ అప్ క్లాస్ కా బట్టిగిరిని అనిష్టే నిష్టే హగ్గజ్ నే ఎగ్జాంపుల్స్ గెలే ఊసట్ హెజ్జి కలీలి కోన్ హెజ్జి తమారో ఇట్స్ వెరీ ఈజీ
1: መምህር ሱሬካ ኣብታ ብሄራዊ ሕብርታትን ብዙሕነትን እትሓቁፍ ከተማ ባረንቱ ብገንዘብ ተኸፊልካ ዘይርከብ ብዙሕ ጸጋታት ከም ዝረኸበት እያ ትሕብር። ንሱ ድማ ፍቕሪ ሰብ እዩ። ንህዝቢ ተቐማጢ ባረንቱ እውን ብፍቕሪ እያ ትገልጾ። ካብ ፍቕሪ ዝተበገሰ ድማ ኣብ ኩሉ ማሕበራዊ ጉዳያት ምስ ህዝቢ ባረንቱ ተኻፊላ እያ። 23 ዓመታት ከም ሓንቲ መዓልቲ ሓሊፋ እናበለት ድማ ትገልጽ። መርሓባ ዝብል ጥዑም ቃል መውፃእ ኣፋ ብምግባር ድማ ብፍቕሪ ትነብር።
0: ብጣዕሚ ፅቡቅ ኣብዚ ትምከት ወይ ሓዘን ወይ ምራ ወይ ግራጁዌሽን እዚ ዝኾነ ኣብ ከባቢ ድሕር ኣሎ ንሶም ድሕር ተዛሪቦም ድሕር ፈለጥና ባልና ይኸይድ ሕጂ ሓዘን ኣሎ ፈለጥና እናትኩም ባህሊ ኣብ ሓዘን ግዜ ይኸይድ ምሶም ይኣልል ይመፅእ ሽዑ ይኸይድ ንሕና ከማን ምሶም ኮፍ ብል ይኣልል እንታይ ኮይኑ ሰለምንታይ ከመይ እዝያ ኣጆኹም ፀገመለን እዚ ናይ ኣምላክ እዩ ገለገለ ይዛረብ ይመፅእ ወላ እዚ ትምከት ትምከት ግዜ ካ እዚ እንታይ ጋት ሳልስቲ ይኣድም ንሶም ትማሊ ትማሊ ከይድና እዋነን ሶምሶም ሕጂ ኣብኡ ከይድ ጋት ገለ ይበለ ምሶም ሽ ልልልልልል ትብል ደርበሊና ሹ ትምከት ኩሉ ስገብ ትምከት ይኸይድ ሽ ፈስት በርዝደ ኣሎ ናይቲ ኣኮላ ፈስት በርዝደ ከማን ይኣድም ይኸይድ ዳህራይ ምራካ ሙሉ ከብ ሚጀመርታ ከብ ሚጀመርታ ስዋ ገለ ሰንክት ቲያ ሁሩድ ናቱ ሰብ ይመፅእ ሚዚካ ይገብር ይሳሰይት ኩሉ ኩሉ ስዋ ከመይ ይሰርፍ ለትና ሽ እንጀራ ቢሁነ እንጀራ ሽ ሲጋ ድሕር ሓሪዶም እዚያ ላም ገለ ድሕር ሓሪዶም ቴል ሚሶም ንሕና ከማን ኮፍ ይብል ሲጋ መትር ፅቢ ይሰርዕ ዋ ሰብ ናይ ጋት ናይ ስልሲ ገለ ንሕና ከማኒ ሃገዘብመራ ህዝቢ ሲ ከምቲያ ፋሚሊ ኣሎ ወላ ባልኩናማ ድሕር ኣዲሞም ይኸይድ ናራ ትግሪንያ ምስ ኩሉ ኩሉ ባህሊ ይፈለጥና ሂጂ
1: መምህር ፍቕሪ እዩ ዝምግብ ፍቕሪ እንተሎ ኩሉ ስለ ዘይስኣን እቲ ዝዓበየ ፍቕሪ መምህር ልክስ ፍልጠት እዩ ሰብ ስለ ዝሃንፅን ናብ ብርሃን ፍልጠት ስለ ዝፅምብርን እዩ መምህርና ዓብ ሞያ እዩ ዝያዳ ክብሪ ይረክብ መምህር ምንጪ ፍልጠት ኮስኳሲ ሰራውር ንቕሓትን ካልእን እናተባህለ ዝግለጸሉ እውን ብዘይ ምኽንያት ኣይኮነን መምህር ሱሬካ እውን ኣብዚ 23 ዓመት ፃንሖታ ዘፍረየቶም ተምሃሮ ፍሬኦም ክትርኢ በቂሓ እያ
0: እትዮ ሚሳይ ኮፊሉት ያ ውዲ ኣነ ከምዚ ርአ መን እዚያ ውዲ ኢለ ኣይፈለጥኩን ኢለ ትም ነረ ሰላም ሰላም ኢለ ትም ነረ ኮፍ ኢለ ቲቸር ዘክርክኒ ኢሉ ዋ መነ ካ ኒሰካ ኢለ ኣነ ፀናቲ ይበሃል ተማሃረ ነረ ከዶም ሕጂ መምህር ኮይኑ ኢሉ ሽ ኣነ ሰንቢደ ተስተስ ስከ ተስ ኢለ ኖሚ ኮይኑ ሕጂ ንሱ ከዶም ንሽተ ነይሩ ኦ ማይ ጋድ ሕጂ ንሰካ መምህር ኮይንካ ኣብዚ ኢልኒ ተሓጊዘ ዳሃራይ ከስ ኢሎም ኩሉ ሕጂ ዘሎ ኩሉ መምህራን ተማሃረ ነይሮም ከዶም ሕጂ ኣብ ስታፍሩም ከማን ከመይ ኣለና ከምቲያ መምህርን ተማሃሮ ኣይኮነን ሕጂ ከምቲያ ማደርን ደከና ማለት እዩ ሕጂ ንሶም ኩሉ ማማ ማማ ትብል ኣነ ከማን ወደ ጓለ ትብል ሽ ኣብ ስታፍሩም ከማን እቲ ኣትሞስፌር ናይቲ ገዛ ኣሎ
2: ካብ ተምሃራይ ክሳብ ሕጂ ብሓሳብ ኣለና ማለት እዩ ሕጂ ዝያዳ ኣብቲ ተምሃራይ ከለኹ ክገልፃ እንድሕር ኮይነ ቅልጢፍ ኢላ ካብቲ ቀንዲ ፅባቅያ ማለት ኣብቲ ማሕበራዊ ኩነታት ቅልጢፋ ምስ ተምሃራይን ምስ መምሃራይን ሰጢማ ልክዕ ኣብ ስራሕሲ ካብቲ ዝበለፀ ድረኣየና ንበረ ንዕና ኣብ ክላስ ሓደ እቲ ኣዘናጋዒ ክላስ ወይ ኣዘናጋዒ ዓይነት ስታይል ኣመሃራ ክትጥቀም ከላ ነቶም ፈለማያት መልኮም ነበረት ነቶም ናይ ትግርኛ ቋንቋ ሳሕት እውን ናይ ኩናማ ሓደ ሓደ ከዓ ካብ ናይ ምስ ዓረብ ድተሓዝ መፅ ኣብ ክላስ ሰብሓልኬር ገለመለ እናበለት ንዕኡ ክጅምሮ ዝጀመረት በቲ ሓደ ዘናጋዓቲ ክላሳ ልክዕ ብኡ ኣገባብ ክትምህረና ከለካ ሕጂ ከም ናይ ቋንቋ ወይ ናይ እንግሊሽ መምህር ስለ ዝነበረት እስቲሉ ናይ እንግሊሽ ዘላ ክትምህር ከላ ኣብቲ ክላስ ነተን ገለገለ ወርዱስ ብትግርኛ ትርጉምካ ናይ ምምሃር ልምዲ ነይርዋ ሕጂ ዋላ ብፅይፍ ዝበለት ናህጃ ኣይምፃእ እሱ ቁሩብ በቲ ክላስ እዩ ዘናግዖ ካልእ ዝተፈላለየ ከዓ ጎኒ ጎኒ ከም ተምሃሮ ዋላ ሕጂ ስቲል መምህር ከለኹም ትገብረላ ገለ ፕሮጀክት ንተምሃሮ ትቦም ኣብ ናይ እንግሊሽ ኣሎ መግቢ ኣምፁ ካብ ገዛ ትብሎ ሞ ነቲ ሰራርሓ ምግቢ ናይ ትግርኛ ወይ ናይ ብሄራት በቲ ሶም ኣብ ክላስ ሒዞምላ ድመፁስ ንዕመሊ ካብ ገዛ ተዘውትሮ ከም ዝነበረት ንሪያ ነርና ማለት እዩ
3: ንሱሬካ ኸ ካብ 217 ተምሃሪ ታሽዓይ ክፍሊ ከለኹ ማለት እዩ ናብ 10 ሰገርናሎ ሳምር ከም ናይ ውድድር መደረ ማለት እዩ ከም ኣሰልጣኒተይ ኮይና ኣብ ናይ ዞባ ውድድር ንክሰርሕ ከም መምህረይ ተዋሂባትኒ ማለት እዩ እጂ መጀመርታ ቅድሚ ኣብ ክላስ ምርኣየኒ ሱሬካ ኣብ ትሬኒንግ እየ ድርአ ነይረ ማለት እዩ ሶ ኣብቲ ናይ ቋንቋ መጀመርታ ክርኢ ከለኹ በቲ ከም ኣደ ምዃና እቲ ናይ ኣደነት ፍቕሪ ለጊሳ ነቲ ኣብ ቋንቋ ዝነበረ ንምልከት ዝያዳ ትሕግዘኒ ነራ ማለት እዩ ኣብ ዝኾነ ማለት እዩ ኣብ ዝኾነ ኮምፕቲሽን ንሳ ሒዛትን ዝኣሰት ኮምፕቲሽን ከ ብሓቂ ተዓዊተ ወፅእ ነረ ማለት እዩ እዚ ሕጂ እንታይ ዘርእየኒ ነይሩ ኩሉ ግዜ ነቲ ኣነ ከምፅኦ ዝግባእ ናይ ቋንቋ ለውጡ ምስቲ ኣነ ናይ ቋንቋ ኣደ ሒዝዮ ዝነበሩ ቋንቋ ደ እናመሳሰለት ማለት እዩ ምክንያቱ ብሓፈሻ ንሳ ከምቲ ንነዊሕ ግዜ ኣብዚ ዓድና ስለ ዝሰርሐት ወላ እውን ድማ ሰዋስቡ ናይ ትግርኛ ተረዲኣ ስለ ዝነበረት ነቲ ቋንቋ እንግሊሽ ድማ ዝያዳ ምስኡ ተሓይዘ ክተረዳእና ትኽእል ነራ ማለት እዩ ስለዚ ስፔሻሊ ማለት እዩ ኣብ ናይ ላንጉጅ ለውጢ ዝያዳ ኣስተዋፅኦ ከም ዝገበረትለይ ይርዳአኒ ማለት እዩ ብድሕሪ እዚ እውን ኣብ ግሬድ 11 ማለት እዩ ከም ናይ እንግሊሽ መምህረይ ኮይና ምሄራትኒ ነራ ማለት እዩ ኣብዚ እውን ልክዕ ንማትሪክ ከስርሓኒ ዝኽእል ኣብ ፓራግራፍ ራይቲንግ ድዩ ብሓፈሻ ኣብ ግራመር እውን ንዓይ ጥራይ ዘይኮነ ብሙሉእ ናትሽዑ ዝነበረና 33 ዙርያ ክሳብ ሳዋ ሒዝኒያ ክንከይድ ንኽእል ዓቕምታት ወይ ድማ ሒዝኒያ ክንከይድ ዝግባአና ፍልጠት ኣቕሲማትና ማለት እዩ

0: መምህር ናብቲ ዝምህረሉ ደረጃ ወሪዱ ናብ ዝለዓለ ደረጃ ስለ ዝድይብ እዩ። ከምኡ ክንዲ ስለ ዝኾነ ርሕቀት ቦታ፣ ኩነታት ኣየርን ካልእን ኣብ ግምት ከየእተወ ናብ ስራሕ ይወፍር። ስርሑ ብዝግባእ ክትርጎም ብዘይ ዕረፍቲ ይሰርሕ። ካብ ከተማ ናብ ሓውስ ከተማ፣ ካብ ሓውስ ከተማ ናብ ምምሕዳር ከባቢ፣ ካብ ዓዲ ናብ ቁሸት ብምኻድ እውን ነቲ ሞያ ይሰርሓሉ። ኬንያ ውሽጢ ሃገር እውን ባሕርን ውቅያኖሱን ዘሊሎም ኣህጉር ቆሪፆም ሞያ መምህርና ዝቝፀሩ ውሕዳት ኣይኮኑን። መምህር ሱሬካ እውን ሓንቲ ካብኦም እያ።
1: እቲ ጎሊሑ ዝርአ መምህር ሱሬካ ከም ሓንቲ ናይ ደገ ናይ ኮንትራት መምህር ክንዲዚ ተገዲሳ ኣብቲ ተምሃሮ ወፍሪ ክትገብር እሳቶም ውን ከም ዜጋታት ገለገለቶም መብዛሕትኦም መምሃራን ኣብቲ ሕልና ናብቲ ሞያ ናይ ሞያ መምህርና ብዕምቀት ብግቡእ ክስታይ ዝገብሩ ኣዝያ ትምስጦም። እሳ እኳ ከም ኮንትራት እሞ ዘምፃእ ኮንትራታ ገይራ ጥራይ ሰሪሓ ክኸይድ ዘይበለሲ እቲ ዝበሃል ተወሳኽቲ ወይ ከዓ ሓገዝቲ ክፍልታት ወይ ከዓ ሓገዝቲ ዲፓርትመንታት ወይ ጁባታት ኣለዉ እዚ ብዙሓት ከም በዓል ላብረሪ፣ ከም በዓል ላብ፣ ከም በዓል ኣይሲቲ ዝኣምሰሉ ሕጂ ነዚ ዳርጋ ምስ ግዜ ስቑልካ እንዳደኸመ ብዙሕ ኣይጥቀምሉን። ሕጂ መምህር ስሬካ ኣብ ከምዚኢታት ክትነጥፍ ምስ ረኣይዋ እሞ ንሕና ከንታይ ኮይና ከም ዜጋታት እቲ መምህር ስሬካ ዘይንሰርሖ ተባሂሎም ከም ኣብነት ንስሬካ ወሲዶም ኣብዚ ንብሎ ዘለና ኣብዚ ሓገዝቲ ነገራት ንዓእምሮ ብምርኩስ ብምግባር ብዙሕ ክሰርሑ ዝፍትኑ መምሃራን ኣለዉ፣ ብፍላይ እቶም ገዳይ መምሃራን።
0: መምህር ብዘፍረዮም ተምሃሮ ብውፅኢቶምን ብዝበፅሕዎ ደረጃ እናተዓጎሰ ዝነብር ሰብ እዩ። ኣብ ቀጻሊ ዕቤትን ምዕባልን ከዓ ይነብር። ነዚ ሓቅታት እዚ ኣብ ባይታ እዩ ዝረኽቦ። ምስ ተምሃሮኦ ነበር ኣብ ሓደ መድረኽ ተራኺባ ጉዕዞ መምህርና ክትቅፅሎ እንከላ እውን ሓደ ካብ ተሓጎስ ዝፈጥረላ ኣጋጣሚ እዩ። መሳርሕታን ተምሃራኣን እውን ነዚ ድምፅታት እዚኦም ዘቃልሑ።
2: ከም ተምሃራይ ከም መምህርን ኮይነ ኣጋጣሚ ኣብ ክልቲኡ ገጻት ናይቲ ሂወሲ ኣርኪበላ የ ክብል ኽእል ሕጂ ከም ተምሃራይ ኮይነ ክሪያ እንዳሓርዳ ኮይነ ኣዝያ ንፍዕቲ መምህር ኣብነታዊት መምህር ኣላይት ወላ ከም መምህር ጥራሕ ዘይኮነስ ከም ወላዲት ወላ ትዕድማ እንዳሓርዳ ርእናያ ሲ ኣዝያ ብስልቲ መምህር እያ። ንኩሉ ክትኣሊ ትኽእል ብዓቕሊ ብተመክሮ ኩሉ ኣዝያ ብልፅቲ መምህር እያ ከም ተምሃራይ ኮይነ ክሪያ ከለኹ ማለት እዩ። ከም መምህር ከዓኒ ከም መምህር ኮይነ ከዓ ምስኣ ብዙሕ ዓመት ሰሪሐ ኣለኹ። ከም መምህር እውን ሕጂ ኣዝያ ነቲ መምህር ብዕድመ ብተመክሮ ስለ ትፈልጾ ብዙሕ ነገር ካብ ኣስ ተማሂርና ተመክሮ ቀሲምና ኣዝያ ብሓፂሩስ ንፍዕቲ መምህር እያ ክብል ይገልፅ ማለት እዩ። ሕጂ ብዝያዳ ኣነ ብዓይኒ ምንታይ ይሪኦ መስለካ እቲ ቋንቋስ ኩሉ ግዜ ከም መምሃሪ ወይ ከም ኣብ ክላስ መዘራርብ ጥራሕ ኣይኮነን ንባዕሉ ነቲ ስነእምሮ ናይ ተምሃራይ ክትርድኦ እንተኾንካ ኣረኣያ ናይቲ ሕብረተሰብ ክትርዳእ እንዳሕርዳእ ኮንካ እንደገና ወላ ንባዕላ ብቲ ስራሕ ተዋፊራ ነቲ ስራሕ ክትመልክኦ ነቲ ሕብረተሰብ ተዋሂዳ ክትከይድ እንዳሕርዳእ ኮይና ቋንቋ እዝዩ ኣገዳሲ እዩ። ሕጂ ከምኡ ስለ ዝኾነ እንደገና ናታ ፃዕርን ተባላሕነትን ከዓ ስለ ዝኾነ እያ ቀልጢፍ ኣብቲ ባህልን ቋንቋን ናይቲ ሕብረተሰብ ኣትያ ብዙሕ ለውጢ ገይራ ነቲ ቋንቋ ከዓኒ ነቲ ተምሃራይ ከም መእለይ ንዓኣም ኣብቲ ሕብረተሰብ ኣትያ ከም መዋሲኢ ተጠቂማትሉ ኣዝዩ ብሉፅ ሂወት ከም ተሕልፍ ከዓ እንኮላይ ንዓኣ እንኮላይ ኣብቲ ተምሃራይን ከዓኒ ኣብ ፅልዋ ገይሩላ ይብል ማለት እያ። ሕጂ ኣዝዩ ዝገርም እዩ። ሓደ ሕጂ ናታ ባህርያት እንታይ እዩ በቃ ኣብ ዝኾነ ነገር ኣይትጋየሽን እያ ወላ ሕጂ ንኣብነት ስኻ ባላ ብእንግሊሽ ከተዕላ ገለ እንዳፈተንካ ከለካ ኣብቲ መንጎ ዕላል ናትከኣት እያ እዛ ቃል እዚኣስ እንታይ ማለት እያ ኣብ ንውሰከፍ ትዛረቡ እንዳተምሃረት እያ ትከይድሳ መዓልታዊ ሕጂ ከምኡ እንዳገበረት ከዓኒ ኣዝዩ ብዙሕ ነገር ከሲባ ሕጂ ወላ ስሙ እንታ ዓዚብኩም ወላ ሓንቲ ነገር ኣይሽገርን እያ ሕጂ ኣብ ዝኾነ ዕላል ኣትያ ተሳቲፋ ወላ ካብዚ ቤት ትምህርቲ ወፃኦ ናብቲ ሕብረተሰብ እንዳክርዳ ከድካ ብዙሕ ነገር እያ ተሳተፈ ወላ ሓንቲ ፀገም የብላ
3: ተምሃርያስ ካብ ስሙ ክሳብ ስማ ባሕጉ ትሕዞም ሕጂ ምፅእ ብሰልና ብዚ ናይ ተምሃራይ ከለኹ ስእልስ ካብ ኮሌጅ ምፅእ ብሰልኩ ኣብ ክላስ ነብሲ ወከፍ ተምሃርኣ ስእሊ ትወስደልና ነይራ ሕጂ ምፅእ ምሰልና ብዚስ ክትጋጊከ ኣፅበ ምስ ግዜ ዋእተኒ ገለ መለ ናትን ምስ ተቕብል ምሰበልና ቲስእሊ ናይ ሽዑድ ነበረ ናትናስ ምስ ኣሎ ናይ ኩሎም ዝሓለፉ ዙራት ማለት እዩ ነብሲ ወገፍ ዓመት ሕጂ ምፅእ ምሰልካ መምህር ኮንካ ምትመፅኻ ቐልጢፍካ ምስኣ ትላለየ ኣብ ስራሕካ ተኣት ሕጂ ኣብ መምህርና ምስኣት ኮነ ካብኣ ድወሰድኳ ሓደ ተመክሮ እንታይ ኣብዛ

0: ትምህርቲ እዚኣ ብፍላይ ኣብዛ ሉታ ንብላ ዘለና ትግደድ ኢኻ ብዙሕ ቋንቋ ክትመልኽ ኣብ ሪያሊቲ እንድሕር መፅና ማለት እዩ። ሕጂ ወላ ሽሕ ግዜት ናይ ምምሃር ቋንቋ እንግሊሽ ይኹን እምበር ገለ ቋንቋ ከዓ ትጥቀም ኢኻ ተረድኦም ድሕር ደሊኻ ማለት እዩ። ሕጂ ልክዕ ንሳ ከማኣ ስለ ነበረት ንሕና ከ ኣዋ ካብ ሂንዲ መፅያ እዚ ኩሉ ቋንቋና እንዳመለኸቶስ ካኮይናኸ ንሕና ደይ ንመልኮ ኢልናና ከምኣ ነተን ቋንቋታት ንዕዕን ሒዘስ ኣብ ክላስ ከምታ እናተጥቀመላ ማለት እዩ። ፅቡቕ ነገሩ ከዓ ብሓደ ቤ ለበን ዝግሬ ንሰራሕ ኣለና ካልእ ኣብቲ ማሕበራዊ ኩነታት እውን ከምኡ ትቅፅላላ ኣተምሃሮ ሓልዮት ኣሎ ተላለያ ምስአን ኣላዕሊ ግዜ ክላስ ትመፅእ ከላ ሽፎን ጌራ ትመፅእ ዙርያ ጌራ ትመፅእ ናይ ኩናማ ናይ ብልን ከምኡ ክዳውንቲ ሕስካ ናይ ምምፃእ ተዋሂዳ ትትወታ ማለት እዩ። ሕጂ እዚ ትፅቡቕ ጎነታታ እዩ ማለት እዩ።
1: ከም መምህር ክሪኦ ከለኹውን ዝያዳ ኣብዚ ኮይነ ምስ ኣብ ሰርሓ ኩሉ ዳርጋ እዚ ዓመት ምሉ ማለት እዩ እቲ ኩሉ ነገር ሳ ተመሓላልፎ ናይ መምህር ጥራይ ኣይኮነ ኩሉ ኣለዎ ኣደነት ኣለዎ ወላ ክትግስፀካ ከለካ ከም ተምሃራይ ገለ መለ ኖ ግደፍ ከምዚ እኳ እዩ ገለ ክኢላ ክትእርመካ ከላ ሲ ዝያዳ ይስወጠካ ናታ ማለት እዩ። ኣብቲ ስታይ ተመፂና ከዓ ማዕሪና ማለት እዩ ኣብ ኩሉ ማሕበራዊ ጉዳያት ሓዘን ድዩ መርዓ ድዩ ምሳናያት ዝተሳተፍ ግብጃታት ኣብ ደኣመት ፋሲካ ክኸውን ከሎ ኩሉ ማለት እዩ ከከምቲ እቲ ፅምብል ዘልዮ ኣካዳድና እናተኸደነት ኣብ ናይ ዝኾነ ብሄር ከዓ እንታይ ትኸውን ምሳና ትሳተፍ ማለት እዩ።
2: ካብ ክብረታት ሕብረተሰብ ኤርትራ ብዙሕ ዝተምሃረት መምህር ሱሬካ ባህልን ምቕሉል ኣቀባብላ ህዝቢ ኤርትራ ብግቡእ ስለ ዝተረድአት ንከምኣ ዝኣመሰሉ ካብ ርሑቕ ሃገር ዝመፁ መምሃራን እውን ኣብነት ኮይና እያ።
3: ንሕና ሜሽ መፅና መጀመርታ 23 ዳሃራይ 27 26 11 ህንዲ መምህራን መፅኦም ንሶም ከማ ናብ ኣስመራ ፍርዮም በረንቱ በረንቱ ኢሎም ሽ ኣዊ እንታይ ገይሮም ዳሃራይ ሓደ መምህር ሱሬካ ትብሃል ዶብ ኢልኩም ሓትት ኢሎም ሕጂ ናተይ ሞባይል ቁፅሪ ሚስም ፀኒዮም ሽ ኣብዚ ዶብ ኢሎም እዚያ ሱሬካ ኣብዚ ንሕና በረንቱ ኢሎም መፅእ ኣላና ከመይ ኣሎ ሚፅትረ ሚፅትረ ንሕና ኣለና ኩሉ ሰብ ኣሎ ኣብዚ ፀገም ትብሃል ኣለን ሚፅ ኢልና ሽ መፅኦም ተሓጊሶም ኩሉ ጎረቤትና ዋና ቡን ገይሮም ንሕና ምግቢ ገለ ሬዲ ገርና ካብ ሳታዮ መፅኦም ካብ ኣውቶቡስ ከይድና ኣምፅኢና ብታክሲ ገርና ሽ ብሃንሶብ ኮፍ ኢሎም ተመሲና ተደሪድና ቡን ገለ ሰትዮም እንታይ እዚ እንታይ እዚ ኢሎም እዚ ከምዚ ባህል እየ ዚ ኢልና ሽ በካ ከስ ኢሎም ንሶም ከማን ኩሉ መምህራን ኣብዚ ዘሎ ሂንዲ መምህራን 15 ዓመትን ላሊትራይ ሰርዮም ክኢሎም ዝኮነ መምህር ብሓንቲ ዓመት ኣይመልስን ንሕና ስለዚ ነርና ኩሉም 15 ዓመትን ላሊትራይ 18 21 ከምዚ ሰርዮም ከይዶም ኩሎም

ደሞ ኣብሒዙ ፀላኢ ዘጥቀዐ ብኣራዊ ፀላኢ ርእሱኡ ተበልዐ ኣብ ሓዊ ተጠቢሱ ሃገሩ ዘጠጠዐ ደም ርሂፁ ምድሪ ቤታ ዘልምዐ

0: ዋርሳይ ሓያል ከም ፃፀ በሊሕ ከም መላፀ ብነጎዳ ድምፁ ዓለም ዝናወፀ
1: ሻዕባ ጀላብ ሕርየት ለሞት ሓራወቀትን ካሰውርቱ ኣሳሳ ዓዱ ሓራግ ንፍግሪ

ንመዝን ንረዝን ቈጭቈጭ ኣይበልናን ብዝስገር ሕሱም ኣየወናወነናን ዘይጽገብ ጥዑም ነናይዳ ንዂሉ ዓለም እንዳተመለሳ ነፍስና ይውሒስና ትነፍሰ ርኰሳ

ላይ ዘበልካዮ ማለት ኣብ ገርግሱ ዘበልካዮ ማለት ጅንታሓወያታ በዓል ስሬ ስለለለለለ ሓደይ ተበጊሳ ኣሕዋተ ሒዛቶ ንሕወ መሳኸይ በትሖ

ደጊምና ተጋጊምና ርሑስ በዓል ኩላትና ናይ መወዳእታ መፃወቲት

غشاد المراكم ما قد نشعر مرعبي.

0: ከም ኣካል ናይቲ ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ንምብሳሳን ሓሙሽተን ፅምብልና ፅነት ኤርትራ ንምድማቕ ኣብ መላእ ሃገር ዝተካየደ ሰፋሕቲ ንጥፈታት ብምኩንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ዝተደልወ ንጉዕዞ 100 ዓመታት ስፖርት ኤርትራ ዝድስስ ስእላዊ ኤግዚቢሽን ዞኒ 18 ግንቡ ሃገር ዝተካየደ ሰፋሕቲ ንጥፈታት ብምኩንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ዝተደልወ ንጉዕዞ 100 ዓመታት ስፖርት ኤርትራ ዝድስስ ስእላዊ ኤግዚቢሽን ዞኒ 18 ግንቦት ኣልማዛዊ እየቤሉ ታሪክ ስፖርት ኤርትራ ኣብ ትሕቲ ዝብል ቴማ ኣብ ከባቢ ምምሕዳር ዞባ ማእከል ንህዝቢ ክፉት ኮይኑ ቐኒዩ ኣብቲ ብሓለቓ ጠቕላል ስታፍ ሚኒስትሪ ምክልኻል ጀነራል ፊልጶስ ወልደ ዮሃንስ ዝተኸፍተ መደብ ሚኒስትሪ ህንፃ ኣቶ ኣብርሃ ስፋ ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ላዕለዎት ኣዘዝቲ ሚኒስትሪ ምክልኻልን ዕድመ ዝተገብረሎም ኣጋይሽን ካብ ውሽጥን ወፃን ዝመፁ ገዳይም ስፖርተኛታትን ህዝብን ኣብቲ ንኩሉ ክፉት ኮይኑ ዝቐረበ ስእላዊ ምርኢት ቀሪቦም ነቲ ብመልክዕ ኤግዚቢሽን ዝቐረበ ኣሳእል ስፖርተኛታት ኣብቲ ዓውዲ ብዝነጥፉ ዝነበሩን ገና እውን ኣብቲ ዓውዲ ዘለውን ሞያውያን መብርህ እናተዋህቦም ተዓዚቦምን ንዘቐረበ ታሪኻዊ ሓዘል ኣሳእል ድማ ኣድኒቖም እዞም ኣሳእል ካብ 1930 ክሳብ 2026 ኣብ ዝነበረ ግዜ ኣብ ዝተፈላለዩ ዓውድታት ስፖርት ማለት ኩዕሶ እግሪ፣ ቅድድም ብሽክለታ፣ ኩዕሶ ሰኪዔት፣ ኩዕሶ መርበብ፣ መኸተ ጉስጢ፣ ሰደቓ ቴንስ፣ ባይታ ቴንስ፣ ምሕምባስ፣ ምልዓል ክብደትን ቅርፂ ኣካላትን፣ ቅድድም መኪናን፣ ሞተር ብሽክለታን፣ ባድሚንተን፣ ኣትለቲክስ፣ ስፖርታዊ ንጥፈታት፣ ዞባታት፣ ቅነ ስፖርታዊ ውርድራት ሓይልታት ምክልኻል ኤርትራን ኣብ ግዜ ብረታዊ ቃልሲ ዝካየዱ ዝነበሩ ስፖርታዊ ውርድራትን ዘጠቃል ለ ኮይኑ ብክለባትን ብውልቅን ፀብለልኒ ዝበሉ ስፖርታውያን ዘንፀባርቕ ኣሳእሉ ይቀሪቡ እዞም ንምርኢት ዝቐረቡ ኣሳእል ኣብ ዕቤት ስፖርት ኤርትራ ልዑል ግደ ዝነበሮም ክሳብ ዝለዓለ ብቕዓትን ደረጃን ዝበፅሑ ብህይወት ዘለውን ዘየለውን ስፖርተኛታት ዝሓቆፉ ኮይኑ ብተዘክሮ ንድሕሪት ዝመልስ ኤርትራን ኤርትራውያንን ዝነበሮም ብልጫን ዓወትን ዘብርህ ከምኡ ውን ብቐንዲ ውነቲ ክሳብ ሕጂ ብዝግባእ ዘይተበርበረ ስፖርታዊ ኣቕሚ ስፖርተኛታት ሃገርና ከም ወርቂ ተረጊሉ ከም ዘሎ ዘንፀባርቕ እዩ ነዚ ስእላዊ ምርኢት ብናቱ ተበግሶ ካብ ስፖርተኛታትን ስድራ ቤቶምን ኣሰኣል እናኣከበ ነቲ ንኣስታት ሓደ ክፍለ ዘመን ዝውክል ስእላዊ ኤግዚቢሽን ዘዳለወ ኣባል መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ዮናስ ሃይለ ፒፖ እዩ ዮናስ ሃይለ ቅድሚ እዚ ብምኽንያት መበል 35 ዓመት በዓል ናፅነት ዘዳለወ ስእላዊ ኤግዚቢሽን ብሓገዝ ሚኒስትሪ ምክልኻል ብሓፈሻ ብፍላይ ድማ ብቤት ፅሕፈት ጠቕላላ ሓለቓ ስታፍ ሚኒስትሪ ምክልኻል ሞራል እንደገፍን እናተገብረሉ ንዝኽሪ 20 ሰነ ዝውክሉ ናይ ስውኣት ስፖርተኛታት ቅምን ድሕርና ፅነት ዝገልፅ ስእላዊ ምርኢት ኣቕሪቡ ዝነበረ ኣብነታዊ ዜጋ እዩ
1: ኦኬ እዚ ናይ ሎም ዓመት ምርኢት ብምክንያት መበል 35 በዓልና ፅነት ማለት እዩ ኣልማዛዊ እየቤት ዝብል ቴማ ኢና ሂብናያ ዘለና ዝተፈላለዩ ዓል ስፖርት ሃገርና ዳርጋ ኣስታት 600 500 ዝኾኑ ኣሳል ንመዓልትና ፅነት ንኽሪ ዕሉኽ ማለት እዩ ነዚ ንክስእል ዝደረኸኒ መጀመርታ ኣብ 224 ፈሊሜ ብስዋ ስፖርተኛ ብድሕሪኻ ኣብ 225 ከዓ ደጊመ ሕጂ ካዚ እስኪ ናይ ዝተፈላለዩ ዓብ ስፖርት ሃገርና ኢለ ንኩሉ ኣሳእል ኣኪበ ኣቢለ ንክሰርሖ ዳርጋ ናይ ሕጂ ወለዶታት ማለት እዩ ንምትሕላፍ እየ ሰሪሕዮ ዳርጋ ዕውት ስራሓ ክብሎ ክእል ማለት እዩ ነዚ መደብ ንክስእለ ዳርጋ ዓመት ወሲድለይ ስእልታት ዓቂበየ ነይረ ምሳይ ተወሳኺ ስእሊ ግን እንዳሓስኩ ዝተፈላለዩ ስእልታት ምሳይ ስለነበረ ተወሳኻ እዚኦም ገዳይም ስፖርተኛታት ፌደሬሽናታ ዘበለኻ ማለት እዩ ሰንካ ስእልታት ክባን ናብ ደረጃ እዚ ክሰርሖ ክኢለ ማለት እዩ ነዚ ስርሖ እዚ ንኸተደሎ ዓብዪ ክሳይ ዳርጋ ብዙሕ ዓመታት ዝወስ ኣነ ግን ስለዘይስልችዎኒ ስለዘይከይ ማለት እዩ ንክሰርሖ በቃዐ ማለት እዩ እዚኦም ኣሰኣል ምጭታት ካብ ዝተፈላለየ ፌደሬሽናት ካብ ሚኒስትሪ ምክልኻል ፌደሬሽናት ዘበሉ ካብ ውልቀ ሰባት ካብ ዝተፈላለዩ ገዳሚ ስፖርተኛታት እንዳለመንኩ ሓጉዝን እንዳበልኩ ካብየ ክእክቦ ክኢለ ኣብ 224 25 ናይ ስዋእ ስፖርተኛታት ኣዳልየ ማለት ኣብዚ ግን ናይ ዝተፈላለዩ ዓብ ስፖርት ሃገርና ዝፍሉይነት ኣሎ ማለት እዩ ከም በዓል ብሽክለታ ኩዕሶ እግሪ ባስኬት ቮሊቦል ባይታ ቴኒስ ሰደቓ ባዲቤንተን ዝተፈላለዩ ዓብ ስፖርት ሃገርና ነዚ ብኣሰኣል እንኮላይ ናይ ሓይልታት ምክልኻል ኤርትራ ሰበስልጣን ሽልማት ዝዓደሎ ብስፖርት እሱ ሓዊሰ ፍሉይነት ኣለዎ ክብል ኽእል ማለት እዩ ኦኬ እዚ ናይ ገዳይም ስፖርተኛታት ማለት እዩ ዕዉታት ኣብ ስጋዕ ኢትዮጵያ ኮይዶም ተዓዊቶም እዮም ዝመፁ ኣለዎ ናይ ሕጂ ወለዶኻ ነዚ ስእልታት እዮምስ ኣበርቲዖም ንክሰርሑ እዩ ዝመልእኽቲ ማለት እዩ ናይ ዝወለዲ ዳርጋ ብዙሓት ሰባት ብቴሌፎን ማለት እዩ ርእሞ ዝኸዱ ኣለዎ ናይ ብሓቂ ቀፅልዎ ኣብ ጎኖም ክለና ዝበሉ ብዙሓት ኣካሉ ናይ ሕጂ ወለዶኻ ወለዶም ተኸቲሎምስ ንክሰርሑስ ተስፋ ገብር ማለት እዩ ኦኬ እቲ ናይ 224 ናይ ዘኽሪ ስዋኣት ማለት እዩ ብ65 70 ስዋኣት ኢና ቀፂልና ማለት እዩ ብድሕሪ ደሎኖ ኣብ 471 ብድሕሪኻ ብዙሓት ኣኪብ እየ ዳርጋ ብዙሓት ስፖርተኛታት ስዋኣት ረኺብና ኢና ናይ ሕጂኻ ሓዊስካኻ ዳርጋ ናይ ሰለስዩ ማሽ ክትብሎ ትኽእል ማለት እዩ ንሱ ክስራሕ ክእል ዋልሓ ፀገም የለ ኦኬ ነዚ ፍሬማት ሓፈሻዊ ስእታት ሓጋጉዝኒ ማለት እዩ ጎስጓስን ሓበሬታ ሚኒስትር ምክልኻል ማለት እዩ ኮሚሽን ባህልን ስፖርት ኤርትራ ቶታል ፌደሬሽናት ውልቀ ሰባት ነዚ ክውን ንምግባር ምስጋና ግብኦ ማለት እዩ

0: እዞም ኣሳእል ኣብ ክልተ መድረኻት ከፍ ኢልካ ዝረኣዩዮም። እቲ ቀዳማይ መድረኽ ነቲ ኣብ ግዜ መግዛእቲ ጥልያን እንግሊዝ ስርዓት ሃይለስላሴን ደርግን ዝውክል ኮይኑ ኤርትራውያን ብጸቢብ እናሓለፍዎን ከቢድ ውድሆታት እናገጠሞምን ስሞምን ስም ሃገሮምን እናጸውዑ ንዝሓልፍዎ ዝነበሩ ስፖርታዊ ዓወታት ዝገልጽ እዩ። እቲ ካልኣይ መድረኽ ድማ ካብ ግዜ ናጽነት ክሳብ ሕጂ ንዘሎ ጉዕዞ ስፖርታዊ ንጥፈታት ዘጠቓልል እዩ። ኣብ ዝሓለፉ 35 ዓመታት ኤርትራ ኣብ ኩሉ ዓውድታት ስፖርት ብሓፈሻ ኣብ ውርድራት ብሽክለታን ኣትለቲክስን ኩዕሶ እግርን ድማ ብፍላይ ተጓናጺፋቶም ዘላ ዓወትን በፂሓቶ ዘላ ምዕባለን ኣብቲ ስእላዊ ኤግዚቢሽን ሓደ ብሓደ ቀሪቡ። እዞም ዝቐረቡ ኣሳእል ኣብቲ ዓውዲ ብዝነጥፉ ዝነበሩን ጌና እውን ዘለውን ስፖርታውያን እዩ ንዕዱማት ኣጋይሽን ተሳተፍቲ መብርህ ተዋሂብዎም። ንንጥፈታትን ዓወታትን ቅድም ብሽክለታ ኤርትራ መብርህ ዝሃበ ኣሰልጣኒ ሃገራዊት ጋንታ ብሽክለታ ኤርትራ ኣቶ ሙሴ ኣስሄል እዩ።
1: ኣነ ኸ ካብታ 2006 ዳርጋ ኣነ እውን ካብ 2006 ናይ ኣሰልጣኒ ሃገራዊት ጋንታ ኮይነ ቅድሚ ዝነበረ እዋናት ብፍላይ ተኸስተወሉ ጀጋንቲ ጥራይ እዩ ኣብ 1973 ኣብ ኦል ኣፍሪካን ጌምስ ናይ ወርቂ መዳልያ ኣብ ናይ ግዜ ውድድር ዘምፀ እንተዘይኮይኑ ብድሕሪኡ ሃገራዊት ጋንታ ኤርትራ ዋላ እውን ምስ ኢትዮጵያ እናተሓወሰት ራስገዝ ተባሂላ ኣብ ትኸደሉ ዝነበረት እዋን እውን ከምቲ ዝድለ እቲ ዓወታት መፅእ ኣይነበረን። ቀንዲ ዓወታት ክመፅእ ዝኽኣለ ድሕሪ ናፅነት እውን እንተኾነ ሃገራዊት ጋንታ ኤርትራ ከም ኤርትራ መጠን ኣብ ኦል ኣፍሪካን ጌምስ ሻምፒዮን ኣፍሪካ ካብ ምስታፍ ሓሊፍካ ወይ ናይ ሻድሻይ ናይ ሓምሻይ ደረጃታት መሓዝ ሓሊፍካ ካልእ ኣይነበረን። ተኣውራ ክመፅእ ዝኽኣለ ከምዚ ክንሪኦ ዝፀናሕና ካብ 2006 ኣብ ኣኖካብ ዝተገብረ ውድድር ማለት እዩ። ስለዚ ካብ ሽዑ ንነው ነዚ ሕጂ ሒዝናዮ ዘለና ዓወታት ብፍላይ ነዚ ሕጂ በፂሕናዮ ዘለና ጥራሕ ዘይኮነ ኣብ 2010 ንዝጨበጥናዮ ሻምፒዮን ኣፍሪካ እውን ከም ሕልሚ ጌርና ኢና ንሪኦ ነርና ክንወስዶ ኢና ክንበፅሖ ኢና ዝብል ግምት ኣይነበረን። ግን እንድሕር ሰሪሕኻ ዘይብፃሕ ነገር ስለ ዘየለ ብ 2006 ጀሚርካ 2006 ኩሉ ዝነበረ ዓወታት ኢና ሒዝና መፂና ኣብኡ ከም ኣሰልጣኒ ኣነየ ነረ። ኣብቲ እዋንቲ እውን ከምዚ ንሪኦ ዘለና ፕረዚደንት ኢሳያስ ኣፈወርቂ ሽዑ ኣብቲ እዋንቲ ዝገበረልና መተባብዒ ክሳብ ሕጂ ዘይርሳዕ ማለት እዩ። ዋላ ብዓቐኑ እውን እንድሕር ኮይኑ ኣዝዩ ሓያል ገዚፍ ዝኾነ ደገፍ ሂብና። ምክንያቱ ሽዑ ዝነበረ ሃዋው ቀሊል ነገር ኣይኮነን። ብኩሉ ወርቅታት ሒዝካ መፅኻ ካብ ሽዑ ምስ ጀመረ ግን ናብ 2007 እውን ኦል ኣፍሪካን ጌምስ ኣነ ሒዝዮም ከይደ ኣብ እውን ኤርትራ ተዓዋቲት ኮይና ማለት እዩ። ስለዚ እዛ 2006 ንብል ዘለና በሪ ከፋቲት በሪ ዓወት ናይ ኣብ ቅድድም ብሽክለታ ኤርትራ ክንብላ ንኽእል። ስለዚ ምዝ ኩሉ ንሪኦ ዘለና ዝረአኹሞ ኩሉ ነናቱ ደረጃ ኣለዎ። ምናልባሽ ብንፅል ሕቶ እንዳሕር ኣለካ ግን ከብረሃልካ ክፍልቶ ዋ መጀመርያ ንዮናስ ፒፖ ከመስግኖ ደሊ መጀመርያ ከምኡ ኢሉ ምስ ዓተተኒ ናይ ብሓቂ ከምዘይከኣል ይፈልጥ ኣነ ቀሊል ነገር ኣይኮነን ክንዲዝ ዝኣክል ስእልታት ክትእክብ ካብ ዝተፈላለየ ከምኡውን ሰብን ፈቓደኛ ኣይከውን ይስእሉ ክህበካ ብዙሕ ፀገማት እዩ ዘለዎ። ግን ነዚ ኩሉ ተፃዊሩ ነዚ ኩሉ ነዊሕ ግዜ ዝወሰደሉ ነገር ኣብዚ ምብክዑ ክምስገን ይግብኦ። እዚ ተዳልዩ ዘሎ ግን እንድሕራ ርኢኻ ንሕናቶም ኣብ ዓውዲ ብሽክለታ ዘለና ጥራሕ ደይኮነ እቲ ኣብ ዓውዲ ብሽክለታ ዘየለ ኤርትራዊ ካብ ደገ ድመፀ ድዩ ካብ ውሽጢ ዓዲ ድዩ በዚ ስእልታት እዚ ሓፈሻዊ ምዕባለ ቅድዲ ብሽክለታ ኤርትራ ካበይ ናበይ ክርድኦ ይኽእል እዩ። ብኸምኡ መሰረት እዩ ተሰሪሒ ዘሎ። ቀሊል ነገር ኣይኮነን ካብ 50ታት 40ታት ኣምፂኻ በዓል ፈላሚት ጓልንስ ደይቲ ነብሴር ሂወት ገብሩ ዲኻ ክትብል በዓል ተኽለ ኩሎም ዓበይቲ ተቀዳደምቲ ዝነበሩ ካብ 55 እዋናት ዝነበረ ነዚ ኩሉ ነገር ብሓደ ጠቕሊሉ ቅድድም ብሽክለታ ኤርትራ ካበይ ናበይ ነቲ ኣብ ቅድድም ብሽክለታ ኤርትራ ዘየለ ኤርትራዊ ኣብ ካብ ደገ ዝመፅእ ድ ኩሉ ኣብዚ ዝሳተፍ ኣብዚ በዓል እዚ ዝሳተፍ እቲ ምዕባለ ቅድድም ብሽክለታ ኤርትራ ካብ 2006 ዓወታት ጀሚሩ ንብል ኣለና። ቅድሚኡ ግን ነይሩ ካብዚ ጀሚሩ ካብ 44 ዓመተ ምህረት ዝነበረ ነይሩ ኣብዚ ደረጃ ብኸመይ በፂሑ ናብዚ ዘብፅሑ ተቀዳድምቲ ዝነበሩ ኣቦታትና ኣባሓጎታትና ማለት እዮም መን ከም ምዃኖም ዝፈልጥ ኤርትራዊ የለን። ግን ነዚ ተወኪሱ ግን መን ከም ዝነበረ እቲ ሱር ናይዚ ፀወታ እቲ ፈልሲ ናይዚ ምዕባለ እዚ መን ከም ዝነበረ እንዳረኣዩ ኸዱ እዮም። እንድሕር ዝርኢኻ ቀሊል ነገር ኣይኮነን። እዚኦም ኩሎም ተቀዳድምቲ እንድሕር ንሪኦም ኣለና በዓል ክፍላይ ድዩ በዓል ወዲ ሱዳን ድዩ በዓል ራእሲ ድዩ ሃብተ ወልደ ስምኦን ኣማኒኤል እያሱ እዚኣቶም ኩላቶም ሰብ ኣብ ንሕና ኢና ክንፈልጦም ንኽእል እምበር ኣሚር ከማ ንዓኻ ቁሩብ ሃሳስ እዩ እቲ ምክንያቱ ነዊሕ ዓመታት ዝገበረ ዩ ኣብ ተስዓታት ኣብ 2000 ቅድሚ 26 ዓመት ክፍላይ ንሪኦ ዘለና ስእሊ ልክዕ ከምኡ እቲ ንእሽተይ ወለዶ መን ከም ምዃኖም ኣይፈልጦምኒ ነዚኣቶም ርድኡ ነገር እዩ ዋላ እውን ተዕቢ ዝበለ ዝነበረ እውን ሃሳስ ምስሊ ተዘይኮይኑ ዋላ ሓደ ነዙርዩ ግን ክፈልጥ ክእል ናትናኤል ብርሃነ ምናልባሽ እናለ ክንሪኦ ንክእል ክፈልጥዎ ክእሉ ካብዞም ንሪኦም ዘለና ኩሎም ሕጂ ዳርጋ ብምልኦም ክንብሎም ንክእልና ውሱናት ሰባት ኣለዉ እዚኣ ዓበይቲ ተደይኮይኖም ኣብ ፕሮፌሽናል በፂሖም ገና ኣብ ፕሮፌሽን ዘለዉ ወሪዶንካ ኣብ ዞባ ማእኸል ኣብ ናይ ቀደሞም ተመልሱ ተቀዳደምቲ እውን ኣለዉ እንድሕር ኢናይ ኩሉ እዚ ኣብዚ ገላፂ ነገራት እዩ 2011 መጀመርያ ሃገራዊት ጋንታ ኤርትራ ብደቂ ኣንስትዮ ዝጀመረትሉ እዋናት ሕጂ ንኩሉ እዚ ዝበልካዮ ብዛዕባ ራስ ገዝ ንረኣዮ ሕጂ ኤርትራ ኤርትራ ራስ ገዝ ኢሎም እሞኸ ብኤርትራ ትስዕር ዝነበረት ሃገራዊት ጋንታ ኢትዮጵያ ልዕሊ ዝኾነ ነገር ኣብ ልዕልቶም ተቀዳድምቲ ኤርትራውያን ተቀዳድምቲ ኣብዚ ተዘርዚሮም ዘለዉ ማእለያ ዘይብሉ ዕንቅፋትን ማእለያ ዘይብሉን ዓመፅን ከምኡ እናገበሩ ግን ናይ ስዕርዎም ኣይነብሩን ስለዚ ትርጉም ናይዚ ኣብዚ ተዳልዩ ዘሎ ሲምፖዚየም ቀሊል ነገር ኣይኮነን ነቲ ዘይፈልጥ ሰብ ነቲ ዝፈልጥ ከማን ድሕር ነዊሕ እዋን ካሃሶ ክእል እዩ ልዕሊ ዝኾነ ነገር ግን ተሓድሽ ወለዶ እዚ በፂሑ ዘሎ በዓል ቢንያም ድዮም ኩሎም ዞም ዓበይቲ ኣማኒኤል መራዊ ቅዱስ ኩሎም ኮታ ሄኖክ ሙሉ ብርሃን ከመይ ገይሮም መፂኦም እንድሕር ኢሉ ነዚ ብሓፈሻ በዘን ስእሊ ርእዩ ሓደ ኣፈናዊ ትሕዝቶ ክሕዝ ስለ ዝኽእል ቀንድን ወሳንን ናይ ብሓቂ ኣገዳሲ ሲምፖዚየን እዩ ዝቤት

0: ካብ 1977 ክሳብ 1992 ተዘካሪ ናይ ቅድም ምሽክለታ ግዜ ዘሕለፈ ኣቶ ንጉሰ ወልደ ስላሰ ብዛዕባ ቅድም ናፅነት ንዝነበሩ ንጥፈታት ቅድም ምሽክለታ ብከምዚ ስዕብ ገሊጹ።
1: እዞም ኣቦታትና ኣቦሓጎታትና ኮይኖም ዘለዉ ሕጂ ነባራት ምስ ናይ ጢልያን ዝለዓለ ተፃወቲ ናይ ኤርትራውያን ዝነበሩ እዮም። ኤርትራውያን ምስ ጢልያን ተፃዊቶም ዝለዕለ ዓወት ዘምፅሉ ግዜታት ዝነበረ እዩ። እዚ ሕጂ ኣብ ሓምሳታት ካብ 40 ገለን ጀሚሮም እስካብ 60 ዝነበረ ማለት እዩ። እስካብ 64 ፀወታ ብፅቡቅ ከይዱ እቶም ዝነበሩ ሽዑብ ኣብግዜኦም ነቲ ናይ ኣፍሪቃ ናይ ኢትዮጵያ ማለት ኢትዮጵያን ሽዑብ ትሰዓት ዝነሩ ግን ኤርትራውያን እዮም ዓብለልቲ ናይቲ ስፖርት ብሕልፊ ሽከታ ዓብለልቲ ናይ ብሽከታ ዝነበረ ኤርትራውያን እዮም። ኣብ ዝኾነ ውድድር ናይ ኣፍሪካ ጌምስ ኹን ዝኾነ ናይ ኦሎምፒክ ዝነበረ ዝበዝሑ ኤርትራውያን እዮም ተሳተፍቲ ነይሮም። ሰም ድሕሪኡ ኣብ ናይ 80ታት ኣባና ምስ መፀ ከዓ ዝለዓለ መጀመርያ እኳ ዓብለልትነት ነይርዎም በርከ ንሕና ይነበርና ኤርትራውያን ና ብሽከታ ስለዘይነበርና ምስ መፃና ግን ከም በዓል ፀርጋብን ገብሪ ሂወት ሃብቲ ማርያም ገለ መስቀል ፍፁም ጊሎም ዝኣምሰሉ ኣብቲ ኣብ በረኸብረሃም እዚኦም ሕጂ ነቲ ውድድር ዓብላሊ ዝነበሩ ኣብ 80ያታት ማለት እዮም። ካብቶም ዓበይቲ ዝነበሩ ከም በዓል ሳምሶም ጉምሳ ኣሉ ብዚኢታት እዚኣቶም ዝነበሩ ነዚኦም ተቐቢሎም እሳቶም ነቲ 80ያታት ጀሚሮም ፅቡቅ ውድድር ኣርዮም ዓብለልትነት ኣብ ኢትዮጵያ ካ ዝለዓለ እዳመፀመፅ እዩ። ከምኡ ኢሉ ቀፂሉ ሕጂ ኣብ ዝደለናዮ ደረጃ ክንበፅሕ እንተኮይና እቲ ናይ ሽዑ ዕቑር ሃብቲ ሕጂ ዝትኮስ ዘሎ ማለት እዩ። ከም በዓል ገረንስአ ወይ ማለት ኣነ ናቱ ተኪአ ስውእ ገረንስአ መሓሪ ናቱ ተኪአ ኣብዚ ስፖርት ኣትየ ስከታብ ሽከታ ናትያ ካብኡ ተበጊሰ ከዓ እስካብቲ ኦሎምፒክ 84 ኣብ ሶቪት 86 ኣብ ሶቪት ዝተገብረ ኣነ ኒየማነ ተኸሰን ኤርትራ ወኪልና ዝሰሊፍና ፅቡቅ ብዙሕ ካ ውፅኢት ኣይነበረ ምስ ዝነበረ ግዜ ግን ፅቡቅ ኣብ ምክፋላት ገርና መፅና ድሕሪኡ ከዓ ዝለዓለ ስፖርት መፅ ሕጂ ኣብ ዘለናይ ደረጃ ከዓ እቲ ዝለዓለ በፂሕናዮ ዘለና ኢና ውፅኢት ናይ መን እንተልና ግን ነቶም ሓምሳታት ኣቦታትና ኣቦሓጎታትና ሕጂ ብሂወት ዘየሎ ናታቶም ውፅኢት ማለት እዩ።
0: ወይዘሮ ሚርያም ሃብተ ማርያም ሓንቲ ካብተን ኣብ ምምዕባል ስፖርታውያን ደቂ ኣንስትዮ ኤርትራ ብተዋፋይነት ብልዑል ግደ ተርአን ኣብ ምፅዋት ዝርከባ ደቂ ኣንስትዮ እያ።
2: እዚ ነቶም ድመፁ ደቅና ማለት እዩ ነቶም ድመፁ ደቅና ዓብይ ሰረት ኮይኑ እዩ ስማዓኒ ከመይ ነይሩ ሽዑ ሕጂ ክንታይ ኣለና ካብኡ ተበጊስና እቲ ዝመፅእ ደሎ ወለዶ ከዓ ካብዚ ድላ ዓለን ድማዕበለን እንዳኮይኑ ክኸይድ ንዓኣቶም እዚ ሕጂ መሰረት እዩ መሰረት ኮይኑ ይስማዕኒ ናይ ባሓቂ ዮናስ ፒፖ ዝድንቕ እዩ እዚ ሓሳብ ዝደበገሰ ሲ ብጣዕሚ እዩ ዝድንቕ ነይሩ እንድዩ ዝስእልታት ግን ከምዚ ጌርካ ኣበጊስካ ናፍቲ ሕብረተሰብ ንኩሉ ነዞም ቆልዑት ይኹን ንኩሉ ሕብረተሰብ ነዚ ስፖርት ከምዚ እዩ ሞ ነይሩ ሕጂ ከዓ ኣቐፅልዎ ኣበርትዕዎ ኢ ሕጂ እዚ ናይ ባሓቂ ዓብ ስራሕ እዩ ኮይኑ ዝስማዕኒ ዝደበገሰ ሲ ብጣዕሚ እዚ ዮናስ ብጣዕሚ ክምስገን ዝግብኦ እዩ ምክንያቱ ነዚ ሓሳብ ዝበጊሱ ዕላማ ናይዚ ከዓኒ ትፈልጥዎ ይኹም ቀፃሊ ከዓ ከመይ ይኸይድ ታሪክ እንዳበልና እንዳተወራረስና መወራረሲ ማለት እዩ ዝሕጂ።
0: ግዜያዊ ሓለቓ ስታፍ መኮንን ሓበሬታን ጎስጓስን ሜጀር ፍሳሐ ተኽላይ ቀይ ሽብር ብወገኑ እዚ ቀሪቡ ዘሎ ስእላዊ ኤግዚቢሽን ስፖርት ሃገርና እንታይ ከም ዝመስልን ንዝመፅእ ዘሎ ወለዶ ዘመሓልፎ መልእኽቲ ዘሕልፍ ምዃኑ ሓቢሩ።
3: ኣገዳስነት ናይ ስእል እዚ ሓደ ከም ዕላማ ክብገስ ከሎ እቲ ጉዕዞ ሚት ዓመት ስፖርት ኣብ ሃገርና እንታይ ይመስል ነዚ ዝመፅእ ዘሎ ወለዶ ኸ እንታይ ኢና መልእኽቲ ክነመሓላልፈሉ ዝግባኣና ነዚ ሕጂ ሓቂ ዘረባ ፒፖ ክበገስ ምስፈለና ተበገሲልና ነዊሕ እዋን ይወሲዱ እቲ ዝለስእሊ ቀሪቡን ኣይቀለበን ካልእ ገዲፍና ግን ከመይ ጌርካ ካቲ መልእኽቲ ናብ ዝመንእሰይ ወለዶ ተመሓላልፎ ኤርትራ ኣብ ቀርና ኣፍሪቃ ኣብ ኣፍሪቃ ዝነበራ ታራዊ ስፖርቲ ቀሊል ኣይነበረን ኤርትራ ኣብ ስት ኣፍሪካ ልካ ማለት እዩ ካብ እዞም ጎራብትና ዝማዕበለት ምስ መግዛእቲ ጥናን ስታእታት ወ ናይ ስፖርት ባህሊ ዝነበረ ሃገር እያ እዚ ናይ ስፖርት ባህሊ እዚ ማዕሪ ክንደ ዓንቢቡን ኢጣልያን ከይተረፈና ነቶም ስፖርት ኣብ ሃገርና ካኣቱ ዝገበሩ ከይተረፈ ንስዕሮም ነርና ኢና ብኩሉ ዓውታት ንስዕሮም ነርና ስለዚ ብቕዓት ናይ ስፖርትና ኣበይ ደረጃ ነይሩ ጅናበይ ኣሎ ንፁር ስለ ዝኾነ ኣብተን ሰኣ ስፖርቲ ሓደ መቀይሮ ሓደ ተራ ክፃወት ክእል እዩ ዝብል እምነት ስለ ዘለና ነዚ ኣብ ግምት ዘእተወ እዩ።
4: ሓጂ እቲ ኣቀድማ ኣቢልና ሰማእታት ስፖርታውያን ከም ዘቕረብና ትፈልጡ ኢኹም። ሕጂ ከዓኒ ብኣጠቃላለዩ ስፖርቲ ስነ ጥበብ ኢና ሓሲብና ነርና እንጂ እቶም ስነ ጥበባውያን ዝበሃሉ ኣርቲስቲ ዘረፍቲ ቀባእቲ ገለመለ ኢና ሓሲብና ነርና። ኦልሬዲ እዚኣ ጀሚርዋ ስለ ዝነበረ ፒፖ ግን እዚኣ ፀዕረላ ከም ዘሎ ፒፖ ሓቂ ዘረባ ልዕሊ ሰቡ ደኺም እዩ ንድኻሙ ብዋጋ ዘይትመን ድኻም እዩ ዓስቢ ናይዚ ናይ ፒፖ ነዚ ሃገር ስፖርቲ ሃገርና ኣብ ምምዕባል ዝፃወቶ ዘለዋ ተራ ቀሊል ከም ዘይኮነ ጥራይና ክንዛረብ ንኽእል። ኩሉ ሰብ ከዓኒ ሃገራዊ ግቡእ ፍፅም ሃገራዊ ግቡእ ኣብ ምፍፃም ኣብዚ ዝዓውዲ ዝፃወቶ ዘሎ ኣቃሊልካ ዘርአ ኣይኮነን። ስለዚ ኩሉ ሰብ ኣብዚ መፅኡ ነተን ተሪፈን ዘለዋ ዶክሜንት ክንገብረን ዝግባአና ከም ታሪክ ክንሕዘን ምእንታን ሕጂ እዚ ኤግዚቢሽን ይገበር ዝተረፋ ከ ይምፃእ እቶም ገዳይም ተመፂኦም ከዓ ናቶም ላይፍ ሂስትሪ ክንረክብ ኢና ታሪክ ሂወት ናቶም ክንረክብ ኢና ብኣጠቃላይ ክምላእ ዝግብኡ እናመላእና ስፖርት ከመይ ግ ነይሩ ሃገርና ሕጂ ኸ ብኸመይ ክተሓዝ ኣለዎ ባይታን ኣንፈትን ዝህብ ስለ ዝኾነ ነዚ መሰረት ዝገበረ እዩቲ ስለዚ ፒፖ ተፃወቶ ተራ ኣቃሊልካ ዝጥመት ኣይኮነን የቕኒልና ኢና ንብለዎ ኣባልና እዩ ከም ኣባልና ግቡእ እዩ ግቡእ ኢልካ ካ ትዛረባ ኣይኮነ ኣብ ግቡእ ግን ንጥፈታቱ ኣቃሊልካ ዘርአ ኣይኮነን። ስለዚ ክቕፅሎ እየ ዘተባብዖ ኣጂ ዝገርም ዓመት ዓመት ስእልታት ንስነድ ኣሎ መሰነድ ቦታ ኣለና ኩሉ ግዜ ሕጂ ኣብ መሰነድ ቦታ ግን ሚዝዮም ክትገብረሉ ተዘይክኢልካ ከዓ ኣሸጋሪ እዩ። ሕጂ ንሕና ንሓርነታዊ ቃልሲ ዝምልከት ማዕልያ ዘይብሉ ስእልታት ኣለና ብድሕሪኡ ዝመፀ ከዓ ማዕልያ ዘይብሉ ስእልታት ኣለና እዚኦም ሚዝዮም ገይርካ ብወግዕ ሰብ መፅኡ ዝሪኦሉ ጋብ ተዘይፈጢርካ ኣሸጋሪ ስለ ዝኾነ ናብዚ ዝደፍእ መንገዲ ሰምዕ ዘሎ ኣካል ሰምዕ ኣሎ ከምኡ ኢና ንደፍእ ዘለና።
0: ኣብ ምስልጣን ተካእቲ ወረዶ ስፖርተኛታት ዝዓሒዙ ዘሎ ገሪም ተፃወታይ ዮናስ ምሕረት ኣፋፋ ንስእላዊ ምርኢት ኩዕሶ እግሪ ኤርትራ መግለፂ ሂቡ።
5: እዚ ናይ ሎማዓንቲ ተዳልዩ ዶሎ ከዓ ኩሉ ዓይነት ስፖርት ናይ

0: ዓመታት ተዘክሮታት ንምግባር እዩ ናይ ባሓቂ ከዓ ብዙሕ ነገር ጠቡላሕታ ዝነበረና ናይ ቅድሚ ሕጂ ኣብዚ ምስ ረኣናይ እውን ናይ ባሓቂ ክሳይ ገይርና ዝኾነ እቲ ቅድሚ ሕጂ ዝነበረ ክለባት ናይ ሃገርና ካብ ክለባት ከዓ ብሃገራዊት ጋንታ ከዓ ኣብ ብዙሕ ሃገራዊት ጋንታ ከይዳ ዓወታት ደምፃትሉ ናይ 80ታት ናይ 60ታት ካብኡ ናይ 90 ክሳብ 2004 ዝነበረ ኩሉ ብስእላዊ ምርኢት እዩ ዝግለፅ ዘሎ። ዝኾነ እቲ ዝተሰርሐ ስራሕ ናይ ባሓቂ ደስ ዝብለካ። እዚ ብሕልፊ ነዞም ናይ ሕጂ ወለዶ ዘለዉ ዓብዪ ትምህርቲ እዩ። ብሕልፊ ኩለን ጋንታታት ተዓዲመን እንተርእና እውን ፅቡቕ መስለኒ ምናልባት ክንዘራረብ ፀኒሕና ክፅዋዐን ተባሂሉሎ። እዚ ድማ ክሳዕ ክንደይ እቲ መንእሰይ ኣብ ስፖርት ክሳዕ ክንደይ ሓያል ከም ዝነበረ ንባዕሉ እውን ንሕና ፀወታና ዝነበርናሉ ግዜ ሕጂ ከዓ በሰልጠንቲ ኮይና በዚ ስእሊ እዚ እውን ክንፅዋት ከም ዝነበርና ክረአ ከሎ ብዙሕ ነገር እዩ ክሳይ ዘግብር እሞ ነዞም ሕጂ ወለዶ ድማ ብፅቡቕ ነገራት ርኦም ነዚ ቅድሚ ሕጂ ዝነበረቶ ኣብ ሃገራዊት ጋንታ ዲ ትክለብ ንዑ ተመሊሱ ከዓ ብዝያዳ ሓይልና ንሕና ምስኦም ኮይና ነቲ ናይ ሃገርና ስፖርት ቅርብ ድኽም ኢሉ ዘሎ ኣብቲ ዝለዕለ ደረጃ ንምብፃሕ ብዙሕ ሓገዛት ከም ዝገብረልካ እዩ ዝርዳእኒ። ነዚ እንዳርኣዩ ከዓ ፅባሕ ንጎ ከዓ ኣብቲ ዝለዕለ ደረጃ ከነብፅሕ ከዓ ነዞም ናይ ቅድም ዝነበረን ነዚ ናይ ሕጂ ወለዶን ብኡ መፀር ከዓ ዝስእላዊ ምርኢት ምዝርእዎ ፅባሕ ንጎ ከዓ ነቲ ዝነበረ ሂወት ሪኦም ከዓ እሳቶም ከዓ ዳግማይ ነቲ ዝነበረ ክመልሱ ክንገብር እዩ ማለት እዩ። ፒፖ ናይ ብሓቂ ዋላ ኣብዚ ጥራይ ድኮነ ኣብዚ ናይ ሰማእታትና እውን ብዙሕ ኣብዚ ናይ ስፖርታውያን ስዋኣትና ኣብ ብዙሕ ነጥፍ እዩ። ሕጂ ከዓ ዘዳርጋ ዓመትን ገለመለን እዩ ኮለል ኢልዎ ካብትን ከምፅ ስእሊ ንሕና ውን በበቲ ዝነበረና እንዳሓገዝናዮ ነዚ ክውን ንክኸውን ገይሩ ናይ ብሓቂ ዘይሕለል ፃዕሪ ገይሩ ናይ ብሓቂ ከዓ ከይመዝጎንኮ ክሓልፍ ኣይደሊኒ ነዚ ክቡር በዓል ናፅነትና ከዓ ከምዚ ደሚቑ እትናትና ዘሎ ምርኢት ብምርኣይ እውን ከይመዝጎንኮ ክሓልፍ ኣይደሊኒ ናይ ብሓቂ ፅቡቕ ስራሕ ይሰሪሑ።
1: ወይዘሮ ልኡል ስዩምን ወይዘሮ ኣብርሃ ፅዮን መንግስቱን ኣብ ግዜ ብረታዊ ቃልሲ ኣብ ተዛማዲ ኩነታት ንዝካየዱ ዝነበሩ ስፖርታውያን ውድድራት ንዕዱማት ኣጋይሽ መብርህ ዝሃባየን
2: ሒዝና ክንገግር ዘለና ኣብ ግዜ ገድሊ ዝነበረ ፀወታታት ማለት እዩ ናይ ኩለን ክፍለ ሰራዊት ከምዚ ሕጂ ኤፍኤ ካፕ ፐርሚሊግ ላሊጋ ገለ ዝበሃል ዘሎ ከምኡ ዓይነት እዩ ልክዕ ነይሩ ናይ ኩለን ክፍለ ሰራዊታት ማለት እዩ እዚአን እንዳ 61 እየን እዚአን እንዳ 16 እየን ኣብ 87 ዝነበረሉ ፀወታታት ማለት እዩ እዚአን ብምሉእ እዚአን ከዓ ክፍለ ሰራዊት 96 እዮም እንዳ 70 ኣብ ዘለዉ እንዳ 52 ኣብ ዘለዋ 96 ናይ ኣዋልድ ኣብ ዘለዋ ብጣዕሚ ማዕረ ክንደይ ሓያላት ተፃወቲ ኣፍልጦ ናይ ኩዕሶ ዝነበሮም ሰባት እዮም ነይሮም ብምሉኦም ማለት እዩ ዳርጋ ድበዝሑ ኮ ስዋኣት እዮም የለውን ሕጂ ህዝባዊ ግንባር ከዓ ማዕረ ክንደይ ኣብ ስፖርት ንጥፈታት ሓያል ከም ዝነበረ ብዕጥቂ ድዩ ብማተርያል ድዩ ብኩሉ ሓያል ከም ዝነበረስ እዚ ህያው ምስክርናቱ ማለት እዩ። እወ ነዚ ወለዶ እዚስ ቅድም እቲ ተጋራላይ ንሜዳን ናፅነት ከውፅ እንዲመፅኡ በዚኣ ኩናት እንዳገበረ ከሎ በዚ ባህሊ ገብር በዚ ስፖርት ገብር ዋላ ሓንቲ ከምዘይእጉሞስ እቲ ሰነዳት ምስክር ኣሎ ማለት እዩ። ሕጂ ዝወለዶ እዚ ከዓኒ ናይ ናፅነት በሪ ተኸፊትሉ ኣሎ እቲ ዕጥቂ ኣሎ እቲ ማተርያል ኣሎ እቲ ገንዘብ ኣሎ ናይ ዓዓቶም ተኸቲሎም ኣሰሮም ስዒቦም ኣብ ስፖርቲ ፅቡቕ ንጥፈታት ክገብሩ ሃገሮም ከፀውዑ ከም ዘለዎም እቲ ወለዶ ሲ መፂ ከዓ ክሪኦ ኣለዎ ማዕረ ክንደይ ተኣሽሙ ከም ዘለዎ ማለት እየ።
3: እዚ ኣምጢናዮ ዘለና ቀደም ኣበራጊድ ከለና ግንባር ሰሜናዊ ምሩ ኣሳል ሓሙሽተ በራጊድ ነርና እተን በራጊድ ነናሕድሕደን ንጋጠም ነርና ነዚ ክሳብ ናይ ሸርሻይ ወራር ዝነበረሉ ኣብ 80ያታት ብምሉእ እዩ እዚ እታ ኣብ ናይ ሰሜናዊ ምሩ ኣሳሓል ቀዳመይቲ ጋንታ ዝነበረት እዚኣ ሰሜናዊ ምሩ ኣሳሓል ወኪላ ንናቕፋ ትኸይድ ነራ ናይ ሓሙሽተ በራጊድ ጋንታታት ኣብዚኣ ተዋሂድና ነርና ብምልእና እዚአን ከዓኒ ኣብቲ ናይ በራጊድ ግጥማት ኩሉ ግዜ ንጋጠም ነርና ከም በዓል ቦሊቦል ናይ መሬት ዝላ ናይ ላዕሊ ዝላ ብምሉእ ነማልኦ ነርና። ሕጂ ናይ በዓል ቦሊቦል ክንገብር ከለና ነዚ ብክንደይ መሸማዓት ተፋሒሱ ነዚኣ ንምግባር ክንደይ ጉልበታት ሓሊፉሉ እዩ እዛ ባስኬትቦል ተገይራ ደላ እዛ ባስኬትቦል ጌርና ብኡ ንጥፈታት ንገብር ናይ ብዝላ ንገብር ናይ

0: ጉያ ንገብር እጅስ ሰብቲ ዝነበሮ ሸርሻውራት ኣብ ከምዚ ንጥፈታት ንዋፍር ነርና እዚኣ ፍሉይቲ እጂ ተብላ እዛ ስእሊ እዚኣ ሮመዳን ኣውልያ ነሩ ናይ ኮሚሽን ናይቲ ግንባር ናይ ስፖርቲ እዛ ስእሊ እዚኣ ንሸርሻውራት ንኸይድ ስለ ዝነበርና ስለ ዘብክዓት ሸርቲ ናይ ስፖርት ብክንደይ ላምፓኒናታትን እዚ መብራህቲ ትሪኦ ኣለካ ብዝሰሪቁ ደሎ ብከምዚ ዓይነት ላምፓኒናታት ገይራ ተሰኒዳ እዛ ስእሊ እዚኣ ብከምኡ ጌርና ኢና ረኺብናያ ዘለና ሽዕዋ እንተሰኣለት እያ ብ80 ማለት እዩ እወ ንሕና ከማ ናብቲ ፅንኩር ኩነታት እሞ ምስ ክንደይ ተፃውኦታት ዝነበረ ምስ ክንደይ ወራር ኣብ ልዕሊ ወራራት እንዳካየድና ከለና እዚ ንጥፈታት ዝነካይዱ ነርና እዚ ወለዶ እዚ ከዓኒ በዚ መፅእዎ ዘለዉ ሰንሰለት በዚ ድኸድዎ ዘለዉ ፅቡቅ ንጥፈታትን ፅቡቅ መርኣያታትን ክኾኑ በዚ ኣጋጣሚ እዚ ምብል ኩሉ መንእሰይሲ ነዚ ርኢ ንሕና ከማ ምስቲ ክንደይ እንዳተዋጋእና እናበልና ንገብሮ ነበርና ሕጂ ከዓ እሳቶም ተካእቲ ኮይኖም ነዚ ንጥፈታት እዚ ክገብርዎ ይላውቦ ማለት እዩ
1: ኣብ መወዳእታ ስፖርተኛታት ሃገርና ሰነድ ንታሪኾምን ኣማፅኦምን ዝገልጽ ብምዃኑ ሰነዳቶም ኣብ ምዕቃብ ዓቲቦም ክሰርሕሉ ከም ዘለዎም ኣብ መወዳእታ ብኣዳለውቲ ናይቲ መደብ መዘኻኸሪ ቀሪቦም
2: ኣሎ ምስ ፒፓውን ብዙሕ ከምኡ ተዘራሪብና ነርና ኣነ ሓቂ ሓይሽ ብፍላይ ናይ ዞባ ማእኸል ኣብ ዝነበርና ልውስናት ተደይ ኮይኑ ኣብ ደገ ዝግበር ናተይ ጥራሕ ደይኮነ ናይ ካልእ እውን ዕቅብ ክትረኽቦ ክትክእል ኣለካ ቀሊል ነገር ኣይኮነን ኣይትረኽቦን ኢኻ እንድሕር ደኣ ዝነበርካዮ ዋላ ሓደ ሰነት ዘይብልካ ኮይኑ ዳርጋ ይነበርካን ማለት እዩ ርዱ ኣርእስቲ እዩ ሰብሲ ኣብ መንገዲ ክኸይድ ከለካስ እውይዚ ኣብ ከምዚኣ ስእሊ ርእየ ነይረ ክብለካ ክኽእል ኣሎ ሰነድ ኣበታ ሓዛ ምናልባሽ ኣብ ውስኑ ሰባት ክህሉ ክእል ኸውኒ ፒፖውን ዓብ ፀገም እዩ ኣብ ከምኡ ኣጋጢሞዎ ነይሩ ኣብቲ ኣነ ዝነበረኒ ግን ዳርጋ ኣብዚ ማዕለያ ደይብሉ ስእሊ ከምርፆ ክኢል እየ ግን ኣኻልድ እዩ እዚ ኣይኮነን ምስትናትና ታሪክ ኣኻልድ እዩ እቲ ልዕሊ እዚ ኣነ ዘሐጎሰኒን ዘድነቕኮ እዚ ናይ ቀደም ናይ ስሳታት ናይ ሓምሳታት ዝነበሩ ተቐዳድምቲ ናይዚኣቶም ስእሊ ዓቂብካ ክሳብ ሕጂ ታሪኮም ኣሎ ማለት እዩ ሳሓፅን ገይረሱስ መፂሉ ሕጂ ብዝዓድሎ ካብዞም ኣብዚ ንሪኦም ዘለና ቀሊል ኣይኮነን እዚኦም ኣቦታትና 83 82 ዓመት ገይሮም ኣለዎ ሕጂ ዞም ብዕድመ እንድሕር ርኢኻ ናይ 82 ዓመት ዕድመ ገይሮም ከምዚ ስእሎም እዩ ክገልፆም ዝኽእል እምበር እሶም ነቲ ናቶም ታሪክ ናይ ቀደም ሕጂ ክገልፅዎ ከምዝ ከብደና ሩድ እዩ ስለዚ መን ከም ዝነበረ ክገልፀልካ ዝኽእል ሰነድ ስለ ዝኾነ እዛ ትብላ ዘለካ ሓቢርና ናይ ኩሉና እጃም ኮይኑ በቢ መንገድና ዘሎ ሰነዳትና ክንእክብ ሓላፍነትና ይብል
3: ስፖርተኛ ሃገርና ኣብዘታ ሰነዳት ክዕቁቡ ዳርጋ ሓደሓደ ኣለዉ ዝዕቁቦት ኣነ ግን ምስም ኮይነ ክዕቁቦ ክኢለ ኣለዉ ሓደሓደ ዓቀብቲ ካብ ዝሕግዙኒ ኣካላት ኣለዋ ሶም ከዓ ናይ ብሓቂ ኣጉሰካ ክእል እዩ

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት እናቐፀለ እዩ ስለምክታልኩም ኣዝየ መስግን። ሎሚ ቀዳም ሻምፒየንስ ሊግ ኤሮጳ ናይ መዛዘሚ ፆታ ዝካየደሉ ግዜ። ስለዚ ብዛዕባ እዚ ናይዚ ውድድር ዝኾነ ደይኮነ ኣብዚ ውድድር እዚ ካብ ዝተመዝገበ ናይ ፍፃመ ፆታታት ብሉፃት ሸቶታት ንዝኽሪ ንድሕሪት ክንመልሰኩም ኣዳሊና ኣለና። ሰናይ ምክታል።

መደብና ናብ ምዝዛም ገፂኡ ትተርፈና መደብ ድማ ንኡስ መደብ ከዋኸብቲ ስፖርት እያ። ናይ ሎሚ መደብ ከዋኸብቲ ስፖርት ንገዲም ተፃዋታይ ኩዕሶ እግሪ ኣብዚ እዋን ድማ ኣብ ክለብ ደንደን ናይ ደቂ ተባዕትዮ ኣሰልጣን ኣካላዊ ብቕዓት ዘሎ ኣብይ ሰሎም ብዛዕባ ዝድስስ ትሕሶ ይክህሉ ጋዜጠኛ ኤፍሬም መኮነን ብኸምሲ ዕባ ኣዳልይዎ ኣሎ ሰናይ ምክታል

0: ሓረግ ትውልዲ ኣብ ናይ ስፖርት መኣዲ መሰረት ንህንፃ ወሳኒ እዩ። ጉንዲ እንተጉላዕልዐ ንሰራ ወርሒ እዙ ዝጥዕሞ ቤት ብርሃን ዕድልን መንገዲ እንተደኣ ፈጢራ ተውህቦን ክእለትን ዓፀፋ ይዛዕቢ ከም ኣብ ልሙዕ ሻኻ ዝተዘርአ ፈልሲ ይጥጥዕ። ስድራ ቤት ቴድሮስ ኣብ ሰንሰለት እዚያ ትግለጽ ካብ ናብና ሰገረ ሰለስተ ወለዶ በፂሑ ሞያዊ ውርሻን ተውፊትን ኮይኑ እዩ ተሰጋጊሩ። ዘይደርቕ ዋሕዚ እውን ይቕፅል ኣሎ። ካብ ምንታይ እዚ ኩሉ ፍቕሪ ኩዕሶ እግሪ ዘየብል እውን ኣይኮነን። ሕቶ ኮይኑ ክተርፍ የብሉን። ምስ ፍሉይነቱ ብዕምቀት ምርኣይ ኣገዳሲ እዩ። ብደረጃ ሌላ እውን ክቐርብ ይኽእል። እቲ ካብ ስፖርተኛ ቴድሮስ ክፍለ ዝነቐለ ኣመናቱ ሶልያና ኣቢሰሎምን ሲልቫና ኣቢሰሎምን በፂሑ። እዘን ማናቱ ኣብ ሓደ ዓውዲኤን ዝዋስኣ ደቂ ኣንስትዮ ማናቱ ኣብ ባዲመንተ ፈለምቲ የስሜን መናቱ ኣሓት ሓደ ሙያ ክሕዛ ምርኣይ ንቡር እዩ። ሓያሎ ስድራ ቤታት እውን ኣብ ኮማ ዓውዲ ክደፍኣ ይድርኻ። ቅድም ሓደ ዓይነት ክዳን ክኽደናን ኣብ ሓደ ቤት ትምህርቲ ክምሃራን ኣብ ሓደ እብረ ክኾነለን ይፅዕሩ። ኣብ ዓውደ ስፖርት ውሕድ ተርእየ እዩ ነይሩ። ማናቱ ተፃወቲ ኩዕሶ እግሪ፣ ማናቱ ተቐዳደምቲ ብሽክለታን ኩዕሶ ሰኪዐትን ምንባሮም መዛግብ ታሪክ ይረጋግፅ። ኣብ ደቂ ኣንስትዮ ብዙሕ ዝውትር ኣይኮነን። ደቂ ኣንስትዮ ናይ ወለደንን ናብ ኣባሓጎታተንን እናሓጎታተንን ምኽታል ግን ሓድሽ ኣይኮነን። እቲ ፍሉይነት ትውፊት ስፖርት ግን ኣብ ባዲመንተ ምዃን እዩ። ስፖርተኛታት ሶልያና ኣቢሰሎምን ሲልቫና ኣቢሰሎምን ሓረግ ትውልዲ ስፖርተኛ ቴድሮስ ክፍለኤን ዝቕፅላ ዘለዋ ነፍሲሄር ኣቶ ቴድሮስ ክፍለ 1960ታት ሓደ ካብ ስሙያት ተፃወቲ ኩዕሶ እግሪ ነበረ። ምስ ክለባት ወልወል መደበርን ቀይሕ መሬትን ጽቡቕ ናይ ስፖርት ግዜ ሕሊፉ ነታ ክለብ እውን ብደረጃ ሓለቓ ጋንታ ኮይኑ መሪሕዋ። ሓያሎ ዓወታት እውን ኣጎናጺፍዋ። ክሳብታ ብህይወት ኣብዚ ዓለም ዝነበረላ እዋን እውን ካብ ዝርያ ስፖርት ኣይተፈለየን። ከምኡ ክንዲ ዝኾነ እቲ ፍቕሪ፣ እቲ ሞያ፣ እቲ ክእለት ናብ ውላዱ ኣሰጋገረ። ኣቢሰሎም ቴድሮስ ክፍለ ኸዓ ምስ ስፖርት ኪዳን ዝኣሰረ ውላድ ኮይኑ ጎበዘ። ኣቢሰሎም ቴድሮስ ካብ ነፍሲሄር ኣቶ ቴድሮስ ክፍለን ካብ ወይዘሮ ተበርህ መኮነንን ኣብ 1974 ኣብ ኣስመራ ከባቢ ገዛ ኽኒሻ ተወሊዱ ዓብዩ። ኣብ ቤቱ ዝሓደሮ ፍቕሪ ስፖርት ኣብ ከባቢኡ ከንጸባርቆ ግዜ ይወሰደን። ተውህቦን ክእለቱን ዘለለዩ መተዓቢቱ እውን ልዑል ትኽረት ሃብዎ። ብጨርቂ ዝተሰርሐት ኩዕሶ ሒዙ ኣብ ጎደናታት ገዛ ኸኒሻ ደመቐ።
1: ምምሕዳር 4 ስመራ ትበሃል ዘላ ሕጂ እታ ምምሕዳር ኣብኣብታ ጽርግያ ኣብ ኣይና ተወሊድና ዓቢና ኩዕሾ ጨርቂ ከምቲ ልሙድ ኩሉ ብኩዕሾ ጨርቂ ኢኻ ትሓልፎ። ኣዝዩ ፍቕሪ ዝነበሮ ማዓስየ ትፍደስ ኢኻ ትብል ናይ ምሸት ኩላካ ሰዓት 5 ተፈዲስካ እታ ኩዕሶ በዚያ ትጅምር ብኩዕሶ ጨርቂ። ድሕሪ እዩ ናይ ቤት ትምህርትታት እንዳበለ ዝቕፅል

0: ጎን ጎን ትምህርቱ ንስፖርት ዝኣክል ግዜ ስለ ዝሃቦ ካብ ገዛውቱ ሓሊፉ ሓደ ካብ ተጠመቲ ተፃወቲ ኩዕሶ እግሪ ቤት ትምህርቲ ኢስቅ ተወልደ መድህን ኮይኑ ድማ ተመርፀ ንክለብ ቤት ትምህርቲ ኢስቅ ተወልደ መድህን ንምፅዋዕ እውን ምስ ኩላቶም መፃወቱ ሓያል ፃዕሪ ኣካየደ
1: ናይ ቤት ትምህርቲ ብፍላይ ኣብቲ ናይ ካልኣይ ደረጃ ኢስቅ ተወልደ መድህን ክንምሃር ከለና ኣዝዮም ኣብ ክለባት ከም በዓል ኣማኒኤል ሻውል ዓብዴ ዓብደልቃድር ደበዝቶ ዓብዱሊስ ዝነበረ ካልኦትን ምዚኣቶም ኣብ ቤት ትምህርቲ ቀይሕ ባሕር እዩ ትፀወታ ነይሩ ኣዝዩ ህልኽ ዝመልኦ እዩ ኩሉ ከዓ ናይ ክለብ ተፃወታ ይብቲት ግዜቲ ስለዚ ክሳብ መወዳእታ ናይ ቤት ትምህርትታት ክሳዕቲ ናይ መወዳእታ ናይ ዋንጫ ትበፅሕ ኣዝዩ ቅልስ ዝመልኦ ፀወታ እዩ ኣብ ቤት ትምህርቲ ቀይሕ ባሕር ሓመድ እዩ ከም ዝብለካ ዘለኹ ኣዝዩ ኒሕ ዘለዎ ፍፁም እቲ ዘይተሰዓርነት መንፈስ ናይ ቤት ትምህርቲ ሞ ፍሉይ እዩ ነይሩ ሽዑኡ ብከምኡ ገልፆ
0: ሞያኣቦኡ ፍቕሪ ወላዲኡ ዝተኸተለ ኣብ ሰሎም ቴድሮስ ኣብ ገዝኡ ጽቡቕ ናቤትን ክትትልን ኣይተፈልዮን ንዅሉ ዝግባእ ግዜ ሂቡ ህይወቱ ክመርሕ እውን ኣይተሸገረን ዝዓበየ ዕድል ዝተፈጥረሉ ግን ድሕርና ጽነት እዩ ድሕርና ጽነት ኣብ ሰሎም ቴድሮስ ካብ ቀዳሞት ብሞያ መምህርና ዝተመደቡ መንእስያት ነበረ ፈለማ ከም መምህር ናብ ንእዘባ ዓዲ ቐይሕ ተመደበ ኣብቲ ኸባቢ ዝተመደበት ክፍለ ሰራዊት ሰብዓ ነበር ከዓ ክምህር መደብ ስራሕ ተዋህቦም
1: 92 መወዳእታ ወር 11 መምሃራን ናይ ዜግነት ድበሃሉ ናይ ምድማፅ ናይ ሬፈረንደም ዝነበረሉ ሕጂ መምህርና ናይ 2 ሰሙን ቁሩብ ውሕድ ኮርስ ወሲድና ምምራቕ ደይኮነ ሕጂ ልክዕ ተወሉ 12 ተወሉዝ ግሬድ ኮምፕሊት ምሰበልና ገለ ክፋል ኣብ እንዳ ዜግነት ነቲ ናይ ሬፈረንደም ምድማፅ ኣብ ኩሉ ሃገር ኣብ ኩሉ ዞባ ወሪዱ ነይሩ ኣነ ድማ ከም መምህር ኮይነ ኣብ ዓዲ ቀይሕ ዝምደብ ንምንታይ ሽዑኡ ክፍለ ሰራዊት ሰብዓ ኣብ ዓዲ ቀይሕ ነይሮም ካብ ቀዳማይ ክሳብ 50 ክፍሊ ንምህር ነርና ንተጋደልቲ ማለት እዩ
0: ጎኒ ጎኒቲ ናይ ምምሃርን ምስትምሃርን ስርሑ ንፀወታ ኩዕሶ እውን ኣይገደፎን ኣብቲ እዋን ዝካየድ ዝነበረ ዞባዊ ግጥም ኩዕሶ እግሪ እውን ሓደ ካብ ተፃወቲ ኩዕሶ እግሪ ኣውራጃ ኣኮሎ ጉዘይ ኮይኑ ተመርፀ 1993 ኣብ ስታዲም ኣስመራ ኣብ ዝተኻየደ ናይ መዛዘሚ ግጥም ጋንታ ኣኮሎ ጉዘይ ዋንጫ ዓተረት እዛ ዋንጫ እዚኣ ኣብ ልብቲ ብፍቕሪ ንስፖርት ዝሰርሓሉ ኣብ ሰሎም ቴድሮስ ዓበ ክብሪ ረኸበት
1: ሓደ ካብ ገዛ ካብ ስድራ ዝወፀኩሉ ጉቦኦይ ንምፍፃም ንጉቦኦይ ንምፍፃም ካብ ስድራ ዝወፀኩሉ ግዜ እዩ ወፅኤ ድማ ኣዝዮም እየን እተን ሸዓተ ኣውራጃታት ክብለካ ኣዝዮን ሓያላት ጋንታታት እየን ነይረን ንኣብነት ከምአን ክጠቕሰልካ ኣውራጃ ሳሕል ብተጋደልቲ ዝቆመት ነይራ ንምጥቃሶም ከም በዓል ወዲ ሰገድ ካልኦት ካልኦት ኣዝዮም ብሉፃት ተፃወቲ ዝነብርዋ ናይ ኣውራጃ ሳሕል ብተጋደልቲ ዝቆመት ነይራ ነዚ ሰጊርካ ዋንጫ ክትወስድ ኣዝዩ ሕጂ ኣብ ፀወታ ግዜ ጌሼ ካብ ገዛ ወፅኤ እሞ ምስ ኣውራጃ ጎሎ ገዛይ ኣብ በኹረይ ኣብ መገሻይ ዋንጫ ዝወሰድ ኩላ ስለ ዝኾነት ብፍሉይ እየ ዝዝክረ
0: ካብ ፈለምቲ መደብ ሃገራዊ ኣገልግሎት ዝኾነ ኣብ ሰሎም ቴድሮስ ኣብ 1994 ምስ ኣባላት ቀዳማይ ዙርያ ናብ ሳዋ ወረደ ኣብቲ እንዳታት ሳዋ እውን ፅቡቕ ግዜ ሕለፈ ኣብ ምዱብ ናይ ስፖርት ግዜ እውን ኩዕሶ ካብ እግሩ ኣይፈለየን ብደረጃ ብራጊድ ኣብ ዝካየድ ዝነበረ ግጥማት እውን ናይ ፊተ መሪሕ ግደ ነበሮ ኣቐዲሙ ኣገልግሎቱ ዝወደ ኣብ ሰሎም ቴድሮስ ድሕሪ ምምራቕ ናብ ኣስመራ ተመሊሱ ኣብ ዓይኒ ዓበይቲ ጋንታታት ኣተወ ዓባይ ጋንታ ኣዱሊስ ድማ ወነነቶ ካብ 1996 ክሳብ 1998 ንኽልተ ዓመት ምስታ ጋንታ ብምፅዋት ፅቡቅ ግዜ ሕለፈ
1: ናይ መጀመርያ ጋንታይ ዳህላክ እያ ነይራ ዳህላክ ነይራ ድሕሪኡ ሓንቲ ዓመት ተፃዊታ እውን ድሕሪ ተመሊሳ ኣብዚዮም ድርእዩ ንሕጂ ኣብቲ ሲዝን ኣብቲ ወቕቲ ምስ ዳህላክ እናተፃወትኩ ከለኹ ኣዱሊስን ኣልተሓሪርን መወዳእታ ኣብ ኣዱሊስ እየ ድፍርን 5,000 መፈረሚ ነይሩ ሽዑ እቲ ግዜ

0: ሰዓቲ ኣዝዩ ብዙሕ እዩ። ኣብ 97 ገለ ከባቢ 96 መወዳእታ ሕጂ ምስ ኣድሊስ ክውድእ ከለኹ ሓደ መወዲኤ ደገዛውቶ እዩ ነይሮም ደበይሰ ገዛውቶም ዓብደልቃድር ዓብዴ ጣዓመ ወዲ መሓሪ ድበሃል የስዳዓካይ ማለት እቲ ናብኡ ኢኻ ትፅጋዕ ወዲ ገዛውትካ ደለዎ እምበር እቲ ደረጃ ሽዑ ናይ በዕላል ተሓሪርን ኣድሊስን ደረጃ ሓደ እዩ ነይሩ ድሓር እዞም ዝብለካ ዘለኹ ደቂ ደገዛውተይ ስለ ዝኾኑ ምሳና ከምዚ ደሕሸካ ከምዚ ምስ በሉን ምስ ኣድሊስ ኣትየ ምስ ኣድሊስካ ስጋዕ እቲ ክልተ ገለ ዓመት ኣዝዩ ፅቡቕ ናይ ዓወት ዘለዎ እዋን ምስጋንታ ኣድሊስ ኣሕሊፈ።
1: ኣብ ሰሎም ቴድሮስ ኣብቲ ብዶብ ተሳቢቡ ኣንጻር ልዑላዊ መሬት ኤርትራ ኣብ ዝተሃቀነ ወራር ኢትዮጵያ ከም ኩሉ ኤርትራዊ መንእሰይ ቀዲሙ ኣብ ኣደ ኣሃድኡ ተረኽበ ምስኮር 271 ብምዃን ድማ ኣብ ሰለስቲኡ ወራራት መከተ። ልዑላውነት መሰውሓሰ ኣብቲ ኣብ ሓይልታት ዝካየድ ዝነበረ ስፖርታዊ ግጥማት ተመልሰ። ኣብ ምዉቕ ስፖርታዊ ግጥማት ሓይልታት ምክልኻል ብምስታፍ ክለቡ ኣከታቲላ 3 ዓመት ፅዋ ከተልዕል እግሩ ሓወሰ።
0: እዚ ናይ ልምዓት ኢልና ድወፈርናሉ ኩነታት ወያነ ዘጋጠመ ኣብ ኮርክ 271 እየ ዝምደብ ድሕሪ ብክፍለ ሰራዊታት ምስ ቆመ ኮርክ ክፍለ ሰራዊት 17 ኣብዚ እቲ ናይ ሰራዊት ኣብ 201 ድሕሳልሳይ ወራር እቲ ናይ ምስሪ ምክልኻል ብኮራት ዝነበረ ፀወታ ኣይርከብ ኩሉን ድረ ወዲኢ ቀዳማይ ዙርያ ገዛ ተመሊሰ ኣለኹ ናይ ኮራት ኣይርከብ ኩሉን ድሕሪ ዚ 201 ግን ናይ ሓይልታት ምክልኻል ኤርትራ ውድድር ምስ ተጀመረ ልክዕ ብክፍለ ሰራዊታት ይድ ይጅምር ከም ኣጋጣሚ ኣብዚ እውን ምሳይ ኣሎ ሕጂ ምሳይ ሓንሳዕ ሰልጣን ዘሎ እሱ ናይ ክፍለ ሰራዊት 26 ተፃዋታይ ነይሩ ሳምሶም ጀለስ ኣነ እንዳ 17 ነይረ እዚ እንዳ 17 ከለና 3 ዓመት ኣካታቲላ እታ ክፍለ ሰራዊት ቀዳመይ ትወፅ 3 ዓመት ኣካታቲልና በዚ እናቐፀለ ሽዑ እንታይ ድቆውም ግንባር ሓሬና ሽዑ ምስ ጀለስ ንረኸብ ስለ ዘሎ መሳርሕተይ ማለት የብቐረባ ስለ ዝዝክሮ ካብ እንዳ 17 3 ዓመት ዋንጫ ወሲድና ግንባር ቀሙ ኣብ ግንባር ሽዑ ምስ ጀለስ ንረኸብ
2: ቅድሜና ኣብቲ ናይ ግንባር ፈልጦ ብድሕሪ ኢና ንሕና ኣብ ክልተ ናይ 17 ዳ ተፀቐቲ ከሎ ግን ኣዚ ኣከፋፋል ጥራሕ ዘይኮነ ኣብ ዝኾነ ቦታኣት እዩ ተፀቂቱ ዘበቀ ዝፀቐት ነበረ ተፀቐታይ ነይሩ ኣብ ንትወታቱ ኣዝዩ ብሉፅ ምንቅስቃስ ዝገብር ነይሩ ኣስዋይ ከ ኣብ ናይ ግንባር ነበረ ግንባር ክሳድዒካ 201 ኣነ ናይ ክፍለ ሰራት 25 ወኪለ መፅ እሱ ብ 17 ድሕሪ ኣብቲ ናይ ግንባር ብሓንሳ ኮይና ነቲያ ግንባር ክሳድዒካ ትመሰረትናላ ከምዚ ነይሩ ንትወታቱ ግን ብጣዕሚ ንፉዕ ቀዲሙ እውን ምስ ክለባት ኣድሉስ ዝሃላ ክትፀ ስለነበረ ዝያዳና ተመክሮ ስለነበረ ካብኡ እውን ተመክሮ ዳ ገበረ ቲ ግንባር ኣዝዩ ሓጋዚ ፀወታ ይፀት ነይሩ።
1: ኣብይ ሰሎም ኣብ 2007 ጫምኡ ምስ ሰቐለን ካብ ፀወታ ኩዕሶ እግሪ ብወግዒ ምስ ተሰናበተን ናብ ካልእ ዓውዲ ኣይበለን ኣብ ምፍራይን ምዕላምን ስፖርተኛታት ኣበርቲዑ ክሰርሕ ሓቀነ። ከም ውፅኢቱ ድማ ኣሰልጣኒ ኩዕሶ እግሪ ጋንታ ሓሪና ክኸውን በቕዐ።
0: 2007 ሕጂ ኣብ ምምሕዳርን ፋይናንስን ክለብ ደንደን ዘሎ ኢስያስ ኪዳነ እሱ እዩ ነይሩ ኣሰልጣኒና ናይ ሓሬና ኣብ 2007 ግን ናብ ካልእ ስራሕ ስለ ዝቐየረ እሞ ክኸውን ዝኽእል ኢሉ ኢስያስ ኪዳነ እዩ ኣብቲ ዓውዲ ኣነይ ሓስቦን ነይረ ኣብቲ ዓውዲ ናይ ኩዕሶ እግሪ ከምዚ ሕጂ ኣሰልጣኒ ዘለኽዎ በቃ ኣቢስ ክትሕዛይ ካዛ ጋንታ ከምዚ እንዳገበርና ኢሉ ኢስያስ ኢደ ትሕዘኒ ሸዓ ናይ ዋንጫ ናፅነት ሓሬና ቀዳመይ ትወፅያ ሽዑሎ ከዓና ኣሰልጣኒ ናይ ዋንጫ ናፅነት ሻምፒዮን ዙር ደይኮነሲ ናይ ዋንጫ ናፅነት ነይራ ኣብ ደቀም ሓረ ነይሩ ንመኸተይና ስዕርና ንወስዳ ኣብ በኽሪ ስራሕ ናይ ኣሰልጣንነተይ እዚኣ ዋንጫ ንሓሬና ኣግዚመ እዮም ማለት እዩ።
2: ኣነ ምስ ክለብ መኸተ ነይረ ኣብይ ሰሎም ከዓ ምስ ክለብ ሓሬና ኮይኑ ናይ ዋንጫ ናፅነት ንዓና እዮም ስዒሮምና ሸዓ ብኡ ብዓወት ክጅምር ከለካብ ናይ ክፍለሰራዊት ናይ ክፍለሰራዊት ወድድር ዝክብለካ ከለኹ ኣዝዩ ሓያል ወኒ ዘለዎ ድሌ ዘለዎ ሃገ ኣህዳዊ ስምዒት ኣዝዩ ከቢድ እዩ ከምዚ ናይ ክለባት ኣይኮነን። ስለዚ ኣብ ከምኡ ዓይነት ቀዳማይ ኣሰልጣን ኮይኑ ኣብዚ ዓውዲ ስልጣን ሰበለ በዚ ዓወት ምጀመረ ኣዝዩ ፅቡቅ ኸይዱ።
1: ምስጋንታ ሓሬና ብርክት ዝበልዎ ዓወታት ድሕሪ መጎንፃፍ ከዓ ኣብ 2013 ኣብ ጋንታ ብድሆ ከም ተሓጋጋዚ ኣሰልጣኑ ኮይኑ ንሓፂር እዋን ሰርሐ ዓቕሚን ክእለቱን ተራእዩ ከዓ ቀዳማይ ኣሰልጣኑ ኮይኑ ተረቑሐ
0: ክለባት ናይ ሓይልታት ምክልኻል ሓደ ዓይነት ኣካይዳ ማለት እንታይ እዩ ብሓደ ስለ ዝኾንካ ብሓደ ትቑርስ ብሓደ ትምሳሕ ብሓደ ትድረር መደቀሲኻ መናብሩኻ ሓደ ስለ ዝኾነ ኣብ ሓሬና ከይድካ ጋንታ የቀይረ ወይ እቲ እዚ የቀይረ እምበር ኣብ ሓሬና ዝነበርኩ ኣብ ብድሆ ዝነበርኩ ኩሉ ፅቡቕ ኣዝዩ ጥዑም ሂወት ኣብ ብድሆ ከም ካልኣይ ኣሰልጣኒ ኮይነ ድጅምር ድሕሪኡ ኣብ 2023 18 ቀዳመይቲ ስርሐይ ማለት እዩ ኣብ 13 ካልኣይ ኣሰልጣኒ ክሳዕ 18 ቀዳማይ ኣሰልጣኒ ምስ ኮንኩ ካልአይቲ ወፅያ ኣብ 2023 ኣብ ኮቪድ ኣብ መንጎ ኣብ 2 ዓመት ምሽ ኣብ ኮቪድ ስለ ዝነበረ ኣብ 23 ሽዑ ቀዳመይቲ ወፅያ ብድሆ ማለት እዩ ስለዚ ኣብተን 2 ዓመት ዝሓይዘየን ዝነበርኩ ንብድሆ ኣብ 18 ኣብ 23 ኣብ 18 218 ካልአይቲ ወፅያ ኣብ 2023 ቀዳመይቲ ወፅያ ኣብዚ ዝሓለፈ ከዓ ቁሩብ ዋላ ኣብቲ ክስታይ ኣብቲ ደረጃ ይንምፃእ ድሓን ዝኾኑ ንኣሽቱ ዘለዉ ተፃወቲ ያቆማ ዘላ ጋንታ ብድሆ ምክንያቱ ቶም ገዳይም ገሊኦም ኣብ ሞያ ናይ ዳንነት ገሊኦም ኣብ ስልጣን ስለ ዝኣተዉ ድሓን ኣብ ደረጃ እውን ድሓን ኣላ ማለት እየ
1: ኣቢስ ኣብ ዝተፈላለዩ እዋናት ዝቐሰሞ ስልጠናታት ናይ ኣሰልጥንቲ ላይሰንስ ሒዙ ይርከብ ብተወሳኺ እውን ብመንገዲ ፊፋን ብምትሕባር ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራን ዝተዋህበ ስልጠና ናይ ኣካላዊ ብቕዓት ንሰለስተ ዓመታት መመላእታ ብሓሳብን ግብርን ትምህርቱ ተኸታቲሉ
0: እቲ ስልጠና በቲ ቤዚክ መሰረታዊ ስልጠና ኩዕሶ እግሪ ዝበሃል ኣብ 2007 የወሲደዮ እዚ ኩሉ ግዜ ድዝክሮ ማለት እዩ መኮነን ሓበሬታን ጎስጓስን ሚስ ምርከኻል ምስ መሻርክቱ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኮይኑ እቲ ኩሉ ናይ ምስልጣን ሞያታት ዝሃበኒ በቢግዜኡ በቢዓውዱ መሳለሉ ብዝሓለወ ደረጅኡ ብዝሓለወ ካብ ቤዚክ ድሕሪ ቤዚክ ኢንተርሚድት ድሕሪኡ ሃይ ሌቨል ድሕሪኡ ሲ ላይሰንስ ናይ ካፍ ሲ ላይሰንስ ድሕሪኡ ናይ ቢ ላይሰንስ እዚ ብምሉኡ ተጣሚሩ ኣብ መንጎ ድውሰድ ሪፍሬሽ ኮርስ ኣሎ ፊፋ ድመፁ ኢንስትራክተርስ ኣለዉ ብውሽጢ ናይ ሃገር ድመፁ ኢንስትራክተርስ ኣለዉ ኣብቲ መንጎ መንጎ ናይ ፍሬፍሬሽ ኮርስ ኣሎ ኣብ ሰዓት እዚ ኣብቲ ናይ ሄድ ኮች ወይ ናይ ኮችን ኮርስ ስጋዕ ቢ ላይሰንስ ኣለኒ በፂሐ ኣለኹ ኪኒኡ እውን ገና እውን ኣነ ድበፃሕ ኮ ነገር የለን ብሕጂ እቲ ትምህርቲ እቲ ባይታ እውን ኣዝዩ ፅቡቕ ባይታ ተዋሂብና ስለ ዘሎ ከምኡ ክቕፅል ክስጉም ይደሊ ብተወሳኺ ካብዚ ውፅእ ኢሉ ኣብ 2017 ዝተኣታተወ ናይ ፊዚካል ትሬነር ብፊፋ ኮችን ኮርስስ ድወሰድናያ በቶም ኢንስትራክተርስ ናይ ፊፋ ብሰለስተ እብረ ማለት እዩ 2017 ቀዳማይ እግሪ ወሲድና 2018 2019 እዚ ናይ ፊዚካል ፊትነስ ምስ ሰነዳቱ ወረቐቱ ናይ ፊፋ ከም ዝሪዮ ደለኻ ወሲደ ሕጂ እውን ዝያዳ ዝሰርሓሉ ዘለኹ ካብ 2017 ኣብ ክለብ ደንደን ሱፐር ዲቪዥን እየ ስያስ ኪዳኖ ከሎ ሰልጣኒ ተሓጋጋዚ ኣሰልጣኒ ሳምሶም ከሎ ካብ 2017 ክሳብ ሕጂ ከም ኣካላዊ ብቕዓት ኣሰልጣኒ ኮይነ እሰርሕ ኣለኹ
2: እጂ ነቲ ሞያ ክትመፅ ከለካ ከሉ ግዜ መሰረት ክህልወካ ኣለዎ ኣብ ሰሎም ከምቲ ቀዲመ ዝነገርኩ ኣብቲ ንገብሮ ነበርና ኮርሳት ኣብ ክላስ ዝገብሮ ነበረ ኣክቲቪቲ ንትፈቱ ካብ እዩ ዝብግስ ኣዝዩ ብሱል ኣብቲ ሕቶታት ዝግበር ኣፍልጡ ካ ዝያዳ ስለነበረ ካብዚ ዝብገስ ኣብሶሎም ኣብቲ ነጥፈታት ኮርስ ንገብሮ ነበርና ኣዝዩ ንፉዕ ተገዳስነት ዘሕድር ፅፈቱ ኣብቲ ፓርቲስፔሽን ዝገብሮ ናይ ክሳይ ኣዝዩ ብሉፅ እዩ ነይሩ
1: ኣብዚ ሕጂ እዋን ኣሰልጣኒ ጋንታ ብድሆን ኣሰልጣኒ ኣካላዊ ብቕዓት ክለብ ደንደንን ሃገራዊት ጋንታ ኩዕሶ እግሪ ኤርትራን ኮይኑ ይዓይሎ ኣቢሰሎም ቴድሮስ ምስ ናይ ግንባራት ጋንታታትን ክለብ ደንደንን ዓወታት ከመዝግባ ኣበርክትኡ ቀሊል ኣይነበረን
2: ሰሎም በቃ ልዕሊ ኩሉ ደስ ዝብለኒ ኣብቲ ነጥፈታት ዝገብሮ ኣብ ስፖርቲ ኣካላዊ ብቕዓት ዳሕራ ይመፅ ኣሰልጣን እዩ ነሩ ኣብቲ ኣካላዊ ብቕዓት ተገዲሱ ከምዚ ስኢልካ ሽዑ ዘይኮነ መደብ ሒዙ ከም እንታይ ይገብር ኣለኒ መን ፈሊገለ ክመፅእ ከሎ እቲ ኣክቲቪቲ ካብዚ ይጅምር ሕጂ ምስ ደንደን ነዊሕ ዋን ሰሪሕና ብሓንሳ ኣለና ሃማን ብዙሕ ዓወታት ኣምፂና ኢና ደረጅኡ ካብዚ ጥራሕ ዘይኮነ ኪኖ ሃገራዊ

0: ጋንታውን በፂሕ ኣሎ። እዚ ራይ እቲ በይዚ ካብ ክፍለ ሰራዊት ናብ ግንባር ካብ ግንባር ኣብ ክለባት ደንደን ሕጂ ኣብ ሃገራዊት ጋንታ ዝሓለፈ ነበረ ንጥወታት ሃገራዊት ጋንታ ተዓወተትሉ እውን ሓደ ካብቲዮም ኣበርክቶ ዝገበሩ ኣብይ ሰሎሚ። ስለዚ ኣብ ንጥወታት ኣብቲ ስልጠና ኣዝዩ ፅቡቕ ስራሕ ክንሰርሐ ኢነ ዝክር።
1: ኣብይ ሰሎም ቴድሮስ ኣብ 1998 ምስ ወይዘሮ ምሕረት ተወልደ ቃል ኪዳን ኣሲሩ። ቤርሳቤል፣ ሶልያና፣ ሲልቫና፣ ኤልያብ፣ ማትያስ ኣብይ ሰሎም ዝስሞም ሓሙሽተ ውሉዳት ፈርዩ። ዋላ እኳ ደኣ ዓይነቱ ይፈላለ እምበር ሰንሰለት ምውርራስ ስፖርት ኣብታ ስድራ ገና ይቐጽል ኣሎ። ማናቱ ሶልያና ኣብይ ሰሎምን ሲልቫና ኣብይ ሰሎምን ኣሰር ናይ ኣባሓጎአንን ኣቦአንን ስዒበን ኣብ ዓውዲ ባድመንተን ዝነጥፋ ዘለዋ ውልዶ ስፖርተኛታት እየን። እዘን ኣባላት 33 ዙርያ ሃገራዊ ኣገልግሎት ዝኾና ፍላይ ማናቱ ኣብ ውድድር ዞባ ማእከል ካልኣይ ደረጃ ሒዘን ውድድረን ክዛዝማን ከለዋ ኣብ ምሕዝነታዊ ፀወታ ቻይናን ከምኡውን ኣብ 224 ኣብ ውድድር እዚ ማእከል ኣብ ናይ ውልቂ ሲልቫና ቀዳማይ ደረጃ ብምሓዝ ወርቂ መዳልያን ዋንጫን ክትሽለምን ከላ ሶልያና እውን ብወገና ኣብ ተሓናፊፅካ ዝካየድ ውድድር ሳልሳይ ደረጃ ክትሕዝ በቂዐ እያ።
2: ኣዝየ ሕጉስ ኣብ ስፖርት ምንጣፈን ኣዝየ ሕጉስ። ምክንያቱ ካብ ስፖርት ዝርከብ ማንም ሰብ ዝፈልጦ ኩሉ ግዜ ሕጉስ ኢኻ ኣብቲ ጥዕና ዘሎ ዘለካ ጥዕና ዘሎ ፅልዋታት ኩላህና ርዱእ እዩ። ሕጂ ዋላ ክጅምራ ከለዋ ከም መናቱ እቲ ስፖርት ክጅምርኦ ከለዋ ብዙሕ ከምዚ ኢለን ኣብዚ ባድሜንተን ከኣትዋ ኢለስ ባድሜንተን ሲ ናተን ሞያያ ወይ ናተን ዓውድያ ኢለ ኣይግምትን ነይረ። ጥራይ ሓንቲ እንታይ ፅብቕቲ ነይራትን ኣብ መንጎ ብጀካቲ ናይ ክለባት ልምምድ ዝገብሮ ናይ ጋንታታት ኣለዋ ከምዚ ሰንበት ሰንበት ውፅእ ኢልና ንጎየን ምሳይ ምጉያ ይፈትዋ ነይረን። ኖርማል በዚ ከምዚ ናይ ፎቲን ዓይነት ቀሲ ኢልና ጎይና ንመፅእ በዚ ድጅምር ድሓር ምስ ረኣኮን ዋላ እቲ ነብስን እውን ድሓን ስለ ዝነበረ ከምዚ ናይ ስፖርቲቭ ዓይነት ነብሲ ስለ ዝነበረ ዋሞ ከምዚ ደይ ንፍትን ገለ ኢለ ድሕሪቲ ናይ ድሓን ኣንፈት ምስ ረኣ ኩለን እዚ ባድሜንተን ወዲኦ ምስ መፃ ካብ ኣገልግሎት ገለየን ድጅምሮኦ ኣዝየን ከዓ ኣብቲ ፊትነሰን ድሓን ስለ ዝኾነ ድሓን ድሓን ዝኾነ ብልጫታት ወይ ድማ ውፅኢታት የርኢ ኣለዋ።
3: መጀመርታ ናይ ባባተራ ኣሎ እንዲ ከምታ ዝበለ ካብ ፉቲንግ ምስኦ ንጎይ ነርና ኢና ፊዚካል ፊትነስና ፅቡቕ መፂና ማስ ድሓን ኮይኑ ነብስና ከማንሲ ፅቡቕ ነይሩ ብኡ ኢልና ጀሚርና። ድሓር እዚ ናይ ክፍለ ሰራዊት ውድድራት ክስራዕ ባድሜንተን ዝተሰርአ ፊትነስ ምስ ረኣናዮ ድሓን ምስኮና እስከ ንፈትና ኣብዚኣ ዘይንኣቱ ኢልና ምስ ባባ ተዘራሪብና ማለት እዩ ኣብኣ ኣቲና ብኣ ፅቡቕ ከይድና ናይ ክፍለ ሰራዊት ፀወታታት ጀሚሩ ናይ እንዳ 19 ወኪልና ማለት እዩ ኣብኣ ፅቡቕ ከይድና ባድሜንተን ኣይፀላዕና ፅቡቕ እዩ ነይሩ። ከምዚ ምሽ እቲ ፀወታ ብርቱዕ ዝበለ እዩ ወላ ትሬን ብርቱዕ እዩ ግን እስከ ድሓን ዕላማ ማለት ሲ ኣብ ፅቡቕ ድሓር ኣብ ድሓን ድኾነ ክንበፂሕና ኢልና ስለዝሓሰብና ፅቡቕ ጀሚርና ኣይበርታዓና መጀመርታ ድሓን ዳኾና መፂና ድሕሪ ቆልጢፍና ግን ውድድር ምስኣተና ከዓ ዳርጋ ናብ ሽልማት ሰኣቲና ኢና ኣብታ ናይ ዞባ ማእከል ካልአይቲ ዝወፀናያን ከምዛ ዝበልከያ ናይ ቻይና ከዓ ነራ ኣብታ ናይ ምሕዝነታዊ ዝነበረት ከዓ ፅቡቕ ከይድና። ባድሜንተን ቀንዲ እቲ ፊዚካል ፊትነስ ክህልዎ ከሎ ቅዳማይ ፍሌክሲቢሊቲናትካ ኩሉ ብዓብ እቲ ፀወታ ንበዕሉ ፈላለዩ ልክዕ ከም ኩዕሶ ኣይኮነን ፈላለዩ ከምቲ ኩዕሶና ተክሳይ ዘለዋ ባድሜንተን ካ ብሰለስተ ዝቆመተ ሕጂ ብትሪፕል ኣሎ ብዳብል ሲንግል በዝቆመ እዩ ሕጂ ዝያዳ ፍሌክሲብሊቲ ክህልዎ ከሎ በቃ ንስ ዝኾነ ነገር ከነቋርፂ የብልና በቃ ትሬይናት በቲ ዘለዉ ሰልጠንቲ ካብኦሞ ዝኾነ ነገር ዳቐሰምና ምስ ተፃወቲ ምስ ተሰልጠንቲ ከዓ ፅቡቅ ርሌት ጌርና ክሳይ ክንገብር ኢና ንደሊ ዝያዳ ትሬይናት ሃገር ክነፀውዕ ንደሊ ማለት እዩ።
1: እዘና ብርክት ዝበልዎ ግጥማት ብምስታፍ ስመንን ስም ሃገረንን ከፀውዓ ኣብ ሓያል ፃዕሪ ዝርከባ ትስፋት ስፖርተኛታት ናይ ወለደን ኣቶ ኣብይ ሰሎም ቴድሮስን ወይዘሮ ምሕረት ተወልደን ሓልዩትን ቀፃሊ መተበባዕን ናብዚ ዘለዎ ደረጃ ክበፅሓ ሓያል ድፊኢት ከም ዝኾነን እየን ዘዕልላ
3: ይድግፎ እዩ ብጣዕሚ ብዓበይቲ ባባ ስፖርት ኣብ ስፖርት ምህላው ማዘር ገዛናስ ኩላትና ድግፎ እዮም ማለት እዩ
4: ወይ ነደን ከመስገን ፈቱ ነዚ ዕድል ስለዝሃብና ማለት ደገፍናቶም ኣሎ ናይ ኩሎም ኣሕዋተይ ከዓ ናይ ኣብ ሕርተይ ናይ ኣሕዋተይ ናይ ኩሎም ኣለና ደገፍ ብዓብኡ ደገፍትና ኣለዉ

0: ዝያዳ ሕጂ ንስድራይ ክመስግኖም ዝደሊ በቃ ትፍቅሪ ስለ ዘሎ እንዲ ትፍቅሪ ስለ ዘሎ ተዋሂድና ኣብዝበፅሕና
1: ዳኣብሰሎም ዘይኮነስ ስፖርታዊ ስድራ ክንብላ ትቐልል መስለኒ ምክንያቱ ኣብሰሎም እውን ዘይገለፆ ነይሩ እዩ ደቁ ቅድሚ ባድሜንተን ኣብ ናይ ክፍለ ሰራዊት እዚ ሓንቲ ሲልቫና ሶልያና ክፈልየን ኣይክእልኒ ክሳብ ቦርቴሎ ኮይና እውን ትነጥፍ ነራ እያ ናይ ክፍለ ሰራዊት ኣብ ደቀም ሓደ ምስ ከይድ ኮርያስ ቦርቴሎ ኮይና ኣ ኣታ ኣብስ ነፊዕካ ደቅኻስ ኣብ ከምዚ ዓውዲሎም ንሪኢ ኣለና እተ ኩነታት ደቅኻ ስፖርት ክነጥፍልካ ንስድራ ዓብዪ ሓጋዚ ኣብ ካልእ ወልፍታት ተኣልዮም ገለ ተቢሎም ነቲ ስድራ ብስፖርት ተሃነፀኻ ፅባሕ ብሓንጎልካ ዳበለፀ ስለ ዝመፅእ ናይ ብሓቂ ተቕነአኒ ጥራሕ ዘይኮነት ኣነ እውን ረኣየይሲ ከም ናይ ኣቢስ ደቀይ ሰዲረስ ከምዚ ዓይነት ኣብ ነተፈታት ሎሚ ከብሉካ ደቀኻ ኣዝዩ ሓጋዚ እዩ ምክንያቱ ኩሎም ኣቢስ ክዳውንቱ ኩሉ ቱታ እዩ እቲያ ስድራ ብቱታ እያ ተዕለቕሎ ምክንያቱ ኣብ ስፖርት ነትፈታት ስለ ዘሎ ነቲየን ደቁ ብጣዕሚ እዩ ዝሕብሕበል ኣብ ደረጃ መብፅሑ ናይ ብሓቂ ደስ ዝብለኒ ተኪዩ ኣሎ ማለት እዩ ዋላ ካልእ ዓውዲ ኹን ዳ እምበር ባድሜንተን ባድሜንቶን ውን ፅባሕ ሃገራት ፀዊዕን ካልእ ንክበፅሓ ኣብኡ ወፍር ምግባሩ ኣብቲ ስፖርታዊ ዘዕበዮም ወፍር ምግባሩ ናይ ብሓቂ ዝሐጉስ ንካልእ ስድራ ውን ኣብነታዮም ኮይኑ ንዓይ እውን ክናቱ ክሳይ ርአ ክገብር ብጣዕሚ ናይ ኣብሰሎም ኣብ ስድሩ ዝገብሮ ወፍሪ ሞካ ስፖርት በዝዓበየሉ ሞያ ምዃኑ ብጣዕሚ እዩ ዝሕጉሰኒ
2: ዝገርም እቲ ምውርራስ ስፖርት ናብ ኤልያብን ሕሳስ ልደ ናይታ ስድራ ዝኾነ ማትያስ ኣብሰሎምን ምስግጋር እዩ ኣብዚ እዋን እዞም ክልተ ኮተቴ ኣሰርናይ ኣቦኦም ተኸቲሎም ኣብ ዓውዲ ኩዕሶ እግሪ ብንጥፈት ይዋስእ ኣለዉ
3: ኤልያብ ድሮ ወዲ 16 ዓመት ኮይኑ ኣሎ እሱ እውን ብናይ ትምህርቲ እዩ ድጅምር ኣብዚ ድያ ቤት ትምህርቲ ክርያ ገዛውቲ ናይ ድምሃር ኣብኡ እዩ ድጅምር ኣብ ድያ ጀሚሩ ናይ ቤት ትምህርቲ ተወሳኺ ሕጂ ናይ ክርያ ምምሕዳር ኣክርያ ትፅቡቕ ነገሩ ኣብ ምምሕዳርካ እቲ ስፖርት ንጥፈት ስለ ዘሎ ናይ ምምሕዳር ክርያ ጀሚሩ ይፃወት ብድሕሪኡ ሕጂ ኣብዚ ናይ ደንደን ካልኣይ ዲቪዥን ደንደን ቢ ትበሃል ካልኣይ ዲቪዥን ኣብኡ እቲ ቁመቱ ገና እቲ ዕድመ ገና 16 ዓመት እዩ ደሎ ኣብቲ ቁመቱ ግን ካባና ፍልይ ድበለይ ንውሕ ድበለ ንዲ ኣብቲ ትቕመቱ ገለ ተደእዩ ቁሩብ ጀሚሩ ኣሎ ልምምዱ ኣብኡ ጀሚሩ ኣሎ ገና እዩ ዘሎ እዚ ኤልያብ ማለት እዩ ብድሕሪኡ ዝመፅእ ማትያስ እዩ ማትያስ ወዲ 8-9 ዓመት ኮይኑ ኣሎ ማትያስ ኣብ ግራስሩት እዩ ኣብ ግራስሩት ኣሎ ካብ ስፖርት ደይፍለዩ ፍፁም ኤልያቢ ነይሩ ሕጂ ከዓ ማትያስ ምሳይ ዝኾነ ኣብ ዝኾነ ውድድር ናይ ቾሮዝ ስታድዮም ውድድራት ናይ ዞባ ማእከል ምሳይ ኣሎ ስለዚ እቶም ናይ ደቀይ ክስታይ ከምዚ ይመስል ቲ መልእኽቲ
2: ኣብዚ ንከባቢ 36 ዓመታት ብፍቕርን ተወፋይነትን ዝሰርሓሉን ኣብ ደበ ነፍሱ ዝሰረፀን ፍቕሪ ኩዕሶ እግሪ ምትብባዕ ናይ ስድራ ቤቱን ናይ ቀረበ ሓለፍቱን ኣይተነፍጎን
3: ኩሉ ግዜ ናትካ መንገዲ ወላዲኻ እዩ ናይ ወለደይ ብፅቡቕ ይገልፆ ናቶም ኣብነት እዩ ናቶም ኣርኣያ እዩ ኣብዚ በፂሐ ዘለኹ ድሕሪኡ ዝግለፅ ኣብ ኣሃዱ መጀመርያ ኣደ ኣሃደይ ክፍለ ሰራዊት 17 ማለት እዩ ክሳብ ኣብቲ ዝነበረ ናይ ስፖርት ንጥፈታት ብግቡእ ኣብቲ ዝካየደሉ ኣብ መንጎ ናይ ዕረፍትን ናይ ካልእን ግዜ ኣብ ክለባት ክነጥፍ ዘይርሳዕ ማለት እዩ ድሰዱና ዝነበሩ ኣሃዱ ክፍለ ሰራዊት 17 ኣድሁ የመስግን ድሕሪኡ ነተን ግንባራት ንሓሬና እዚ ማእከል እዚ ተወርዋር ሓይሊ እዚ ማእከል ብድሆ ማለት እዩ ሳሕጂ ዘለኹላ ማለት እዩ ድሕሪኡ ድማ ንመኮንን ሓበሬታን ጎስጓስ ሚስ ምክልኻል ስጋብ ኣብ ዝብፅሕኒ ዘሎ ብልብ የመስግን
2: እዚ ስድራ ቤታዊ ትውፊት እዚ ኣብ ሃገር ዓብቕም ነገርን ውፅኢትን ከም ዝፈጥር ዘከራኽር ኣይኮነን ሃብቲ ሃገር እዩ ካብቲ ቤት ክብርታት ፍቕሪ ፅንዓትን ቀጻልነትን ይቕሰም ብወገና ነቲ መሰረት ዝኾነ ኣቶ ቴድሮስ ክፍለ ዘለኣለማዊ ዕረፍትን ክብርን ነቶም ኣብ ዓውዲ ስፖርት ብዝተፈላለየ ሞያ ዝዋስኡ ዘለዎ ድማ ብሩህ መፃእን ዓወትን ንምነየሎም
0: ሕጂ ኣብ ገዛና እንሻላ ትፅቡቕ ዘሎ ማለት እዩ ትፍቕሪሎ ስፖርት ዓይነት ስፖርት ናይ ፍቕሪ ኣለና ዝያዳ ማለት እዩ ከምቲ ብካሊእ ገዛና እናቱ ዘለዎ ዝያዳቶም ኣብ ስፖርት ዘለዎም ከዓ ዝያዳ ፍቅሪ ገይሮም ኣብ ዝለዓለ ደረጃ ንክበፅሑ።
3: ስፖርት ንዓይ በቃ ዓብይ ፀጋ ሂወት እዩ። ኣብ ገዛይ ሰላም ኣሎ። በዚ ኣጋጣሚ ካብ ወለድኻ ድሕሪዩ ናብቲ ናብራ ናብ በዓልቲ ቤትካ እንዲኻ ትብል ናብ ኣሕዋትካ ኣሎ ሕጂ ፅቡቕ ነገሩ ነድክማ ኢና ብጣዕሚ። ምክንያቱ ሰን ልምምድ ገይረ ንመፃ ንበዓልቲ ቤተይ ምሕረት ተወልደ ዘርአ ብጣዕሚ ብልብ የ ዘመስግና። ምክንያቱ ልምምድ ጌርካ መፂኻ እቲ ትሕዝቶ መግቢ ናይ ጋንታ በሊዕካ ወዲእካ መፂኻ ንስኻ ዕረፍቲ ጥራይ ኢኻ። ሕጂ እቲ ድኻማት ናይ በዓልቲ ቤት ይረአ እዩ። ንስኻ ብዝተኽኣለካ ሕጂ ትድዕረፍካሉ ካብአን ንላዕሊ ካብተን መናቱ ድሕግዛ ሕጂ ኣነ ክሕግዛ ደስ ብለኒ። ምክንያቱ ተፃዋታይ ከለኹ ተሃልክ ስለ ዝፈልጣ እታ ናይ ሪካቨር እዋን ንዐአኒ መርፃ ኣነ ክቃለስ ይደሊ ምስ ክሕግዛ ይደሊ። ስለዚ በዚ ኣጋጣሚ እቲ ናይ ስፖርት ሂወት እንድሕር ኣብቲ ገዛኻ ርግኣት እንድሕር ኣለካ ዓወት መፅእ ምስ ርግኣት ርግኣት ኣብ ገዛ ህድኣት እንድሕር ኣሎ ተፈሲካ ተሓጒስካ ትመፅእ ኩሉ ገር ጨውጨው ኣይትብልን። ስለዚ በዚ ኣጋጣሚ እውን ኪንዮ እቲ ናይ ስድራይ ንበዓልቲ ቤትካ የመስግና።
1: ሓደ ነገር ሒዝካ እንዲኻ ተዓቢ ናይ ስድራኻ ናይ ኣብሰሎም ናይ ኣቦ እዩ ሒዙ ዓብዩ ኣቦ ስ ታሪክ ናይ ኣቦ ክነግረና ፀኒሑ ብስፖርት ሓሊፉ ከምዚ ኢሉ ይልራየ ተኪዎ እዚኦም ስድራውን ፅባሕውን ዘን ወሊድዎን ዘለዉ ደቁ ፅባሕውን ስድራ ክምስርተ ናይ ኣብሰሎም ክሕዘ። ስለዚ ኩላትና ከምዚ ዓይነት ኣብ ካልእ ክሳይ ሞያ እዩ ኮዚ ስፖርታዊ ኣዝዩ ሞያ እዩ ንሪኦ ኣለና ሎሚ ካልኦት ዓለማት ካልእ ወፍሪ ተገይርለን መዓት ዋላ ኣባኣታዊታቱ እንተርኢኻ ቀሊል ሞያ ኣይኮነን። ስለዚ ንካልእ ስድራኻ ልክ ከምዚ ናይ ኣብሰሎም ኣብነትያን ስድራ ኮይኖም ናይ ኣብሰሎም በፂሕዎ ዘሎ ደረጃ ንክበፅሑ ኣብ ከምኡ ዓውዲ ወፍሪ ክገብሩ ኣብ ስፖርት ንሪኦ ኣለና ናይ በዓል ግርማይ መዓት ወፍሪ ተገይርሎም ሃገር ፀውዕ ኣለዉ ቀሊል ኣይኮነን። ስድራ ኣብ ኩሉ ስድራ ስተ ስፖርታዊ ንፈታት ንክዓቢ ኣለዎ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ኣብዚ ይፍፀም ስለ ምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ እናደመቐት ናብ ወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ። ምክንያቱ እዛ መደብ እዚኣ ካባኹም በኣኹም ንዓኹም ምዃና ስለ ንኣምን። ምስ ኩላቶም ኣብላ ስቱድዮ ብሓባር ቦ ምዃን ዝሰናብተኩም ዝመዘለ ሰሙን ይኸውን ምረኻብና ሰላም።

0: حزو سلامتنا تقبلوا فنونا بمكتال تركبوز غبركم تعزبتنا كما يتوعلم فرك معلتن فرقان أخيلو نلو مقدام سلاسة قنبوت استدالوا هاقراون هاقراون زيناتات حيزنا لكم قريبنا لنا نمكتال لكم بخبر زعدم استيفانوس قرماي بغندي نتبتاتي فيلم لوخ إيرترا أب أخيباتات بارلاما زوبا أفريكان حابراوي بارلاما زوبا أفريكان أوروبا حبرة تساتيفون أب فرنسا لوس أنجلسن ساسكاتون زغموت إيرتراوان تنبنات النت بمعروقة قباب تنبيلون ماراثون أسمرا كل تشحن عسران شدشن سنبت شوعة سنة ككير مخانو كوميشن بهالين سبورتن حبيرون منقست إيران مس أمريكا استبت حين يمودع تسممع كم زي اللافليتون ህዝባዊት ሪፐብሊክ ቻይናን ካናዳን ቁጠባውን ንግዳውን ዝምድና ንምድንፋዕ ክሰርሓት ተረዳድአን ኣብ ኮሎምቢያ ኣብ መንጎ ክልተ ዕጡቃት ጉጅለታት ብዝተወልዐ ግጭት ሰብኣዊ ክሳራታት ወሪዶም ዝርዝር ዜና ብኣምባሳደር ኤርትራ ኣብ ኤውሮጳዊ ሕብረትን ሃገራት በነሉክስን ኣቶ ነጋሲ ካሳ ዝተመርሐ ልኡኽ ኤርትራ ኣብ ንግስነት ኢስዋቲኒ ኣብ ዝተቓንዐ ኣኼባታት ፓርላማ ኣባል ሃገራት ውድብ ኣፍሪቃ ካሪብያንን ፓስፊክን ዞባ ኣፍሪቃን ሓባራዊ ፓርላማ ዞባ ኣፍሪቃን ኤውሮጳዊ ሕብረትን ተሳቲፎም ኣብቲ ብተናፀልን ብሓባርን ዝተካየደ ኣኼባታት ካብ ቀንዲ ቀዳምነታት ዝነበረ እቲ ንሽርክነት ኮቶኑ ዝተክአ ስምምዕ ሳሞዋ ንምፅዳቕን ንምሕያልን ኮይኑ ነቲ ሓድሽ ስምምዕ ዝምልከት መብርሂ ብክኢላታት ተዋሂቦም ተሳተፍቲ ብተወሳኺ ፀብጻብ ዋና ፀሓፊ ድሕር ምስማዕ ኣብ ዝቕፅል ርክብ ቤት ምኽርታት ሚኒስትራት ሓበራዊ ፓርላማ ዞባ ኣፍሪቃን ኤውሮጳዊ ሕብረትን ኣብ ዝቐርብ ንድፊ እማመ ብምዝታይ ርእቶታት ኣቕሪቦም ልኡኽ ኤርትራ ኣብ ዝሃቦ ርእቶ ምስ ኤውሮጳዊ ሕብረት ኣብ ዝግበር ርክባት ክብርታት ሃገራት ኣፍሪቃ ክጉሰ ከም ዘይብሉን ኣቓልቦ ክረክብ ከም ዝግባአን ሓቢሮም እዚ ከምዚ ኢሉ እንከሎ ተሳተፍቲ ብዛዕባ ተራ ዞባውያንን ውድባትን ፓርላማታትን ኣብ ምርግጋፅ ሰላምን ፀጥታን ኣፍሪቃ ሓሳባት ተለዋዊጦም ኣብ መወዳእታ ናብ ሓበራዊ ቤት ምኽሪ ሚኒስትራት ኣፍሪቃን ኤውሮጳዊ ሕብረትን ዝቐርብ ለበዋታት ጸዲቖም ኣብ ፈረንሳ ሎስ ኣንጀለስን ከባቢኣን ከምኡውን ኣብ ሳስካቱን ዝቕመጡ ኤርትራውያን ፅምብልና ፅነት ብምዕሩግ ኣገባብ ኣብዒሎም ከካብ ቦትኡ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተዋሂድሎ ሚካኤል ሓድጉ ከቕርቦ እዩ
1: መበል 35 ዓመት ፅምብልና ፅነት ኣብ ፈረንሳ ብ16 ግንቦት ኣብ ከተማ ናንት ብ23 ግንቦት ኣብ ከተማታት ፓሪስ ሊዮንን ረንን ብ24 ግንቦት ድማ ኣብ ከተማ ኣንዥ ብድንቀት ተባዒሉ ኣብቲ ፅንዓትና ዋሕስና ብዝብል ቴማ ዝተኻየደ ፅምብላት ኣቦ ወንበራት ማሕበረ ኮማቱ ኤርትራውያን ኣብተን ከተማታት ኣብ ዘስምዕዎ መደረ ብክቡር መስዋእትን ዝተረኽበት ሃገር ውዳበታቶም ኣደልዲሎም ኣብ ህንፀታን ልምዓታን ኣበርክቶን ከም ዝዕዝዙ ኣረጋጊፆም ፍጻሚ ጉዳያት ኤምባሲ ኤርትራ ፈረንሳ ኣቶ በረኸት ጳውሎስ ቦጎኑ ናይ ሎም ዓመት ቴማ ነቲ ፅንዓት ዓጢቕና ዘካየድናዮ ቃልሲ ንናፅነት ምኽባር ልኡላውነትን ህንፀት ሃገርን ዝውክል ከም ዝኾነ ብምጥቃስ 24 ግንቦት ሃገራዊ ልምዓታዊ መደባትና ንምዕዋትን ልኡላውነትና ንምውሓስን ቃልስና እንሐድሰላ ክብርቲ ዕለት ምዃና ገሊጾ እቲ ፅምብላት ብባህላዊ መደባት ምርኢታት ከምኡውን ተምሃሮ ቋንቋ ደብ ዘቕርቦ ስነ ጥበባዊ ትሕዝቶታት ደሚቑ ነይሩ እዚ ከምዚ ኢሉ እንከሎ ኣብ ሎስ ኣንጀለስን ከባቢያን ሕብራት መንግስትታት ኣሜሪካ ዝቕመጡ ኤርትራውያን ብ24 ግንቦት ድሙቕ መደባት ብምውዳብ መበል 35 ዓመት ናፅነት ብልዑል ሓበን ፀምቢሎም ኣብቲ ኣጋጣሚ ዕድመ ዝተገብረሎም ከንቲባ ከተማ ጋርዲናን ካልኦት ተወከልቲ ከተማታት ሎስ ኣንጀለስን ከባቢያን ንፅምብል መበል 35 ዓመት ናፅነት ኤርትራ ኣፍልጦ ዝህብ ወረቐት ምስክር ንማሕበረኮም ኣረኪቦም እቲ ፅምብል መንእስያትን ህፃናትን ብዘዳለዎ ግጥምታት ንባንዴራ ኤርትራ ዝውክል ናይ መድረኽ ድራማ ከምኡ ውን ንኩሎም ብሄራትና ዘንፀባርቕ ባህላዊ ትልሂት ማዕሪጉ ነይሩ ማሕበረኮም ኤርትራውያን ኣብ ሳስካቱን ካናዳ ብ23 ግንቦት ብቕንዱ ኣብ ምውርራስ ባህልን ክብርታትን ዘተኮረ ድሙቕ ፅምብል ከም ዘካየዱ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጡ ኣብዚ ወረስቲ ሕድሪ ቆልዑን መንእስያትን ንብሄረት ኤርትራ ኣብዚ ወረስቲ ሕድሪ ቆልዑን መንእስያትን ንብሄራት ኤርትራ ዝውክል ባህላዊ ፅወታታትን ኣልባሳትን ዘቕረብሉ በዓል ዕድመ ዝተገርሎም ሰመዚ ተረኺቦም ነይሮም። ኣብ መወዳእታ ተሳተፍቲ ንመላ ህዝቢ ኤርትራን ንጀጋኑ ሓይልታት ምክልኻሉን የውሃኖኦም ገሊፆም።
0: ነመስግነካ ሚካኤል ሓድጉ። ብዘይካዚ እውን ማሕበረ ኮማት ኤርትራውያን ነበርቲ ፊንላንድን ሚኒሶታ ሕብራት

መንግስታት ኣሜሪካን ጽንዓትና ዋሕስና ብዝብል ቴማ መበል 35 ዓመት ጽምብልና ጽነት ብልዑል ሓበን ኣብዒሎም ማሕበረኮም ኤርትራውያን ነበርቲ ፊንላንድ ኣብ ከተማ ሄልሲንኪ ኣብ ዝገብርዎ ውዕውዕ ጽምብል ኣቦ እምበር ማሕበረኮም ኣቶ ሮቤል ኣሮን 24 ግንቦት መዓልትና ጽነት ኤርትራ ብመሪር ተጋድሎን ክቡር መስዋእትን ዝመጸትን ዝተዋሕሰትን ዕዝዝቲ ዕለት ምዃና ብምዝኽኻር ኣብ ሃገረን ፊንላንድ ዝቕመጡ ኤርትራውያን ነዚ ብምርዳእ ሃገራዊ

ሎ ኣብ ሚኒሶታ ሕቡራት መንግስታት ኣሜሪካ ብኣላይነት ኣዋሃዲት ሽማግለ በዓላት ውዳቤታት ህግደፍን ሃማድአን ኣብ ዝተካየደ ውዕሙዕ ፅምብል ዕድመ ዝተገብረሎም ከንቲባ ከተማ ሴንት ፖልን ካልኦት መራሕቲ ትካላት መንግስትን ተሳቲፎም ናይ ምሕዝነት ቃል ከም ዘስምዑ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጦም ኣብዚ ኽሪ ናፅነት ኤርትራ ምስታፋ ዓበ ክብሪ ከም ዝስምዓ ዝገለፀት ከንቲባ ከተማ ሴንት ፖል ማሕበረኩም ኤርትራውያን ብህርኩትንኡን ብፍላይ ድማ ኣብ ባህልን ስፖርትን ንኻልኦት ኣብነት ከም ዝኾነ ብምጥቃስ ዮውሃንኣ ገሊፃ። ብተመሳሳሊ ኣብ ፍሎሪዳ ከተማታት ማያሚ፣ ታምፖ፣ ኦርላንዶን ጃክሰቪልን ዝነብሩ ልዕሊ 500 ኤርትራውያንን ፈተውቲ ኤርትራን ዝተሳተፍዎ ብባህላውን ስነ ጥበባውን መደባት ዝተሰነየ ድሙቕ ፅምብል ተኻይዶም። ኣብ ዞባ ዓንሰባ ኣብ ዝሓለፈ 5 ዓመታት ናብ ካልኣይ ደረጃ ናይ ዝዓብያ ኣብያተ ትምህርቲ ቁፅሪ ብኣስታ 65 ሚታዊት ከም ዝዓበየ ተገሊፆም። ሓላፊ ኣህዱ ካልኣይ ደረጃ መምህር ተኽለ ሰንበት ዘርኣይ ምስ ዳይሬክተራት ኮሚተ ወለዲ ከምኡውን ሓለፍቲ ምምሕዳርን ፋይናንስን ንኡ ዞባታት ኣብ ዝገበሮ ርክብ እቲ ዝተረየ ዕብት ብቐንዱ ኣብ ምሕድግ ዝበለ ከባቢታት ዝርከቡ ዜጋታት ትምህርቶም ክቕፅሉ ዕድል ከም ዘስፍሐ ኣፍሊጦም። ንገስጋስ ትግበረ መደባት ቀዳማይ ሰሚስተር ብዝምልከት መምህር ተኽለ ሰንበት ኣብ ብቕዓት ተምሃሮ ንዝተረኣየ ምምሕያሽ መጠን ምሕላፍ 62 ሚታዊት ከም ዝበፅሐ ሓቢሮም። ሓላፊ ጨንፈር ትምህርቲ መምህር ክፍላይ ዓንደ ሚካኤል ብወገኑ ዕድል ትምህርቲ ንምስፋሕ ንበይኑ ኣኻሊ ከም ዘይኮነ ብምጥቃስ ብቕዓት ትምህርትን ተሳታፍነት ኣብ ማኣዲ ትምህርትን ዝመሓየሸሉ ስርዓት ኣካይዳ ክትኣታተው ኣዘኻኺሮም። ተሳተፍቲ ብወገኖም ብቕዓት ትምህርቲ ንምምሕያሽ ተራ ኩሉ ኣካል ክዓዝዝ ንተምሃሮ ዝግበር ተወሳኺ ሓገዛት ምዕሩይ ክኸውን ምድንጓይ መምህራን ኣብ ምጅማር ትምህርቲ ቆላሕታ ክግበረሉ ከምኡውን ሕፅረት መሳለጥያ ትምህርቲ ፍታሕ ክናድየሉ ዝብል ርእቶታት ኣቕሪቦም። ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋ ፅዮን ግርማይ ኣብ መወዳእታ ብቑዕ ሕብረተሰብ ብብቑዕ ስርዓተ ትምህርቲ ከም ዝህነፅ ብምጥቃስ ምስ ዝምልከቶም ኣካላት ኮንካ ምግምጋምን ኣብ ናይ መፃኢ መደባት ምዝታይን ዕዙዝ ኣበርክቶ ስለ ዘለዎ ብቐፃሊ ክድፋኣሉ ተማሕፂኖም። ኣብ ዞባ ዓንሰባ ንኣስታት 11,000 ተምሃሮ ኣገልግሎት ዝህባ 28 ናይ ካልኣይ ደረጃ ኣብያተ ትምህርቲ ኣለዋ። ጨንፈር ትምህርቲ ዞባ ማእከል ኣብ ዓመተ ትምህርቲ 2025-2026 ኣብ መንጎ ተምሃሮ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ከካይዶ ዝፀንሐ ውድድራት ትምህርታዊ ክትዕን መደረን ትማሊ 29 ግንቦት ኣብ ኣዳራሽ ኣኮስአ ተዛዚሞም። እቲ ውድድር ብቕዓት ቋንቋ ክብ ንምባል ርእሰ ምትእምማን ንምብራኽ ሓሳብካ ብንፁር ናይ ምግላፅ ክእለት ንምምዕባል ከምኡውን ናይ መፅናዕትን ንባብን ባህጊ ንምሕዳርን ንምሕያልን ዝዓለመ እዩ ነይሮም። ኣብቲ ጨንፈር ሓላፊ ባህሊ ስፖርትን ጥዕናን መምህር ስቴፋኖስ ገብረ ሃዋርያት ኣብ ዘስምዖ ቃል እቲ መደብ ኣካልን መቐፀልታን ናይቲ ብቕዓት ተምሃሮን ትምህርትን ክም ንምባል ዝካየድ ፃዕሪ ከም ዝኾነ ብምጥቃስ ጎኒ ጎኒቲ ብሚኒስትር ትምህርቲ ዝካየድ ዘሎ ዘይሕለል ፃዕሪ ተራ ወለዲ ክዓዝዝ ተላብዮም። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብወገና ነቲ መደብ ብምምጓስ ተምሃሮ ዓጢቐሞ ዘሎ ፍልጠት እናተወራረሰ ንኽስጉም ተራ ኣብያተ ትምህርትን መምህራንን ክብ ክብል ፀዊዓም። ኣብ መወዳእታ ሓላፊ ጨንፈር ትምህርቲ ዞባ ማእከል መምህር በላይ ሃብ ተጋብር ንወደብትን ኣካየትን ናይቲ ውድድር ከምኡውን ንተሳተፍቲ ተምሃሮ ድሕሪ ምምስጋን ተምሃሮ ኣብ ዝቕፅል ጉዕዞኦም ንዝበለፀ ውፅኢትን ብቕዓትን ክሰርሑ ኣዘኻኺሮም። ኣብቲ ዛዛሚ ውድድር ዝተሳተፉ ተምሃሮ ካብ ኣብያተ ትምህርቶም ጀሚሮም እናተፃረዩ ዝመፁ እዮም። ኣብ መወዳእታ ድማ ንዝተዓወቱ ከከም ደረጃኦም ናይ መዳልያ፣ ታብሌት፣ ብሽክለታን ካልእን ሽልማት ተዓዲሎም። ብሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ዝተወደበ ማራቶን ኣስመራ 2026 ዝመፅእ 7 ሰነ ኣብ ቀንዲ ጎደናታት ኣስመራ ክካየድ እዮም። ኣብ ኮሚሽን ባህልን ስፖርትን ሓላፊ ምክትታል ሃገራውያን ፌደሬሽናትን ኮሚቴታት ኦሎምፒክን ፓራኦሎምፒክን ኮሎኔል ሰለሞን ስዩም ንማዕከናት ዜና ውሽጢ ሃገር ኣብ ዝሃቡ መግለፂ ማራቶን ኣስመራ ሎሚ ዓመት ን7ይ ግዜኡ ክካየድ ምዃኑ ብምጥቃስ ኣብ ናይ ደቂ ተባዕትዮ ካብ 5 ሃገራት ማለት ኤርትራ፣ ኬንያ፣ ታንዛንያ፣ ደቡብ ሱዳንን ኡጋንዳን ኣስታ 60 ኣትሌታት ክሳተፉ ምዃኖም ኣፍሊጦም። ብዘይካዚ ንደቂ ኣንስትዮ ኣትሌታት ንፈለማ እዋን ናይ 21 ኪሎ ሜትር ውድድር ክስራዕ ኣለ ምዃኑ ዝሓበረ ኮሎኔል ሰለሙን 3 ኪሎ ሜትር ዝሽፍን ውድድራት ስንኩላንን ሓበራዊ ስፖርትን እውን ኣካል ናይ ሎሚ ዓመት ማራቶን ኣስመራ ከም ዝኾነ ገሊፆም።
ኮነሬል ሰሎሞን ኣስዒቡ ኤርትራ ንእትእንግዶም ውድድራት ፍርቂ ማራቶን ምብራቅ ኣፍሪካ

ማራቶን ኣስመራን ብዓለምለኻዊ ፌደሬሽን ኣትሌቲክስ ማለት ያፍ ኣፍልጦ ዝረኽበሉ ወረቐት ምስክር ከም እተቀበለት ብምሕባር እዚ ኣብ ምዕባለ ኣትሌቲክስ ሃገርና ሓድሽ ምዕራፍ ምዃኑ ኣረዲኦም። ፕሬዚደንት ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ኣቶ ኤፍሬም ተኸስተ ብግድኡም መወዳደሪ መስመር ብያፍ ከም ዝተዓቀነን ካብ ሎም ዓመት ጅምር ክብረ ወሰን ናይዚ ውድድር ክተሓዝ ምዃኑን ብምግላጽ ነዚ ንምስማር ኣብ ክልቲኡ ጾታ ኣቀላጠፍቲ ተመዲቦም ከም ዘለዎ ኣፍሊጦም። ዝስዕብ ዜና ሃገራት ወፃኢ ንምክታልኩም ደጊምና ብኽብሪ ንዕድም። ዜና ወፃኢ ኢራን፣ መንግስቲ ኢራን ምስ ኣሜሪካ ዝተበፅሐ ናይ መወዳእታ ስምምዕ ከምዘየላ ኣፍሊጦም። እዚ ዝተገልፀ ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ወደባት ኢራን ኣፅኒዕዎን ፀንሐ እገዳ ከም ዘልዕሎን ምስ ኢራን ብዛዕባ ዝብፃሕ ስምምዕ ናይ መወዳእታ ውሳነ ከም ዝወሰደን ድሕሪ ምሕባር እዮም። ኣፈኛ ሚኒስትሪ ጉዳያት ወፃኢ ኢራን ኣብ መንጎ ክልቴን ሃገራት ዝካየድ ምልዋጥ መልእኽቲ ይቕፅል ከም ዘሎም፣ እንተኾነ ግና ኣብ ናይ መወዳእታ ምርድዳእ ከምዘይተበፅሐ ኣነፂሮም። ኢራን ኣብ ሃገራዊ ረብሓታታት ተመርኪሳ ውሳነታት ከም እትወስድን ንጠለባትን ትእዛዛትን ምዕራባውያን ከምዘይትቕበልን እቲ ኣፈኛ ወሲኹ ሓቢሩሎም። ኣሜሪካ ኣብ ልዕሊ ወደባት ኢራን ኣፅኒዓቶ ዝፀንሐት እገዳ ዘይሕጋውን ነቲ ኣብ ዝሓለፈ ወርሒ መያዝያ ዝተበፅሐ ስምምዕ ምቁራጥ ተኽሲ ዝጥሕስን ከም ዝኾነ እዩ ዝገለፀ እቲ ኣፈኛ። መጻኢ ምሕደራዊ ወሽመጥ ሆርሙዝ ንኢራንን ዑማንን ጥራይ ከም ዝምልከት እውን ኣፍሊጦም። እዚ ከምዚ ኢሉ እንከሎ ፀሓፊ ምክልኻል ኣሜሪካ ፒት ሄግሰድ ናይ መወዳእታ ስምምዕ ምስዘይብፃሕ ኣሜሪካ ኣብ ልዕሊ ኢራን ዳግማይ መጥቃዕቲ ከተካየድ ድልውቲ ከም ዘለ ኣፍሊጦም። ኣሜሪካን ኢራንን ኣብ መንጎአን ዝተበፅሐ ስምምዕ ምቁራጥ ተኽሲ ብ60 መዓልታት ንምንዋሕን ኣብ ጉዳይ ኒክሌሳዊ መደባት ወግዓዊ ዝርርብ ንምጅማርን ኣብ መባእታዊ ስምምዕ ከም ዝበፅሐ እዩ ዝቃላሕ ዘሎም። ይኹን እምበር እቲ መባእታዊ ስምምዕ ተግባራዊ ክኸውን ብመራሕቲ ኣሜሪካን ኢራንን ክጸድቕ ኣለዎም። ህዝባዊት ሪፓብሊክ ቻይናን ካናዳን ቅጠባውን ንግዳውን ዝምድና ንምድንፋዕ ክሰርሓ ተረዳዲአን። እዚ ምርዳእ ዝተበፅሐ ኣብ ካናዳ ናይ 3 መዓልታት ምብፃሕ ዝፍፅም ዘሎ ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ትማሊ 29 ግንቦት ኣብ ከተማ ኦታዋ ምስ ሚኒስተር ጉዳያት ወፃኢ ካናዳ ኣኒታ ኣናንድ ኣብ ዝገበሮ ርክብ እዮም። ፍልልያትን ንግዳዊ ንጥፈታትን ብኣሉታ ክፀልዎ ከም ዘይግባእ ዝገለፀ ሚኒስተር ዋንግዩ ቻይና ንብድንፍዑ ድልውቲ ከም ዘላ ኣረዲኦም። መጠን ሰረድ ካናዳ ናብ ቻይና ብልዕሊ 100 ሚታዊት ክዓቢ ከም ዝኽእል ሚኒስተር ዋንግዩ ተወሳኺ ኣሚቶም። ሚኒስተር ኣኒታ ኣናንድ ብወገና ካናዳ ዝምድናኣ ምስ ቻይና ንምምዕባል ከምኡ ውን ኣብ መዳያት ፀዓት፣ ፋይናንስ፣ ሕርሻን ምክፋፍ ዓሳን ዝካየድ ምትሕብባር ምድንፋዕ ከም እትሰርሕና ነፂራ። እዚ ከምዚ ኢሉ ከሎ ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ምስ ቀዳማይ ሚኒስተር ካናዳ ማርክ ካርኒ ዝርርብ ኣካይዶም። ሚኒስተር ጉዳያት ወፃኢ ቻይና ኣብ ካናዳ ምብፃሕ ክፍፅም ኣብ ውሽጢ 10ታት ዓመታት እዚ ንፈለማ እዋን እዮም። ቀዳማይ ሚኒስተር ማርክ ካርኒን ፕሬዚደንት ሺ ጂንፒንግን ኣብ ዝሓለፈ ወርሒ ጥሪ ኣብ ከተማ ቤጂንግ ኣብ ዘካየድ ወርክብ ልዑል መጠን ቀረፅ ንምጉዳል ዝኽእል ንግዳዊ ስምምዕ ከም ዝኸተሙ ዝዝከር እዮም። እቲ ስምምዕ ቻይና ኣብ ዝተወሰነ እታዊ ፍርያት ሕርሻ ካናዳ ወሲናቶ ንዝፀንሐት ናይ 85 ሚታዊት ቀረፅ ናብ 15 ሚታዊት ከተውርዶም፣ ካናዳ ብወገና ኣብ እታዊ ብኤሌክትሪክ ዝንቀሳቐሳ ተሽከርከርቲ ቻይና ንዝወሰነቶ 100 ሚታዊት ቀረፅ ናብ ኣስታት 6 ሚታዊት ክትንክዮ ዝብል እዮም። ቻይናን ካናዳን ኣብ 2024 ኣስታት 120 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየደ ዝጠቕሱ ጸብጻባት እቲ ኣሃዝ ኣብ 2025 ብሰንኪ ልዑል መጠን ቅረፅ ከም ዝነከየ የረድኦም። ቻይና ንኣሜሪካ ተኸቲላ ካልአይቲ ዝዓበየት ንግዳዊት መሻርክቲ ካናዳ ምዃና ይጥቀስ። ኣብ ኮሎምቢያ ኣብ መንጎ ክልተ ዕጡዋት ጉጅለታት ብዝተወልዐ ግጭት ሰብኣዊ ክሳራታት ወሪዶም። በቲ ኣብ ደቡባዊ ምብራቅ ኮሎምቢያ ዝተኸስተ ግጭት ብውሕዱ 52 ዕጡቓት ከም ዝተቐትሉን 10ታት ከም ዝቆሰሉን ተቓሊሖም። እቲ ግጭት ኮኬይን ዝተሰሜ ኣወላፍ ሓሽሽ ብብዝሒ ዝፈርየሉ ዞባ ንምቁፅፃር ድሕ ዝተገብረ ምንቅስቓሳት ከም ዝሰዓበ ተገሊፆም። እቲ ሓደሽ ግጭት ኣብ ምዝሓለፈ ኣዋርሕ ኣብ መንጎ ዕጡቓት ጉጅለታት ኮሎምቢያ ካብ ዝተወልዐ ተመሳሳሊ ክስተት እቲ ዝዓበየ ሰብኣዊ ክሳራ ዘውረደው ኮይኑሎም። ኣብ ዝሓለፈ ወርሒ መጋቢት ብዝተወልዐ ተመሳሳሊ ግጭት ልዕሊ 40 ሰባት ከም እተቐትሉ ዝዝከር እዮም።
ሚኒስተር ምክልኻል ኮሎምብያ ፔድሮ ሳንቸዝ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ጽሑፍ ኣብቲ ንኡስ ዞባ ንዝርከቡ ሰላማውያን ሰባት ንምድሓን ድሮስ ሰራዊት ተዋፊሩ ከም ዘሎ ኣነጺሮም። መንግስቲ ኮሎምብያ ኣብ 2016 ምስ ዕጡቅ ጉጅለ ፋርክ ስምምዕ ሰላም ድሕሪ ምኽታሙ ዝበዝሑ ካብኣቶም ዕቶም ዕጡቋት ጉጅለታት ዕጥቆም ብምውራድ ናብ ሰላማዊ ፖለቲካዊ ንጥፈታት ከም እተጸንበሩ ይዝከር እዮም። ይኹን እምበር ገለ ካብኣቶም ዕጥቆም ከም ዘየውረዱን ጸጥታዊ ስጋኣት ኮይኖም ከም ዘለውን እዩ ዝግለጽ። ኣብ ኮሎምብያ ንኣስታ 6 ዓመታት ብዝቐጸለ ግጭት ልዕሊ 450,000 ሰባት ከም ዝሞቱን ብሚልዮናት ዝቝጸሩ ከም እተመዛበሉን ጸብጻባት የረድኦም። ሩስያን ህንድን ብርቂ ማዕድናት ኣብ ምምዕባል ዝሕግዝ ቴክኖሎጂ ንምውዳድ ብሓባር ክሰርሓ ተሰማሚዐን። እቲ ክልተኣዊ ስምምዕ ንምስራሕቶም ክቡራት ማዕድናት ከም ዘጠቓልል እውን ሰመዝ ናይተን ሃገራት ገሊጾም ኣለዉ። እቲ ስምምዕ ኣካል ናይቲ ቁጠባ ንምምዕባል ኣቐዲመን ዝኸተምኦ ውዕላት ምዃኑ ዝጠቕሳ ሩስያን ህንድን ንትግባርኡ ከም ዝሰርሓ ኣረዲአን። ሩስያን ህንድን ብዕቑር ጸጋታት ብርቂ ማዕድናት ምስ 5 ቀዳሞት ሃገራት ዓለምና ከም ዝሰርዓ ጸብጻባት ይጠቕሶም። ኣብ 2025 መጠን ዘካይድኦ ንግዳዊ ምልውዋጥ ኣስታት 70 ቢልዮን ዶላር ምንባሩ ዝገለጻ ክልቲአን ሃገራት ኣብ ዝመጽእ 3 ዓመታት ብዕጽፊ ንምዕባዩ ይሰርሓ ምህላወን ሓቢረን ኣለዋ። ፈረንሳ ምስ ሃገራት ኢንዶ ፓስፊክ ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ዝተገልጸ መራሕቲ ፈረንሳን ኢንዶኔዥያን ብ28 ግንቦት ኣብ ከተማ ፓሪስ ኣብ ዘካየድዎ ዝርርብ እዮም። እቲ ዝርርብ ክልቲአን ሃገራት ኣብ ምክልኻል ጸጥታ፣ ጸዓት፣ ዕደና፣ ሕርሻ፣ መጓዓዝያን ካልእን መድያት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን። ከም ኣካል እቲ ስምምዓት ፈረንሳ ወተሃደራዊ ዓቕሚ ኢንዶኔዥያ ንምድንፋዕ ዝሕግዛ ነፈርቲ ኩናት ክትሸጠላ እያ። ኢንዶኔዥያ ኣብ ዞባ ኤስያ ፓስፊክ ኣብ ስትራቴጂካዊት መሻርክቲ ፈረንሳ ምዃና ዝጠቐሰ ፕሬዚደንት ኢማኑኤል ማክሮን ዝተበጽሐ ስምምዓት ንምትግባር ከም ዝሰርሕ ኣረዲኡሎም። መራሕቲ ፈረንሳን ኢንዶኔዥያን ኣብ ርከቦም ኣብ ኣህግራውን ዞባውን ጉዳያት ብቐንዱ ከዓ ኣብ ቅልውላው ማእከላይ ምብራቕ ዘትዮም። ደቡብ ኮርያ ወተሃደራዊ ዓቕማ ንምምዛንን ናይ ምውጋእ ዓቕማ ንምግምጋምን ዘኽእላ ዝገለጸቶ ወተሃደራዊ ልምምድ ብ28 ግንቦት ኣካይዳ። ኣብዚ ናይ መሬት ኣየርን ባሕርን ዘጠቓለለ ልምምድ ኣሽሓት ወተሃደራት ኣስታት 100 ነፈርትን መራኽብን ከምኡውን ልዕሊ 500 ዝተፈላለየ ኣጽዋርን ከም ዝተሳተፈ ኣዘዝቲ ሰራዊት ደቡብ ኮርያ ሓቢሮም። እቲ ብቐጥታዊ ተኽሲ ዝተሰነየ ልምምድ ንሰሜን ኮርያ መልእኽቲ ከም ዘመሓላልፍ እውን እቶም ኣዘዝቲ ገሊጾም። በዚ ድማ ልዑላውነታ ንምውሓስ ወተሃደራዊ ልምምዳትን ፈተነታት ሚሳይላትን ከተካየድ ጸንሐት ሰሜን ኮርያ መልሰ ግብሪ ክትህበሉ ከም እትኽእል ይእመት ኣሎም። ሓበራዊ ወተሃደራዊ ምንቅስቓሳት ደቡብ ኮርያን ኣሜሪካን ቀንዲ ጠንቂ ቅልውላዊ ሓውሰ ደሴት ኮርያ ኮይኑ ከም ዘሎ ሰሜን ኮርያ ክትወቀስ ጸኒሓላ። ሆላንድ ንልኡላውነትን ግዛኣታዊ ሓድነትን ሃገሩ ከተኸብር ኣፈኛ ሚኒስትሪ ምክልኻል ህዝባዊት ሪፓብሊክ ቻይና ትማሊ 29 ግንቦት ጸዊዖም። እቲ ኣፈኛ ነዚ ምስገለጸ ሆላንድ ብከባብቲ ግዛኣት ሃገሩ ዝኾነ ባሕሪ ደቡብ ቻይና መርከብ ውግእ ከም ዘንቀሳቐሰ ብምውቃስ እዮም። እቲ ስጉምቲ ንሃገራዊ ሞያዊ ሕጊ ዝጥሕስ ምዃኑ ዝገለጸት ቻይና ሆላንድ ተወታኺ ስጉምቲ ካብ ምውሳድ ክትሕየባ ተሓሳሲባም። ሓይሊ ባሕሪ ቻይና ነታ መርከብ ውሕስ ብዝኾነ መንገዲ ዓጊቱ ከም ዝመለሳ ብምጥቃስ ክኽሰት ዝኽእል ተመሳሳሊ ተርእዮታት ንምግታእ ኣብ ተጠንቀቕ ከም ዘሎ ኣፍሊጦም። ቻይና ማሌዥያ፣ ቪየትናም፣ ፊሊፒንስን ብሩነይን ኣብ ባሕሪ ደቡብ ቻይና እጀታ ከም ዘለዎን ዝምጉታ ክኾናን ከለዋ ቻይና ዝዓበየ ክፋሉ ልዑላዊ ግዝኣታ ምዃኑ እያ ትገልጽ። ዜና ንምዛም ቀንዲ ነጥብታት ክደግመልኩም፣ ልኡኽ ኤርትራ ኣብ ኣኼባታት ፓርላማ ዞባ ኣፍሪቃን ሓበራዊ ፓርላማ ዞባ ኣፍሪቃን ኤውሮጳዊ ሕብረትን ተሳቲፎም። ኣብ ፈረንሳ ሎስ ኣንጀለስን ሳስካቱንን ዝቕመጡ ኤርትራውያን ጽምብልና ጽነት ብምዕሩግ ኣገባብ ጸንቢሎም። ማራቶን ኣስመራ 2026 ሰንበት 7 ሰነ ክካየድ ምዃኑ ኮሚሽን ባህልን ስፖርትን ሓቢሮም። መንግስቲ ኢራን ምስ ኣሜሪካ ዝተበጽሐ ናይ መወዳእታ ስምምዕ ከምዘየለ ኣፍሊጦም።
ህዝባዊት ሪፐብሊክ ቻይናን ካናዳን ቁጠባውን ንግዳውን ዝምድና ንምድፋዕ ክሰርሓ ተረዳዲአን

ኣብ ኮሎምብያ ኣብ መንጎ ክልተ ዕጡቓት ጉጅለታት ብዝተወልዐ ግጭት ሰብኣዊ ክሳራታት ወሪዶም። ዜና ተዛዚሙሎ ሰናይ መዓልቲ።

bilsin faaliyet.

سعطي جاعتك لتحلفك وكيل

d'amour. Sous la grande.

ንያታዊ ትልሂት ሳሆ

نسال فيه من غير.

ሞራል ሃብለይ ሞራል ሃብለይ ነቲ ብማያዊ ምድሪ ማያዊ ባህሪ ሃገሩ ዘድሕን ዘሎ

መሰጋሽኩም ሰላም ሰላም ኢልኩ ተጀመርኩም ፈለማ ከመይ ሓድርኩም ከመውዒልኩም ኣዘዘ ካፍቀረኩም ብጣዕሚ ክፍትወኩም ንውሽጢ ግጥሚ ኣዳልልኩም ፅንኢልኩም ምስማዕ ዝደሊ ከባኩም ጥቂዒ ተስምዑኒ ከይሓፍር ዝእስተንበረት እንታይዳ ክድፍር ገለ ከይረሳዕኮ ኩሉ ክዝርዝር ግንቦት 24 መዓልቲ ናፅነት ኤረትራዊ ጅግና ወዳሓየት ዘለዓለምናትካዩ ኩሉ ግዛዓውት ተስዓን ሓደ ንስኪ ክዝክራ ዘሓሊፉ ታሪክ ኩሉ ክዝርዝራ ካብ ሳሒ ጀምርካ ክሰብ ደብቆሮራ ካብ ነቕፋ ጀምርካ ክሰብ መንደፈራ ባንዴራ ትፍና ኣብ መንጎ ኣዝመራ ኮኸብ ተዋሂብኪ ሰመና የረትራ ሳውራቲና ሳውራቲና ሳሕል ተውላ ክጠብሓለ ሓልሓልከ ቃሮራ ተውላ ክነኽፈለ ገሪፋን ቁሰይቲ ተውዓፍ ዕበተለ ደራ በይበከን ዓድሽሩሙለ ባሩታ ከቁርጠት የውዕን ከረናለ ሓይላ ባህረጣሁ ሕርያ ግበለ ዓምኖ ተምርም ተመሓኸደጠለ ፈጠረሽነኸን ኢትዮጵያ ትገለለ ተምተበረትርያ ልልትሽባሮለ ንመት ሓብሳይታ ተማሕበረኸለ ሰገራ ቆምያ ንወዘረንኪለ የሊ ንሕግዚ ነስሪ ንገባለ ካዓስከር በሮላ የሊ ንይብለ ታሪ ከዘከረያን ንገረደ ታርጊ ግተለይለብ ነቡ ንወረደ ሕርግጎ ክሽዕ ከረሀ ዘሙደ ካላኩም ከቁርጥድም ሰውደ መጠረል ወሽን ሰውል መርሓደ ረሽራሽከ መዳፍዕ ግረየን ዓሩደ ንድጊ ምቱከን ተማሕሶዳናደ ሕርያን ይብለ ታኹና ገበደ ሚቶ ከብያቲ ካፍረትርያደ ትላብሻይና ኣዋ መበራ ተውላ ኮነ ሳቤት ተውላ ኮነ ምሓራ ታይ ምኳንስ ዕሪ ኣኮረምን ኣስመራ ዝረብ ተርሐን እንኮ ታኾን ይደፍተራ

0: ሓንቲ ኣስተማቕር ቱሪዝማዊ ጸጋ ኣብ ሰዓት ሰለስተ ወቕቲ ዝያዳ ክጉዕሩ ባሕሪ ኣልቦ ገበቲ ሶይራ ደይብ ካብተ ማዕዱ ዝባውንቲ ጥዑም ክሊማኡ ተፈጥሮኣዊ ሃብቲ ጥበብ መለለዩ ባህላዊ ኣባይቲ ወኪለ ክገልጾ በስመራ ውቅብቲ ኣስመራ ኣስመሪና ኣስምርቲ ከም ስባ ሓበን ደቀባት ኤርትራዊት ኣርማ ሞዴል ኣፍሪካ ዘመናዊት ከተማ
1: ዋይ እንታ ብሓጎ ኣስመራ ጸሊሎምኒ ወትኹል የሆነ የሆነ ንካዕ መንኮሰና ዝብለሎ መሲሊ እኒአኮ ብኹኖ መሽሽ ክብለልኩም ፀኒሐ ኣይገርመኩምን ብዓብዩ እንደግዳ ሰላምታ ይረሲዐ ወይለይ ሓቂ ካባ ሕጂ ከንታመይ ሓሊፉ ወዲካ ድበልካ ብልክዕ ከመለኹም ፍርዕ ዓባይ ዳዕሮ ሚሎናታዊ ፅልታን እጃፋ ዘጥለሎ ትሸዓተ ፅገ ፍረ ቅርፂ ዋዕሮ ሽዱሽተ ጨና ፍር ጉንዳ ዝጠመሮ ክልተ ሰራውራ ዕንቆታ ዘሎ ቁንጣር ካብ ሓመዳ ፍግረ መሬት ከየልዕሎ ከመለኹም ኣቦታት ግንዲ ዓቦ በዓል ኣፍሮ ኣዴታት ግንዲ ዓንትን በዓል ዋዕሮ ድሕሪ ጀ ክምለስ ሕሉፍ ክዝክሮ ግጥም ግንባር ግንዲዕ ናይ ጀጋኑ ውዕሎ ሞራልኩም ሰኒቑ ዘንጊ ሓቂ ዝተኸሎ ከመለኹም እምባእን ክናወፅ ብድምፂ መዳፍዕ ፍርሒ ወሪርኩምን ከይበልኩም ፅግዕ ዕጥቅን ስንቅን ኮንኩም ውሉድኩም ከጥቅዕ ፃማኹም ርኢኹም መግዛእቲ ኸብቅዕ ፃማኹም ርኢኹም እወ መግዛእቲ ኸብቅዕ

0: ኣብ ሓለዋ ምስሓገየ ድቃስ ምስገንገየ ቋሒሉ ምስገርመ ድቃስ ምስገንገየ ውድዮም ተስ ዕቲ ምስጎየ ነብተገርጊ ተፈራርዳን ሓፋሸ ዘይተኸሰንሰ ዓወት ንሓፋሽ ርኣም ክብንስዋትና
1: ኣፋኸለሚ ዓሳ ባድኒሚ ናብቢኖ ሓበሚ ኣፍዓሲን ባድኒሚ ንንመናሓ ሲናሚ መፈርና ኤረትራኢና ኤረትራኢና ደኖ በከኖ ዒደኖ መናሓ ሲናሚ መፈርና ናስሩ ልኡመት

ኣብ ሰሜን ነርካ ኣብ ደቡብ ትፀንሕ ሻምቡቆ ብረትካ ዓማዓምቕ ይነብዕ ተቐስትውንስ ንዓኸ ዝረቆ ኤርትራዊ ብርሃን ናይ ዓይኒ መነፀር ሓገስ ዒረቐሺ ዝባን ዓዲ ፀፀር ከመይ ነይሩ ኩናት ጨጓር ሩባታ ብዓዲ ዓሰር ዘብዘብ ንቑሎ ቅድማት ምስታንክታት ተሕወስ ንቑሎ ተቐዳደም ኣብ ዕርቲ ማቲወስ ስምካ ይብልካ ውረስ ተወራረስ ኩሉ ዘይፅጉማ ዓሰርተ ዕማሙ ዘይትኽማህ ጅግና ጎብለል ናይ ሰላሙ ሀይሉ ጀንቢሩሎ ንወፍሪ ዕማሙ ኣየ መዓት እንግዳዓ ፀዋሪ ምስቲ ጠንባር ዕስለ ዘይኮነ ዘዋሪ ማዕበል ድሕር ማዕበል ከማያት ዝዛሪ ኣርሓና ኢላላ ፅሑና ሓዳሪ ዕድል ኮያኣብከየን ርእሱኡ ከኣሪ ኣሞራ ሰማይ ወርሳይ ፊት ወራሪ ወስ ናብ ዘበሎ ጢት ተቐብሎ ወና ማጓጓይለ ኣንበሳ ሽዳሮ ኣብኡ ተራጊፉ ተረፍ ናይ ጎምሃሮ ኣብ ውጅብና እንድኻ ሓዊል ይኮኣሎ ኣብ መዓሙቕ ትስውድ ኣብ በሪኽ ነባሒ ዝናብ ተባደስቲ ኣብ ነብስኻ ተፅሒ ኣርሓና ኢላላ ብዕስለ ዘርጋሒ ሓኽባር ካባ ሰማይ ዘይተንደር ኩሒ ሓደን ዓሰርተ መኪትካ ንስኻ ረባሒ ዝውዓልካየን ኣብ መዘቡ ዙርያ መራቶን ቅድድሙ ሓየት በርቅላፅ እያ ስኑት ታሪክ ዓለም ዘይርስዖ ኣንፈትስም ቀይሩ እውን ስጋኻ ዘይቆንዖ ዘረደስካይ ርእሳ ደቂ ማርያ ሒዛ ኣንዊሓ ደቂሳ ሩፍታ ዘንቲ እለት ሕድሕድ ተተርኢሳ ጎብለ ተፈጢርካ ሃገርና ውሒሳ ኣንበሳ እግሪ ምኽር ሩባታት ባልሳ ዘብዘብ ደድሕሪኦም ንስኻ ሸባቢ ዓለም ብዓለሙ ትፈዞ ናትካ ተዓዛቢ መትከልካ ዘፅናዕኻ ዓረምካ ሰራቢ ፍቱን ተኳሳይ ካብ ማዕዱ ቀላቢ መድሕን እምባሴራ ኣብ ጥንፊ ከባቢ ስጋ ለበስ ሓጢን ኢኻ ዘይትንደል ክብሒ ስጋ ለበስ ሓጢን ኢኻ ዘይትንደል ድርዒ ውሓስ ላወና ኦመን መፀግዒ መገረጃ ፀልማት ቀዳዲ ተርባዒ ኣብ ቀላት ጎልጎል ኣልቦ መፀግዒ በሊሕ ተኳሳይ ቅርቅር ትወቕዒ ብፅቕ ንዝበለት በልማማ ቐፅዐይ መስሎ ሰላም ብደምካ መልምዒ ዓወት ንሓፈስ ዘ

ኛ ከምናዊ ትምረን መላፍንቲ ስራሕ ምስሃልክ ትቁረን ኣይትርብርብ ወረ ኣይተመኽኒ ወትሩ ትኩር ከምሓላዊ ዓይኒ ዘይትቁርፀን ፍፁም ዘይትጥሓን ንጉስ ተፃብሮ ከም መስቀለ ምድሓን እሙን ጓሳ ሃገርን ሓፋሽን ኣፍራዛ ዓጢቅካ ትሕንገጥ ከላሽን በዓል ድርብ ቅፅል ወርሳይን ድርማስን ኣብ ዘመንካ መይተን ትህኪትን ኣላሽን ሓላዊ ለበዋ ዘይዓፅፍ ኪዳኑ ሃልኪት ዝቐለብካ ዓለታዊ ማእተት ደላብ ምህርቲ ሃገራዊ እቶት መሳልል ታሪክና ወራሲ ቁዳሞት እንትርፎ መስዋእቲ ዘይትፈልጠካ ሞት መላጉ በቕያ ድልድልካ ዘይብተኽ ማእገር ቀፃልነት ኣንግዕ ክልተ መድረኽ ደጉዒ ፍሽኽታኻ ድምቀት ናይ ወልዶ ነባር ቀንገል መብራህቲ ወለዶ ቀጠልያ ክዳኑ ኣብ ምድረቅ ጠፀሎ ሓፀምፀመ ጎበዝ ኣማን ይከኣሎ መቐይሮ ዘመን ለውጡ ከምዕባለ ፀዋረ ሕሰን ብድሆ ዘቕለለ የብልካን መግለፂ እንታይ ዝኸውን ተውለ ካልእ እዩ ስምካ ዛኪት ዘይተባሃለ ብሶላ ኣንፈትና ዓንዲ ማእከል ስሕበት ናበየ ወገኑ ከምኡ ዝውቱ ውድበት ተበለፅቲ ይምቱ ንስኻ ተዓወት ግልፅ ኣይትበሎም የብሎውን ሂወት ውዒልካ ኣብቲ ጎቦ ኣብ ኳሕን ኩርኳሕን ምዛራ ጥያይት ኣብ ሃልክን ስራሕን ርካ ኣብቲ እምባ ኣብ ጥርዚ ተኣኽራን ድሙቕ ኮኸብ ከም ጉጅለ ደብራል ሕላገት ቀዳሞት ወራሲ ብርግፅ ሰጋሪ መስገደል ንዕብየት ርህፅ መለኮት ውዕለኻ ንባህሪ ዘግብእ ነጠብጣብ ረሃፅካ መጥለለይ ኣፀምእ መላኺ ምድረ በዳ መላኺ ተፈጥሮ ገነታዊ መንፈስ ኦቃስ ይሰሃሮ ውሓዚ ሓይልኻ ፍናንካ ይቆድሖ ነቲ ገነት ዘርጊ ኣሰርካ ይበፅሖ እንታልካዮ ግዜ ዘለኣለማዊ ክብሪ ዝኽለን ሰባትና ዓወት

ولا تعفر رجع ايدك كل البريوم.

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕሪ ዜና ዓረብ ብቐጥታ ተፈኒ ረቡዕ ምሸት ድሕሪ ዜና ትግረ ዝድገም መደብ እዩ። ብቁፅሪ ቴሌፎን 12244 ከምን 12244/74 ብምስታፍ ሕቶታት መሊስኩም ሽልማት ካርድ ናይ ሞባይል ክትረኽቡ ንዕድም። ኣብ መስመር ሰብ ኣለና። ሄሎ ሄሎ መርሓባ መልሳ መስመር መን ክብል መን
1: ክብል?
0: ሰላም መን?
1: ሰላም ወልደ ሚካኤል።
0: ወልደ ሚካኤል ካበይ? ሰላም ካብ ፋንኮ ሓራይ። ሰላም ፅቡቅ ዕድል ምንየልኪ። ኣብ ቀዳማይ ደረጃ ካብ ቁፅሪ ሓደ ክሳብ 10 ቁፅሪ ምረፂ።
1: 8
0: ሓራይ ከም ብበልከ ታሕቶ

0: ግንባር ናቕፋ ኢልና ናደው ንብል ግንባር ሰሜናዊ ምብራቅ ሳሕል እንተይልና ኸ እንታይ ንብል? የብላን ታሕቶ ስክሪን ኣትያደ ግንባር ናቕፋ እንታይ ኢልና እናደው ንብል ግንባር ሰሜናዊ ምብራቅ ሳሕል ኢልና ኸ እንታይ ንብል? ሰላም ኣለኽ ዶ? ኣማታ ግዜ ተኸይድ እንዲ ኣለላ ፍትኒ ውቃውዝ ቅኑዕ መልሲ ኣብ ግንባር ናቕፋ እንተዳና ደው ኢልና ኣብ ግንባር ሰሜናዊ ምብራቅ ሳሕልካ ውቃው ንብል ማለት እዩ። ክልቲኦም ዝተደምሰስሉ ቦታ እዩ። ሓራይ ናብ ካልኣይ ደረጃ ንኸይድ። ሰላም ሄሎ ኣለኹ ዶ? ሰላም ትሰምዕኒ ኣለኺ? ሄሎ ሰላም ሄሎ ሄሎ ገለ ቴክኒካል ነገር ኣሎ ማለት እዩ። ኣሰላም ክነውፃኪና እሞ ናብ ካልእ ደዋሊ ክንሰግር ክንፍትን። ሄሎ ሓፃር መሰጋ ሄሎ መን ክብል መን ክብል መን ሙኒር ሙኒር መን ካበይ ሙኒር
1: ሙኒር ካበ ማስከራ ውገት
0: ካበይ
1: ማስከራ ውገት
0: ኣራይ ሙኒር ኣብ ቀዳማይ ደረጃ ቁፅር ምረፅ ካብ ሓደ ክሳብ 1ሰርተ ዘይካ ቁፅር 8
1: ኣረ ቁፅሪ 9
0: ዓራይ ከቅርበልካ የታሕቶ
1: ኣረ
0: ኣብ ኤርትራ እቲ ዝተሓተ ቦታ እዳሉሉ እንተኮይኑ ዝበረኸኸ
1: ኣቤት
0: ኣብ ኤርትራ እቲ ዝተሓተ ቦታ እዳሉሉ እንተኮይኑ ዝበረኸ ቦታ ኸ
1: ባሴራ
0: ህያብ እያ ነራ 110 ተዓወትካ ኣለኻ ዓራይ ናብ ካልኣይ ደረጃ ንኺድ ቁፅሪ 9 ዓራይ እዚኣ ምርጫ እንድያ ሓንቲ ዕድል እያ ዘላ ትካ ከም ብበልክዕ ምስ ጥዕና ምንትእሰር ኣለዋ ካብ ኩሎም ዓይነት ክታበታት ብመርፍእን ብነጥብን ክወሃብ ዝኽእል ዓይነት ክታበት ኣየና እዩ? ሀ ወይቦ፣ ለ ቴታኑስ፣ ሐ ንፍዮ፣ መ ፖልዮ።
1: ፖልዮ
0: ቁኑዕ መልሲ 330 ኮይኑ ኢልካ ኣሎ እንተ ዳ ናብ ሳልሳይ ደረጃ ንኽእል ኢልካ ክንቅፅል ንኽእል ኢና። ዓራይ ቁፅሪ ምረፅ ካብ ሓደ ስካብ 10
1: 9
0: ዛሕቶ እዚኣ እንተ ዳ መሊስካ እያ 880 ክኾነልካ እዩ። እንተ ዳ ዘይመለስካ እያ ግን እዛ 220 ናይ ክትህሉን እያ 110 ኢኻ ትዕወት። ፈልጣ ሃታ ፀወታ ዓራይ ሙኒር ፅቡቅ

0: እድል ምንልካ
1: ምስ
0: ስፖርት ምትእሳራ ኣለዋ ከም ብበልካ እየ ዓመት መፀ ጎኒ ጎኒ ዝኽሪ ስርሒት ፈንቅል ዝካየድ ኣህጉራዊ ውድድር ፍርቂ ማራቶን ማዓስዩ ኣህጉራዊ መልክዕ ሒዙ ዓመተ ምህረት
2: ናይ ፈንቅል ማለት
0: እዩ ይግበር ያ ሓቂ ዓመታዊ ውድድር ካብ ዝተፈላለዩ ሃገራት ዝመፁ ተወዳደርቲ ዝሳተፍሉ ማራቶን ይካየድ እዩ ካብ ማዓስዩ ኣህጉራዊ መልክዕ ሒዙ ቅድሚኡ ናይ ውሽጢ ሃገር ጥራይ ዝካየድ ነይሩ
2: እዚኣዚ ኣብ ዝቀረባ ግዜ እንዲ ግን ኣይ ቲንክ ዕድል ኣለዋ ድዮ
0: ዋ ክልታ ዕድል ኣለካ
2: 2017
0: ቆናይ መልሲ ከመይ ኣንጨያኸያ ዳ
2: ኣብ ዝቀረባ ግዜ ከምዝኮነት ዝክራ ካብ ዓመተ ምህረት ግን ሽራይ ኮንኩን ፀኒሕ ካብ ክልቲያ ካብ 18 ወይ 17 ካብ ክልቲ ገሚተ ፀኒሕ
0: ፅቡ ገሚትካ ምንር ፅቡ ኣስተውዒልካ 88 ዓዊትካ ኣለካ ኣዝና ነመስግነካ ተሳትፎካ ይፈለየና ይቀኒልና
2: እሺ ቲንክ ዩ ይቀኒልና
0: ናራይ ናብ ካል ድዋሎ ክንሰግርና ሄሎ ሄሎ መርሓባ መልሳ መስመር መን ክብል
3: መርሃዊት
0: ካበይ ኸ መርሃዊት መን ሓራይ መርሃዊት ንዓኹን ፅቡቅ ዕድል ምነየልኪ ኣብ ቀዳማይ ደረጃ ቁፅሪ 89 ተሓቲተን እየን ካልእ ቁፅሪ ክትመርፂ ክንደይ ሸዋዓተ እዚኣ ሓንቲ ዕድል እያ ዘላትኪ ምርጫ ኣይኮነትን ግንታ ሕቶስ ዳርጋ ምርጫ እያ ከም ብበልክ የበል እዩ ካብ ዞባታት ኤርትራ ምስ ሓደ ዞባ ጥራይ ዝዳወብ ኣየናይ ዞባ እዩ ጠንቂ ክመለስ ሓንቲ እያ ተዓድል ተ ዘይነፀረትልክ ከነፅረልክ ክእል እየ እንታይ ኢልክኒ ሄሎ መራዊት ሄሎ ሄሎ መራዊት ኣለኽ ዶ
3: ደቡባዊ ቃሽ ባሕሪ
0: ኣበይ ዳ ፀኒሕ ክዳ ዘላና ሓ መራዊት ክንብል ኣለኹ ዶ ክብለክ ፀኒሐ ሳይመለስ ክ ትሰማዕኒ ኣለኸ ዲኻ ክንቅፅል ተ ኮይና ብፅቡቅ ክንሰማማዕ ኣለና ሎ መራዊት ትሰምዕኒ ኣለኽ ንዓይ ትሰምዕኒ ኣለኽ ዶ ንዓይ ሄሎ
3: ብቴሌቭዥን ዶሞ ክሰምዓከ
0: ብቴሌፎን ይኹ ክሰምዕኒ ዘለኪ ኣይሰምዕኒ ኣለኹ ሕጂ
3: ብቴሌፎን ኣይሰምዓከን ኣሎ ብቴሌቭዥን ግን
0: ሓራይ ድሓን ፅቡቅ ኣሎ መስለኒ ሓራይ ቁኑዕ መልሲ ደቡባዊ ቀይሕ ባሕሪ
3: ብቴሌፎን ኣይሰምዓከን ኣሎ
0: ሓራይ ደቡባዊ ቀይሕ ባሕሪ ኢልክናሓቀ ገለ ፀገም ኣሎ ማለት እዩ ሓራይ ቀፅሊ በሊ መርሃዊት ኣብ ካልኣይ ደረጃ
3: ውፅ ሸዋተ
0: ሓራይ ከም ብበልክ እየ
3: ሕጂ ሰማዕካ
0: ኣሎ ቴማ መበል 35 ዓመት ዝኽሪ ስርሒት ፈንቅል ናይ 225 ፈንቅል ቅያ ፈንቅል ቁኑዕ ሕርያ ዝብል ነይሩ ናይ መበል 36 ዓመት ማለት ናይ 226 ዝኽሪ ቴማ ኸ እንታይ ዝብል ነይሩ ናይ ፈንቅል ማለት እዩ
3: ዕድል ኣለዋ ድ
0: ኣለዋ ወ
3: ፈንቅል ንወለዶታት

0: እስ ክትፃፍፍ እያ
1: ኣብይ
0: ኣፃፍፍ እያ ቅንዕትኻ ተምፅ ኣለኪ ቴማ ኒያ ብምልእታ ተምፅ ኣለኪ ገለ ክፋላይ ክምፅኻ ኣደላ
1: ቀን ውሉድ ወለዶታት
0: ኣይኮነትን ዋይ እታ ፈንቅል ንወለዶታት ኢልክያ ሓቀ ንዓ ከተመሓሽ ያደለክ ኣጉዲል ክላ
1: ኣጉዲል ኣላ ሞን ውሉድ ወለዶታት ኣይኮነትን
0: ኣይኮነትን
1: ፈንቅል ቅያ ወለዶታት
0: ኣይኮነትን
1: ኣቤት ደሊሰ
0: ኣይኮነትን
1: ቅያ ወለዶታት ኣይኮነትን ቅያ ንውሉድ ወለዶታት
0: ኣይኮነትን ዋ ሞታ እዚኣ ቴማ እንድያ ልካ ከተምፅ ኣለኪ ልካ እሲ ከተምፅ ኣለኪ ቴማ እንድያ ንድሕር ሓዋዊስኪ ንድሕር ገላቢጢ ከሲ ከመላይ ሞ ትመፅእ
1: እንታይ ኣብ ማእከል ከእትወላ ሕጂ ዘለኒ
0: ኣብ እንዲ ክደለ ተንቃላት ኣብውለዋ ምምዕርራይ ጥራይ ሓዋዊስትን ኣላ
1: ጥያ ገለ
0: ኣንዋሪ መልሶ ነግረክ ኒና ዝያዳ
1: ፍርቃ ሰፅሕ ያ
0: ፍርቃ ብፅሕከ ያ ሕጂ እንታይ ግበሪ ክልተ ዕድል
1: ያ ንውሉድ ወለዶታት ለ
0: ኣይኮነትን ሕጂ ሓንቲ ዕድል ክበኪ ወይ ክልተ ዕድል ሃራይ ክልተ
1: ንእሽተይ ንእሽተይ ጋብልያ ኣ
0: ፈትነ ሕጂ ግዜ ከይወሰድና ግዜ ከይወሰድና ፈትን እያ ሕጂ ኣበነ ተንቃላት ንሰን እየን ግን መስርዕና ይሓዛን ኣንፈት ይበክ ኣለኹ ፅቡቅ ገይረ ፅቡቅ ገይረስ ኣንፈት ይበክ ኣለኹ ተንቃላት ኣምፅኸይና ኣለኹ ኩለን ግን መስርዕ ይሓዛን መስርዕ ሲ ይሓዛን መስርዕ ይሓዛን
1: ንወለዶታት ቅያ ገለ ኣንፅ
0: እወ
1: እሞዚ ኣላ ፌተር መሊሰያ እንዲ
0: ዘይመለስከያ ንገርና እታ ቴማ ንገርና መራ
1: እዚ እትን ከመፅእና ኣለዋ ክለ ተንቃላእጂ
0: 20 ሰከንድ ክህበክ መልስ እያ ተዳደይ መለስክያ
1: ታሰምዓለካ
0: ሰምዓ ክለኹ ሞ 20 ካሊት ክበክ እንዴ 20 ካሊት ክበክ እዛ ግዜ ፈትን እያ
1: እሞ ፈትነ
0: ልካ ክትመፅእ ኣለዋ ልካ ክትመፅእ ኣለዋ ልካ ክትመፅእ ኣለዋ እንታ ግዜ ተኸደክላ
1: ቅያ ፈንቅል ንወለዶታት
0: ቅያ ፈንቅል ንወለዶታት ልካ ተማይት ክምፅኸያ መጨም
1: ሓጊዞም
0: ክደቡ ፀኒሖም ራይ ፅቡቅ ቴማ ስለ ዝኾነ ልክ ያ
1: ክትምለስ
0: ዘኪርከየ ንኮ ግን ስለዚ 330 ኮይኑ ልክሎ ናብ ሳለሳይ ደረጃ ንኺድ
1: ሸዓተ
0: ግድን ኣይኮነን ክትከዲ ናብ ሳለሳይ ደረጃ እተ ፈቃደኛ ኮይኑ ክጥራሕ
1: እዩከይድራይ
0: ኮይና ኣይኮነትን ምርጫ እያ እዚኣ ስለዚ ሓንቲ ዕድል እያ ዘላ ትኪ ኣራይ ከነንብብ ኢና ማሕበር ሓካይም ኤርትራ መዓስ ተመስሪቱ ሀ 993 ለ 203 ሐ 983 መ 213
1: ጉድለለይ
0: ኣነና ይትበድልኒ
1: እዚ ሓገዝካ ፌተስሳሰይት ሓገዝካ
0: ኣብታ ካልይቲ ዳርጋ መልሲ ነጊርና ክመረብታ ካልይቲ ቃላት ኣምፅኸየን ኣለኹ ይቀያይር እየን ገለልና ሓጊዝናቶ በር ሕጂ እዚኣ ሳልሳይ ደረጃ እንዲያ ብስራኸ እያ
1: ኣጆ
0: ፈትን እያ መራዊት ግዜ ትኸይዳላ ግዜ ትኸይዳኣላ
1: ግዜ ይብካኒ ዲኻ
0: ኣይሃብኮኹን ግን ሓንቲ ደቂቕ እንዲያታ ግዜ ግን ክትመተክ እያ
1: ንሽተይ ቁር ብርቲ ኢሉ ዓመት መልካ ኮይኑ
0: እንታይ እ ክትገብር ሞ ሰብ ታሓቲ
1: ዋ
0: ቀልጥፍ በሊ
1: እሞ ቁርብ ሓንቲ ብደለይ ኣጠራጢራ ለ
0: ኣይትጎደልኒ እያ
1: ሓንቲ ብደለጃ
0: ኣይትጎደልኒ እያ መራዊት ምክንያቱ ታ ካልኣይ ደረጃ ስለ ዝተሓጋገዝናስ ሕጂ ብዚያ እንተ ኣማ ጌርናስ ፌራ ኣይኮነት መራዊት ዒስራ ካሊት ተሪፈና ከለዋ ዒስራ ካሊት ክንበኪና ሕጂ እንተዳ ደይ መለስክያ ካንስል ክንገብራ ኢና ክነውፃ ኢና
1: ማሕበር ሓኪም እ ኣብ
0: ስክሪን ኣይረኣየክን ኣሎ 9923 ከዳ ትክላ ግዜ ኣልጥፊ ኮነትን መራዊት
1: 983
0: እያ 11ግን ተዓዊት ክለኽ ድሓን ራየ ቀኒና ስለ ተሳትፎኺ ኣብ መስመር ካልእ ሰብ ኣለና ሂሎ መርሓ መልሳ መስመር መን ክብል ሳሙኤል መን
2: ኣማኤል
0: ካበይ ኢኻ ሳሙኤል
2: ካብ ዓድቀ
0: ሓራይ ሳሙኤል ክንደይ ኪሎሜተር እያ ዓድቀ ካብ ኣስመራ
2: 10 ኪሎሜተር ካብ ትበፅሐ
0: 10 ትበፅሐ ብእግርኻስ ትኽየድ እያ
2: ቁርብካ ርሓቅ ትብል እንዳ
0: ኣይፈተንካ እያ
2: ኣይፈተንኳ ክሳ
0: ኣውቶቡስ ገሌ ካለ ሚድካ
2: ወከይዳ
0: ሓራይ ሳሙኤል ኣብ ቀዳማይ ደረጃ በል ቁፅሪ ምረፅ ስራ 10 ራይ ፅቡቅ ዕድል ምንኤልካ ወዲ ክንደይ ዓመት ኢኻ
2: 15
0: ራይ ምናልባት እዚ ኣብ ሞት ፈልጣ ትኸውን ምክንያቱ ኣብቤት ትምህርቲ ክንደይ ክፍሊ ኢኻ ሞሻ ከም ብበልካ የብል ብናይ ኤርትራ ፖሊሲ ክታበት መከላኸሊ መንሽሮ ክሳድ ማህፀን ዝምልከተን ደቂ ኣንስትዮ ኣብየናይ ዕድመ ዝርከባ ዩ ምርጫ ላትካ ሓንቲ ዕድል እያታ ዕድል ሕራይ ሳሙኤል ተጠንቀካ መልስ ሀ ትሕቲ 5 ዓመት ለ ካብ 9 ክሳብ 14 ዓመት ሐ ካብ 15 ክሳብ 24 ዓመት መ ካብ 25 ክሳብ 44 ዓመት ቆኑዕ መልሲ ቆኑዕ መልሲ ሳሙኤል 110 ተዓዊትካ ኣለኻ ግዜ እውን ኣይሃብካ እያን ናብ ካልኣይ ደረጃ ንኽድ ወይ ሳኽለና ንድ ቁፅሪ ምረፅ ኣብ ካልኣይ ደረጃ ቁፅሪ 10 እንደገና ኣራይ እዚኣ እውን ምርጫ እያ ምስ ጥዕና እውን ንርክብ ዘለዋ እያ ተስፋ ገብር ትምልሳ ከም ብበልካ እየ ንህፃናት ንሕማም ጋህሚ ንምክልኻል ዝውሰድ ክታበት ቫይታሚን ኤ ኣብ 6ሽዱሽተ ወርሒ ክሳብ ክንደይ ዓመት ክውሰድ ይግባእ ሀ 4 ዓመት ለ 6 ዓመት ሐ 3 ዓመት መ 5 ዓመት እንታይ ኢልካኒ ተሓቶ ተረድያት ካለ ቫይታሚን ኤ ወሃቢ እዩ ክታበት ሓቀይ ህፃናት ኣብ 6ሽተ ወርሒ ከዓ ዝውሃብ ስጋ ብወዲ ክንደይ ዓመት ዝኸውን እዩ ክውሰድ ዘለዎ ያታሕቶ ንህፃናት ንሕማም ጋሚ

0: እንታይ ኢልካኒ ሳሚር?
1: ሓንቲ
0: ሓንቲ
1: ምርኩዝ
0: ምርጫ ክጉድለካ ሕራይ 4 ዓመት ኣጉዲልና ኣለና። 6 ዓመት፣ 3 ዓመት፣ 5 ዓመት። ክንደይ ሳሙኤል? ክልተ መልሲ እንደ ትሰምዕ ዘለኹ ሕጂ ሓንቲ ዕድል ክበካ ናይ መወዳእታ ነፂርካ መልሰለይ። ሓሙሽተ ዓመት ቆንዕ መልሲ ስጋብ ሓሙሽተ ዓመት 330 ኮይኑልና ኣሎ ሳሙኤል። ንቐፅል ወይ ሳቕለና ቀፅል? እንተ እዚኣ ሕቶ ተዓዊትካ ኣላ 880 ክኾነልካ እዩ። እንተ ዘይተዓወትካ ግን እታ 220 የለናን። ቁፅሪ ምረፅ በል። ቁፅሪ 10 እንደገና። ሕጂ እውን ምርጫ እያ መፅሓትካ ደላ ያ ከዓ ምስ ጥዕና ምትእሳር ዘለዋ እያ። ክንደይ ክፍሊ ኢልካኒ? ታሻዓይ ክፍሊ ዓራይ መቸም ከነ ቀርባ ኢና ከም ብበልካ እየ። ኣብ ሓደ ኣከባቢ ዝርከቡ ክፍልታት ሕብረተሰብ ክታበት ዝኽተቡ ዝርግሐ ናይቲ ሕማም ብክንደይ ሚታዊት ሙሉእ ብሙሉእ ደው ይብል? ሀ 90 ሚታዊት፣ ለ 70 ሚታዊት፣ ሐ 80 ሚታዊት፣ መ 60 ሚታዊት። ሄሎ ሳሙኤል፣ አላህ አለው። ተረዲያት ካላ ዲያ ታሕቶ ኣብ እስክሪን ከነምፃልካ ታሕቶ ዓራይ መፅ ኣላ። ሳሙኤል እንታ ጊዜ ትኸደካ ኣላ? እንታ ክገብረልካ ምጉዳል የላ ዝያዳብታ ካላይ ኣጉዲልና እንዲና። ሰብዓ ሰብዓ ሚታዊት ኣይ ኮነትን ሳሙኤል፣ 80 ሚታዊት እያ። ስለዚ 110 ተዓዊትካ ኣለኻ ይቀኒልና ሳሙኤል። ካብ ዓድቀ ተሳትፎካ ይፈለየና። ዝኸበርኩም ተኸታተልቲ ምስ መደብ መልሲ ኣብ መስመር ይኹም ዘለኹም። ድሕር እዛ ሓፃር መሰጋገሪት ክንምለስ ኢና። ቁፅሪ ቴሌፎንና 122454 ከምኡ 122474 እዩ ክንምለስ ኢና።

ምስ መልሳ መስመር ኣለኹም ሰብ ኣለና። ሄሎ ሄሎ፣ መርሓባ። መልሳ መስመር መን ክብል? መን? ዩኤል። ዩኤል ምን? ካበይ ኸ ዩኤል? ሰገነይቲ። ኣረ ዩኤል፣ ቀዳማይ ደረጃ ቁፅሪ ምረፅ። ኣለዎ እዚኣ ሓንቲ ዕድል እያ ዘላ ትካ ዩኤል፣ ሓንቲ ዕድል እያ ዘላ ትካ ከም ብበልከ። ኣብ ባጢራ ናቕፋ ዝርከብ ፅሑፍ ብክንደይ ቋንቋታት እዩ?

0: Hello,
1: Hello.
0: Mancul,
1: Abel, bien.
0: Abel Cabeja.
1: ¿Sabes nada?
0: ኣራይ ኣቤል ብቀዳማይ ደረጃ ቁፅሪ ምረፅ ካብ ሓሙሽተ ክሳብ ብ1 ተሓቲተን እየን 1 2 3 4 6 ኣለዋ።
1: ሰለስተ
0: ምርጫ እንድያ ሓንቲ ዕድል እያ ዘላትካ ከም ብበልካ እየ። ካብቶም 7 ኣገረምቲ ነገራት ዓለምና ዘይኮነ ኣየና እዩ? ሀ ታጅ መሃል ህንዲ፣ ለ ዓብ መንደቕ ወይ ግንቢ ቻይና፣ ሐ ቲምቡክቱ ናይ ማሊ፣ ማቹ ፒቹ ናይ ፔሩ።
1: ካብቶም ሸውዓተ ገረምቲ ነገራት ዓለምና ዘይኮነ ኣየናይ እዩ? ሓንሳበት ፅና
0: ራይ
1: ኣብ ስክሪን ባህለኒ
0: ኣብ ስክሪን ከነምፃልካ ሕራይ መፅ ኣላ ትሪኢ ኣለ
1: ፅና ይመፅ ሪሕቆ ይመስለኒ ገዛውት ሕጂ መፅ ማሊ ቲምቢክቱ ማሊ
0: ቲምቡክቱ ማሊ። ቁኑዕ መልሲ
1: ኣይዋ
0: ኣራይ ኣቤል 110 ተዓዊት ካላት እዮም። ካልኦት ኣብ ኣፍተን ሰቨን ወንደርስ ይኣትዉ እዮም። ኣራይ ናብ ካልይቲ ደረጃ ንኽድ ወይስ ንኽድ? ቁፅሪ ምረፅ።
1: ትደገም
0: ቁፅሪ 3። ኣራይ እዚኣ እውን ምርጫ እንድያ ኣጉድለለይ ዘይብላ ምጉዳል ዘይብላ እያ እዚኣ
1: ኣይትጨክን ከምኡ እሞ
0: ምስ ታሪክካ ምትእሳር ስለ ዘለዋ እያ እዚኣ ከም ብበልካ እዩ።
1: መርሓ
0: ካብዞም ዝስዕቡ እምባታት ሃገርና ኣብ እዋን ሰውራዊ ቃልሲ ዕቑባን ሰፈርን ተጋደልቲ ካብ ዝነበሩ ሓደ እዩ። ሀ ዓጎምቦሳ፣ ለ ኣባሓኒ፣ ሐ ደንደን፣ መ እምባ ሶይራ፣ ሰ ኩሎም።
2: ኣባሓኒ
0: ዕቁባን ሰፈርን ተጋደልቲ ካብ ዝነበሩ ሓደ እዩ።
1: ደንደን ኣጎንቦሳ
0: ኣጎንቦሳ ኣይኮነትን ኩሎም ነይሮም እዮም። ኣብየል ኩሎም እያ ታመልሲ። ካልእ ግዜ ትዕወት ተስፋ ንገብር ይቀንልና። ኣራይ መርሓባ ኣራይ ኣቤል። ናብ ካልእ ደዋል ክንሰግር ኢና። ሄሎ ሄሎ ሄሎ
3: ሄሎ።
0: ሰላማት መልሳ መስመር መን ክብል?
3: ገብረ ሚካኤል።
0: መን?
3: ገብረ ሚካኤል ዮሃንስ።
0: ገብረ ሚካኤል
3: ዮሃንስ።
0: ገብረ ሚካኤል ዮሃንስ
3: ዎ
0: ካበይ ኻ? ገብረ ሚካኤል
3: ካብ ደቀ መሃሪ።
0: ደቀ መሃሪ ኣራይ ኣብ ቀዳማይ ደረጃ ቁፅር ምረፅ።
3: 8
0: ታሕቲት እያ። 1 2 3 1 2 4 6 እዩ ዘሎ።
3: ራይ 4
0: ከም ብበልካ እየ። 226 ዓመተ ምህረት ሕጂ ሓንቲ ዕድል እያ ዘላትካ ወ ወይ ኣይፋል ስለ ዝኾነት 226 ዓመተ ምህረት ሊፒር ድያ ኣይኮነትን?
3: ወ
0: ሊፒር እያ ሊፒሪ ኣይኮነትን? ገብረ ሚካኤል ኣፍልጦ ኣለካ ድዩ ብዛዕባ ሊፒር? ኣብ ክንደይ ዓመት እያ ትመፅእ ሊፒር?
3: ኣብ ኣርባዕተ
0: ኣብ ኣርባዕተ 224 ነራ ሊፒር። ስለዚ 228 ያ ዲፒር ስለዚ አይ መለስካን ገብረ ሚካኤል ምስና ይቀርቱ ቃል ግዚያ ተዋት ተስፋን ገብር አራይ አንልና ናብ ካል ደዋለን ሰግሪና ወዲና ይና መስለኒ ዘ ኸበርኩም ተኸታተልቲ ናይ ሕጂ ትሕስተና ሰዓትና ኣኺል ኣሎ ናይ ሕጂ ትሕስተና ኣብዚ ክንዛዘም ኢና ዝመፅእ ሰሙን ኢና ክንረኸብ ንሓንቀኒ እዩ።

ከም ኣብ ርሕቕን ቀረባን ኣብ ውሽጢ ንወፃእን ትርከቡ ክብራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራ ናባኹም ዘብለሉ ሰዓት ኣኺሎሞ ክሳብ ፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕሶታትና ኣብ ንኡስ መደብና ዘዋሪት ካሜራ ኣብ ፅባሕ ዝእንገድ ማለት እዩ ዓለማዊ መዓልቲ ትንባኾ። እዚ ማለት ዓለምና ካብ ምትካኽ ሽጋራ ነፃ ክትከውን ከም ዘለዋ ዘዘኻኽር መዓልቲ ብዛዕባኡ ዝተሕሶ መደብ ክህልወና እዩ። ኣብ ንኡስ መደብና ዓለም ስነ ጥበብ ከምዚ ክንዕዘቦ ዝቐንና ፅቡቕ ናፅነት ንምድማቕ ብዙሓት ፍርያቶም ክፈሪቐኒ እዮም። ብጥበብ መልክዕ ንበሎ፣ ብስፖርት፣ ብልምዓታዊ ዕዮታት ብኩሉ ክፅምበልቀኒ እዩ። ኣብ ፅቡቕ ናፅነት ዝቐርቡ ወይ ድማ ኣብ ቅንያት ናፅነት ዝቐርቡ ጥበባዊ ዕዮታት ከመይ ምስሉ ብሓባር ክንዕዘብ ኢና። ብዘይ ካዚ ንኡስ መደብና ፍኖተ ህይወት ኣብ ንዕዘቦ ዓረዛ ዝረኸብናዮ ኣብነታዊ መምህር ኣበርክትኡ ክንከታተል ኢልና ተኸታታይ ድራማሳ እውን ክምፋኒ ክሊፑን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከምትወትሩ ንገብሮ ትሕሶ መደብና ብደርፊ ክፍልሚ ሞ ናብዛ ትቐፅል ደርፊ እየ ከስግረኩም ንሰናይ ምክትታል።

ብምቕፃል ንኡስ መደብና ዓለም ስነ ጥበብ ተቐሪባላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፅምብል ናፅነትን ዝግበሩ ስነጥበባዊ ዕዮታት ከመይ መስሉ ብሓባር ክልካተልዮምና ከተቕርበልና ማለት እዩ። ፌሩዝ ቢናም ኣብ ፅምብል ናፅነት ገሊኡ ብልምዓታዊ ዕዮታት፣ ገሊኡ ብስፖርታዊ ነጥፈታት፣ ገሊኡ ድማ ብጥበባዊ ዕዮታት ይፈርዩ። ኣብ ጥበብ ድማ ቅብኣ፣ ቅርፃ፣ ደርፊ፣ ድራማታት ብዙሕ ከነልዕል ንኽእል ኢና። ኣብ ቅነ ናፅነት ዝግበሩ ነቲ በዓልቲ ድማ ዝንገዱ ነጥፈታት ከመይ መስሉ ብሓባር ንከታተል። ናብ ፌሩዝ ቢናም ከስክረኩም ሰነ ምግሳል

ነዛ ዝተፈለየ ብሄርን ሃይማኖትን ሓቂፋ ትርከብ ዘላ ሃገርና ማዕረት ምብዝሑ ዝተፈለየ ናብራን ቋንቋን ዘለዎ ሕብረተሰብ ዝኣከበት እያ። ነዛ ብ9 ብሄራት ቆይማ ብባሕሪ ዝማዕረገት ሃገርና ነቲ ብዙሕ ሕብርታት ኣብ ሓደ ምስማር ከም ሓንቲ ሃገር ኮይና ክትቀውም ካብ ዘኽእላ ሓደ ነገር ድማ ስነ ጥበብ እዩ። ሓይሊ ስነ ጥበብ ነቲ ርሑቕ ዘቕርብ እዩ፣ ነቲ ዝነድድ እውን ዘብርህ እዩ። ስነ ጥበባዊ ምስትምቓር ልክዕ ከምቲ ነተንፍሶ ኣየር ብነፃ ዝተዋህበና ተውህቦ እዩ። ነቲ ዝተዋሃበካ ተውህቦ ለሊኻ ኣብ ተግባር ኣውዒልካ ነብስኻን ኣብ ዙርያኻ ዘለዉ ሰባትን ምሕጓስ ድማ ገለ ካብ ትፅቢት ዝግበር ንጥፈታት እዩ። ስነ ጥበብ ብሞያ ዘቕበበ ዓውዲ ምዃኑ እውን ንኣእምሮኻ ዘቐልል መሪፅካ ቋንቋ፣ ብሄር፣ ሃይማኖት ከይበልካ ክተሰማቕሮን ክትነብሮን ዝሕግዘካ ዓውዲ ምዃኑ እውን ክዝንጋዕ የብሉን። ንተስፋ ምቑራፅ ምስቁርቋር ንሕርቃን ንጉህን ንምስምሳልን ፈውሶም ካበድ እዩ። ኣብ ዓለም ዘለዉ ሓኻይም ንብዙሕ ዓመታት ተመራሚሮም ፈውሱዞም ፀጋማውያን ኣጋጣሚታት ክረኽቡ ይከኣሉን። ገለ ድማ ፈውሱ ክረኽቡ ተበጊሶምን ክንሶም ንነብሶም ኣብዞም ፀገባት ክዕለብጡ ዝረኸብዋ እውን ውሕዳት ኣይኮኑን። በዚ ድማ ክንዲ ዝተመራመሩ እውን ተተመራመሩ ካብቲ ልክዓዎ መልሲ ኣዝዮም እዮም ርሒቖም። እንተኾነ ግን ህድእ ዝበለ ሙዚቃን ንዓይኒ ብዝስሕቡ ሕብርታት ተጠቂሞም ዘዳለውዎም ቅብኣም ነዞም ኣሉታውያን ሽግራት ኣብ ሓደ መዓልቲ ጥራይ ዘይኮነ ኣብ ውሕዳት ካልኢታት ክፈትሖምን ከም ዝርስዑ ክገብሮም ይኽእል እዩ። እዚ ነገር እዚ ኣህጉር፣ ሃገር፣ ዞባ፣ ከተማ ከይፈለኻ ኣብ ኩሉ ብሓደ ዘጋጥምን ካብቶም ኣገረምቲ ፍጻሜታትን ክሳብ ዝኾነ ስነ ጥበብ ፈውስቶም ዝሓየሉ ሕማማትን ተተባህለ እውን ኣገኑን ኣይኮነን። ስነ ጥበብ ዓለምለኻዊ ቋንቋ እንተተባህለ እውን ካብ ሓቂ ምውፃእ ኣይኮነን።

ወዲ ሰብ ምስ ኣብ ዓለም ዘለዉ ተፈጥሮውያን ነገራት ተላልዩ ብዛዕባ ከባቢኡ ክሓስብን ከስተውዕልን ምስ ጀመረ ኣትሒዝዩ ምስ ስነ ጥበብ ተላልዩ ጌና ቋንቋ ከይተላመደ ናይ ከባቢኡ ዜማ ኣፅኒዑ ጌና ፅሑፍ ከይተምሃረ እውን ብዝሕዞ ምሕንጣጥን ሓሳባቱ ብስእሊ ምግላፅን ለሚዱ እዚ ምዕባለ ዝደሊ ዝነበረ ምትእስሳር እውን ድሕሪ ግዜ ክምዕብልን ክዓብን ግዜ ይወሰደሉን ነቲ ቋንቋ ከይመልኽካ ዜማ ከባቢኻ ዝልምድካሉ ከም ዓብ ዓውዲ ኣቒሙን ተፈጥራዊ ድምፅታት ኣኪቡን ንዝተፈላለየ ግጥምታት መሰነይታ ኮይኑ ዝስዕብ ዜማ ክበሃል በቂዑ ነቲ በተን ዘይጎበዘ ኣዳውና ብዝሓዝናዮ ንሕንጥጠሉ ዝነበርና እውን ብሕብርታት ኣሰኒዩ ካብ ብኣፍ ብኣዳውካ ሓሳባትካ ክትገልፅ ተባሂሉ ንቕብኣ እውን ቀረበልና

ስለዚ ስነ ጥበብ ከም ኣካልና ህይወትና ኮይኑ ምሳና ካብ ዝነብር ነዊሕ ዓመታት ኣቕፂሩ እንተበልና ምግናን ኣይኮነን። በዚ መንፅር ድማ ነቲ ኣብ ነብሱ ክዕቆብ ዝደሊ ሰብ እንኮ መልሱ ስነ ጥበብ ጥራዩ፣ ነቲ ካብ ልቡ ዘስተመቕር ሰብ ኣብ ውቅያኖስ ባሕሪ ስነ ጥበብ እናሓንበሰ ኣብ ካልእ ፕላኔት ከም ዘለዉ እዩ ዝውፅር። መሳርሒ ሙዚቃ ተሓንጊጡ እናተፃወተ ኣዓይንቱ ዘይርኢ ኣእዛን እውን ዘይሰምዕ እቲ ዝበዝሐ እዩ። ሕብርታት ኣቃሚሙን መልከይ ተጠቂሙን ምስ ቋንቋ ልቡ ዝሰመረ ቀባይ ኣብ ቅድሚኡ መድፍዕ እውን እንተተተኮሰ ዘይክሰምዕ ይኽእል እዩ። ኣብ ኣእምርኡ ብዝሰኣለው ቅርፂ ዝተዳለወ ቅራፃይ ኣብ ሓደ ፀቢብ ኩርናዕ ንደቃያቅ ጥራይ ዘይኮነ ንመዓልትታት እውን ክሰርሕ ይኽእል እዩ። ምክንያቱ ቋንቋ ልቢ ዋኑኡ ጥራይ ስለ ደድምፆ እዩ። እዚ ቋንቋ እዚ ድማ ስነ ጥበብ ተባሂሉ ካብ ስመት ሒዙ ንሃገርና ሓሊፉ ነዚ ዓለም እውን ተቆፃፂርዋ ይርከብ። ኩሎም ዓይነታት ስነ ጥበብ ኣወዳዲርካ ሓደ ካብ ሓደ ይበልፅ ክትብሎም ዝኽእሉ ይኮኑን፣ ኩሎም ንኣስተማቐሪኦም ሓደ እዮም። ምክንያቱ እቲ ካብ መሳርሒ ሙዚቃታት ሓደ ሒዙ ዝፃወድሎ ሙዚቀኛ ካብቲ ፔሮ ሒዙ ዝሕንጥጥ ደራሳይ ዝፈለየ የለን። ክልቲኦም እቲ ዝተሰቕለሉ ቁፅሪ ናይ ኣውቶቡስ ዳኣ ዝተፈለየ ይኹን እምበር ጉዕዝኦምን ኣገባብ ኣዘዋውሮኦምን ግን ነቲ ናይ ውሽጦም ተሃነኦም ዝሰውፅኡ ድማ ብደስታ ተኸቢቦም ነቲ ፍቕሮም ዝገልፅሉ ሞይኦም ተሓንጊጦም ይነብሩ። ኣብ ዘለናዮ ቅንያት ብድሙቕ ኣበዓዕላ ዝበዓል መበል 35 ዓመት በዓል ናፅነት ሃገርና እውን ገለ ካብቲ በብወገኖም ስነ ጥበባውያን ተራ ስነ ጥበብ ዘንፀባርቕሉ በዓል እዩ ዝነበረ። ስነ ጥበብ ከም ስፍሓቱ ሓቢሮም ክሰርሕሉን ኣብ ዝጅምርሉ ዘብርህዎ ብርሃን ቀሊል ኣይኮነን። ከመይ እንተበልና ስነ ጥበብ ከከም ዓውዱ ብዙሕ ተዓዛብን ኣድናቕን ዘለዎ ዓብ ዓውዲ ብምዃኑ እዩ። ነዛ ቀዲሙ ዝተገልፀ ባህላ ናይ ስነ ጥበብ እውን ኣብዚ ቅንያት ብዝቐረቡ ኣጋጣሚታት ገሊፅና ስነ ጥበብ ሃገርና ከመይ ከም ዝነበረ ክንገልፅ ክንፍትን።

እዛ ኸም መንእሰይ ድሮ 35 ዓመት ኣቝፂራ ዘላ ሃገርና ንስነ ጥበብ ካብ ትላለዮ ውሑድ ግዜ ኣቝፀረትን ነቲ ብገዛእቲ ይኹን ብኻልእ መንገዲ ዝተላለየቶ ዓውዲ ስነ ጥበብ ምስክር ናይ ጽንዓትን ተወፋይነትን ብምጥቃም ኣብ ግዜ ብረታዊ ቓልሲ እውን ዓብዪ ግደ ዝነበሮ ምዃኑ ዝዝንጋዕ ኣይኮነን። እምበሺ ብዝበለፀ ናይ ካልኦት ሃገራት ዕላማን ናጽነት ብምግባር ስነ ጥበብ ኪንዮም ዝንጋዕን ሕማማት ምፍዋስን ነዛ ሎሚ ነተንፍሳ ዘለና ናጽነት ክትመጽእ እውን ዓብተራ ዝነበሮ ከም ዝኾነ እውን ብብዙሕ መንገዲ ኣብ ታሪክ ሰፊሩ ንረኽቡ ሓቂ እዩ።

ስለዚ ስነ ጥበብ ማዕሪና ንፅምብልና ፅነት እና ዘለለት ክተብዕሊ ግባዊ ትበልና ምክነን ኣይኮነን። ከመይሲ ኣብ ሳሕል ዝወፈረ ብብረቱ ኣብ በዓትታት ሳሕል ዝነበረ ድማ ገለ ብብርዑ ገለ ብድምፁ ገለ ድማ ብሕብርታት ተጠቂሙ ስለ ናፅነት ዝተዋግአ ውሕዱ ስለ ዘይኮነ እዩ። ነዚ ኣብ ብረታዊ ቃልሲ 30 ዓመት

ድሕሪኡ ድማ 35 ዓመት ናይ ሰላምን ረህዋን እዋናት ከም ዝሕለፈት ከተረጋግፅ እውን ስነ ጥበብ ሃገርና ከምዚ ክንዕዘቦ ዝቐነና ብዝተፈላለዩ መንገድታት ሓጎሳን ዝነበረ ቓልስን ከተንፀባረቕ ዘሕለፈቶ ፃዕሪ ቀሊል ከም ዘይኮነ ምግማት ኣይከብድን። ነቶም ነዝረዚን በዓል ከድምቑ ካብ ዝቐረቡ ነገራት እውን ካብ ብዙሓት ገለ ክንገልጽ ክንፍትን። ጎደናታት ኣስመራ ጌና ወርሕን ክተርፎ ቅራጻይ ስርሑ ዘንጸባረቐሉ ግዜ እዩ ዝኸውን። ነቶም ንብርሃን ከመንጭው ዝተተኽሉ ዓንድታት ኣድና ቅዲ ብምውፃእ ጎደና ሓርነት ዘወቅብሉ ግዜ ብምዃኑ እውን ገለ ካብቶም ኣቐዲሞም ኣብ ዓይኒ ጸንበልቲ ዝቐርቡ ንዝመጽእ በዓል እውን ማዕርኽ ንደይ ድልዋት ክንከውን ከም ዝግባእ ዘተንብህ ስነ ጥበባዊ ስራሕ እዩ። ብሓደ በሪሆም ጎደና ኸድምቑ ኣብ ትዕዘበሉ እውን ነቲ ጸልማት ግዜ ብብርሃን ምትክኡ ካብ ዝገልጹ ኣገደስቲ ነገራት እዮም። ጎደናታት ምስ ምድምቑ ኣብ ስሙን ናይ በዓል ናጽነት ንዝቐርቡ ኣድነቕቲ ምርኢታት ዝዳልውን ብድሙቕ መልክዕ ንዕኦም ዘቕርቡ ድምፃውያንን ካልኦትን እውን ጎሲናዮም ክንሓልፍ ካብ ዘይንደሊ እዮም። ብተወሳኺ ንኡሳን ዘቦታት ብምምሕዳራት ተወኪለን ገላጺ ምስላዊ ትርኢት ብምቕራብ እውን ህዝቢ ሓገሱ ብጥበባዊ መንገዲ ንክገልጽ ዝቐርብ ካርኒቫል እውን ካብቶም መዓልቲ ናጽነት ሃገርና ምቕራቡ ደወል ዝድውሉ መደባት ናይ ሃገርና እዮም። ካብተን ነቲ ሓደ ዓይነት ክዳን ተኸቲለን ከበሮ ሒዘን ብሓገዝ ዘላ ኣዴታት ጀሚርካ ክሳብቶም ባንዴራ ሒዞም ሓገሶም ዝገልጹ ህፃውንቲ እውን ንቕንያቱ ዘድምቑ ነገራት እዮም። ውህደት ናይ ባንዴራዊ ሕብርታትን ሙዚቃን ሳዕሲዒትን ቅብኣን ቅርፃን እውን ተሳንዮም ሓደ ቓል ዘድምፅሉ ፅምብል እዩ። ንሱ ከዓ ናጽነት ዝብል እዩ። እዞም ነቲ ቀንዲ መዓልቲ በዓል ናጽነት ንምብዓል ዘወናውኑ መደባት ምስ ተዛዘሙ ስዒቦም ዝመጹ እቶም ነቲ ቀዳሚት መዓልቲ ናጽነት ከማዕርጉ ተባሂሎም ንወርሓት ኣብ ስታድዮም ክላመዱ ዝወርሑ ተምሃሮ ኤሮቢክስ እውን ካብቶም ቀንዲ ንድምቀት በዓልና ተራ ዘለዎም ኣባላት ስነጥበብ እዮም። ብሓደ ሙዚቃን ብሓደ ቁፅርን ሰሚሮም ኣብ ሜዳ ስታድዮም ኣስመራ ክወዛወዙን ክትዕዘቡን ዝሓለፍዎ ልምምድን ድኻምን ምርዳእ ኣይከብድን። ማዕሪ እውን ድኻሞም ፍረ ክረኽቡ ተባሂሉ ብልብሲ ዘማዕረጎም ምሁራት ናይ ቅዲ ክዳን እውን ንዓውዲ ቅዲ ክዳን ኣብ ምፅምባል ናጽነት ኢዳ ክዝርግሕ ኣኽኢሎማ እዮም። ኣብ ስነ ጥበብ ኩሎም ዓውድታት ማዕረ ክንደይ ስኒት ከም ዘለዎም ዘንጸባርቑሉ ምርኢት ኤሮቢክስ እውን ሳዕሲዒት፣ ሙዚቃ፣ ድምፂ፣ ልብስን ካልእን ብሓደ ሰሚሮም ናጽነት ከንጸባርቑ ንዕዘበሉ ዓውዲ እዩ። በዚ መንገዲ እውን ኣብ ስታድዮም ኣስመራ ዝቐረበ መደብ ብሕብርታትን ዝተፈላለዩ ሙያታትን ብሄራትን ዝተመቐ ኣቀራርባ ክኸውን ዘኽኣሎ። እቲ ብምውሃድ ሕብርታት ዝፍለጥ ቀብኣይ እውን ኣነ እውን ግደይ ከበርክቴ ክብልን ክመስል ብተወሳኣይ ወይ እውን ተላሃያይ ብምስናይ ስርሑ ካብ ምቕረብ ኣይድሓረን።

ቅንያትና ጽነት ኩሉ ስነ ጥበበኛ እጃሙ ዘበርክተሉን ኣብ ዝተፈለየ ግዜን ቦታን ንረኽቦም ሞያታት እውን ኣብ ሓደ ቦታ ብሓደ ንኹሎም ዓውድታት ስነ ጥበብ ነስተማቐረሉን ብምዃኑ ድምቀቱ ዘጉልሓ ሓቂ እዩ። ስነ ጥበብ ሃገርና ብፅንዓት ክሳብ ሎሚ ብምፅናሕ ብዙሕ ስራሓትን ሃገራዊ መግለፂታትን ዘበረከተ ክሳብ ዝኾነ ኣብ ዝረዚም በዓል እውን ናፅነት ሃገርና ብወትሩ ዘይፈርስ ፅንዓት ውሕስና ከም ንሕሉ ብዝገልፅ መንገድታት ከም ዝቐረበ እውን ዝዝከር እዩ። እቲ ኣብ ሃገርና ኮይንና ዘድምፅናዮ ድምፂ ሰላም እውን ደባ ሰጊሩ ኣብ መላእ ዓለም ዝተሰምዐን ንዓውዲ ስነ ጥበብ ተደሪቱ ዘይተርፍ ቋንቋ ናይ ዓለምና ምዃኑ ዘረጋገፀን እዩ። ስለዚ እውን ስነ ጥበብ ሃገርና እያ፣ ሃገርና እውን ስነ ጥበብ እያ። ነቲ ሓጎስ ይኹን ሓዘን ብዝግባእ ብምግላፅ ስምዒት ናይ ህዝብን ሃገርን ዘንፀባርቕ ስለ ዝኾነ እውን ስነ ጥበብ ሲ ህዝቢ እዩ። ህዝቢ እውን ምንጭ ናይ ስነ ጥበብ እዩ። ሓደ ካብቲ ሓደ ከይተነፃፀሉ ብሓደ ድምፂ ዘድምፁ ብምዃኖም እውን ክሳብ ሎሚ ብፅንዓት ክሰርሑ ካብ ንዕዘሞም እዩ።

ናትራን ይኹም ኣብ ምክትታል ትርከቡ ብምቕፃል ድማ ንኡስ መደብና ፍኖተ ህይወት ተቐሪባኣላ ሎሚ ፍኖተ ህይወትና ጋዜጠኛና ፍፁም ክፍለ ማርያም ናብ ንኡ ዘባ ዓረዛት ተንቀሳቂሱ ዝረኸቦ ኣብነታዊ መምህር ናባና ከብሎይ ኩሉ ግዜ ኣብ መደባትና ኣብነታውን መምሃራን ንሶም ዝፈጥሮ ወፅርዋን ንሶም ዘበርክቱ ኣበርክቶም ክትዕዘቡን ከለኹም ናይ ቀደም ዝነበሩ መምሃራና ንዝክር ንኸውንና ኣብ ሂወትና ጥብላሕታ ዝፈጠሩልና ወይ ድማ ሂወትና ዝቀይሩልና ወይ ድማ ንዓና ዝኸውን ንዓና ዝጠቅም ዕላማ ክንሕዝ ዝገበርና መምሃራት ንዝክሮም ንኸውን ኢና እንታይ ንረኽቦም ሽልማት መሃብናዮም እውን ንብል ንኸውን ኢና እዚ ዝስዕቢ መምህር እምበዓር ብኣብነት ዝጥቀስ መምህር እዩ ነተምሃርኡ ድማ ፅቡዋ ክሕድር ዝኽእል መምህር እዩ እሞ ንተዓዘቦ ስለኾነ ኣብርክትን ከመይ መስል ናብ ፍፁም ክፍለማርያም ከስክረኩም እየ ሰናይ ምክትታል

0: መጀመሪያ ሽሜ ህያብ ተክለጽጊ ይበሃል። ተማሪት ሸርሻይ ክፍለ ድማር ነቲ ዘለዎ ንዓና ንኸረድእ ዝገብሮ ፃዕሪ ንኸበርትዖ ካብዚ ዘለዎ ከዓ ክቕፅሎ ከም ዘለዎ
1: መጀመርያ ስመይ ስሙስሙን ጣዕሚ ይበሃል። ኣብ ኳሕሶ እየ ውዕለና እምበር መምህር ኣብርሃም ዘርዚርካ ይውደን ውዕለታት
2: ንዝገብረልካ ወይ ግበረሉ ወይ ንገረሉ ከም ዝበሃል እዞም ክትሰምዕዎም ዝጸናሕኩም ተምሃሮ እውን ካብቲ ዕድሎት ሕብረተሰብና ዝኾነ ምምስጋን ኣይወፁን። ስለ ዝኾነ ድማ ብዘይ ምስልካይ ፍልጠት ንዝመገቦም መምህሮም ኣመስጊኖም ንኣመስጋናይ ሂቦሞ ዘለዉ። ብሉፅ ምዃን ረኻቢኡ ዝረኽቦ ዓብ ጸጋ እንተ ኮይኑ ንዕኡ ምውናን ድማ ሓያል ጻዕሪ ዝሓትት ገዚፍ ዕማም እዩ። ምኽንያቱ ኣብ ዙርያኻ ብዙሓት ምሳኻ ዝወዳደሩ ናይ ስራሕ ብፆትካ ስለ ዘለዉ። እዚ ሕጂ እንዛረበሉ መምህር ኣብርሃም ፀሓየ ኣብ ንኡ ዘባዓረዛ ቤት ትምህርቲ ኣሰር ኣብ መምሃርን ምስትምሃርን ተዋፊሩ ዝርከብ መምህር እዩ። ንሱ ካብ ኮሌጅ ሓመልማሎ ብናይ ዲፕሎማ መዓርግ ድሕሪ ምምራቑ ካብ 2016 ስጋብ ሕጂ ኣብ ብዙሓት ኣብያተ ትምህርቲ ብትግሃትን ተወፋይነትን ዝዓየ ዘሎ ኣብነታዊ መምህር እውን እዩ። ስለ ዝኾነ ድማ ንጻዕሩን ተገዳስነቱን ዝምስክር ኣብ ዓመት 2024-2025 ካብ ሚኒስትሪ ትምህርቲ ንኡስ ዞባ ዓረዛ ናይ ኣብነታዊ መምህር ኣፍልጦ ዝህብ ምስክር ወረቐት ዝረኸበ መምህር እውን እዩ።
3: መምህር ማለት ንሓደ ሕብረተሰብ ክቕይር ኢሉ ዝብገስ ወይ ነቲ ከባቢ ካብ ሓደ ዘይንፁር ብርሃን ናብ ጉልሕ ዝበለ ብርሃን ከብፅሖ ኢሉ ዝብገስ ወይ ዝፅዕር ሰራሕተኛ ይጥራይ ይበልካ።
2: ኣብ መዓልታዊ ህይወትና እንግልገለሎም ብዙሓት ሞያታት እዮም ዘለዉ። ኣብ ንሓድሕዶም ብምፅልላ እውን ውህደት መፍጣርን ከዓ ዕማሞም የሰላስሉ። እዚ እንዛረበሉ ዘለና ሞያ መምህርና ድማ ሓደ ካብኣቶም እዩ።
3: ሞያ መምህርና ካብቲ ካልእ ፍልይ ዘብሎ ንኣብነት ኣብ ሕክምና ተመፂና ወይ ኣብ ካልእ ስራሕ ተኸድና ሓኪም ንኣብነት ሓኪም እንድዩ ሂወት ከድሕን ኢልካ ተብሎ ሓኪም ኣብ ሕክምና እንድሕር ተጋጊኡ ንሓደ ሰብ እዮ መጀመርታ ገለ ነገር ክገብሮ ድኽእል ወይ ብሕማቅ ክገብሮ ድኽእል ብድሕሪ ግን ገለ ምእላይ ክመፆ እዩ ማለት እዩ። ኣብ መምህር ተመፂና ግን ሕብረተሰብ ሙሉእ እንድሕር ክውክሎ ይኽእል እዩ ማለት እንድሕር ብጌጋ እንድሕር ክከይድ ተኮይኑ ማለት እዩ። ሓፈሻ ግን ኣብቲ ስነ ምግባርን ሞያን ነቲ ሞያ ምናልባት ከም ንብሎ ዘለና ተማሂርከ ያ ክትመፅእ ትኽእል ኢኻ ምምሃር ወይ ምፍላጥን ነቲ ስነ ምግባር ምክታልን ግን በቦይኒ እዩ። ሕጂ ኣብ ስነ ምግባር መጀመርታ መምህር ኣርኣያ ወይ ከዓ ሞዴል ናይ ሕብረተሰብ ብምሉኡ ናይ ተምሃሮ ጥራይ ዘይኮነ ናይ ሕብረተሰብ ብምሉኡ ክኸውን ኣለዎ ማለት እዩ። ኣብዚ ከባቢ ዋላ ክዘውር ወይ ክትወፅእ ከለካ እውን ብኩሉ ተጠማቲ ኢካ ትኸውን ማለት እዩ። ክንደይ ዓይኒ የን ምሳኻ ዝውዕል ኣብዚ ምስ ተምሃሮ ትውዕል ከለካ ኣብዚ ሞዴል ናቶም ኮንካ ንድሕር ከድካ እቲ ተምሃራይ ናይ ለውጢ ክኸውን ክእል እዩ። እምበር ኣብ ገለገለ ዘየለይ ክኸውኒ ሓደሓደ ናዳሽነት ሞያ ተማሂሮሞ ክመፁ ክእሉ እዮም። ኣብ ስነ ምግባር ተመፂና ግን ካብ ኣለባብሳኻ ኣቀማቕማኻ ኩሉ ኣካየዳኻ ዘራርበኻ ክሳብ ብእሩም ኣገባብ ክኸይድ ከም ዘለዎ ዝብላ ኣብቲ ስነ ምግባር ናይ መምህር ማለት እዩ። ምክንያቱ ብኩሉ ተጠማት ስለ ዝኾንክ
2: ሓደ መምህር ኣብ ክፍሊ ኣብ ዝኣትወሉን ካብ ክፍሊ ኣብ ዝወፃሉን ዘርእዮም ጥበያትን ምቁፅፃራትን ኣብ ዕብት ናይቶም ዝፈርዩ ተምሃሮ ኣገዳሲ እዩ። ከም ኣገላልፃ መምህር ኣብርሃም ኣብ ምትሕላፍ ፍልጠትን ምቁፅፃር እቶም ኣብ ክፍሊ ትምህሮም ዘለካ ተምሃሮን ኣገዳሲ እዩ።
3: ሕጂ ኣብዚ ቤት ትምህርቲ እኳ ሓገዝ ናይ ኮሚተን ቤት ትምህርትን ኣሎ። ኮሚተታት ካብ ኮሚተ ክፍሊ ጀሚርካ ኣለዉ ናብዚ ቤት ትምህርቲ ንሳቶም ዝከታተልዎ ይበዝሕ ክሳብ ኣብ ክላስ ምሳና ይኣትዉ እዮም። ኣብዚ ቤት ትምህርቲ ኣብ ክላስ መፂኦም ተምሃሮ ይከታተሉ ከመይ ኣለኹም ይብልዎም። እታ ዘላ ነገር ኣብዚኣ እቶም ወለድን እቶም መምሃራን ማዕርኢካ ትፈለጥ ማለት እዩ። ሕጂ ካብኡ ፍለይ ዝበለ ግን ንሕና ኣነ ኣብዚ ቤት ትምህርቲ ዝጥቀመሉ ሓፈሻዊ ዋላቲ ዝነበርክዎ እውን እቶም ተምሃሮ ንበይነይ ጥራይ ኮን ክንዛረብ ጉጅላዊ መፅናዓት ኣለዉ። ኣብቲ ክላስ እውን ነቶም ቁሩብ ዝኹም ዝበሉ ናቶም ሊደር ኣለዎ ንዖም ክረድእሎ ዩ ዝኽእሉ ተምሃሮ ኣለዉ ማለት እዩ። ሓንቲ ጉጅለ 5-6 ተምሃሮ ንድሕር ኣለዋ። ኣብታ ጉጅለ ሳ ከም መምህር ኮይኑ ከረድኦም ዝኽእል ተምሃራይ ኣሎ። ጉጅላዊ መፅናዕቲ እውን ኣብ ገዝኦም ኮይዶም ገብሩ ከም ዘለዎም ኣለና።
2: ብዘይካዚ መብዛሕትኦም ኣምሃራን ምስቲ ዝምህርዎ ዘለዉ ዓይነታት ትምህርትን ደረጃ ብቕዓት ናይቶም ተምሃሮን ዝኸደ ቅዲ ወይ ሚላ ኣመሃራ ይጥቀሙ እዮም።
3: ካልእ እውን ኣንጻር እብረ እናፀዋዕኻ ወይ ቀዳሚ ሰንበት እናፀዋዕና እውን ንረድኦም ኢና ማለት እዩ። ሕጂ ሓፈሻዊ እቶም ንፉዓት እቶም ማእከሎት እቶም ቁሩብ ትሕት ዝበሉ ተማዛዚኖም ክኸዱ ከም ዘለዎም በዛ ኣገባብ ናብ ማዕረ ክመፁልና ኢልና ክቃለሰሉ ማለት እዩ። ሓፈሻዊ ግን ኣብ መሳለጥያ ምህሮ ተጠቂምና ንኸዶ እዮም ቀንዲ ስለ ዝርድና ኣነ ኣብኡ እየ ዘድህብ ማለት እዩ። ኣብ ዲቪዥዋል ኣብ ቤት ትምህርቲ ኣለና ኣብ ዲቪዥዋል ከዓ ንጥቀም ማለት እዩ። ኣብ ክንዲ ብመግለፂ ጥራይ ኣብኡ ከለዉ ሰሚዖም ጥራይ ካብ ዝርድኡካ ብሓፈሻዊ እናረእካ ትውድእ ነገራት ወይቲ ሪል ኦብጀክት ንብሎ ኣምፂና ክነሪኦም ከለና ዝያዳ ስለ ዝርድኡና ብኡ እየ ዝጥቀም ኣነ ሕዚ።
2: ሓደ ሓረስታይ ዝዘርኦ ከም ዝዓፅድ ሓደ መምህር እውን ውፅኢት ድኻሙን ምህርቲ ዓወቱን ብኩሉ እንትንኡ ብቑዕ ዝኾነ ተምሃራይ ምፍረዩ
3: እሳቶም መጀመርታ ዝምሃርኮም ብፍላይ እሳቶም ሕጂ ሃብሻም ናይ ፀንሑ ዘለዉ ሻብዓይ ፀንሑ ዘለዉ ሽዕ ግዜ መጀመርታ መፅ ከሎ 216 እሳቶም ክሳብ ክላስ 4 ወዲኦም ተመዲቦም ኣለዉ ማለት እዩ። ኣብ ኩሉ ሚኒስትርታት ኣለዉ ንረኽቦም ዛሕቶም እኳ ሚኒስትር ትምህርቲ እዮም።

0: እዮም ዘለኹም ኣገልግሎት ማለት እዩ። ሕጂ ትሪኦም ኢኻ ኣብዚ ኣለዉ፣ ሕጂ ኣብዚ ቤት ትምህርትታት ኣለዉ፣ ኣብዚ ሚኒስትር ፍትሒ ኣለዉ፣ ኣብዚ ከባቢ ኣብ ጥዕና ኣለዉ፣ ይፀንሑን እዮም። ኣብ ሕጂ ብዓቕሚ ይስ ካብዛ ሎም ዓመት ብፍላይ ብዝኸድክዎም ፀንሑን ሕጂ ክትረክቦም ከለካ ብጣዕሚ ከምዚ ኣብኡ ብኣነ ሓሊፎም ኣብ ድወፅ ኮይኑ ሳይስማዓካ እዩ ጀሚርና ኣለና።
1: ኣብ መስርሕ መምሃርን ምስትምሃርን ዝኾነ መምህር ክኽተሎ ዘለዎ ሜላ ወይ ውጥን ኣመሃህራ ኣለዎ። ከም ኣገላልፃ መምህር ኣብርሃም እዚ ውጥን ኣብ መምሃርን ምስትምሃርን ዘለዎ ኣስተዋፅኦ ኣዝዩ ዓብዩ።
0: ለሰን ፕላን ዓብያ ገዳስነት ዘለዎ ብዘይ ብኡ ክትንቀሳቀስ ዘይትኽእል እቲ ውጡን እንታይ ኢና ንብሎ ሕጂ ብለሰን ፕላን እንተዘይ ኬድካ ከምዚ ፈረስ መትሓዚ ድየብሉ ፈረስ ከም ድላይ ናብ ድላይ ክኸይድ ዝኽእል ኣንተትካ እውን ኣይትፈልጥን ኢኻ ማለት እዩ። ሓደ መፅሓፍ ሒዝካዮ ኣብ ሰሙኑ ክትውድእ ትኽእል ኢኻ ወይ እውን ድሕሪ ግዜ እውን ክትከይድ ትኽእል ኢ ሕጂ እታ ለሰን ፕላን እንታይ ክትገብር ከም ዘለካ ብቀይዲ ሒዛትካ ትኸይድ ልጓም ናይ ፈረስ ብሓፂሩ ሳያ ታስቴርሶ ናይታ ትምህርቲ ስሳያ ብሓፂሩ ኣብ ሚኒስትር ትምህርቲ ኣብን ምምሃር ምስትምሃር እምበር ኣብ ኩሉ እውን ውጥን ኣሎ እንዲ ብሓፈሻ ግን ኣብዚኣ እታ ቐንዲ ቀይዲ ናይ መምህር እሳያ ማለት እዩ።
1: መምህር ዘርአ ብሩክ ገብረ ዝጋኣብሄር ርእሰ መምህር ቤት ትምህርቲ ኣሰር ከተማ ዓረዛ እዩ።
2: ኩሎም እዮም ብሉፃት ግን ከተወዳድር ስለ ዘለካ ክትፈሊ ስለ ዘለካ ብረቂቕ ክራይቴርያ ተጠቒምና እጂ እንታይ እዩ ንሕና ድያር ኣለና መዓልታዊ ንጥፈት ናይ መምህራን መምህር ብግምት ኣይኮንካን ወይ ብይቐርበኒ ወይ ብካልእ ስለ ዘሐጎሰካ ኣይኮነን ኣብቲ ርታዓዊ ነገራት መፅኢኻ እዚ መምህርቲ እንታይ ሰርሕ ነፍሲ ወከፍ መምህር ናቱ ድያር ኣለዎ። ካብ ብክባር ግዜ ካብ ተገዳስነት ኣብ ቆልዑ ኣድማዕነት ኣብ ክፍሊ ኣብ ተወሳኺ ንጥፈታት ኩሎም እቶም ንዘልዮም ክራይቴርያ በብእዋኑ ዓመት ሙሉእ እንዳተመዝገቡ ይኸዱ እንዳተመዝገቡ ኮይኖም ኣብ መወዳእታ ሽዑ ኮሚቴ ቤት ትምህርቲ ከዓኒ ሓደ ሰብ ናቱ ዝረኣዩ ክገብር ይኽእል እዩ። እታ ኮሚቴ ግን ተኣኪባ ዲስካስ ገይራ ነጥብታት ሓደ ብሓደ እናረኣየት ነናቶም ነጥብትኦም ማለት እዩ።
1: ኣብ እተበርክቶን እተፈርዮን ዝኾነ ይኹን ነገር ቦቶም ተጠቀምቲ ኣድናቆትን ክብርን ምዝወሃበካ ድኻምካ ፍረ ረኺብካሎ ማለት እዩ። ኣብነታዊ መምህር ኣብርሃም እውን ብተምሃርኡ ንኣእዳን ምስጋናን ዝረኸበ መምህር እዩ።
3: እቶም መምሃራና ከዓ ብጣዕሚ ንፋዓት እዮም። መምህር ኣብርሃም ንኩሉና ብማዕረ ብሓንቲ ዓይኒ እዩ ድርኤና ከም ወላዲናን ከም ኣቦናን ከም ኩሉ እዩ ድሕብሕበና።
1: ሓደ ተምሃራይ ድሕሪ ወለዱ ንዕኡ ዝከታተል ቤት ትምህርቲ እዩ። ስለዚ ዝኾነ መምህር እቲ ዘመሓላልፎ ዘሎ ፍልጠት ብሞያዊ ስነ ምግባር ዝተሰነየ ሜላ ኣመሃራ ምስ ዝኸውን ብሉፅ ዜጋ ይህነፅ ኣሎ ማለት እዩ። እዚ ማለት ድማ ንተምሃራይ ናባኻ ከም ዝቐርብን ዘለዎ ፀገማት ኮነ ድኻማት ኣለሊኻ ሓገዝ መሃብን ፅባሕ ፍረ ዝርከቦ ወፍሪ እዩ።
0: ኣብ ትምህርቲ ሕጂ እንታይ እዮም ከምዚ ትብሎ ዘለካ ኣብዚ ቤት ትምህርቲ ኳ ብዙሕ ደሸግሩ የለውን እዮም። ኩሎም ድሓን እዮም ንእስ ንእስ ዝበሉ እዮም። ካልኣይ ከዓ ኣብዚ ከባቢ ከዓ ካብቶም ኣብ ከባቢ ኣብ ገዝኦም ሲ ፅቡቕ ርድኢት ናይ ትምህርቲ ዘለዎም ስድራ ቤት ዝመፁ እዮም። ሕጂ እዚኦም ብዙሕ ዘሸግሩ እዮብሎምን ኣብከምኡ ሓፈሻዊ ግን ኣብ ትምህርቲ እቲ ቁሩብ ኣብ ትምህርቲ ቁሩብ ትሕት ዝበለ ተምሃራይ ወይ ዝሕል ዝበለ ተምሃራይ እንታይ እዩ ዝገብር ወይ ከርፍር ትሪኦ ወይ ከብኩር ትሪኦ ወይ ገለ ክላስ ኣብ መቕፃዕ ዝገብሩ ኣለው ማለት እዩ። ኣብቲ ካልእ ቤት ትምህርቲ ንበርኩም በር ኣብ ቤት ትምህርቲ ኹም የለን። ሕጂ ነዚኣቶም እንታይ ኢኻ ትገብሮም ኣብ ቦቶኦም ክኣትውኹም ዘለዎም ብኸመይ ይሕዞም ሕጂ ኣነ ንኣብነት ከርክብዎም ከም ዘለዎም ንዖም እንድሕር ሓንቲ ክፍለ ግዜ ተሓሊፋቶ ኣንፃር ሽፍቲ ክመፅእ ከም ዘለዎ ኣነ ናይ ንጉሆ ንድሕር ኮይኑ ተምሃራይ ኣብ ናይ ምሸት መፅኡ ክምላእ ከም ዘለዎ ወይ ቀዳም ሰንበት እውን ሓደሓደ ግዜ ንገብር ኢና ማለት እዩ። ሕጂ ነዚኦም ተምሃሮ ማዕሪኦም ክመፅእ ከም ዘለዎ ነብሲ ወከፍ ተምሃራይ ሓደ ንፉዕ ተምሃራይ መሊስለ ኢለ ኣነ ሰቃ ይብልኒ ተክላስ ማዕርያ ንኩላትኩም ኣብዚ ክላስ ዘለኹም እንታይ ኮን ካስኻ ዘይመለስካ እንታይ ኮን ዘይመለሰ ሕጂ ፀቕጢ ይገብረሎም ይኡኸም ክገብሩ ከለዉ ኣድህቦ ናብኣቶም ንሕርርካ ክትምህር ከለካ ውን ሰምዑካዮም ክትሓቶም ምኳንካ ስለ ዝፈልጡ ሕጂ ብሓፈሻ ግን ኣብታ ምሕደራ ግዜ ንድሕር ከድና ግዜ ንድሕር ሓሊፋቶ ተተምሃራይ ከርክብ ከም ዘለዎ ኣብ ናይ ንግሆ ንድሕር ሓሊፋቶ ናይ ምሸት ክመፅእ ከም ዘለዎ ከምዚኣ የድገብሮባነ ብሓፈሻ ርዮ።
1: ብተወሳኺ መምህር ተምሃራይን ወላድን ቀጻሊ ዝኾነ ርክብ ምስዝህልዎም ኣብ ሓፈሻዊ ዕቤት ናይቲ ተምሃራይ ኣዝዩ ኣገዳሲ ምዃኑ እዩ እዚ ኣብነታዊ መምህር ዝዛረብ።
0: እሱ ብጣዕሚ ኣገዳሲ እዩ ምክንያቱ ኣብ መንጎ ወለድን ተምሃሮን መምህራንን ንሳኣትያ ስራሕ ትስራሕ ንበይንኻ መምህር ኣብዚ ተዛሪብካ ወይ ምስ ተምሃራይ ጥራይ ተዛሪብካ ኣብ መንጎካ ገለ ፍልሊ ክመፅእ ይኽእል እዩ። ምክንያቱ ሓፈሻዊ ድሕረ ባይታ ናይቲ ተምሃራይ እውን ምስ ወለዲ ተዘራሪብካ ክትፈልጦ ትኽእል። እቲ ገሊኦም ተምሃሮ ወይ ናይ ጥዕና ፀገም ክህልዎ ክእል፣ ወይ ናይ ቁጠባ ፀገም ክህልዎ ክእል፣ ብሓፈሻ ሓፈሻዊ ናይ ማሕበራዊ ጉዳያት ፀገማት ክህልዎ ክእል እቲ ተምሃራይ፣ ወይ ከዓ ባዕሉ ጠሊእዎ ክኸውን ክእል ነቲ ትምህርቲ። ነዚ ክትፈልጦሉ ትኽእል ግን ንወለዲ ፀዊዕኻ ምስኣቶም ሰለስተ ኮንካ ምዝራብያትያ እንታይ ድበሃል ማለት እዩ። ጅሳቶም ይሕግዙ ከዓ እንቶም ወለዲ ኣብዚ ቤት ትምህርቲ ከዓ ቀረባ ስለ ዝኾነ ምስቶም ወለዲ ቀፃሊ ኢኻ ትረኸብ። ወላ ሓደ ተምሃራይ ብኸምኡ ኣሽጊዑ ድኸይድ የለን። ኣብ ገለ ተምሃሮ ሕጂ ንወለዶም ትምህርቲ ከይድና ኢሎም ኣብ ገለ ክውዕሉ ክእል እዮም። ንሕና ጥራይ ተቋይቕና እዮም ከዓ እንታይ ክብሉና ይክእሉ ንዓና ስድራይ ከምዚ ኢሎምና ኣብ ከምዚ የውዕለ ከምዚ የተላኢኸ ኢሎም ከሽጉዓ ክእል እዮም። ሕጂ እታ ቀጥታዊ ርክብ ምስ ወለድን መምህርን ተምሃራይን ርኻብ ዝዓበየ ታራ ኣለዋ እዚኦም ማለት እዩ።
1: ሓደ መምህር ከም መምህር ኣብነታዊ ከብሎ ዝኽእል ኣብ ተምሃሮኡ ብዘመዝገቦ ብቕዓትን ምስ መሳርሕቱ ዝፈጥሮ ውህደትን ኣብ ምሕደራ ግዜ ዘለዎ ተገዳስነትን ርክብ ምስ ተምሃራይን ስድራ ቤትን ምዃኑ ድማ እዩ መምህር ዘረኣብሩኽ ወሲኹ ዘረድእ።
2: ኣብ ቆልዑ ዘለዎም ተገዳስነት ቤት ትምህርቲ መምሃሪ እዩ መምሃሪ ስለ ዝኾነ ከዓ መምህር ከዓ መምሃሪ ይስርሑ እታ ስርሑ ብግቡእ የካይዳሉ። ብቆልዑ ይሓምም ዶ ብስራሕ ይሓምም ዶ ብግዜ ይሓምም ዶ እዚ ትቐዲ ንሕና ንጥቀመሉ በዚ ከዓ ብልፃት ኮይኖም ስለተረኽቡ ቀፃሊ ቶም ካልኦት እውን ንዕኦም ክርክብዎም ቅዱስ ቅኑእ ክሓድሮም ዳኣ እምበረ ንዓይዚ ብኸመይ በሊፅኒ ድበሃል ኣይኮነን ኮፍ ኣቢልና ከዓ እስከ መን ይበልፆ ነዚ ተይልካ ከኣኒ ኩሎም ንርዕሙ እውን ዝቕበልዎን እዩ ዋላቶም መሳርሕቶም ይኣምንሎም እዮም ልቢ እዮም ዝኣምንሎም። እዚኦም ኣብነታውያን መሰጥቲ ንካልእ መምሃሪ ክኾኑ ዝኽእሉ ቅዱስ ቅኑእ ክሕድር ዝኽእሉ ንፍዓት እዮም ኩሎም ከምኡን ክኾኑልና ከኣኒ ኣብ ቀፃሊ ፃዕሪና ንርከብ ማለት እዩ። ኣፕሬዛል ፎርም ዝበሃል ካልና እዚ ኢቫሉሽን ገምጋም ናይ መምሃራን ከኣኒ እዚ ካሎ ብደቂቕ ፐርሶናሊቲ ኣኽብሮት ግዜ ውጥን ኣገላለፁ ኣመሃህርኡ ተገዳስነቱ ተወፋይነቱ ሓደ ብሓደ ብዝርዝር ዝገለፅ ካሱ ብደቂቕ ኣለና ማለት እዩ። ነዚ ኩሉ መስራሕት ሓሊፍና እዞም መምህራን እዚኦም ኣዝዮም ብሉፃት ኮይኖም ተረኪቦም ማለት እዩ። ሕጂ ነብሰ ወከፍ ቤት ትምህርቲ ንናታ ትሰድድ ኣብቲ ንኡ ዘባ ከዓ ኮሚቴ ተኣኪባ መሰባላለፀቶም እቲ ንሕና በዚኣ ዝወሰድናዮ ኣብቲ ንኡ ዘባ ከዓ ቀዳማይ ኮይኑ ትናሃና ምስክርነት ኣዝዩ ሓቂ ምኳኑ ብኡ ይረኣየካ ማለት እዩ።
1: ሓደ ሞያዊ ብሉፅ ዘብሎ ቦቶም ብቕዓት ባእታታት ስነ ምግባር ዝበሃሉ ተቐሊሱ ምዝ ኸይድ እዩ ሞያና ብዝእዝዘና መሰረት መምህር ከም መምህር ሓኪም ከም ሓኪም በቲ ጥጡሕ መንገዲ እንተ ተጓዒዝና ዝዕንቀፍ ዜጋ ኣይክህልወናን እዩ።
3: መምህር ኣብርሃም ግዜኡ ዘኽብር ኣዝዩ ክቡር መምህር ካልእ እቲ መምህር ኣብርሃም ነቶም ዝሓመቑ ተምሃሮ ናብቲ ናይ ኣብቲ ቅድሚት ኣምፅኦ ምስቶም ንፋዓት የረዳድኦም ካልእ እውን ኣብቲ ሽፍቲ ኣብቲ ትርፊ ግዜኡ ምስቶም ኣብቲ ትርፊ ግዜኡ ምስቶም ስድራ ተራጊቡ ተረዳድዩ የምፅኦም ቀዳመ ሰንበት የምህሮም ማለት እዩ።
4: ንክንነፍዕ ንክንብርትዕ ነቲ ዘለና ትምህርትስ መሽና ንክውስኸሉ ከምኦም ተማሂርና ሰዋ በፂሕና ከምኦም መምሃራን ክንከውን እዩ ዝነግረና።
1: ኣብ ዕለታዊ ጉዕዞና ከነማልኦምን ክነወገዶምን ዝግባኣና ባህርያት ሞያዊ ስነ ምግባር ኢልና ንፅውዖም። እዞም ንዝተፈላለየ ባህር ዘንብሩና ጠባያት ዝተፈላለየ ኣሉታን ኣወንታን ውፅኢት ኣለዎም። ከም ኣገላልፃ መምህር ዘረኣብሩኽ ዝኾነ ተምሃራይ ንመምህሩ መሲሉ ስለ ዝኸይድ መምሃራን ኣካይድኦም ርጡብን እሩምን ክኸውን ኣለዎ።
2: ኣብዚ ቤት ትምህርቲ ብዙሕ ንጥፈታት እዩ ዝካየድ። ቀንዲ ቤት ትምህርቲ መምሃሪ እዩ። ስለዝኾነ ከዓ እታ ቀንዲ ዕላማና ምምሃር ምስ ተምሃርያ ተምሃሮ ተማሂሮም ዶ ፈሊጦም ዶ እያታ ቀንዲ ኣብ መባእታ ይፅሕፉን የንብቡን ዶ ኢልና እዚኣ መጀመርያ ነረጋግፃ ማለት እዩ። ኣብ ማእከላይ ደረጃ ከዓ ብተወሳኺ ቋንቋ እንግሊሽ ኣብ ሕሳብ ኣብተን ቀንዲ ኣርእስቲ ከመይ ይሰርሑ ብድሕሪ ናብቲ ዝስዕበ ሳብጀክትስ ንመፅእ ማለት እዩ። እዚ ሕጂ ንሕና ጥራሕ ቤት ፅሕፈት ዘይኮና መምህራን ብምልኣ ስረ ዝሰርሕሉ እዚ ቤት ትምህርቲ ዕውት ክኸውን ክኢሉ ማለት እዩ። ተምሃራይ ንመምህሩ እዩ ዝመስል ቆፃልቲ ጎስጓስና እውን ከምኡ እዩ። መምህር ዝጋገ ኮይኑ ይስማዕኒ ቆልዑ መምህር ሕማቕ ዝገብር ኮይኑ ይስማዕኒ እዩ። ስለዝኾነ ንሕና ብኩሉ ኣካይዳና ነዞም ቆልዑ ኣብነት ኮይና ክንሰርሕ ሮል ሞዴል ክንከውን ኣለና ኢና ንብላ ተቆፃሊ ዘረባና ጎስጓስናን ካብ ውጥን ስጋዕ ትግበረ ኣብዚ ቤት ትምህርቲ ዝስራሕ ስራሕ ኣክሽን ፕላን ዘይብሉ የለን። ሚኒስትር ትምህርቲ ብቀንዱ ብውጥን እዩ ዝፍለጥ። ኣብዚ ቤት ትምህርቲ ከዓኒ ንእዘባ እውን ዝምስክሮ እዩ ኩሉ ሕብረተሰብ ዝምስክሮ ሓቂ የዛረብ ዘለኹ ብውጥን እዩ ዝኸይድ። መምሃራን ሕጂ ኣብ ኩሉ ስርሖም ቅሩማት ኣብነታውያን ተምሃሮ ብሄቨራል ቸንጅ ወይከዓ ናይ ባህር ለውጥ ክገብሩ ንድሕር ኮይኖም ካብ መን እዮም ዝጀምሩ ካብ መምህር ስለዝኾኑ ንዓኹም ክመስሊ ስለ ዘለዎም ኩሉ ካይዳኹም እሩም ክኾኑ ኣለዎ ኢና ንብል በዚኢና ከዓ ንኣምን ቤት ትምህርቲ ከዓ መምሃራን ኣሚን እዩ ዝሰርሕ ኣገዲድካ ይኮነን ቀፀዕካ ይኮነን ተቋየቕካ ኣይኮነን እታ ትግበር ስራሕ ናይ ሓባሪ ዕላማ ኩሉ ከና ንኣምን ኣለዎ ንክድ በሉ በዚ ከዓኒ በቲ ንሕና ንብሎ ወይቲ ሕብረተሰብ ዝምስክሮ ዝሓሸ ውፅኢት እናመዝገብና ዝሓሸ ስራሕ እናስራሕና ንኸይድ ኣለና
1: ከም ኣገላለፃ መምህር ኣብርሃም ኣብነታዊ መምህር ኢኻ ማለት ሕልፊ ሰብካ ሓላፍነት ዘሰክም ኣዝዩ ዓብ ፀር እዩ ምክንያቱ ምህናፅን ምፍራይን ፅባሕ ሃገርን ሕብረተሰብን ዝስከም ዜጋ ስለ ዝኾነ
0: ዓብዪ ሓላፍነት እዩ ከቢድ ሓላፍነት እዩ ከምኡ ኢሎም ከብፅ ካሎ ብዛሕቱ ኣብ ቤት ትምህርቲ ኣነክሪኦ ከለኹ ኩሉ ኣብነታዊ ኮይኑ ይሰርሕ ወላ ኣብ ግዜ ወላ ኣብቲ ኣመሃራ ከም ንኣብነት ኣብ ግዜ ተመፂና ሓጂሲ ኣብ ክላስ ፀኒሓ ክትወፅእ ከላ ሰዓት ምስኣኸለት ልክዕ 00 ምስኣኸለት ኣብቲ ኣፍ ደገ መምህር ኣሎ ዋላ ከይኳሕኳሕካ ከለስካ ሰዓት ቆፂርካ ውፅእት የልካ ኣብቲ ኣፍ ደገ ፀኒሓካ ውስኻ ሕጂ ሓደ ክፍለ ስለ ዘለዎ የተፈለየ እምበር ኩላቶም ኣብ ዘለዉ ከምኡ ይበቃ ኩሉ ኣብነታዊ መምህር ሕጂ ግን ነዚ ክስከም ከለካ ኣብነታዊ መምህር ተባሂልካ ክትወፅእ ከለካ ግን ዓብዪ ሓላፍነት እዩ መራሒ ነቶም ተምሃሮ ነቶም መምሃራ ኩሉ ሰብ ይድጥምተካኻ እንታይ ስለ ዘለዎ እዩ ከምዚ ኮይኑ ስለዝብለካ ገለ ነገር ክትገብር ኣለካ ማለት እዩ ሓለፋ ገብር ዓብዪ ክስታ እዩ ዘለዎ ፀር እዩ
1: ኣብዚ ቤት ትምህርቲ ዘለዎ መምሃራን ብዙሕ ተወሳኺ ነጥፈታት ከም ዘካይዱን ኣብ ተምሃሮኦም ዘለዎም ተገዳስነት ድማ ኣዝዩ ዓብ ምዃኑን እዩ መምህር ዘረኣብሮክ ወሲኹ ዘረድእ
2: ካልእ ተወሳኺ ነጥፈታት ናይ ምግራብ ናይ ጥዕና ተምሃሮ መጀመርያ ጥዕንኦም እዩ ዘገድሰና ክጥዕዩ ክኽእልዎም ካብ ምሕፃብ ኢድ ፅሬት ኣካላት ፅፍሪ ፀጉሪ ኩነታት ሸቓቕ ኩሉ እዚ ንጥፈታት እዚ ናቱ ዝኾነ ፎካል ፐርሰን ወይ ከዓ ተወካል ጥዕና ዝበሃል ኣለና ብኡቢሉ ከዓኒ ምስ ኣባላት ኮይኑ እዚ ኩነታት እዚ ናይ ጥዕና ይካየድ ማለት እዩ ዝሓመሙ ተምሃሮ እንታይ እዮም ኮይኖም ሕክምና በፂሖም ዶ ክንደይ ካብኦም ሪፈር ተባሂሮም እንታይ ኣጋጢሞ በብናቱ ጎስዋሳት እውን ካየደሉ እዩ ናጥዕና ዝናመፁ ብቐፃሊ ብቤት ትምህርቲ ውን ኣብ ባኔራ ኹን ኣብ ክፍሊ ኹን ንጥዕና ዝምልከት ኩሉ ክግበር ዝግብኦ ነካይድና ማለት እዩ እሩም ሰብ ክመፀካ ብሉጥ ሰብ ክመፀካ ብቑዕ ሰብ ክመፀካ ይኩንካ ንትፅበ ነቲ ዝመፀካ ከመይ ጌርካ ሸብ ትገብሮ ከመይ ጌርካ ናይ ባህር ለውጥ ምፅኻ ናብቲ ዝደለ ብቕዓት ተምፅኦ እዚ ለይትን መዓልቲ ንሰርሓሉ ስራሕ ማለት እዩ
5: ሕረ መጀመርታ ሽመይ እስሮም ግርማ ይበሃል ግሬድ ሸርሻይ ክፍሊ ይምሃር መራብራም ናይ እንግሊሽ መምህርና ኮይኑ ኩሉ እዚ ሓደ ካብቶም መምሃራን ብሉፃት መምሃራና እዩ ኩሉ እቲ ኣወፃፃ ናይቲ ቃላቱ ክረዳዳእና ከሎ ኣወፃፃ ቃላቱ እቲ ጠባይ ዲስፕሊኑ ካልእ እዚ ምምሃር ጥራይ ኮይንካ ድምህረና እዚ ናይ ትምህርቲ ናይ እዚ ናይ ዓለማዊ ትምህርቲ ጥራይ ኮይኑ ናይቲ ስነ ምግባር ስነ ስርዓት እዚ እውን ምህረና እዩ ሕጂ ኩሉ ድምህረና በቃ ምረራ መግለፂ ይብሉ
4: እቲ ትምህርቱ ክምህረና ከሎ ከዓ ፒሮ ርሳስ ዝኾነ ተምሃራይ ፒሮ ርሳስ መፅረብ ጥራስ ኩሉ ነገር ከይሓዘ ክመፅ ከም ዘይብሉ እንድሕር ከይሓዘ ተመፂ ከዓ ነቶም ወለዱ ፀዊዑ ከምዝን ከምዝን ይበሃል ኣሎ ደቅኹም ስለምንታይ እዮም ከምዚ ዝገብሩ ዘለዉ ኢሉስ ምስቶም ወለድና ይዘራረብ ካልእ ንዓና ከዓ ከምኡ ክንገብር ከም ዘይብልና ካልኣይ መዓልቲ ክንደግም ከም ዘይብልና ነገረና ማለት እዩ
1: ኣብነታዊ መምህር ኣብርሃም ኩሉ ሕብረተሰብ ንውሉዳቱ ኪኖ ምቕራብ ዝብላዕን ዝስተን ሓፈሻዊ ኩነታት ደቁ ናይ ምክታል ሓላፍነት ከም ዘለዎ ብምሕባር ኣብ መወዳእታ ንዝስዕብ ለበዋ ኣመሓላለፉ
0: ኣብ ኩሉ ሕብረተሰብ ንደቆም ኣብ ማኣዲ ትምህርቲ ተቐርብዎም ሞ ኣብ ማኣዲ ትምህርቲ ቀሪቦም ጥራይ ዘይኮነ ከዓ ክከታተልዎም ክመፁ ከም ዘለዎም ዓብዪ ሓላፍነት ከም ዘለዎም ነቶም ወለዲ ከላይ ቆልዓ መግቢ ጥራይ ኣይኮነን ዝደሊ ኣተዓባቢኡ ኣብ ናይ ኣእምሮ ክስኮሳውን ዓብዪ ነገር ከም ዘለዎም ማለት እዩ ካልእ ቁሩብ ፍልይ ዘለ ዝሓስባ ከዓ እዞም ስፔሻል ኒድስ ተምሃሮ ኣለዉ እዞም ዳውን ሲንድሮም ኦቲዝም ገለ ማለት እዩ እዚኣቶም ፍቐድኡ ከባቢታት ተዓፂኦም ኩሉ ክእሉ እዮም ኩሉ ስድራ ቤት ከም ተምሃሮ ኣብዚ ከምፅኦም ንሳቶም እንታይ ኣብ ምንታይ ክበፅሖዮም ኣብ መወዳእቱ ኣበይ ለውጢ ክበፅሖዮም ገለ ዝበሃል ኢልካ ዘይምዕፃው እንተወሓደ እንተወሓደ ትነብሶም ከኣሊኢልካ ዝኽእሉ እውን ዓብዪ ትምህርቲ ስለዝኾነ ወይ ዓብዪ ሓገዝ ስለዝኾነ ነዚኣቶም ከዓ ኣብ ማኣዲ ትምህርቲ ከቐርብዎም ሓደራ ይብል ማለት እዩ
5: ሕጂ ዝኾነ ንፉዕ ተምሃራይ ምልስ ተቢሉ መተባብዒ ወይ ከምዚ ክሪመለ ገለ ድሃበ እቶም ተምሃሮ ከዓ መፀናንዑ ኮኑ ማለት እዩ
6: እቶም መጀመርያ ሕሙቕ ዝበሉ ተምሃሮ ከዓ ካብቲ ናይ ንፋዓት ተምሃሮ ብልፅ ዝብል መተባቢዒዎሞ ሽዕሶም ካ ኣብኡ ተተባቢዖም ክነፍዑ ጅምሩ ማለት እዩ። ብግሩቡን የስራሓና እዩ ማለት እዩ። ቱቶርያል ክላስ ኩሉ እዩ ደስራሓና መምህራብራ ጠባያቱ ኣይግለጥ መምህራር
7: ሓገዝ ዝገብረና እዩ። ድኾነ ሜክኣፕ ወለ ናፀወዐ ሓገዝ ዝገብረና እዩ ማለት እዩ። ካልእ መምህራብራ ወላ ብትሕትኑ ኣምሃሩ ኩሉ ኣብ ፅሕፈቶም ካልእ ኩሉ ንፁር ብልፁ መምህር እዩ ማለት እዩ።
8: መምህር ኣብርሃም ከምቲ ኣብ ክፍሊ ግዜ ቀልጢፉ እዩ ዝመፅእ። ኩሉ ግዜ ኣብዚ ቤት ትምህርቲ መምህር ኣብርሃም ኣብዚ ከማን ዓም ተሸሊሙ ነይሩ እዩ። ኣብ ኩሉ ግዜ ክንምሃር ኣብ ዝለዓለ ደረጃ ክንበፅሕ ይምህረና ማለት እዩ።

ፋኒ ክሊፕ ገለ ካብቶም ኣብ ናትራ ነቕርቦም ትሕሶ መደብና ተዓዘብትና ድማ ክትዛነዩ ብምባይልና ናባኹም ነብለልኩም ንሕጂ ድማ ስኒት ያቆብ ካፕተን ካብ ማሕበራዊ ሚድያ ተወኪሳ ከስሐቑና ይኽእል እዮም ዝበለቶም ቀሪባትልና ኣላ ሞ ንከታተሎም

ንስ መደብና ዝዋርድ ካሜራ ተቐሪባ ዘላ ሎሚ ዝዋርድ ካሜራና ነቲ ፅባሕ ተዘኪሩ ዝውዕል ዓለማዊ መዓልቲ ትንበኾ ማለት ዓለም ካብ ምትካኽ ሽጋራ ነፃ ክትከውን ከም ዘለዋ ዘዘኻኽር መዓልቲ ማለት እዩ። ንዑ ዝደስስ ትሕስን ብደብያ ሒዛ ክትቀርብ ኩሉ ግዜ ኣትካኽቲ ሽጋራ ምትካኽ ሽጋራ ማዕረ ክንደይ ኣብ ጥዕና ሃስያ ከስዕብ ከም ዝኽእል ይፈልጥ እዮም። እንትኾነ ግን ገና ኣብ ምትካኽ ይርከቡ። እዚ ካብቲ ኣብ መውዓውዒ ዝዕዘብዎ ክኸውን ይኽእል። እዚ ማለት ኣብ ቪድዮ ክሊፓት ከምኡና ፊልምታት ኣብ ሃገርና ዝፈር ይኹን ካብ ሃገርና ወፃኢ ዝፈርዩ ፊልምታት ማለት እዩ። ተዋሳእቲ እቶም ቀንዲ ጠብያት ድማ ብፍላይ ሽጋራ እናትክኾ ይረኣዩ እዮም። እዚ ከዓ ከም ምልክት ሕርፍና ወይ ድማ ከም ምልክት ምዕባለ ተባሂሉ ክግለፅ ይኽእል ይኸውን እዩ። ብዘይክኡ ድማ ኣብ ሎሚ ዘለናዮ ደረጃ ካብታ ንፈልጣ ሽጋራ ሓሊፉ ናብ ካልእ ስረቐቐው ግንካ ኣብ ጥዕናና ኣዝዩ ጎዳኢ ሳዕብን ክህልዎ ዝኽእል እናኸደ እዩ ዝመፅእ ዘሎ። በዚ ኮይኑ በቲ ግን ኣብዛ መደባትና ኣብዛ ቀጥላ ትስዓድ መደብ እንዕዘቦ ምትካኽ ሽጋራ ከስዕቦ ዝኽእል ሓልክታት ከም ይምስል ብኸመይ ክኽውገድ ኣለዎ ኣብ ፊልምታትን ኣብ ዝተፈላለዩ ጥበባዊ ዕዮታትን ከ ብኸመይኡ ተራእይነቱ ክውሕድ ዘለዎ ብሓባር ንቀታትን ናብ ተሕሶ መደብ ከስክረከመይ ሰነ ንክፍታል

ዓመት መጽእ ዕለት 31 ግንቦት መዓልቲ ምውጋድ ምትካኽ ትንባኾ ወይ ሽጋራ ንመንግስታት ትካላት ጥዕና ማሕበራትን ኣማኪሉ ንሓደ ዕላማ ቴማ ሓንጢጡ ይዝከር። ንሱ ድማ ነዚ ለበዳ ወልፊ ምትካኽ ሽጋራ መወዳእታ ክግበረሉ ንመጻኢ ወለዶ ድማ ካብ ትንባኾን ኒኮቲንን ነፃ ዝኾነ መጻኢ መረጋጋፅ እዩ። ኣብዚ ሒዝንያ ዘለና ዓመተ 2026 ነዚ መዓልቲ ዘረጋግፅ ቴማ ዝሓዘ ዕላማታት ነዞም ዝስዕቡ ዕላማታት ዘማእከለ እዩ። ቀዳማይ ነቲ ትካላት ትንባኾን ኒኮቲንን ዘማዕብልዎ ዘለዉ ስልተታት ንምቅላዕ ንቕሓት ምፍጣር፣ እዚ ድማ ሰብ ሰርሖ ኒኮቲን፣ ጨው ኒኮቲንን ተመሳሰልቲ ባእታታትን ተጠቒምካ እቲ ፍርያት ብቴክኖሎጂ ዝረቐቐ እንዳምሰልካ ኣቕሚ ወልፊ ናይ ምስፋሕ ተንኮል ዘቃልዕ እዩ። ካልኣይ መንእስያት ንምክልኻል ድልዱል ፖሊሲታት ክውሰድ ምጉስጓስ፣ እዚ ድማ ጣዕሚ ዘለዎም ፍርያት መወዓውዒታትን ምልዕዓላትን ብፍላይ

ኣብ ዲጂታላዊ ማሕበራዊ ሚድያታት ክእገድ ከምኡ ውን እቲ ስሕበት ዝውስኽ ምዕሻግን ንድፊ ፍርያትን ክቆጻጸር ምሕታት እዩ ሳልሳይ ንህዝቢ ብፍላይ ድማ ንመንእስያት ካብ ተንኮላት ናይዞም ትካላት ክከላኸሉ ዘኽእል ፍልጠትን መሰናድኦታትን ብምዕጣቕ ወልፊ ምክልኻልን ጠለብ ምጉዳልን ከምኡውን ኣብ መርትዖ ዝተመርኮሰ ናይ ምቁራጽ ደገፍ ክረኽቡ ምግባር እዩ

0: ትንባኾ ፈለማ ኣብ ሓድሽ ዓለም ተባሂሉ ብኤሮጳውያን ዝፅዋዕ ዝነበረ ሰሜንን ደቡብን ኣሜሪካ ዝበቆለ ዓይነት ቆፅሊ እዩ። ኣብዚ ሰዓት እዚ ህዝቢ ዓለም ክሳብ 8.2 ቢልዮን ኣቢሉ ይበፅሕ። እቶም 2 ቢልዮን ኣትካቶ ሽጋራ እዮም። ሓደ ካብ 8 ሰባት ሽጋራ የትክኽ ማለት እዩ። እዚ ቁፅሪ በዚ ሒዝዎ ዘሎ እንተ ደኣ ቀፂሉ ኣብ ዓለምና ብሽጋራ ምትካኽን ካብ ኣትክኽቲ ብዝስዕብ ትክን ዝሞቱ ቁፅሪ ኣዝዩ ክዛይድ ከም ዝኽእል እዩ ዝግለፅ ዘሎ። ምክንያቱ ዝበዝሕ ሰብ ኣብ ትሕቲ ድነ ትኪ ሽጋራ ስለ ዘሎ። ኣብ 20 ክፍለ ዘመን ብሰንኪ ሽጋራ ምትካኽ ቀዳማይን ካልኣይን ደረጃ ኣትክኽቲ ብድምር ክሳብ 100 ሚልዮን ሰባት ሞይቶም። ኣብዚ ዘለናዮ ዘመን ድማ እቲ ቁፅሪ ናብ 1 ቢልዮን ክሰጋገር ከም ዝኽእል እዩ ዝእመት ዘሎ። ዓመታዊ ግና 8 ሚልዮን ሰባት ይሃልኩ ከም ዘለዉ ስታቲስቲክስ ይሕብረና። እዚ ክንዲዚ ቁፅሪ ኣትክኽቲ ክዓቢ ዝገበሮ ቀንዲ ምክንያት እንታይ እዩ? እቲ መልሲ ኣብ ማሕበራዊ መራኸቢታት ዝግበር ዘሎ ናይ መወዓውዒ ንጥፈታት እዩ። ኣብቲ መጀመርታ እዋን መወዓዋዕ ናይ ምትካኽ ሽጋራ ክግበር ብቕቡል ፍቑድ እዩ ነይሩ። ምስ ግዜ ግን ኣብ ከባቢአን ዘምፅኦ ሃስያ ዝተዓዘባ ሃገራት መወዓዋዕ ሽጋራን መስተን ኣብ ሚድያታተን ከልከላ። እቲ ብዙሓት ተመራምርትን ክኢላታት ሳይኮሎጂ ዝቆፅር ትካል ሽጋራ ግና ኣገባብ መወዓውዑ ብካልእ ኣገባብ ክገብሮ ጀመረ። ንሱ ድማ ኣብ ፊልምታትን ደርፍታትን ክሰርሐሉ ጀመሩ። ኣብ ሓንቲ ፊልም ከም ቀንዲ ገፀ ባህሪ ሒዞም ዝዋስኡ ተዋሳእቲ ከም እንዕዘቦም ኣዝዮም ሓያላትን በላሕትን ኮይኖም እዮም ዝቐርቡ። ዝኾነ ሰብ ብፍላይ ድማ ኮተቴ ምትካኽ ሽጋራ ከም ምልክት ጅግንነትን ዘመናውነትን ገይሩ ክቆፅሮ ዝተጠቕሙሉ መዳይ ሙሉእ ብምሉእ ተዓዊቶምሉ
1: እዮም። To attract new smokers?
2: No, it is not. The purpose of cigarette advertising is to get people either to switch to your brand who already smoke or to make sure that your current smokers are happy with the brand that they smoke.
0: ነዚ ዓይነት ተገላልፃ ናይ ተጠቃምነት ሽጋራ መበገሲኡ ካብ ሆሊውድ ምዃን እዩ ዝንገር። እዚ ከዓ ካብ መጀመርታ 1980ታት ኣትሒዙ ምውዕዋዕ ሽጋራ ከም ዝጀመረ ታሪክ ዝሕብሮ እዩ። ኣብዚ ግዜ እዚ ዝፈሪው ዝነበሩ ፊልምታት ንምትካኽ ሽጋራ ከም መግለፂ ናይ ስብእነት ንምንፅብራቕ እዮም ተጠቂሞምሉ። ቀንዲ ዕላማ ናይ ዝምውዕዋዕ ከዓ ኣብ ደቂ ተባዕትዮ ጥራይ ነይሩ። ቀፂሉ ግን ኣብ ደቂ ኣንስትዮ ኣተኩሮ ገይሩ ክስራሓሉ ጀመረ። ዝተፈላለየ መንገድታት ተጠቂሞም ከዓ ኣብ ፊልምታቶም ብምልክታት ናይ ሽጋራ ወልፊ ኣብ ነፍሲ ወከፍ ገዛ ከም ዝኣቱ ብምግባር ብመንገዲ ስነ ጥበብ ዓብ ወፍሪ ገይሮም።

በዚ ዝፈለመ ካብ ግዜ ናብ ግዜ ብዘመናውነት እናተላበሰ ከደ ሰብ ሞያ እውን ንሽጋራ ዘወዓውዕ ስራሓት ካብ ምቕራብ ኣይተለቐቑን። ኣብ 1998 ትካል ሆሊውድ ዝኾነ ናይ ሽጋራ ምውዕዋዕ ንኸይገብር እኳ እንተተሓበሮ መፅናዕቲ ከም ዝሕብሮ ግን 80% ናይ ስራሓቶም ብዝተፈላለዩ መንገድታት ነዚ ካብ ምቕራብ ኣይቋረፁን።

በዚ መንገዲ ልክዕ ከም ካልኦት ኣብ ሃገርና እውን ዓብ ፅልዋ ክሕደር ክኢሉ እዩ። ካብዚ ብምብጋስ ብገለ ቅዱሳት መንእስያት ኣብ 224 ዝተገብረ መፅናዕታዊ ፅሑፍ ነይሩ። ቀንዲ መበገሲ ሓሳቡ ከዓ ኣብ ተጠቃምነት ሽጋራን ንዑ ዝፀልዉ ነገራትን ካብ 12 ዓመት ንላዕሊ ኣብ ዘለዉ ተማሃሮ እዩ። እቶም መፅናዕቲ ዘቕረቡ መንእስያት ንተምሃሮ ኣብ ውሽጢ ወርሒ ንወልፊ ሽጋራ ዘተባብዕ ፊልም ወይ ደርፊ ተዓዚብኩም ዶ ዝብል ምሕተት ኣቕሪቦም። ካብዚ ዝተረኽበ ውፅኢት ድማ 82.7 ሚታዊት ካብ ተሳተፍቲ ከም ዝተዓዘቡ ገሊፆም። ኣብ ናይ ውሽጥን ደገን ተጠባዊ ስራሓት ኣተኩሮ ገይሮም ብዘቕረብዎ መገዲዮም ነዚ መልሲ እዚ ክረኽቡ ክኢሎም። ነዚ መፅናዕቲ ዝደረኸ ረቑሒ ገለ ተምሃሮ ናይ ትምህርቲ ዲቪዞኦም ለቢሶም ውን ከይተረፈ ሽጋራ ክገዝኡን ከትክኹን ምዕዛቦም እዩ። ካብ ገለ ትካላት ሓበሬታ ክእክቡ ኣብ ዝኸደሉ እዋን ድማ ብኣዝዩ ዘገርም መልክዕ ንትፅቢታቶም ዘዐቢ መርትዖታት ረኺቦም።

0: መፅናዕቶም ኣብ ሰለስተ ደረጃ እዮም ከፍ ኢሎሞ። መጀመርታ ኣብ መጠን ተጠቃምነትን ተቓልዕነትን ሽጋራ ኣብ ተምሃሮ ካልኣይ ደረጃ፣ ቀፂሉ ከዓ ነቶም ነዚ ወልፊ ዘስዕቡ ዘለዉ ረቑሒታት ከፅንዑ፣ ኣብ መወዳእታ ድማ ካብቲ ውፅኢት ተበጊሶም እንታይ ክግበር ከም ዝከኣል ምእማም።
1: ንዕኦም ንመረፅናሉ ኣብነት ታርጌት ፖፕሌሽን ወይ ትናትና ዕላማ ንገበርናዮ ክፍሊ ሕብረተሰብ እቲ ኣብ እዋን ብፅሕና ወይ ግርዝውና ኣሎ ድበሃል ክሊ ዕድመ ማለት እዩ ካብ 12 ዝጅምር ማለት እዩ። ሕጂ እዚ ክሊ ዕድመ እዚ ንምንታይ ከም ዕላማ ሒዝኩሞ ንድሕሪ ኢልክኒ፣ ከም ክሊ ዕድመ እቲ ትራንዚሽናል ስቴጅ ንብሎ ወይ ከዓ መሰጋገሪ ክሊ ዕድመ ካብቲ ንእስነት ሲ ናብ ደረጃ ሙሉእ ዕቤት ዝሰጋገረሉ ሓደ ሰብ እዩ። ሕጂ ኣካላዊ ጥራይ ዘይኮነ ኣእምራዊ ዕቤት እውን ዝረአየሉ ክሊ ዕድመ እዩ። ምስ ተተሓይዙ ድመፅእ ሕጂ ብዙሕ ናይ ባህሪ ለውጢ ነገራት ይረአዩ። እቲ ሓደ እቲ ከም ህንጡይነት ኢልና ንፅውዖ ወይ ኪሮሲቲ ነገራት ክትፍትን ናይ ምድላይ ኣዝኻ ተፀላዊ ምኳን ብመዛኑካ ይኹን በቲ ከባቢካ ደሎ ነገራት ማለት እዩ። ሕጂ ነዚአን ታርጌት ንገብረለን እንኽእል ክሊ ዕድመ እዚአን ትዝከብሉ ቦታታት ኢልና ዝሓሰብና ካልኣይ ደረጃ ቤት ትምህርትታት እዩ። ምስቲ ናትና መፅናዕቲ ብምትእሳር ከዓ ምስቲ ናይ ሽጋራ ምጥቃኽ ዓለም ለካ ውድብ ጥዕና ዋላ ብዙሕ መፅናዕትታት ደንፀባርቆ እንታይ እዩ ድብል ዝበዝሑ ኣስታት 88 ሚታዊት ኣብ ዓለምና ዝርከቡ ኣትከክቲ ሲ ካብ 12 ክሳብ 15 ኣብ ዝርከብ ክሊ ዕድመ እዮም ዝጀምርዎ ወይ ኢኒሽት ዝገብርዎ ማለት እዩ። ኣብቲ 15 ክሊ ዕድመ ብፅሕሉ ከዓ ከምዚ ሬጉላር ኣትከክቲ ወይ ከዓ እዞም ቆወምቲ ውሉፋት ኣትከክቲ ዝኾኑሉ ክሊ ዕድመ እዩ ማለት እዩ። ሕጂ እቲ ሽግር ናይዚ እንታይ እዩ ድብሎ ኣብዚ ክሊ ዕድመ እዚ ዝጅምር ምትካኽ ሽጋራ ንኸተቋርፁ ኣዝዩ ከቢድ እዩ። ኣብዚ ክሊ ዕድመ እዚ ዝጀመረ ሰብ ከዓ ንሙሉእ ዕድሚኡ ኣትካኸይ ናይ ምዃን ዝያዳ ተቓልዓነትን ተኽእሎን ኣለዎ ማለት እዩ። እጂ ንሕና ብዳ ሓሰብናሉ ኣብዚ ክሊ ዕድመ እዚ ኣብ ዝርከብ ዕድመ እትገብሮ ዝኾነ ዓይነት እንታይ ኢና ንብሎ እትስኻ እትገብሮ ኣብ ልዕሊ ኣብቲ ክሊ ዕድመ እትገብሮ ዝኾነ ጥዕናዊ ስራሓት ዝያዳ ኣድማዕ ይኸውን። ንሓደ ኣብ መጀመርታ ዕድሚኡ ዝርከብ ኣትካኽ ሽጋራ ንኸቋርፃ ንኽትመኽሮን ድሓር ኣብ 4-50 ምስ በፅሐ ክትመኽሮን ብዓይነ ቁጠባ ኣድማዓይ ኣይከውንን፣ ብዓይነ ግዜ እውን ኣድማዓይ ኣይከውንን። ስለዚ ኣብዚ ክሊ ዕድመ እዚ ኣብ ዝርከብሉ ዕድሚ ኢኻ ዝያዳ ግዜን ክስታይን ሂብካ ሲ ክትነጥፈሉ ደለካ ማለት እዩ።
2: ተና ስነ ጥበብ ስራሓት እቲ ኣብ ወልፋ ምፅላ ወልፍና ምጅማር ምፅላ ክስታይ ንምግባር ከም ብዚል ክስታይና ኮይና ንሕና በቲ ሪዛልት ናይ ሙራት ይና ኣባፈልድ ኮይና ከምሳይ ተፀበና እዩ። ሕጂ ሞር እንታ ክንገብር ፈቲና ሞር ከነፅናዓሉ ሞር ከነንብበሉ ሞር ክንመራመሩ ፈቲና ማለት እዩ። ስለዚ ነቲ ምጥቃም ሽጋራ ይኹን ውን ካልኦት ዘይድለዩ ንጥዕና ክጎድኡ ዝኽእሉ ልምድታት ከም ተባሃግቲ ንጥፈታት፣ ከም ንቡር ንጥፈታት፣ ዝኾነ ሳዕብን ዘይብሎም ንጥፈታት ብሓፈሻ ዝተዛብዐ ኣጠቃሚ እንታይ እዩ ዘሎ መብዛሕትኡ ፊልምታት ትቐርብ እዚ ነገራት ዘተኸልካ ተጠቃምነ ሽጋራ ተጠቃምነት ኣልኮላዊ መስተብል ዋላ ኣብቲ ናይ ፆታዊ ባህታት ምድንፋእ ዘሎ ክትሪኦ ከለካ እተን ፊልምታት ይኹን ዝኾነ ዝንጥባብ ስራሓት ዘቕርቦ ክትሪኦ ከለካ ዝተዛብዐ ኣጠቃሚ እንታይ እዩ እቲ ንቡር ሂወት ናይ ወዲ ሰብ ዘሎ ዘይኮነ ሲ እቲ ዝተዛብዐ ኣጠቃሚ እንታይ እዮም ዘቕርቡ ማለት እዩ። ንኣብነት ሕጂ ምትካ ሽጋራ መብዛሕትኡ ግዜ ከምንታይ ዝረአ ከም ኣርባ ሓሪፍነት ከምዚ ቅጭፅ ዘይብሎም ምርቓቕ ዋላ ንእስ ኮይኑ ክቐርብ ትሪኦም ማለት እዩ። መብዛሕትኡ ግዜ ከዓ እቲ ተፃይ ገፀ ባህሪ ሒዙ ዘሎ ወይ ካቶም ከም ሓራይፍ ኮይኖም ቀሪቦም ዘለዉ እቶም ደቂ ሾ ንብሎም ካራክተርስ ኣብ ናይ ዓድና ጥዕሲ ይኩን ዋላ ኣብ ካልእ ክትሪኦ ወላ ኣወታት ሽጋራ ክውልዑ ከለዉ

0: ድራማቲካዊ ዝኾነ ገይሮም ብተመስጦ ክስሕብዎ ከለዉ ከጥፍዎ ከለዉ ኢካትብ ማለት እዩ። ስለዚ ሕጂ እቲ ፊልምታት ብከምዚ ገይረኒ እዩ ዝቐርቦ።
1: ዝበዝሑ ካብዞም ኣብ ፊልምታት ሆሊውድ ከትክኹ እንሪኦም ተዋሳእቲ ኣብ ካልእ ህወቶም ዘየትክኹ ክነሶም ስለምንታዮም ኣብ ፊልም ዘትክኹ? ኣብ ገለ ፊልምታት እሞ ዳርጋ እታ ፊልም ጀሚራ ክሳብ ትውዳዮም ብብዝሒ ዓቐን ዘትክኹ፣ ናይ ባሓቂ ዶ ይኸውን? ኣይፋልዩ ትመልሱ። ነቶም ተዋሳእቲ ንጥዕናኦም ብዘይሓስብ መንገዲ ካብ ካካዎ ዝተሰርሐ ኒኮቲን ይኹን ካልእ ተጓዳእቲ ባእታታት ዘይብሉ ውሑስ ሽጋራ እዩ ዝዳለወሎም። ነዚ ዘይጎዳእ ሽጋር እዚ ኣትኪኾም እዮም ኣብ ህዝቢ ሕማቕ ስእሊ ዘርእዩ ዘለዉ።

0: ኣብ ሽጋራ ዘለዎ ባእታታት ስለምንታይ ኣብ ባኮ ናይ ሽጋራ ዘይፀሓፍ ኢሉ ዝሓትት ገርሂ ዓሚል ክህሉ ይኽእል እዩ። ግና እቲ ባኮ መዐሸጊ ክንዲ ዝዓበየ ተዓበየ ንኹሉ ዘለዎ ባእታታት ክፅሕፈሉ ዘሸግር እዩ። ነይ ገዲፍካይ ሞ ነየን ክፅሓፍ
1: ተመራመርቲ ዝገልፅዎ ካብ 5800 ንላዕሊ ባእታታት ዝሓዘ እዩ። ገሊኡ ካብቲ ቆፅሊ ናይቲ ሽጋራ ወይ ቶባኮ ብሎ ብናይ እንግሊዝ ፀዋዓ ካብ ዓረብ ድማ ፀቓል እዩ ካብኡ ምስሉ ዝፍጠር እዩ። ካልኣይ ንመመቀሪ ዝሕውሱሉ እዩ። ሳልሳይ ካብቲ መጠቕለሊ ብተፈላለዩ ዓይነት ነገር ክጥቀምሉ ስለ ዝኽእሉ ክንዲዚ ዝኾኑ ባእታታት ኣለዉ። ክነድድ ከሎ ከዓ ድወፁ ኣለዎ ማለት እዩ። ስለዚ 5800 ከባቢ 6,000 ባእታታት ዘለዎ ሰራም ቆፅሊ እዩ።
0: ኣብዚ ሎሚ እዋን ሽጋራ ዓማዊል ብዝተፈላለየ መዳይ ከትክኽሉ ዝኽእሉ ገይሩ እዩ ተዳልዩ ዘሎ። እዚ ድማ ንተጠቃሚ ኮነልካ ብዝስሕብ ኣገባብ ተፀኒዐ እዩ ዝግበር። በዚ ኮይኑ በቲ ይቀየር ኩሎም እዞም ባእታታት ኒኮቲን ዝበሃል ኣወላፊ ባእታ ዝሓዙ እዮም። ካልእ ዝኾነ ሰብ ዘየሰፍሎ ኣዛናይ ኮይኑ ዝስምዓና ሓደገኛ ኣገባብ ኣተኸኻ ትንባኾ ሽሻ እዩ። ሕብረተሰብና ብዛዕባ ትንባኾ ክፈልጦ ዘለዎ ኸ እንታይ እዩ?
1: እቶም ሓደ ዓይነት ናይ ሽጋራ ምትካኽ ወይ ናይ ትንባኾ ምትካኽ እዚ ቶባኮ ንብሎ መልክዕ እዩ። ኣብ ማይ ኣትዩ ተፈለየ መቐረ ተገይሩሉ ብሕልፊ ከዓ ኣብ ቤተሰብ ዝትካኽ ብሕልፊ ኣብ ሃገራት ዕራብ ስዑድያ፣ በልኪዮ፣ ቀጠር፣ ዱባይ፣ በዓል ቱርኪ ትደዓበየ ፀገሞም እሱ እዩ። ሓደ ዓይነት ኢኻ ተትክእል ለውጥ የብሉ እቲ መርዚ ዳኣትሉ ፍልዮ እቲ ትክዩ እቲ ከዓ ፍሬርኤ እንዳበለ ብማይ ውዒ ብታሕቲ መፅእ እንዳተቐበልካ ተትክኮ ሰባት ወዝ ክህልወሎም ኩዕንትሩ ክረጉዱ ክቕሒሎም እዮም ዳሓስቦ ንዑ ክገብረሎ ምናልባት ውደሎ ስቲም ደምፆ ተዘይኮይኑ ክፍለጥ ዘለዎ ሓቂ ዓለማዊ ውድ ጥዕና ከምዝብሎ ኣብ ሓንቲ ናይ ሽሻ ግዜ ሰዓዲ 2 ሰዓት ተውሰደልካ ተትክክዮ ሽሻ ዳርጋ 100 ሽጋራ ነዚ ክንደይ ውካብ ህዝብና ዝፈልጦ ክንደይ ካብ ኣፍሪካ ፈልጦ ኣብ ገዛ እዩ ዝግበር። ኣቦይ ክገብሮ ኣደይ ክትገብሮ ትሪኦ ትሰብ ዘዕልለካ ካልእዩ ትድመፀካ ካልእዩ ወይኣነ ዋዕነ ይበሃል ዳር እዚ ሕጂ ዝርእዎ ደሎ እዚ ናይ ሽሻ ባህሊ ናብቲ ስልጡን ዓለም ኢሎም ዝቐርቦ በዓል ኣሜሪካ ኣውሮጳ ምስ ሰገረ ብደም ክምርመሩ ክእሉ እዮም እንተረኣይዎ ትፀሓቀ ናይ ኒኮቲን ናብ ውሽጢ ደም ዝመፅእ ብጣዕሚ ብርቱ እዩ። እቲ ሽሻ ካብቲ ሰቲ ካታትክኽ ይሓይሽ ብጣዕሚ ብጣዕሚ ፃቂ ድመፅእ ዘሎ ኣብ ወርሒ ሓንቲ ሽሻ ማለት እንድሕር 100 ሽጋራ ዘለዎ ኒኮቲን ትወስድ እንድር ኮንካ ነፍሰ ቅትለት እዩ። ብተወሳኺ ካብ ሰብ ናብ ሰብ ትቃበሉ ትኾንካ ካብ ዓባይ ሰዓል ጀሚርካ ሕጂ ኮሮና ድዩ ተፈላለየ ዋላ እዚ ኤች ባይሎ ናይ ንፅውዖ ነገር ከመሓላለፍ ስለ ዝኽእል ብሕልፊ ኣብ ዓድና ብቃልዕ እንተዘይተገብረ ኣብ ውሽጢ ውሽጢ ይግበር እንድሕር ሃሎ እቲ ሰብ ነዚ ክነቕሓሉ ክኽእል ኣሎ።
0: ሽጋራ ዝተፈላለየ ዓይነት መንሽሮ ከስዕብ ዝኽእል ባእታታት ዝሓዘ እዩ። እዞም ትካላት መፍረ ሽጋራ ነዚ ይፈልጥዎ እዮም። ክሳብ ክንደይ ሚልዮናት ዘውፅእ ምርመራታት ኣብ ቦታ ምርምር እዘን ትካላት ይካየድ እዩ። ሓደ ካብዚኦም ድማ እቲ ኣትካኸይ ኣብ ክንዲ ካልኦት ሓደገኛታት ባእታታት ዝወስድ ኒኮቲን ጥራይ ብዝሓሸ ኣገባብ ክወስደሉ ዝኽእል ኣገባብ ሰሪሖም እዮም። ግና ኸ ኣባይታ ክጥቀምሉ ይደለ እዩ።
1: ኣየናይ ባእታ ካብቲ ናይ ሽጋራ እዩ ፅቡቅ ዘወልፍ ኣየን ዓይነት ሰብ ናብ ቀይዲ ደእትወልና ኢሎም ንምፍላጥ እዮም ዝመራመሩ። ካልኣይካ እንተጋጠመስ እንታይ ክንጥንቀቀሉ ንኽእል ሞ ነቲ ክጋጠም ዝኽእልካ ብምንታይ መሸፈኒ ነገር ክንሽፉኖ ኢሎም ዝመራመሩ እምበር ንሰብ ከርብሒ ኢሎም ኣይቀር ምንያቱ ተዕላማ ምሱ ይኮነን ካብ መጀመርያ። ስለዚ ኒኮቲን ድበሃል ባህታ ዝህብ ኣወላፊ ባእታ መንሽሮ ብዘይመፀሉ መገዲ ከመይ ከም ዝውሃብ ፈልጡ እዮም ክገብርዎ ግን ኣይደልዩ። ኒኮቲን ወዲ ሰብ ኣብ ውሽጡ ኣለዎ ኣብ መንጎ ናይ ነርቭ ንብሎ ወይ ከዓ ጅማውትና ርክብ ብዓቐን ተፈጥሮ ዝቐመጦ ኣሎ ንሓደ እዮ ኣካላት ክንቀሳቀሱ ወይ ኣእምሮይ ንክሰርሕ ነብሲ ዝእዘሉ ናይ መራኸቢ ባእታ እዩ። ነዚ ካብ ዓቐን ላዕሊ ናብ ነብስና እንዳእተና ነቲ ነብስና በትናቱ ኣብ ክንዲ ድግዛእ ብወልፊ ክግዛእ ዝድርኽ ሓያል እምበር ኣካልናትና እዩ። እቲ ደዓበየ ሓስኡ ብቐሊል ናብ ሳንቦ ስለዝቶ መንሽሮ ናይ ሳንቦ የምፅእ እዚ ርኡይ መባእታዊ ፍልጠት እዩ። ሽጋራ ዘምፅኦ ሰለሎ ግን ፀብፂብካ ኣይውዳእን። ስለዚ ካብ መንሽሮ ናይ መልሓስ ናይ ኣፍ ናይ ግርፀን ናይ ሻህለለ ናይ ወረሮ ስጋብ ከስዐ መዓናጡ ረጉድ ቀጢን ማዓንጣ ማህፀን ክሳድ ማህፀን ከይተረፈ ጡብ ከይተረፈ ዘምፅእ ባእታታት ኣሎ ሓደ እዩ። ካልእ እቲ ጎናዊ ሳዕቤን ነትክኽቲ ኾነ ነፍሰ ፆራ ደትክኻን ወይ ምዘተክኸ በዓል ቤት ዝነብራ ወይ ኣቦን ወይ ሓወን ኣብ ገዛ ትክምዝህሉ ቁንፅባት ቆልዑት ውለዱ ኣብደ መዓልቶም ውለዱ እቲ ጥንስ ክንፀ ዝኽእል መድሓንቲ ብደይ ቦትኡ ክመፅእ ኽእል እቲ ቆልዓ ትሽዓተ ወርሒ ከይመልአ ከሎ እቲ ማህፀንን እቲ መድሓንቲ ንፍለ እቲ ቆልዓ ኣብ ከብዲ መውት ተወሊዱ እቲ ቆልዓ ተደጋጋሚ ረኽሲ ናይ ሳምቡእ ኣዝማ ስርዓተ ምስትንፋስ ፀገማት የምፅእ ኣሉ ሓንሳብ ሓንሳብ ከዓ ወዲ 2-3 ወርሒ ከሎ ወይ ገና ናፅላ ወዲ መዓልታት ከሎ ሃንደበታ ብ ገዛ መይቶም ሒዞም ንመፅቕሉት እንታይ ኣሎ ተበለና ምስሓተትካ ደትክ ክሰብ ኣብቲ ገዛ ትረክብ ወይ ኣሳሳይት ኮይና ኣብ ሽጋራ ዝትከኸሉ ቤት ምግቢ ድዩ ቤት መስተ ትሰርሓ ዶ ኮይና ትፀናሓካ እዚ ሕጂ ትደዓበይ ሃስ እዩ ሕዚ ሓንሳባትከ ካቢለ ተመሊሰስ ኣየት ክኸውን ኣይልከም ውን ኣሉ ክብል እዮም ምስክዳንካ ኢዳ እዚ ክፍለጥ ክኽእል ኣሉ ሓ ሕጂ ኣብ መኪና ንድሕራት ኬካ ዋላ መስኮት ክፈት ዋላ ጨና ግበር ዋላ መሽረፈት ግበር ወይ ፋን ግበር ብቲ መኪና ነቲ ጨና ተጉድሎ ትኾን እምበር ነቲ በዓልተ ካብቲ ሰብኣይ ትገላግሎን እያ ምሳኻ ዝነብር ሰብ ብሕልፊ ሓንሳ ሓንሳብ ኣብ ሸቃ ኮንካ ኣትክኽ ኣብ ሳሎን ኮንካ ኣትክኽ ተበሉካ ላግፂ ይመፅ እዩ ሓንሳ ሓንሳብ ኩዕሶ ዘርያ ትካላት ንሪአን እዚ ናይ ዘትክኹ እዩ እዚ ዘየትክኹ ይብሉ ካብ ሓደ መፈላለዩ ዘይብሎ ወይ ሓንቲ ማዕፁ ጥራይ ተፈልዩ ዳርጋ ሕጂ ፅቡቅ ስጉምቲ ኮይኑ ኣብ መብዛሕትኡ ትካላት ሽጋራ ምትካኽ ተኸልኪሉሎ
0: ምዕራባውያን ሃገራት ትሕቲ ዕድመ ሽጋራ ንከይጀምሩ ንምቁፅፃሩ ብዙሕ ፃዕርታት ገይረን ዳርጋ ተዓዊተናሉ እየን እዞም ትካላት መፍረስ ሽጋራ ግና ከምዚ ዓይነት ንኣታዊታቶም በዳሂ ሕግታት ክመፆም እንከሎ ካብኡ ንኸምልጡ ካልእ መልክዕ እናቀያየሩ ስለ ዝመፁ ንምግትኡ ኣፀጋሚ ኮይኑሎ ልክዕ ከምቲ ተምሃሮ ኣሕዋትናን ደቅናን ዝጥቀምሉ መሳርሒታት እናኣምሰሉ ዘመናውን ጨና ዘለዎን ቬፕ ዝተባህለ ኣገባብ ንኸጥቀሙ ይፅዕቱ ኣለዉ እቲ መሳርሒታት ኣብ ከምፒሮ ሰዓት ፍላሽ ሊፕስቲክ ወዘተ ዝኣመሰሉ ነገራት እዩ ተሓቢኡ ዝዳሎ ዘሎ በዚ ድማ ስድራ ቤታት ንደቆም ክቆፃፀርዎም ይብድሆም ስለ ዘሎ ገለ መንግስታት ገደብ ገይረን ኣለዋ

Ah, no, no, no. No, no, no.

0: እሱ እባ ድቃስ ደፀቂጡ እኮ
1: ድቃስ እንደፀቂጡኒ
0: እወይ ወጋሕታ ከዓ ግና ይኒ
1: ሓቂ ኸዎ
0: ፀቕጥ እዩ ዘብለካ
1: ሳእ
0: ተሱ ተሲእካ ደ ሽማይ ወደይ
2: ወደ
0: ላዓበይ ኣፋኑ ኣብሎም ዝወደ
1: እንታ ሽማይ ወደ እስኻ ዲኻ ንታይ ቅዲስካ
0: ታቦቱ ልዕበልዛ ጓል እዚአንኩ እዚአን ኣብታ መንገዲ ምዕርፍ ይሰበልኩም ተኸሲይዎን እዩ እዳእ ናብታ ገዛ መእተው ክኾናኹ ንክዛ ጓል ክሕንግጠኪ ንዕሙናዕሽላዮ ደሒዘለ ዛ እዳኸድክ ጥራይ ኢድ ክትከድ እዮ መንገዲ ሰናይ ግበረልኩም ብሰላም ከይድኩም ብሰላም ተመለሱና ሩኺዱ ሽማይ ወደይ ኣበይንኸ ዲኻ
2: ኣርጋ ይሕድር ኣሎ
0: ሕራይ በል ንቕድሞኹም ኣተሰ ኣብልዎሞ ኪዱ ኪድ በሉ
2: ናይ በል ብሩኽ መዓልቲ
0: ብሩኽ መዓልቲ በረልኩም ፍርድ ሓና ዝምለስኩ ኪድ በሉ ማይ ከዓ ይትረስዑ
3: ለደይ ቅዱስ ትኻስማብላ
0: ሓንሳ ጓል ግ የብል ግን ክሰዕ መልክ እየ
3: ዋ ኸልእ ደኪሳርያ
0: ውባ ድኣ ከምዛ ትፈልጥ እየ እዳ ግምስ ስበለ ዘይትግምጠን ዋይ
3: በላ ሰላም በላለይኹም
0: ሕራይ ክብለልክ እዛ ጓለይ ብርክቲ ኪድ ድኣ ኪዲ ኣጅኹይ ኣጅኹ እዛ ጓለ ናብ ስድራኽ እንዳኣልኪ ጅኹ እዛ ጓለ ጅኹ ናብ ስድራኽ ኢኺ ኪድ እዛ ጓለ መፅና እንዲኺ ክብል ኪድ እዛ ጓለ
4: ባስለጥ እዛ ጓለ
0: መገዲሰላም እተው ኪድ በሉ መገዲ ሰናይ ግበረልኩም መንገዲኹም ከም መፅዓን ጠቕለልኩም ውፍርድሓን ተመለሱና ብሰላም ከይድኩም ብሰላም ተመለሱና ኪድ በሉ ብሩኽ መዓልቲ ግበረልኩም ኣጓላይ ተዳናፊቓ እንዲኣድኣ ትደፋእ ኣየ

0: ኣቶ ዛንደ ብድሓንክል
1: እንታይ ድሓን ኣሎ?
0: ወይ ከትያ ተፈጢሩ
1: ቶማ ቦይከ ኣትዮም ወፂኦም ብዛዕባ መርዓ ጥራይ ኮይኑ ዕላ ኣሎ።
0: ዋይ ኣትን ሳንደይ እሞ ክሳብ ክንድኡ
1: ዋ ሎም ዝገብሮ ይጠፊእኒ።
0: ኦ ብኣምኮ ብዘረባየታ ክረና ኣሎ ሞ ይዕበልዎ ኢለስ ንወዲ ዘኮነ ገይረየ ነ
1: ዘይሞን ግዜ እዮም ዝዝሕሉ ጠባይ ቦይከም ከብዲ ድያ ጥዕየ ዝፈልጦ
0: ዋይ እሶም ከጓል ኣርኪቦም ድዮም ዝኽሉ
1: ሎም ስንካ ዝሕል ኢለ እምበር ሽዑሲ ዕዝር በሊ ጥፍኢ ህልም በሊ
0: ናበይ ኣትንሳንዲ
1: ናበይ ምክብለክነ እግሪ ናብ ዝመርሓኒ እምበር
0: በላልሓን ኣነ ሰሚዒልኩና ኣሎ ካልእ ሰብ ከይሰምዓ ክንሳንደይ ከደግማ
1: ኣትንሳንደይ ኩሉ እንዲ ተሓኒቕኒ
0: ዋ ካልእ ወግዕ ድድ የሉ ኮይኑ ሳንዴ ደይቲ ገድፋናይ ክንታይ ኢና ገይርናክን ዋ እባ ደኣ ንሹማ ኢልኣ ተኸባሪኹም ደቐኒኹም ኢኹ ወይ እንታይ ኢልክ ነቕዲ ይኽን
1: ዋላ ብኣምሆግን ክዕልሎ ኢለ ኸይለሲ ሰብ ሕወስ ኢልና ኣነ ከዓ ሓድጊ የተዓዘይረ
0: ኣማ ሓቂ እዩ ልከን ድሓቅሎ ፅቡቀኒ
1: ወይ ካባይዶ ገዲዱ ወይ
0: ኣቱን እንታይ ዘይገበረ ኢኸን
1: ዝግበር ዳ መልእትን ሳንዳይ
0: እይ ሳንዳይ ብነብስክን መፅበሒ ተዓቕሊ ኢኸን ዋ ስም

ውባ ኣቶ ውባ የለ ክንዲ ክቲ ንስቲ ከመይ ክውዕልቲ ስ ሓንቲ

0: እንት
1: ቶማ ቦኸኸ
0: ድሓን ድዮ ድሓን ቁርፃ ቢሎም ትማለ ወዲኦም ኣለዉ
1: እንታይ ትብልቲ እሞ ንበይና
0: መሰነይታ ይደልን እየ ንበይና የኢሉ ኸይዱ
1: ኣይቲ መንገዲ ርሑቕኒ መንገዲ ክልተ ምዕልቲ ቢልካ ኮ ይስኹ
0: ስ ኣይረኪቕ ንዲድ ኣቲ ኣነሲ ከተደንግፀኒ ከብደያ ትበልዓኒ
2: ሓቂ ክንዲኺ እንታይ ሞ ባህሊት ምስክነይቲ
1: ኣእኽሊ ንድያ
3: እሞ ወላ ሽማ ያሰኒየኒ ደይብዎንቲ
0: ኣይሰማዕክ ሽማ ሓወይ ድኣ ኣይካልኣይ ሳዕ ንዲ እግሩ ተጉ
1: ወይ ወያን ሕወይ ኣታነዳደ ይፈለጥኩ ሞሕጂ ከዳ ድሓ ንድዩ
0: ድሓን እዩ መሬት ከይበርሀ ንታቦቱ ምሰቦይ ነኸደት ክሳብ መንገዲ ዝበረተ ተሳለዩ ብብባለ ምስ ዓርኩ ሕድሪ ኸይዶም ኣሳለሞም ተመሊሶ
1: ዋይ ግርም ገይሮ ኣንቲ እቲ ዳይርካ መፂ ይበሃል ኣሎ
0: መፂዎ እቲ ሓው ምሳውን ተዓሲቡ ምሽፋቱ እንታይ ኮኑ ብልኹ
1: ዎ ዓጢጥዎ ደይ ንሱስ ከም ትኸው ዓሻ እዩ ዝመስል
0: ንሱስዎ
1: ሓርክኣሲ ኣቲ ክንደይ ክክደፍር ንዓይኖም ሲ ዓጢት ኣላባሃል
0: ዋ ምሕራኢላቶ ድያ
1: ዎ ብፀቕጢ ናይ ኣቦኣኸይቲ ክደዲ ኣስተራ እምበሪ ንሳሳይ ትብሎ ክንደና
0: ወይ ዓይኖም ዋዛ ኣይኮነትን በዝንበትን ትድፋእ
1: ንሱስዎ ሓቂኺ ወረ ለይትን ቀትርን ዛንታ ናይ ሰውን ካብ ሱር ሓጊሒጋ ክትጉዕፎ ኢ ናይ ወትሩ ሕልማ
0: እንታይ ዘለ ድፍረት ኣለዋ ንድዕ
1: ንምሸቱ ድኣ ስተራሕ ኣይ ጓላይ መርዓት ኣይ ስቆይ ጋዓት ከይኮና እምበሪ ደፋርሲ ደፋር እያ
0: ስተራ እምበር ዓቕሊ ይብላን ዓይኖ
1: ዓቕሊ ይብላን ኣንቲ ደይ ንሱ ድኣ እንታይ የዛርበና እዋ ሕደ ጊልካ ያ ከዓ ደይ ትሰምዕ
0: ንሳ ዝበለታ ተዘይኮይኑ ንኻልእ እዝኒ እኳ ይትህቦ
1: ንሱ ድኣ እንታይ ዘርበና ኣሎ ኣንቲ ክልበለ ንዕ እተ ውስክዕ እዮ ከይህልዋኪ
3: ስራሕ ስክትህልዉ ትኮኒኢኸ
1: ድሓር ክመፅ እየ ሽማ ይርኢ ከብሎ እየ ድሓር ሕጂ መፅያ ስራሕ ኣላሓራይ ውባይ
4: ዝበልከ ሕይ እንታ ክትብ ዘለኽ
5: ቤትና ዘሎ ረክበትን ስእነትን ኣፀቢቕ ስለ ዝዕብሉሲ
4: ወተ ቋንጓለይ ስክፍታ ክንሸቐላ ክንርዳኒ ንመርዓ ዝተሓሰ ጣዓዋ ምጥፋእ እዩ ዝኩሉ ሓሳብ
5: እሞ ኣነሲ
4: ሓንዛ ጓል ጓልኺ ብፍላይ ንዓይ መርዓ ክገብሮ ዘለኒ ግድን ሓርካ ለባምያ እዳበልኩ ክስ ልቢ ክሳዕ ክንዝክሽፍ
5: ፅቡቅ ኣለኹም ኣቦ ኣነሲ ትሕኒን ምባልናስ ዘይነሰጋግሮዎ ክብለልየና ኣለ
4: ንበርዓ ክዲስኩም
5: እወ
4: ሰቋም ጓደይ ካብ ዕጮም ይኮንኩን ተፈጢረ ካብ ሰብየ ተፈጢረ ሓቦታትን ኣቦታትን ዓድን ዘለውን ተዓዲ ከዓ ገብሮ
5: ኣብዚ ኩሉ ጎተት እንታይ ኣብፅሐ ስለይ
4: እዛ ጓደይ ሓንቲ ኸም ሓምስ ንበርኺ ንዕ ክዚ ምስል ክልኣ ንመን ከምስል እንከሎ ክስባስ ሻይ ክንኣበባ ክንክል ኣይትንብዕስክ እንታይ ኣምፅ ክንዲ ዝንበዓል ተቋንጓል ድሕሪ ዲኽ ብርሃን ቤት ክንክለይ ናመንኩሲ ንዝክትነብ እስ ክስባ ክንዲሽሕኹም ክፈሪኹን ዘምርኩም ክትነብለ ዘጓል ታምፁ ክንዲ ዝንበዓል ንበልዮ ኣባይናንባዕ እዮ
5: ናይ ስኩሉ ዩ ዝተሃወሰን ዘሎ
4: ኣባይ ክንባዕ ዘጓል ሸንጢትና እንታይ ክንዕደይና ይስክፍታኺ ፈልጥ ዘጓል ሰባት ኢና ካብ ዕጨምን ይኮና ተፈጢሩ ኣጆኺ ካብ ሰታ ዓድና ዘይንሕልፎ የብና ዘጓል ዓዲ ከዓ ንዓና ክትፈለ ዓይንኹም ትደፈን እኳ ዘ
5: ፅቡቅ ኣለኹ ኣቦ የግዳሲ ኣብዘይና ዓልቦ ከይንረግፅ ይስግፍተ
4: ድሓ ፈጣር ንመን ኢሉዎ ዕለና ፅቡቅ ዳኣ ኹም ዛጓለ ኣበባ ክንጋማ ክንክሪ ናይ ወትሩ ናይ ለትን ቀትርን ፀሎት እዩ ዛጓለ ፈጣር ንመን ኢሉዎ ፅቡቅ ዳኣ ንሕሰብ ኣብ ኩሉ ክትበፅሐ ከዓ ንረቀይ ወ ክሳብ ዝዓርብ ናይ ወትሪ ፀሎት እዩ ዘበ
5: ኩሉ ገዲፍ ኣሎ ብንክበርሃ
4: ክ ካልእ ተተረፈሲ ፍሕፍሕ ኳ ንዕስከ ዘባሉ
5: ኣቤታቦ
4: ተቋንጓሉ ንስኺ ካብ ሕይ እንዳሓር ብዛዕባ መርዓ ክምራይ ክንሕሰብ ብዛዕባ በዝን ክንዲዝናሰግ ንዓይ ንዓድና ክለና እዩ ዘባሉ ንስኪ ስባ ብርሃን ቤት ኮነ ንሽሕ ኮንክ ክትፈርለይ ይበሃል ቀራርቢ ብርክንሰብ

0: ሎሚ ዳ ኣትዮ ምኾኑ እዩ።
1: በዓል ኣቦይ ዲኻ?
0: ንዓም እወ
1: ካልኣይ መዓልቶም ኮይኑ ዳ ወ
0: ታቦቱ ከምዛ ወዲ ዘጓሓት ይዝላ ዘሎም ተሰሊጥዋስ
1: ግርም ነይሩ።
0: ኣበይማ
1: አንተ ኣስማዓኒ ዶ?
0: አየ
1: ወዮ ናይ ዓይኖም ዝበልካ ከ እንታይ ገበርካ?
0: ዋ ከምቲ ዝበልካ ንገይረ ንወይና ሓቲት እያ
1: ትራይ
0: ግና ሓደረኻ ኣነ ከም በዓል ዋና ንዓይ ከይትስቀለኒ
1: ኣንተ ዓርከቲ ብሕርቃኒ ናውዶ ፀሓን ዘሎ
0: ሽማ ዓርከይ ጓል ብዙሓት ጠመታ ሓደ ወሳድያ እዩ ዝተባሃለ ኮይኑ ድማ ንዓይኖም ካብ ሕምብርቲ ዓድን ካብ ጎደቡን ዝሓትላ ብዙሓት
1: ሞኸ
0: ንዓኻ መንጋራ ተቐላጢፍካ ገለ ክትገብር እያ መንገዲ ከፊታ
1: ታን ዋና ክሕበል እዩ
0: ኣየረ ወሬ እቲ ዳይር ወዲ ረኣየ መፂ ኣሎ
1: ኣሞንተ መፀ
0: ቀንዲ ዛዕባ መምፂኡ ሲ ንዓይኖም ደል
1: ወዲ ከፈላኸ እንታ ሞተ ዘሚትካ ዳ ዲ ትብለኒ
0: መንበለ
1: እንታይ ዲካ ትብለኒ ዘለካ
0: ዋ እንታ ሽማ ኩሉ ዝሓተተ ደሞ ሰልጦ እዩ ኣርኮ
1: እንታይ ሽጉር እዩ
0: እንታይ ድሕምቕ ተዛሪበ
1: ብላሰ ኢልካ እዩ
0: ዓይኖም ዳ መንከ ዘይሓት ናትካተ ኮይና ናብቲ ኸዶ ይብላ
1: ተፈተነ በዚ እዩ
2: ዳይር መፂኡ ደንሪዶ በዚ ሓሊፈ ሓለፈ
3: ንጓባ መፂኒ ነይሩ ዘወር ክብለ ኢሉ
2: በሊ ክነግረኪ ነዛ ኣብዚ ዓዲ ዝቐነየት ጎርዞ ዛ ታቦቱ ትበሃል ሲ ከፈላና ዓዳ ካልፀሓ ከይዳ ኣሎ
3: ወለክልጥዑ ምስራ መንበል
2: ካብየ ንውባን ንፅገን ንክሰምዐን ፀኒሐ ብጭብቱ ሰሚዐ እዮን ከምዚ ኢለ ሰሚዐ ይንብለክሎ ናብ ወንዲ ክመፀኪ ምናልባት ኣነ ምስ ከልኩ ዳይር ናበይ ከይዱ ዶ ኣበር ሂሉ ንተሓቲት ኩ ናብዚ ከይዱ ዶ በዚ ገሩ ክመፅኢ ዶ ናብ ሳውን በፂሑ ክመፅኢ ደልኪ ክትረኦ ክዛ ዘረባሊኣ ተጠንቅቂ
3: ክሳባ ፀቢቕማ ዘይፍለጥ ነዳ እንታይ ስለ ዝ
2: ጥቅቲ ንዕቲ ኣብ ኣንሓስ ኣብ ኣንሓስ
3: ዋዛብሓስብሻይ
2: ኣብኣ ብፅሒ ኢለ ግልብት ክብል
3: እንታይ መታ
2: ምናልባት ሳውን ሎም ለይቲ እንድሕር ሰሊጥዎ ናብዚ ዓዲ እንድሕር መፅኡ ኣነ ከዓ ብጥበበ ዝነበርክቶ ኣብዚ ዓዲ ኩሉ ኢለ ክፀንሐለኒ
3: መቸም ጉዳይ ፍሕርካ ናብታ ብላኻ ክፅግመካ ዘበት እዩ
2: ወለክ መን ይመስል ኳ ኣነኮ በርሀ ዝበሃል በርሀ ይበሃል ኣይርክቡን እኮ ከርክቡን እዮም ሕቲት ዝብሎ ዞም ዓዲ ኣይርክቡን እዮም ክትርእኒ ኢኽኢልሓ
3: እዛ ፀሓይ ሞብዛ ግንባርከ
2: ኣነ ዝሓስቦን ዝፍልፍሎን ዝኣልሞን እንተሰሊጡኒ ተኸኣዋ ንዓይ ፀሓይ ዳርጋ ልግዐ ኣብ ግንባር ሓቲ ትገብ ለምድየኒ ለምድየኒ በረኻ በረኻ
3: እንዳዓበልሃየ ከይልካ ባ
2: በለ ከምዛ ተባሃልናያ ንገብር ተደንቀቢ ከይደለ ተኸ እዛ ዝበልኩ ኮይናይ ዝዳየር ግን ደጋጊሚ ደጋጊሚ ይነግረ ከለኹ ንንፋስካይ ትብኒ ተጠንቀቕ ንስኩ ኳ ሓደ ሓደ ግዜ ሃለውሎ የብለክ እዩ ሓለኮ ትብሊ ክተኸ ይርዳእክ
3: ሃለውሎእዚ
2: ዓባይ ኢሉማ ዓባይ ኢሉማ ተጠንቀቂ ከፈላ ክመፅ ኢና
3: ንታ ዝዳየር ከለኣና ርእፈት እዩ
1: ዓንኪተኻ
3: ኣንታ ወላፍቲ እዋን ምሳሕ ስህንን
1: ስቕለላ ግሰ ፀኒሐ
3: ምሳሕ ደሞ ክቅርብ
1: ኣይፋሉ ንዕግዳ ክፈል እዩ ኣንተ ትኻ እዚ ሰሩ ሓዊ

0: እቲ ካን ኣኺሉ በረኻ ኮይኑ ሓዳር
1: ንሓመድ ዝሰክር
0: ግና ኣስዕላል ዋላ ዋላ ባሓየለን
1: በንሳይ ትሰከር ወረ ተሓሲ ቁርጠን ተመንሻሽ ኮይኑ ይጥምጠም ይነገሩ
0: እሱስዎ ሓቂኺ ግና
1: ኣፍ ምባል ከይ ንዋጋ ዘይብሉ ጉዳይ ዓዲ ክጎይ ጠንጦም ዝበሎ ኩሎም ገዛምኡ ርሑ ዓዲ ምሉእ ከዓ ምስኦ
0: እሞ ንምሸት ኸ
1: ዓዲ ምሳውን ተተራራድኦም ዓዲ ኣትዮ ነ እዚ ዘያውስ ዓዲ ኮይኖም ዘሎ
0: ደለኹ ንዳሕ ንስኹም ካ ዝቐድኹምሉ ኣነ እንታይ ክብል ኢለ
1: ብዛዕባ ዘርኡ ዝር ግዲት ብሉ ከይንዲደካ ድሓር ከዓ
2: ዓድና ምሕማይን ምፅላምን ስራሕ ኢላ ንዳሒዛቶ ዘላ ይትረፍ ንዘርኡ ንዓን ኣኳለ ኪሞምና
0: ምንታይ ኮይና ኣሎ
1: ፅጋብ
0: በቃ ፅጋብ
2: ፅጋብ እንበርታ ፀጊቦም ፍዕፍዕ ኢሎም
0: እንት ተ ከዓ ኣያበርህ ንቤቱ ተኣልየ ነይሩ ኣይፀንሐኒ ገለ ባኣኺ ይመፅል
2: ኣይሕይን ድዩ ምስ ኣይፀኒሕ ኣይረኸብካዮ ንዲኻ
0: ኣይጓነፈኒ
2: ኣይሕይን ድዩ ሓፅርካ ሓፃፅር ኢሉኒኸይዱ
0: ወይ ግርም በሊ ንቤቱ እንዴ ክምለስ ሓሲበ ነይረ እንታ ግራት ክረኽቦ ክኸይድ ከይደ ብርኹመ
2: ኣንታ ደየ በሉ ተበዝሕ ለፉስከ ምሳሕ ቀሪባ ክፀኒሐ
3: ኣራይ ገርም ክረኽቦ ድ ያበ

0: ኣቲ ቁሪ ክበል ዓና ኢሉ ውሽጢና ይገድፍ ደገና ይገድፍ እትውትው ቢልዎ ወሆይ ቤት ብዘይ ሰበይ ትበይ ክርከብ ቤንቤ እንዳልክ ብዕልኪ ድንቅ እምበር እዚ ቁሪ ውሽጢ ከይኣትወክ እንድዩ ንዓና ቀሪፉ ወዲእና ውሽጥና ንደጊና ፅቡቅ እምበር እዩ ስምዒ እንደግዳ ክነግረኪ እዛ ሳንዳክሲ ደላይኣሲ ካብ ከብዲ ዓዲ ድርግም ቢሉ ኣሎ ሕይስ ንመርዓ ከምዝሓለፈ ዕድ ክትብል ወላ
1: ሕራይ
0: ዝጠፊእክ ድ ተዓይኖም ደላያ ካብ ከብዲ ዓዲ ኮይኑ እብለክ ኣለኹ
1: ዓይኖም ዘለዎ ስሒ ንዓኻስ እንታይ ሓበጠካ ትምልካ ካብዘየ ለወረ ከምጤል ንቆፅ ዝጠጥም
0: ኣንቲ ወይ ድኣ እትርእሲ ከይተስፍሕየን ይኹ እምበር ሰብ ብዘይ ወረ ጥራሕ ሰብ ኣይከውን
1: ራይ በልዝሓ ስምዓኒ ንዶ ድኣ እቲ ዳየር ድኣ ክምርዕሎ ወዲእዎ
0: ተላጊብና ዶ ሰብ ብዘይ ወረ ኮ ኣይከውኒ እዩ ይለክ ነይረ ጠርሹ መፂ ወዲእዎ ሕንኩ ክቢሉ ሕንኩ ክቢሉ ክምርዖስ ወዲእዎ እዩ ዝብለክ ዘለኹ እዋ ኣይ ኣብርሃ ከምዝሓለፈ ሕሕ ኢሉ ንጋሉ ሕራይ ኢሉ እንተዳ ሂዋ እንታይ ዶ ክትገብር
1: እያ
0: ዳይር ዳ ከይመፅ ከሎና ኣብዛ ዓዲ ሽማግለታት ሰዲዱ እንዲጓልኩም ሃብና ኢሉ ሓቲቱ
1: በዚ ኩሉ ትብሎሲ ማይካሻ
0: ኣንተ ሕይ ነግረኩ ኣለኹ ውሰድ የብለክ ካ ኣለኹ ኣነ
1: ኣንታ ከመይ ተረዳእኒ
0: ኣንቲ ከመይ ዝበልዋ ስሕውቲ እዚኣ እነግረክ ኣለኹ ምሽ ኢለኪ ጥቕልል ብለስ ነግረክ ኣለኹ ብቆደሞ ኣነ ደገድድ ምሳኻ ዓጀው ዝበልኩ
1: ዋይ ኣንታ ወፈፍ ኣነ ኮ ምሳኻ ክዱም ኢለ ይውግዕ ኣለኹ ቆዶም ግዳ ነዚ ክትግዕታዶ ትርህፃድ እዩ ዝተባሃለ
0: ምድሪ ፅቢሒናሲ እንታይ ከም ዝወልድ ክንሪኣ ኢና እምበር ፅባሕ ይራኸበና ዕድመ ተሂብና ኣባጅጎ እወ
1: ሳንደይ እንዳይር ሕራይ ክብላስ ክንደይራይ
0: ኣበይ ኣለካ ዝበሎስ ኣብ ዘለኹ ብል ኣቦ ኣንድሕር ዓዲ ልዎ በፍንጫ ፊት መበሊ ጥራይ ኣይኮነን በፍንጫ በፍንጫ ክወሃል ስምዕስከ ንሕና ሲ እዚ ናይ ዓይኖም ኣብዚ እዛና ብ እቲ ግዜ ተመሊሱ ሓሊፍዎ ኸማ እንቲ ዝብሎ ጠፊእ ኮ ኮይኑ እንታይ ሞ ክንብል ኢልና ኢና ሳተ ዝናት ከስ ክንደይ ግዜ ከይሰማዕነ ሓሊፍና ጥራሽ እኳ ንጋዶ ዋዓልያ ይብል እየ ዋዓል እያ ዓዲ ክእክበ ዋዓል እያ እወ ዋዓል እያ ዋዓል እያ ኣንቲ መዓልቲ ከይሰማዕነያ ከምታ ቤተይ ጉም

0: ውረፎባ ዘሩ ሰብ ኮይኑ ምስ ሰብ ተሓዊሱ
1: ንመሸጡ ከሓሳሞ ጋብር የፀቡቀ በርንጋ እዩ።

0: ናድራና ብምክትታል ዝውዓልኩም ክብራትን ክቡራን ተኸታተልትና ትሕሶና ኣብዚ ክንዛዝሚና ኣብ ቀፃሊ ብካልእ ትሕሶ ኣብ ልክዕ ሰዓት ክኸውን ምርኻብና ክሳብ ሽዑ ግን ኣብ መደባትና ሓሳብኩም ርእቶኹም ንቐፌታኹም ኣገዳሲ እዩ ሞ 12447 ናይ ስራሕ ቴሌፎንና እዩ ክድውሉና ክንቅበለኩም ክነንግደኩም ንድራት ኣለና ካብዚ ዝውዕለ መደባትና ድማ ትምህርቲ ገለ ሓሳብ ገ ሓዱሽ ሓበሬታ ገለ ድማ ምዝንጋዕ ንኸብኩምሉ ክትኮኑ ካብ ክራይ ደረጃ ቤት ትምህርቲ ደንደን ምስ ሰኣላይ ተፋሎም ሓሰገርግሽ ብምዃኑ ኢና ነዚ ቦታ እዚ ክንሰኣለሉ ዘፍቀዱልና ብከምዚ ፅቡቕ ማዕርግ ሂቦምዎ ዘለዎ ድማ ተበግሶ ናይ ርእሰ መምህር ቤት ትምህርቲ ካይ ደረጃ ቤት ትምህርቲ ደንደን መምህር ዳንኤል ሃብተ ከምኡ ውን ክኢላ ኣትክልትን ዕምባባታትን ኣቶ የማነ እዮም ሞ ነመስግኖም ኣብ ቆፃሊ ይረኸበና ክሻብ ሽዑ ናይ ዝመፅ ሰሙን ሰባት ይበለና
1: Gaba Manai

0: ሰደ ወርቅ
1: ራፍት

Mira, Marisa.

ለዘነታት ምረጉም አቤ አዘናይ ምን ሓንቲዮም ፈቀርና ለዘነታት ምረጉም ለናይ በዲር ለናይ በዲር ቶ ንጥፋቀት ንሓርጊ ካህላን ጃብና እግል ደውለትናን ኣድሕን ቅብላት ኣባይ ፈቀርና ውላት ጋነግን ነቅተል ዕንጥቂትና እሰርና የሓረግረግና ቃጥግራ

ينمسويمسويسنتيمسويسنسنتيمسويسن

0: ሰባት ዕዱማት ኣጋይሽን ሓለፍቲ ግንባርን ሓለፍቲ መንግስትን ሚኒስትርን ኣዘዝቲ ሰራዊትን ክቡር ህዝቢ ላዓይትን ከባቢኣን ሎሚ ንመበል 35 ዓመት በዓል ናፅነት 24 ግንቦት 2016 ናፅነትና ዋሒስና ኣብ ትሕቲ ዝብል ቴማ ክንፅምብሎ ከለና ትነዊሕን መሪርን ፅንዓትን ተወፋይነትን ከቢድ መስዋእትን ስንክልና ንዝሓተተና ረዚን ዋጋ ዝተዋህቦ ዓለም ሕቋ ኣብ ዝሃበትና ብመሪር ቃልሲ ዝተበጀወሉ ህዝቢ ኤርትራ መፈፀምቲኡ ዝበፅሐላ ክብርቲ ዕለት ብምዃና ንሕበነላን ንኸርዓላን ዕለት እያ። ዝኸበርኩምን ዝኸበርክንን ህዝቢ ኤርትራ ፅንዓትና ዋሒስና ኣብ ትሕቲ ዝብል ቴማ ፅንዓት ህዝቢ ኤርትራን መንግስቲ ኤርትራን ብፅንዓቱ ዋሒሱ ኣብቲ ዝለዓለን ዝበረኸን መድረኽ ከም ዝበፅሐን ኣብ ካብ መትከሉ ፈልከት ከይበለ ዘረጋገፀ ኣብ ዓለም ኣብነታዊ ህዝቢ ምዃኑ ዝተመስከረሉ ናይ ኣደባባይ ምስጢር እዩ። ኣብ መወዳእታ ከም መሓላልፎ ዝደልለቦዋ በዚ ኣክብርቲ ዕለት ኣብ መደባት ልምዓት ከባቢና ኣብ ምልማዕን ምዕቃብን ህዝቢ ምምሕዳር ከባቢና ንዓኹም ለቦዋ ዘድልየኩም ዘይኮነስ ምዝኽኻር ምዃኑ ክሕብረኩም ይፈቱ። ዘለኣለማዊ ክብርን መጎስን ንሰማእታትና ዓወትና ሕፋሽ
1: ኣግዲ ንማ ኣኮብያ ሕታንተ ዞናዋደ ስግን ኣዳሃያ ነካቦ ንማኒ መንዳ ከንፈርልያ ሰገለ ቆሚያ ኪኖተን ኣርደለ ንክቴ ኣኮ ዘቶይነ ይንኪለ ዘቶይቲ ኣኮ ኣኽታፍንምለ
2: ወፋ ክይዕድርን ሕርያት ድዩያለ ወፋ ክይዕድርን ሕርያት ርዩያለ ኩልሕ መድሕናኒ ማባደለደለ ኩልሕ መድሕናኒ ወልድ ህለደለ
3: ኣደለጣዓብከ ሕሩ ሃገረይነ ሰተም ግደ ቢበ ኣኸልነ ግንቦት ለማታና ከንፈር ንናሓቀ ገይነ ትማሕ ከተውለለ ኣፍርሒ ንኽነነ ትማሕ ከተውለለ ኣፍርሒ ንኽነነ

0: ክቡራት ተዓዘብቲ እታ ወትሩ እተቕርበልኩም መደብ ሳይዳ ሒዝና መፂና ኣለና። ሎሚ ኣባላት ክፍሊ ህዝባዊ ምምሕዳር ነበር ጀማሂር ኢልና ንፅውዖም እሳቶም ኢና ሒዝና መፂና ዘለና። ጀማሂር ንጥፈታቶም ሓደ ካብቲ ናፅነት ንምቅልጣፍ ዝኸይድ ዝነበረ ንጥፈታት እዩ። ህዝቢ ከይወደብካ ዝመፅእ ዓወት ከዓ ክህሉ ኣይክእልን። መጀመርያ ብስምኩም ከመስግኖም እንቋዕ ድሓን መፃኹም ይቐኒየልና። ኣብዚ ቅድሚት ምሳይ ዘለዋ ከላልየኩም እዛ ጥቓይ ዘላ ወይዘሮ ኣብርህት ሃይለ ዳኛ ላዕለዋይ ቤት ፍርዲ፣ እዛ ካልኣይቲ ከዓ ወይዘሮ ፀጋይ ኤልያስ ኣብ ንኡስ ዞባ ሰንበል ኣመሓዳሪት የቐኒየለይ። ዕላልና ክንጅምር ኣብ ዞባ ደቡብ ጀማሂር ዝነበርኩም ኢኹም፣ ናይቶም ካልኦት ከዓ ካልእ ግዜ ክቐርብ እዩ እቲ ሓሳብና። እስኪ ጂኦግራፋያዊ ኣቀማምጣ ዞባኹም ቅርበቱ ምስ ፀላእ ከመይ ነይሩ? እስኪ ኣብርህት ወገንኪ።
1: መጀመርያ ንዝተዋህበኒ ዕድል የመስግን። እዚ ክፍሊ ህዝባዊ ምምሕዳር ሰፊሕ ኮይኑ ናይ ዓመታት ዝተኻየደ ንሱ ኢና ሕጂ ጠቕሊልና ክንቕርቦ ንብል ዘለና። እዚ ጠቕሊልካ ንምቕራቡ ቀሊል ኣይኮነን። ምክንያቱ እቲ ንጥፈታ ሲ ኣብ ኩሉ እቲ ህዝብስ ቀሊል ንጥፈታ የካየደን ንሱ ስለ ዝኾነ እዩ ከዓ እቲ ንክስለፍ ንሜዳ ዝኸይድ ዝነበረ እቲ መበገሲኡ እቲ ክፍሊ ህዝባዊ ምምሕዳር ናቱ ምውዳብ እዩ ናቱ ዘካይዶ ዝነበረ ኣብቲ ናይ ምንቃሕ እዩ ነቲ ንምስላፍ ብብዝሒ ዝተወ ዝነበረ። ሕጂ እዚ ኩሉ እዚ ውፅኢት ናይቲ ክፍሊ ህዝባዊ ምምሕዳር ስለ ዝኾነ ክፍሊ ህዝባዊ ምምሕዳር ናይ ብሓቂ ዓብዪ ስራሓት ከም ዘበርከተ ዝስሓት ኣይኮነን። ካልእ ኣብዚ ናይ ሳይዳ መደብ ናይ ደቂ ኣንስትዮ ስለ ዝኾነ ምናልባት እቲ ኣብ ልዕሊ ደቂ ኣንስትዮ ዝተኻየደ ንጥፈታት ክትኮረሉ ኣለዎ እዩ ዝብል። ኣብዚ ናይ ክፍሊ ህዝቢ ኣሰራርሓ ግን እቶም ደቂ ተባዕትዮን ደቂ ኣንስትዮን ኩላ ናብ ሓባር ኮይንና ንሰርሕ ነርና። ኣብ ገለ መሳርዕ ሲ ደቂ ኣንስትዮ ዘይብሉ ደቂ ተባዕትዮ ጥራይ ኮይኖም ዝሰርሕሉ እውን ነይሩ እዩ። እቲ ኩሉ ግን እቲ ንጥፈት ናይ ኩላና ተደሚሩ እዩ ኣብ ልዕሊ ደቂ ኣንስትዮ እቲ ንጥፈታት ዝካየድ ነይሩ። ስለዚ ናይ ሓባር ስራሕ ምኳኑ መጀመርያ ክገልፅ ክፈቱ። ድሕሪኡ ኣብታ ዝቐረበትለይ ሕቶ ክቕርብ ከለኹ ዞባ ደቡብ ሰፊሕ ቦታ ኮይኑ ኩሉ 360 ብፀላኢ ዝተኸበ እዩ። ንምግላፁ ካብ ኣስመራ ንድባርባ ጌርካ መንደፈራ ዓዲ ኸላ ዝኸይድ በታ ሓደ ወገን ብናይ ነፋሲት ዝወስድ ፅርግያ ጌርካ ቢዘን ዓሊ ገደ ንባሓነ ካብኡ ከዓ ንዓረት ጌርካ ብዓረት ጌርካ ከዓ ክሳብ ሰንዓፈ ትኸደሉ። ኣብቲ ማእከል እውን ካብ ኣስመራ ንደቀ ምሓረ ካብ ደቀ ምሓረ ስገኔታ ዓዲ ቀይሕ እንደባልካ ኣብቲ መወዳእታ ኣብቲ ሰንዓፈ ኣብቲ መወዳእታ መዕፀቡ ከዓ ኩሉ ምስ ኢትዮጵያ ዝዳወብ ቦታታት እዩ ነይሩ። ኣብዚ ሕጂ እቲ ናይ ፀላእ ኣቀማምጣ ቦታ ክትሪኦ ከለካ ኣብተን ዓበይቲ ከተማታት ጥራይ ዘይኮነ ኩሉ እቲ መስመር ዘሎ እቲ ከተማታት ፀላኢ ከም ቀዋሚ ዓበይቲ ማዓስከራት ዘለዎ እዩ። እተን ካልእ እውን ኮለኛ ቀፃሊ

0: ሕሉ ግዜታት እውን ኣሎ። ስለዚ ዝኩሉ መስመር እዚ ዳርጋ እቲ ፅርግያታት ሲ ሙሉእ ግዜኡስ ኣብ ትሕቲ ፀላኢ እዩ ዘሎ። ኣብ መንጎ ካብ ማይ ካብ ደቂ ኣምሓረ ንማይ ዕዳጋ ካብ እውን ቴድረር ዝወስድ ፅርግያ እዚ ሕጂ ኣብ ዓመት ሓደ ግዜ ክልተ ግዜ ንጥርሙዝ መስርሒ ዝኸውን ምሩፅ ሓመድ ንኸምፅኡ ናብቲ መብረት ንክኸዱ እዚ ክሳብታ ጀሚሮም ዝውድኡ እቲ ቦታታት ፀላኢ ትሑ ዝኸውን። ሕጂ ክትሪኦ ከለካ ዳርጋ ኩሉ እቲ ቦታታት መስመር ናይ ፀላእ ሲ እቲ ዞባስ ብፀላኢ ዝተኸበ እዩ። ብጀክኡ ሕጂ ካልእ እንታይ ነይሩ ንባዕሉ እዚ ተጋድሎ ሓርነት ኤርትራ ምንባሩ ተጋድሎ ሓርነት ኤርትራ እውን ንርእሱ እቲ ቦታታት ዳርጋ ሓያሊ ቦታታት ብፍላይ ኣብቲ መጀመርያ ሒዞም ስለ ዝነበሩ እዚ እውን ንባዕሉ ኣብቲ ተካይዶ ናይ ስራሓት ሓደ ሓደ ዕንቅፋታት ዘጋጥም ነይሩ እዩ። ምክንያቱ ክንረኸብ ከለና ኩሉ ግዜ ኣብ ቆይቂ ሓደ ሓደ ግዜ ክሳብ ኣብ ትኽስ ዝበፅሓሉ ምትኻስ ዝበፅሓሉ ግዜታት እውን ነይሩ እዩ። ከምኡውን ድሕሪኡ ድሰዓበ ድሕሪ 1981 ተጋድሎ ሓርነት ኤርትራ ካብ ዞባ ደቡብ ምፅኦም እንደገና ወዲ ገባ እዞም ቀኝት ዝፍለጡ እዚኦም እውን ተጋደልቲ ነበርን ካልኦት ከዓ ምስ መምሕዳር ኮሪና ዝብሉን ገለን ብፀላኢ ዓጢቆም እዚኦም እውን ኣብ ብዙሕ ቦታታት ናይቲ ቦታና ዝነበረ ምንቅስቃሳት ነይሩ እዩ። እዚ ነቲ ናይ ፀላኢ ዝምልከት ኮይኑ ከም ህዝቢ እቲ ናይቲ ህዝቢ ኣብ ዞባ ደቡብ እንድሕር ኢኻ ሰለስተ ብሄራት ኣለዋ፣ ሰሆ፣ ትግራይ፣ ትግርኛ፣ ክልተ ዓበይቲ ሃይማኖታት ክርስትና፣ ምስልምና ንዘለኣለም ንነዊሕ ግዜታት ብሓባር ተሳንዮም ዝነብሩ ኣለውዎ። ኣብቲ ቀማምጣ ናይ ውሽጢ ኣቲኻ ናይቲ ቦታና ክትሪኦ ከለካ መብዛሕትኡ ግዜ ጎቦታትን ስንጭሮታትን ስለ ዝኾነ እቲ ማይ ቀልጢፉ ኣብቲ መሬት ደው ከይበለ ዛርዩ ስለ ዝኸይድ እንደገና እውን ንባዕሉ እቲ ድርቂ ተወሲኽዎ እቲ ዋሕዲ ዝናብ ጌርካ ኣብቲ ናይ ዝካየድ ዝነበረት ናይ ምውዳባት እውን ነቶም ውሃየታት ዝወደብናየን ተመሊሰን በቲ ክፈርሳ ኣብኡ ንባዕሉ ሓደ ብድሆታት ነይሩና እዩ። ኣብ መንጎ እዚ ተቃቂርካ ኢኻ ትስራሕ ትስራሕ። እዚ ክንብል ከለና ግን ብልጫታት ከዓ ነይርዎ። ንኣብነት ዋላ ተፀላ እቲ ቦታታትና ኩሉ ክትሪኦ ከለካ ቅርበት ናብ ፀላኢ እንተነበሮ እቲ ህዝቢ ዝያዳ ሰውራ ሰውራኡ ስለ ዝኾነ ነቲ ክፍሊ ህዝቢ ብውሑድ ቁፅሪ ዝንቀሳቀስ ዝነበረ ዓይኒ እዩ፣ እዝኒ እዩ፣ ዋልቱኡ እዩ፣ ኩሉ ሲ ናቱ እዩ። ከም መትከል ኣብቲ ልሙድስ ዝነበረ ኩሉ ከባቢታት ክኸውን ይኽእል ኣይረአኹን፣ ኣይሰማዕኩን፣ ኣይፈለጥኩን ዝብል ካብ ዓበይቲ ክሳብ ንእሽቶ ቆልዓ ኩሉ ከም ባህሊ ሒዝዎ ስለ ዝነበረ ኣብዚ ሕጂ ፀላኢ ክንቀሳቀስ ከሎ ዋላ ትጓሳ ንእሽቶ ቆልዓ ኣይረአኹን ኣይሰማዕኩን ዝብል እንተዘይኮይኑ ሓበሬታ ብዛዕባ ተጋደልቲ ዝህብ የለን። እዚ ስለ ዝኾነ ሕጂ እቲ ፀላኢ ብዛዕባ እቲ ምንቅስቃስ ናይቲ ተጋዳላይ ናይቲ ክፍሊ ህዝቢ ብዙሕ ኣፍልጦ ኣይነበሮን። ንሕና ግን እቲ ክፍሊ ህዝቢ ግን ዋላትኡ ዘለውን ብሓፈሽኡ ተን ካልኦት ክፍልታት እውን ኣብቲ ውድብ ዘለዋ ዝኾነ ምንቅስቃስ ናይቲ ፀላኢ ክትመፅእ ከላ ካብቲ ዓዲ ክብገስ ከሎ ሒዙ በዚኣ ክወፍር ተባሂሉ ሓበሬታ ውሃበካ በቲ ዝተዋሃበካ ሓበሬታ መሰረት ከዓ ትኽእል ትኾንካ ትገጥም፣ ዘይትኽእል ትኾንካ ከዓ ካብቲ ክወርዶ እዩ ዝበሃል ዘሎ ቦታ ትእለ። ስለዚ ሕጂ እቲ ንሕና ንገብሮ ዝነበርና ስራሕ ምስቲ ህዝቢ ተሓዋዊስና ስለ ዝኾንና ሓደ ሓደ ግዜ ሲ ዳሕራይ ክግለፅ ኸውን ኣብ ውሽጢ እቲ ህዝቢ ኣብ ውሽጡ ኣእትዩ ዝሓብኣሉ ተጋደልቲ ዘድሕነሉ ተጋደልቲ ብዙሕ ኣሎ። ሕጂ ቀንዲ ሓጋ ዘንዓና ዝነበረና ምስቲ ፅበት ምስቲ ኩሉ ትሑዝ ብፀላኢ ምዃኑ ተቐንዲ ዝሕግዘና ዝነበረ እቲ ህዝቢ ኣካል ናቱ ምዃንና ንሕና ዘድሊ ሓገዛት ንዓና ይገብረልና ምንባሩ እዩ።
1: ቅድሚ ሰውራ ናብቲ ዞባ ምምፅኡ ኩነታት መነባብሮ ኣተሓሳስባ ናይቲ ህዝቢ ብፍላይ ተን ደቂ ኣንስትዮ ከመይ ነይሩ ትብል
2: ኣገዳሲት ሕቶ እያ። ምክንያቱ ብዛዕባ ቃልሲ ደቂ ኣንስትዮ ክትዛረብ እንድሕር ኮንካ ተቃሊሰን እውን ዝረኸብኦ ዓወታት ክትዛረብ እንድሕር ኮንካ መጀመርታ ቦታአን እንታይ ነይሩ ኢልካ ክትዛረብ ኣገዳሲ እዩ። ምክንያቱ ከተናፃፅሮ ምእንቲ እንታይ ቦታ ነይርዎን ደቂ ኣንስትዮ ቅድሚ ሰውራ ኤርትራ ብፍላይ ከዓኒ ቅድሚ ህዝባዊ ግንባር ኣብዚ ቦታ ምምፁ ናይ ደቂ ኣንስትዮ ቦታ ناتاتن اتا

ኣተሓሳስባ ናይቲ ሕብረተሰብ ኣተሓሳስባ ኣብቲ ልዕሊ ደቂ ኣንስትዮ ከመይ ነይሩ ምግላፅ ኣገዳሲ እዩ። ምናልባት እዚ ሕጂ ኣነ ዝዛረቡ ቦታ ደቂ ኣንስትዮ ቅድሚ ሰውራ ኤርትራ ክዛረብ ከለኹ ኩሉ ሰብ ዝፈልጦ ክኸውን ይኽእል እዩ። ግን ብፍላይ ነተ ናእሽቲ ወለዶ እዚ ሕጂ ረኪቦ ንኦ ዘለዋ መሰል ቃልሲ ከም ዝተካየዶ መስዋእቲ ከም ዝተኸፍሎ ከናፃፅራ ምእንቲ ነቲ ናይ ቅድም ዝነበረ ምግላፅ ኣገዳሲ ኮይኑ ይስምዓኒ። ቦታ ጓል ኣንስተይቲ ካብ ክትውለድ ከላ ጀሚሩ ኣብቲ ሕብረተሰብ ጓል ክትውለድ እውን ኣይደለን እዩ ማለት እቲ ሕብረተሰብ ሲ ሓደ ስድራ ንኣብነት ብስድራ እንድሕር ወሲድናዮ እቲ ሕብረተሰብ ጓል ወሊድካ ክትብሎን ወዲ ወሊድኩም ክትብሎም እቶም ስድራን በበይኒ እቲ ሓጎስ ወዲ እንድሕር ወሊዶም ፈጋዕጋዕ እዮም ዝብሉ ወላተን በፃሕቲ ወላት ሰብኣይ ወላታ ሰበይቲ ኩላቶም እዮም ዝሕጎሱ። ብፍላይ ከዓኒ ኣብ ሓደ ስድራ እንድሕር ኣዋልድ ተደጋጊመን እታ ሰበይቲ ማዕረ ምቕማስ እያ ተኣቢ እንታይ ማለት እዩ ምቕማስ ኣብቲ ሕብረተሰብ እቲ ሓልዮት ናይ ሓራስ ኣብ ቦትኡ እንዲ ዘሎ ሓራስ እንድሕር ሓሪሳስ ካብ ሞት ተሲኣ ስለ ዝበሃል ሕጂ ኣቕምስኣ እዩ ዝበሃል። እንድሕር ኣዋልድ ተደጋጊመን ምቕማስ እያ ተኣቢ ከምዚ በዕላ ዝሰርሐቶ ምቕማስ ተኣቢ ሰብኣያ እውን ወሰን ወሰን እንዳበለ እዩ ክፃና ፀንዲ ፀንሕ ምስ ሰምዐ ኣይሕጎስን እዩ። በፃሕቲ ንባዕላተን እንቋዕ ማርያም ማሓራኺ ኣክንዲ ዝብላ እንቋዕ ነፍሲ ክረኸብኪ እየን ዝብላ ሕጂ ካብዚ ይጅምር። ኣብቲ ዓባብያ እንተሪኢኻ ንባዕሉ ንዓኣ ርእሳ ከተትሕት ከም ዘለዋ ዝገብር ብዙሕ ነገር ኣሎ። ጓሊኺ ኩርሚል ክኸፈሊ፣ ጓሊኺ ሃሂልኪ ትብልዒ፣ ጓሊኺ ኣይትዝለሊ እንዳተባሃለ ዝመፅእ ፍሉይነታት ኣብቲ ኣተሓሳስባ ናይታ ጓል ዝመፅእ ስምብራት ኣለዎ። ኣብ ትምህርቲ እንድሕር መፂእና ዞባ ደቡብ ብሓፈሽኡ ብጀካተን ጓል ሃይለት ገልፀን ፀንሐት ፅርግያታት ገለ ዘለዉ እንተዘይኮይኑ ዕድል ናይ ትምህርቲ ዘለዎ ዝበዝሕ ናይ ትምህርቲ ዕድል ወላ ንደቂ ተባዕትዮ እውን ውሑድ እዩ። ኤሌመንታሪ ስኩል ቀዳማይ ደረጃን ካልኣይ ደረጃን እንተዘይኮይኑ ኣብ ሙሉእ ዞባ ደቡብ ተን ካልኣይ ደረጃ ትምህርቲ ዘለዎን ደቂ ኣምሓረን መንደፈራን ጥራሕ ሕጂ ከምኡ ኮይኑ ግን ዕድል እንድሕር ረኺባታ ስድራ ቤት ንወዲ ከተምህር እንተዘይኮይኑ ንጓል ከተምህር መሰረቱ ኣይትሓስብን እያ። ዋ ጓል ዳኣ ዓይናይ ፍቹ ክትሕዘልካ እያ ጓል ዳኣ ሽሻይ ጓናን እንዳኣላ ተባሂሉ እቲ ትምህርቲ ንደቂ ኣንስትዮ ከም ሓሳብ እውን ኣይ መፅእን እዩ። ኣብቲ ዝበዝሕ ገጠራት ከዓ ስለ ዝኾነ እቲ ዕድላት እውን ስለ ዝፀብብ ማለት እዩ። ካልእ ኣብቲ መርዓ እንድሕር መፂእካ ጓል ኣንስተይቲ ክትምርዖ ዕድል ዘለዋ እውን ንባዕሉ ሕቆ ዘለዋ ተሰጋግር እያ ትምረፅ። ደቂ ድኻታት ሲ ብዙሕ ግዜ ቀልጢፈን ናይ መውስቡ ኣይ ሕተታን እየን። ምክንያቱ እቲ ሕቆ ዘለዋ ክትከውን ኣለዋ ጓል ኣንስተይቲ ስድራኣ ዝበሃል ስለ ዘሎ ካልእ ልዕሊ ኩሉ ፍርሒ እንታይ ኣሎ ጓል ምስ ተመርዓወት ክሳብ ሳልስቲ ተኣማኒት ኢሎም ክሳብ ዝመፁ እንዳወዲ ስድራ ቤት ማራይ ዝፈርሕ ጓል ኣይፀንሐትን ተባሂሉ ብኣድጊ ፅዒንካ ምምላስ ወጮ ከዲንካ ምምላስ ገለ ስለ ዝነበረ ምናልባት ኣብ ግዜና እዚ ውሕድ ኢሉ ፀኒሑ ክኸውን ይኽእል እዩ። ግን ኣብቲ ቅድሜና ዝነበራ ዝዝንቶ ብስርዓት ኣጋጢሙና ዝብላ ብዙሕ እዩ ነይሩ ማለት እዩ። ሕጂ እዚ ንባዕሉ ነታ ጓል ኣንስተይቲ እቲ ጓልን ወድን ጓልን ዘይጓልን ዝፈልጥ ንባዕሉ ሲ በቲ መርዓዊ ዝበሎ እዩ እምበር መዕቀኒ እውን የብሉን ንባዕሎም እቶም ሕብረተሰብ ሲ ይፈልጡ እዮም ኢልካ ኢኻ ትሓስብ ኣይትዝለሊ ክብልዋ ከለዉ ነታ ጓል ሲ ቅድሚ መርዓውን ሲ ፀገም ከም ዘጋጥም ይእሙት ኣለዉ። ግን ኣብታ መወዳእታስ በቲ እቲ መርዓዊ ዝበሎ ፍርዲ እዩ ዝፍረድ። ብከምዚ ናይ ሓዳር ዕድል ዘጋጥመን ወይ ብወሰን ዝወልዳ ወይ ንከተማ ከይደን ናብርአን ዝቕፅላ ገለ ብዙሓት ደቂ ኣንስትዮ እየን። ካልእ ኣብቲ ፖለቲካዊ መሰል ምንብባር ዓዲ ዝበሃል ኣሎ። ኣብቲ ምንብባር ዓዲ እንድሕር መፂእካ ምንብባር ዓዲ ምንብባር ጎደቦ ምስ ጎራብቲ ዓድታት ዝግበር ዘተ ድዩ ዋዕላ ናይ ዓዲ ድዩ ጓል ኣንስተይቲ ኣይ ምልከታን እዩ። ጓል ኣንስተይቲ ኳደረ እንተ ደኣ ዓድና ኣኼባ ኣለና ኢሉ ኣብ ናሕሲ ደይቡ እንተነጊሩ ወይ ገዛ ገዛ እንድሕር ነጊሩ ሲ ሰብኣይ የለውን እሞ ኣነዶ ክኸይድ

0: ገለ ይብሉን እዮም ከምዝና ኣይብላን እየን ከምዝና ኢሎም ኣይምልከተን እዩ ኣኼባ ዝበሃል ባይቶ ዝበሃል ዋዕላ ዝበሃል ንጓል ኣንስተይቲ መሰረቱ ኣይምልከታን እዩ ናይ ዓድና ኣባር ብዙሕ ኣሎ ናይ ጤሳ ንኣብነት ኣቋሮ ዝበሃሉ ኣለው ገላፎ ዝበሃሉ ኣለው መታሮ ዝበሃሉ ኣለው ከምኡውን ብዛዕባ ሸኻ ናይ ዓዲ ብዛዕባ ሕዛእቲ ብዛዕባ ማይ ክዝቲ ኩሉ ብምልኡ ንደቂ ተባዕትዮ እዩ ዝምልከት ድፍር ዝበላ ደቂ ኣንስትዮ ዋዕላ እንዳባድኣ ከመይ ውዒሉ ገለኢለን ድሕር ድፍር ኢለን ናይ ሰበይቲ ክግበር እየን ዝበሃላ ከም ሓቂ ኣበርክቶ የብለንን ማለት ኣይኮነን እተን ደቂ ኣንስትዮ ከምዚ ክበሃል ከሎ ኣብቲ ሕብረተሰብ ኣበርክቶኦን ልዑል እዩ ወላ እውን እዚ ኣነባባር ዕድል ረኪበን ኣባይቶ ወላ እንተ ዘይወፃ ኩሉ ግዜ ካብ ሰብኡተን ዝሰምዖኦ ካብ ኣሕዋተን ዝሰምዖኦ ካብ ዓዲ ዝሰምዖኦ ስለ ዝኾና ነቲ ፖለቲካ ጠቕሊለን ኣይፈልጦን ገለ ማለት ኣይኮነን ኣምር ኣለዎን ግን ቦታ የብለንን ማለት እዩ ኣብቲ ሕብረተሰብ እንታይ ኣበርክቶ ኣለዎን እንድሕር ተባሂሉ እቲ ሕብረተሰብ ባዕሎም ዝምስልዋ ኣላ ሰበይቲ ዘይብሎም ኣይሕረሱ ጉዳይ ዘይብሎም ኣይግሹ ትበሃላ ኣላ ሕጂ ሓደ ሓረስታይቲ ሰበይቲ እንተ ዘይብሉስ ዘይምሕራስ ይሕሹ ምክንያቱ ሰበይቲ እቲ ፆር ናይ ናብራ ሓረስታይ ብምሉኡ ኣብ ንግድዓ እዩ ለይቲ ተሲኣ ትጥሕን ትስንክት ንሰብኣይ ኣቋራሪሳ ተውፍሮ ገዛኣን ደቃን ወጋጊና ደድሕሪ ሰብኣያ ትግዕ ትወፍር ኣብ ግዜ ጎልጓል ኣብ ግዜ ፀሃይ ኣብ ግዜ ዓፂድ ኣብ ግዜ መኼዳ ኩሉ ግዜ ኣብ ጎኑላ ብዘይበኣ ፈፂሙ ክሰርሕ ኣይክእልን እዩ ካልእ ትረፍ ኣብ ገሊኡ ወረዳታት ብፍላይስ እቲ መግዛእቲ ናይ ደቂ ኣንስትዮ ዳርጋ ይብርትዕ ሓሰር ንኣብነት ሓሰር ካብ ዓውዲ ምስ ተኸደሲ ብዙሓት ወረዳታት ብዙሓት ዓድታት ብኣድጊ ገይሮም ወይ ከዓ ሰብኡት ኣብ ነፀላ ኣሲሮም ገለ እዮም ናብ ትንባር ሓሰር ዝወስድዎ ኣብ ገሊኡ ደቂ ኣንስትዮ ልክዕ ከም ኣድጊ ነቲ ሓሰር ናብ ትንባር ሓሰር ክሳብ ናይ ምውሳድ እናተን ሓላፍነት ኣሎ ሕጂ ብሓፈሻ እቲ ሕብረተሰብ ብዘይ ጓል ኣንስተይቲ መሰረቱ ኣይሕሰብን እዩ ጓል ኣንስተይቲ ተዘየላ እቲ ሓረስታይ ከምዘየለ እዩ ክትሪኦ ትኽእል እንተኾነ ግን ይፍለጠለን ዶ እንተልካ ኣይፍለጠለንን እዩ ናይ ደቂ ኣንስትዮ ስራሕ ኣይምዝገብ ኣይምጎስ ኣይዝየመሉ ንኣብነት ንደቂ ተባዕትዮ ኣንታ ሓራሲ ኣታሓፋሲ ኣታምራሺ ኣታተኳሲ ገለ ክበሃል ከሎ ጓል ኣንስተይቲ ክንዲዚ ዕንጨተ ኣሪኺ ክንዲዚ ማይ ወሪድኪ ክንዲዚ ጥሒንኪ ኣይትበሃልን እያ ስለዚ እቲ ቦታ ጓል ኣንስተይቲ እቲ ቦታ ጓል ኣንስተይቲ ወላ እኳ ኣበርክቶኣ ልዑል እንተኾነ ግን ከይተመጎሰ ከይተዘርበሉ እዩ ዝተርፍ ወላ ንባዕሉ እቲ ታሪክ ክትሪኦ ከለካ ብ ዞባ ደቡብ ካብ ወራራት ናይ ደጓዑ ጀሚርካ ብድሕሪ እውን ጥልያን ነይሮም ዝተፈላለየ ኩነታት ነይሩ እዩ ንሳተን ኣብ ጎኒ ሰብኡተን ኮይነን ይምርሻ እየን ንርስቲ ዋጋኣል ኣንስቲ ዝብል ምስላ እውን ኣሎ እትናተን ኣበርክቶ እዩ ዝገልፅ እዚ ግን ኣይ እቲ መኸተአን ኣይዝረበሉን ምዃኑ ክገልፅ ይደሊ ማለት እዩ ምክንያቱ ነቲ ድሒሩ ዝመፅእ ደቂ ኣንስትዮ ዝሓፈሶኦ ዓወት ክትዛረበሉ እንድሕር ኮይንካ ቦትአን ከ እንታይ ነይሩ ኢልካ ክትዛረብ ከለካ ቦትአን ከምዚ ከም ንበረ ክገልፅ ይደሊ ማለት እዩ
1: እቲ ሕብረተሰብ ሲ ኣባታዊ ሕብረተሰብ ስለ ዝነበረ ከም ባህሊ ነቲን ደቂ ኣንስትዮ ኣብቲ መሰል ምኽባርን ኣብቲ ካልእን ኣየእትወን ነይሩ ክንብል ትቐንዲ ሽግር ሕጂ እንታይ እዩ እቲ ውሳኔታት ክውስኑ ከለዉ ኣብቲ ኣኼባ ንሰና ኣይሳተፋን እየን ስለዘይሳተፋ ሕጂ እቲ ንደቂ ኣንስትዮ ዘድሊ ንዓኣተን መሰለት ክሕልወለን ዝኽእል ኣብዚ ሕጂ ኣይረአን እዩ ንባዕሉ ኣብ መርዓ እንድሕር መፂና እታ ትምርዖ ጓልን ኣደን ዝኾነ ይኹን ርእቶ የብለንን እንታይ እዩ እቲ ዝመፅእ እቲ ቦ ጓልካ ሃበና ክብልዎ ከለዉ እንታይ እዩ ዝርኢ ዓልየትና ድዮም መዋስብትና ድዮም ርዩ ምስቶም ዘለዉ ሰብኡት ደቂ ተባዕትዮ ስድራ ቤቱ ምስኦም ተላዚቡ ኣብቲ መወዳእታ መሃብ ክኸውን ከሎ ከዓ ኣኳኣ ወሲኽካ እታ ሰበይቲ እቲ መወዳእታ ምስ ተወድአ እያ ንሳትኹም ጓላ ኣብቲ ውራይ ክግበር ከሎ እቲ ጓላ ንመን ትሕፀ ከም ዘላ ንመን ከም ትምርዖ ዘላ ትፈልጥ

0: ሕጂ ትቐንዱ ትፀገም እንታይ እዩ? ኣብቲ ኣኼባ ንሳተን ስለ ዘይሳተፋ እቲ ዝወፅእ ሕግታት ንዓዓተን መሰለን ዘይሕሉ ስለ ዝኾነ ሕጂ ነዚ እዩ እቲ ቃልስን እቲ ምቕያርን ዘድልዮ።
1: ምምፃእ ካልኣይ ወገን ህዝባዊ ሓይልታት ናብ ዓላ ህዝቢ ብኸመይ ተቐቢልዎ? ብፍላይ ተን ደቂ ኣንስትዮ ኸ ብኸመይ ርአንኦ ትብል?
0: ኣነ ኣቕሪበያ ዘለኹ ሓፃር፣ ምክንያቱ እቲ ካልእ ነዊሕ መፅናዕቲ ዘድልዮ ስለ ዝኾነ ኣነ እታ መጀመርያ ንዓላሙ ምስ መፁ ብውሑድ ጉጅለ ኣብቲ ዓላ ዝነበሮምን ብተን ደቂ ኣንስትዮ ዝነበሮም ተቐባልነትን ንሳኒ ክገልፅ፣ እቲ ካልእ ሰፊሕ ድሕሪ እዩ። ንኣብነት ሕጂ ዋላ ይነግሩካ እዮም ኣብ 71 72 73 ብብዙሕ ቁፅሪ ይመፅእ ከም ዝነበረ እተን ኣዴታት ኩሉ ዓድታት ዘይኮነ ፍልይ ዝበለ ንኣብነት ዋላ ካብ ዓላ እውን ንርእ ሲአንሲ 45 ኣንስቲ ሙሉእ ሓላፍነት ተሰኪመን ነዚ ኩሉ ንሰኒ ምግብኦም ከም ዝነበራ ይገልፃልካ። እኽሊ ኣብቲ ግዜ ትሽዑ መጥሓን ስለ ዘይነበረ ብኢደን ፀፅየን ለንቂጠን ሃንዛ ድዩ እንጀራ ድዩ ሰንኪተን እየን ዝህብኦም ነይረን። ኣብዚ ሕጂ ዓብ ሽግር ከምዚ ክብደት ፃዕሪ ከም ዝነበረን ንመፍትሒ ተባሂሉ እውን ሓደ ሓደ ግዜ በቶም ደቂ ተባዕትዮ ተኣዚዞም ኣብ በዓል ማይ ሓባር ኣብ በዓል ደቀ ምሓረ ኣጥሒኖም ከምፅዎ ከም ዘለዎም ዝግበረሉ ነይሩ እዩ። ኣነ እዚ ስለ ዝኾነ ሕጂ እታ ናይ መጀመርያ ዝነበረት ኣነ ግን ብውሑድ ቁፅሪ ዝመፁላ ኣብቲ ህዝቢ መጀመርያ ዝኣተውላ ንሳ እየ ክገልፅ። እሱ ከዓ እንታይ እዩ ንኣብነት ኣደይ ሃዋርያት እንታይ ትብለካ? መጀመርያ ወልንኪኤል ሃይለ ንዓላ መፂሎ ተባሂሉ ኣብቲ ቤተ ክርስቲያን ጥቃ ገዛኣ ዝነበረ እውን ቀደም ትሪኦ ስለ ዝነበረት ከይዱ ተባሂሉ ስለምንታይ ተመሊሶም እሞ ብሓቂ እውን ትፍርሕና እዚ ኩሉ ሰራዊት ናይ ፀላእስ ብሓቂ ብውሑድ ቁፅሪ ክኽእልዎ ድዮም ኢልና ንሰግእ ዝነበርና ሓቂ ኮይኑ ተመሊሱ መፂኡ ማለት እዩ። ስለ ዝበልኩ ንፀላይ ትኸዲነ ናፍታ ገዛ ከይደ ርኺበዮ እያ ትብል። ሕጂ ምስ ረኸብኮ ዋይ እንታይ ዳ ኮንካ ኬድካ ሰሚዕና ነርና ብጣዕሚ ዲስኢኑካ ምስ በለቶ ኖኸም ይኮነን ንሕና ሰ ካብ ኣብቲ በረኻ ንበይንና ኮይንና ኣብ ውሽጢ እቲ ህዝቢ ኮይንና ክንቃለስ እቲ ህዝቢ እውን ብምሉኡ ምሳና ክሳተፍ ከም ዘለዎ ስለ ንኣምን ብኡ ኢና ንሕና ናብ ውሽጢኹም መፂና ደለና ኢሉኒ በዚኣ ተፈላለዩና ከይድና ትብል። ድሓር ግን ኣብርሃም ተወልደ መፂኡ ሒዝዎ ንሱ መፂኡ ክረኽበኒ ከሎ እሞ ሃዋርያት ንሕና መፂና ኣለና ኣብዚ ከዓ ተን ደቂ ኣንስትዮ ዝያዳ ቀዳምነት ክውደባ ዝግበአን ንሰን እየን። ምክንያቱ ኣደ እንተዘይተወዲባ እንተዘይነቒሓ ሰብኣይ ጉልባብሉ ኢኹ ክላኣኻ ይክእልኒ እዩ ዘሎ መንእሰይ ወዲ እውን ዝያዳ ናይቲ ቶም መንእሰያት ዘሎ እውን ኣቦኦምን ኣዲኦምን ብዛዕባ ከምዚ እንድሕር ኮይኖም ዝዕልሉ ንሶም እውን ኣብኡ ከለካ ከይወደብካዮም ይውደቡ ፍቕሪ ናይቲ ሰውራ ኣፍልጦ ናይቲ ሰውራ ይሓድሮም ኣሎ ማለት እዩ። ስለዚ እዚ ስኽለ ዝኾነ ንሕና መጀመርያ ደቂ ኣንስትዮ ክንውድብ እዩ ዘለና። ንስኺ ከዓ ሓንቲ ካብ እንኮንክ ክትሕግዝና ኢኺ ምስ በላ ኣነ ሞጓል ንስተይትስ እንታይ ክገብረልኩም ደልየ ምስ በለቶም እዩ ሕጂ ከምኡ ዝብላ ከም ኣጥራይ ገበሪ ካብ ሕጂ ቃል ኪዳን ኣቴና ኣለና ክንተሓጋገዝ ኢና ኢሉኒ ትብል። ድሕሪኡ እዩ ሕጂ እቲ ኣብ ቢዕዋን ክኤል ይለኣኽ ንሳ እውን ኣብ ገዛ ኮይና ትለኣኽ እቲ ክመፁ ከለዉ ብውሑድ ቁፅሪ ኣብ ውሽጢ ገዛ ኣእትዮም ዝሓብእዎም መግቦም ዘዳልውሎም ኣብቲ ዝኸድዎ በረኻታት ምግቢ ሒዞም ከም ዝኸዱ ዝግበር ዝነበረ እዚ ሕጂ እቶም ኣብቲ ከባቢ እንዳኺዳን ምህረት ዝነበሩ እዚኦም ኮይኖም መጀመርያ ሕጂ ጓል ሃንሶም ከዓ እንታይ ትብል እያ ቅድሚ በዓል ኣብርሃም ትወልደ ንምምፅኦም ሰሎሞን ወልደ ማርያም መፂኡ ከም ዝነበረ ኣብኡ ንሱ ግን ዋላቶም ዓላ ዝገልፅዎ ብዙሕ ኣብቲ ናይ ህዝቢ ኣይነበረንቲ ንጥፈታት ናትዉ ንሱ ዝያዳ ኣብ ከተማ ንኣብነት ናይ ገንዘብ ምእካብ ኣብቲ ናይ ከተማ ከዓ ትምውዳባትን ገለን ግዲ ኮይኑ ብዙሕ ተማጋይሽ ዝመፁ ሕልፍ ኢልና ንሪኦም እውን ካብኡ ዝመፁ እዮም። ስለዚ ሕጂ እቲ ኣብቲ ናይቲ ህዝቢ ሲ እዚኦም ዳሓረወት ዝመፁ ምስ መፂኦም ኣብ ውሽጢ እቲ ህዝቢ ኣትዮም ነቲ ህዝቢ ክረኽቡ ዝጀመሩ እምበር ንሳቶም ኣብቲ ህዝቢ ብዙሕ ምውሳእ ኣይነበሮምን ትብል። ድሕሪኡ ሕጂ እዚ ናይ በዓል ኣብርሃም ተወልደ ወለንኪኤል ሃይለ ካልኦት እውን ከምኡ ምምፅኡ ኣብቲ ህዝቢ ዝያዳ ክዋዕዋዕ ከምዝኽኣለ ንኣብነት እቲ መወዳእታ ኣብርሃም ተወልደ ኣብ ኣኼባ ነቶም ሕጂ እንታይ ይብላ ኣብቲ ኣኼባ ኣብርሃም ተወልደ ክእክብ ከሎ እቶም ደቂ ተባዕትዮ እምበር ደቂ ኣንስትዮ ኣይተሳተፍናን እብላ እቶም ደቂ ተባዕትዮ ተሳቲፎም እንታይ ከም ዝበለ ግን ኩሎም ነንስቶም

ሮመን ስለ ዝኾኑ ንሳተን እውን እንታይ እዩ ትስቃል ሰውራ እዚታት ይሕዛ ነይረን እየን ድሕርታ እየን ድብላ ከመይሉ ናብ ኩለን ተዋዓውዑ ክገልፃ ከለዋ ኣብ ቤተ ክርስትያናት ኣብ እንዳሓዘን ኣብ መርዓ ውራያት ክንርከብ ከሎ ነንሕድሕደን እቶም ደቅና ኸ መፅኦም ድነይሮም ተባሂሉ ጓል ሃንሶም በቲ ታሕቲ ደላ በዓል ሃዋርያት በዘላዓሊ ዘሎ ዳርጋ ኩለን ተን ደቂ ኣንስትዮ ብሓንሳ ተላቢዑ ሕጂ ኣብቲ ስራሕ ንኣብነት ሃዋርያት ሕጂ ተላኢኻ ሓደ ግዜ ኣብዕዋን ክኤል ስለ ዘይነበረ ሃዋርያት ናብ ሓደ ሰብኣይ ክኸዱ ኣለዎም ክብገሱ ስለ ዝነበሮም ነቲ ሰብኣይ ፀዊዖም ዝህብዎ ሓበሬታ ስለ ዝነበሮም ኬድክ ደቂ ምሓረ ንእከለ ርኸብልና ምስ በሉኒ ከይደ እቶም ሰብኣይ ናይ ብሓቂ ሕማቕ ተሰሚዕዎም ንምንታይ ንዓኽሊ ኢኽኪ ክቶም ሰብኡት ከናበይ ከይዶም እዮም ኢልኒ ኢሎምኒ ኣነ ሞ እንታይ ፈሊጠ ኣነ ከይዲ ኢሎምኒ መፅእ ኣለኹ ንዓኹም ኣይፈልጠኩም ኒአ እቲ መልእኽቲ እንታይ ምዃኑ እውን እኮ ዘርዚሩ ድነገረኒ የለን ምፃእ በልዮ ጥራያ ትብልታ መልእኽቲ ኢሎዮም ኮርዮም ገጭገጭ እንዳበሉ ተቐቢሎምኒ ዋላ ምስ መፁ ንዓላ እውን እቲ ዝለኣኻ ክነግራ ከሎ ስለምንታይ ጓል ኣንስተይቲ ሰዲድካልና ኢሉ ተቃዊሞምኒ ኮርዮም ኣነ ግን ነጊረዮም ንሰኔን ቀንዲ ዝውድባ ኣብቲ ሰውራ ዓብ ታራ ዘለዎ ንሰኔን ንሰን እንተዘይተቐቢለናና ንስኻትኩም ስበይ ክትቅበሉና ደሊኹም ኢለዮም ኢልኒ ትብል ሕጂ ብከምዚ ክሳብቲ ዝኸድሉ ዋላ ሕጂ ናይ ጓል ሃንሶም እቲ ጥቃ ገዝኦም ሓደ ዓላ ከምዚ ሕጂ ዘለዎ ስሑ ኣይኮነን ተንገዛውቲ ኣብ ውሽጢ ጫዓ ኣትየን ገዛ ኣሎ ድየለን እውን ኣይ ትርኢን ኢኻ ሓሰስ ኢልካ ትረኽቦ እዩ ሕጂ እንዳሃንሶም ፀግዒ ናፍቲ ጎቦ ናይ ጭሆት ዝተፀግዐ ስለ ዝኾነ ትብኡ ጌርካ በቲ ስንጭሮ ደይብካ ጎቦታት ምሕብእ ኣሎ ስንጭሮታት ኣለዎ በቲ ሓደ ኣቲኻ በቲ ሓደ መፅኦምካ ከም ድሌትካ ክትወፀሉ ትኽእል ቦታታት ስለ ዝኾነ ንሳ ሕጂ እንታይ እያ ትገብር ምሸት በረኻ ውዒሎም ምሸት እዮም ዝኣትዉ ናፍቲ ገዛ መልእኽቲ ሒዞም ዝመፁ ኣብኡኦም ዝፀንሕዎም ንሳ ትቕበለሎም ሕጂ ምሸት ክምኣት እውን ድሕሪ ኮይኖም ኮዳ ኣላቶም ሕጂ እንታይ ትገብር ሓንቲ መብራህትላ ጋዝ ጭልም ጭልም ተብላ ብፍቕዲ ንሳ እንድሕር ገይራ ይኣትዉ ንሳ እንተዘይ ገይራ ኣሎ ኣበር ማለት ኢሎም ኣይመፁን እዮም ኣብዚ መፁሉ ግዜ እንታይ ትገብር እተን ኣሕዋት ኣለዋ ዲኣ ኣላ እቲ ምግቢ ንሰን እየን ዘዳልዋሎም ንሳ እንታይ ትገብር ደገት ወፅእ ዋርድያ ዋርድያ ወፅያ ሕሉፍ ሓሊፋ ኢሎም እዚ ጫዓ ስለ ዝኾነ ብዙሕ ብጫዓታት ስለ ዝኾነ ንፋስ ሕጂ ከናንቀሳቀሶ ከሎሲ ኩሉ እዩ ዝንቀሳቀስ ምንቅስቃስ ካልእ ኣይረአን እዩ ሕጂ እንታይ ትገብር ኣብ መሬት ደቂሳ እቲ ሸፋሕ ሸፋሕ ናይ እግሪ ዝያዳ ኣብኡ እዩ ዝረአ ኣብኡ እዩ ዝስማዕ ስለ ትብል ኣብ መሬት ደቂሳ ነቲ ምንቅስቃሳት ትከታተል ይብልዋ ካልእ እቲ መልእኽቲ ንደቂ ምሓረ ይልእክዋ ናብ ካልእ ቦታ ይልእክዋ መልእኽቲ ትለኣኽ ነይራ ምግቢ ሒዛትሎም ከይዳ ክትምለስ ከላ ክሳብ እሾኽ በዚ ድሕሪኣ ዓጢቓ ክትከይድ ከላ ንሳ ብቕድሚኣ ደሎ እናጥፍአ ትኸይድ ነታ ናተኣሰር ክትጠፍእ ምእንቲ ከዓ በታ ድሕሪኣ ጫዓ ተኣስራ እንዳጎተተታ ንሳ ነታ ናታ እውን እንዳጥፍአት ትመፅእ ሕጂ ኣብዚ ሓፃር ግዜ ዝነበርዋ እቲ ናተ ንጥፈንት ብዙሕ እንድዩ ንዕኡ ክትገልፅ ግን ቀልጢፉሲ ኣብተን ደቂ ኣንስትዮ ተቐባልነት ረኺቡ ኣብቲ ዳሕራይ ሕጂ ተኣኪቦም ብብዙሕ ዝበለ ቁፅሪ ብጋንታ ብመስርዕ ምስ መፁ ኣብቲ መግቢ ናይ ምስንካት ነቲ ህዝቢ ክእዘዝ ኣይክእልን እዩ ምክንያቱ ፀላኢ ሽዑ እውን ብፍላይ ድሕሪ ኣብርሃም ተወልደ ኣኼባ ምግባሩ እታ መስዋእቲ እውን ስለ ዝተሰምዐት ኣብ ፀላኢ ቀልጢፋ ፋሕ ስለ ዝበለት እቲ ኩሉ መስመራት ንኣብነት ጋድየን እንዳ ጌርጊስ ኮማንዲስን እዞም ምልሻን ነይሮም ሞ ኣብ ጭሆት ጦር ነይሮም ኣብቲ ዳሕራይ እሞ ዋላ ኣብ ዝበዓል በለስቶ ተጋድሎ ሓርነት ኤርትራ ነይሮም እዮም ሕጂ በቲ ፀላኢ ኩሉ ተፃቢቡ ስለ ዝነበረ እተን ደቂ ኣንስትዮ እቲ እኽሊ እቲ መጀመርያ ናተን ዳሕራይ እውን ትሕሩጭ ብለይቲ ይኸደን ብለይቲ ከዓ እቲ እንጀራ ተሰንኪቱ ናብኣቶም ይበፅሕ ነይሩ ሕጂ ኣብቲ መጀመርያ ስፍተን ደቂ ኣንስትዮ ቀልጢፎም ስለ ዝሰረፀ ናይ ብሓቂ ፅቡቅ ምጥፈታት ገይረን ይሕግዝኦም ነይረን እየን ሕጂ እንታይ እዮም ዝብሉ ንኣብነት ንበዓል ዓረት ይድይቡ ነይሮም እዮም ዓረት ይድይቡ ከም ዝነበሩ ገልፁ ኣብኡ ገለ ውድባት ኣብ ዓዲ ቀይሕ ስለ ዝነበረና ምስኣቶም ክንራኸብ ንኸይድ ነርና ብሉ ንበዓል

0: ትምጃናታት እውን ክኸዱ ነይሮም ነቲ ህላዊኦም ንምድንጋር ድዩ ወይ እውን ካልኦት ኣባላት ኣልዮሞም ክረኽቡ ኣብኡ ዘካይድዎ ዝነበሩ ንጥፈት ኣነ ዝነግረኒ ኣይረኸብኩን። ምክንያቱ ቶም ኣብዚኣ ዝረኸብክዎ 2-3 ሰባት እዚኣ ኣት ሓበሬታ ትቀደም እውን ኣብ ዓላ ከለና ዓላ ዘዘንትውዎስ እዚ እዩ ሕጂ እቲ ድሕሪኡ ዝመፀ ተኣኼባ ናይ ህዝቢ ምድግጋሙ እቲ ናይ ደቂ ተባዕትዮን ናይ ገለን ንጡፍ ተሳትፎ ዝነበረሉ ኣብቲ ዳሕራይ ግዜ ብሓይሊ ደረጃ ዝመፅሉ እዮም ዝብሉ።
1: እዛ ዝጠቐስኪያ ጓል ሃንሶ እኳ ዕድል ረኺባ ኣብ ደቂ ምሓረ ኣብ ዝገሽናሉ ረኺብናያ ብዝርዝር ተዛሪባ ኣብቲ ውዕሎታት ዝነበሩ ገለ እውን ምስክርነቶም ዘስምዑ ሕጂ ግን ብሂወት የላን
2: ማና ሕጂ ተሓሰብ ኮሲ እንታይ እየ ነይረ ሽዑ ከመይ እየ ነይረ እቲ ዝበሉ ንሕራ እንዳልኩም ዝኾነ ዝኣቱ ፈፂመ ወይ ክእሰ ወይ ከምዚ እየ ዝበሃል ሓሳብ ኣብዛ ሓንጎላ ኣይነበረ ብዘይካ ንዕኦም ረኺበ ምስኦም ክፋቐር ምስኦም ክኸይድ ምስኦም ክዝተዘክሉ ፈፁማ እየ እዚ ሓሳብ ዛብ ሓንጎላ እየ ምፀንዕ
3: ቀልጢፊ ፍቕሪ ተጋደልቲ ሓዲሩ ክሳያታ ተገርብ
2: እንታይ ዘመስለኪ ኣሽምባ እየ ከምኡ ኢለ ከኣብዮም ምናልባት እንተ ዘይመፁ ከይመፁ ተሓዚሮም ኣነ ናደይን ሓዊ ኣግና ኮፍ ኢላኢና ዝፅበዮም
3: ነቶም ተጋደልቲ ደሊኺ ተላኢኽኪ ኣብ ብዙሕ ቦታታት ከዓ ትንቀሳቕሰ ነይርኪ
2: ዝኾነ ዝነበር ክዛ ኩሉ በፂሐ ዮ እንታይ እዚ ሓማስ እዮም ኩሉ በፂሐ ዮ ኳዜን በፂሐ ዮ ዓዜን በፂሐ ዮ ዛገር በፂሐ ዮ ወክ በፂሐ ዮ ርእሲ ዓዲ በፂሐ ዮ ጉርሁ ስርናይ ደ ገለ ዝብሉ በፂሐ ዮ
1: ክሳዕ ጀኔራል ፊሊጶስ ከይተረፈ ገሊፅዋ ነይሩ ከምኣ ባህርያዊት ወተሃደር ኣይረኣናን ሕጂ ሲ ብብዝሒ ኣይነበረን ንኸውን ግን ካብቲ ግዜቲ ኣትሒዘን ክሳተፋ ግን ናይ ብሓቂ ዝድምፅወካ እዩ ኣባላት ክፍሊ ህዝባዊ መምሕዳር ኣብ 75 ኣብቲ ዞባ ምስ ተመደብኩም ቀንዲ ዕማምኩም እንታይ ነይሩ ብፍላይ ደቂ ኣንስትዮ ኣብ ምውዳብ እንታይ እንታይ ዕንቅፋታት የጋጥመኩም ነይሩ?

0: Atravessou uma travessagem. God,
1: Oh!

ሰላም ኣብ ርሕቑ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ። ቀፂለ ሎም መዓልቲ እንሪኦ ኣሰራርሓ ምግቢ ከዓ ደርሆ ምስ ድንሽ ናይ ፎርኖ ክኸውን እዩ። ከምቲ ኩሉ ግዜ ንገብሮ ንምዝኽኻር ይሕዳ ወይ ይሕፀብ ኣለኹ። እዚ ኣዚና ከነዘንክሮ ወይ ድማ ክንጥንቀቐሉ ዘለና ነገር ስለ ዝኾነ ማለት እዩ። ሕጂ ቀሪበ የደሉ ከ ኣስቤዛ ደርሆ ደርሆ ዝበሰለት ደርሆ እያ። ፅቡቅ ገይራ ከምትግቡእ ተሓፂባ ከምትግቡእ ተቆራሪፃ ተሓፂባ ፀርያ በሲላ ኣላ። ሓደ ማንካ ጣውላ ጠስሚ ጌርና ማይ ውዑይ ጥብ እናበልና ኣብሲልና ኣለና ማለት እዩ። ድንሽ ከዓ በሲሉ ከይተቐርፈ ንቕመት ተመቲሩ ቁሩብ ኣብ ባዴላ ተሓሚሱ ኣሎ ማለት እዩ። ሽጉርቲ ቀይሕ ጉንዲ ሰደኖ ሽጉርቲ ፃዕዳ ጉዕ በርበረ ቀሪብና ኣለና። ጠስሚ ከዓ ቀሪበ ኣለኹ። ስለዚ መጀመርታ ክንሰኻትቶ ኢና ሓንሳ ክንሰኻትቶ ስለ ዝኾና ኣብ ድኾነ ዓይነት ጌርና ክንሰርሖ ንኽእል ኢና ማለት እዩ። ሕጂ ኩሉ ኣስቤዛና ብሓንሳ ማለት እቲ ቀመማት ናይ ኣሕምልቲ ኩሉ ብሓንሳ

ቀመማትናይ ኣሕምልቲ ንብሎ በዓል ሽጉርቲ ሰደኖ ሽጉርቲ ፃዕዳ እዩ ማለት እዩ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ክልተ ማንካ ጠላ ክገብረ ጉዕ በርበረ ሓደ ማንካ ጣውላ ክገብረ ጉንዲ ሰዴኖ ሓደ ክባያ ክገብረ ሓደ ክባያ ጉንዲ ሰዴ

ቀስሚ ከዓ ክገብረ ድሓር ብሓንሳብ ጌርና ሓንሳብ ችሉቕ ከነብሎ ኢና ማለት እዩ። ሰለስተ ማንካ ጣውላኻ ጠስሚ ገይረ ኣለኹ። ሓደ ማንካ ጣውላኻ ኣትይዋ ኣሎ ነታ ዝበሰለ ደርሆ። ከምዚኣ ጌርና ሓንሳብ ችሉቕ ኣቢልና ክንሰኽትታ ኢና። ድሕሪኣ ምስኣ ሕውስውስ ኣቢልና ኩለን ኣብ ፈርኖ ክነእትዋ ኢና ማለት እዩ። ሓንሳብ ከምቲ ዝበልክዎ ኩሉ ስሩሕ ስለ ዝኾነ ወላብቲ ዝሓለፈ ሰሙናት ዝሰራሕናዮ ስሩሕ እዩ። ኩሉ ኣብ ዝኾነ ዓይነት ጌርና ከነብስሎ ንኽእል ኢና። ኣብ ሓዊ ይኹን ኣብ ዘለና ዓይነት ጌርና ከነብስሎ ንኽእል ኢና። ክተሓሓዘልና ጥራሕ እዩ። እዚኣ ሰኽቲተይ ኣለኹ ጨውን በርበረ ፀሊም ነስኒሰ። እዚአን ክልቲአና ኣትየ ድሓር ኣብ ፈርኖ ሓንሳብ ኣእቲና ከነውፃ ኢና ማለት እዩ። ሓራይ ሕጂ በሲላትልናላ ጨውን በርበረ ፀሊም ነስኒስና ድሓር ነቲ ስቤዛና

ሓራይ ደርሆ ናእቲናዮ ኣሎና። ነቲ ዝበሰለ ድንሽ እንደገና ቅርብ ሕምስ ዝበለ ብሓንሳብ የእትዎ ኣለኹ። ሕውስውስ ኣቢልና ሓንሳብ ሽሉቕ ኣቢልና ኣብታ ባዴላ ገልቢጥና ኣብ ፎርኖ ክነእትዋ ኢና። ሓንሳብ ከምቲ ደጋጊመ ዝብሎ ዘለኹ ኣብ ፎርኖ ክንገብሮ ንኽእል፣ ኣብ ሓዊ ክንገብሮ ንኽእል። ድርቅ ክብለልና ጥራሕ ሓንሳብ እዩ እምበር ካልእ ሽግር የብሉን። ምክንያቱ ዝኣክል በሲሉ ስለ ዝኾነ ማለት እዩ። ሕጂ ተወሃሂዳትልና ኣላ ሓንሳብ

ከምቲ ኣጌርና ተዓራርያ ኣቢልና ሓንሳእ ድርቕ ንኽትብለልና እያ እምበር ኩሉ በሲላ እያ ወላ ሓንቲ ሽግር የብላን። ስለዚ ኣብ ድኾነ ዓይነት ጌርና ከነድርአ ከዓ ንኽእል ኢና።

ራይ ደርሆና ደሪቃ ትልና ኣላ ከምዚ ኢላ ድርቕ ምስ በለትልና ነውፃ ማለት እዩ። ከምቲ ኣቐዲመ ዝበልኮ ከምቲ ዘለዎ እውን ክንቅርቦስ ዋላ ሓደ የለን፣ ኩሉ ብሱል ስለ ዝኾነ ሓዋዊስና ሓንሳእ ድርቕ ንክትብለልና ጥራሕ ኢና እቲናያ። ብሱል ስለ ዝኾነ ከዓ ኣብ ድኾነ ዓይነት ጌርና ከነድርቆ ንኽእል ኢና ማለት እዩ። ሕጂ በተንቀቕሖ ኣመልክዕ ኣቢልና ንመግቢ ነዳልዎ ማለት እዩ። ብመቑረፂ እንቀቕሖ ክንቆርፅ ንኽእል፣ ብካራ ክንቆርፅ ንኽእል ብዘለና

ذاكرنا نملكع مالتي كل جزي اقراربان اسررحان ناي مغبي شو هذا خفت غيرنا كنقربها نتد سرحنايو بطعم صبويو الصباب قبلنا اما لا قبلنا كنقربو خلنا بطعم شو هاتي دخفت درها كابتن كلهم عينت سغاتات فخص دبلايو قربت قديفكا مالتيو اب قربتو اتزبزح كوليسترول نايتا درها افت قربت عيدلا سلازي قربت قديفكا دفو خص سغا خايما كوليسترول يبولون مالتا يكونن جن እቲ ድፎ ኸሰ እዩ ካብ ዓይነት ስጋ ኩሉ ግዜ ካብ ስጋ ከብቲ ወይ ናይ ላም ወይ ናይ በዕራይ ናይ ጠሊ በጊዕ ይፈኩስ ካብ ስጋ ጠሊ በጊዕ ከዓ ስጋ ደርሆ ማለት እዩ እቲ ኣብቲ ስጋ ዘሎ ትሕዝቶ እቲ ብሉፅ ትሕዝቶ ኣብቲ ዝሓለፈ ግዜ ዝገለፅናዮ ግን ኣብ ስጋ ደርሆ ከዓ ኣሎ ማለት እዩ ሕጂ ኩሉ መዓልቲ ስጋ ክንገድፎ ማለት ዘይኮነሲ ግን ክንዓቅኖ ፅቡቅ እዩ ቆርበት ናይ ደርሆ ንቆልዑት ክንህቦም ፅቡቅ እዩ ንዓበይቲ ግን ተመራፂ ይኮነን ምክንያቱ ኩሉ ኮለስትሮል ናይታ ደርሆ ስብሒ ናይታ ደርሆ ኣብታ ቆርቦታ እቲ ዝበዝሐ ኣብታ ቆርቦታ እዩ ደሎ ብፍላይ እኳ ከምዚ ኣሰራርሓ ባህላዊ ኣሰራርሓ ብጠስሚ ብበርበረ ፀቢቁ ተቃላልዩ ከብል ከሎ ኩሉ እቲ ኮለስትሮል ኣብቲ ቆርበት እዩ ዝእከብ ስለዚ ቆርበት እንተዘይባሃግናዮ ንዓበይቲ ፅቡቅ እዩ እዚ ከምዚ ዝበለ ኣሰራርሓ ከዓ ፍኩስ ዝበለ ኣሰራርሓ እዩ ማለት እዩ ካብቲ ዓይነት ደርሆ ብፍኩስ ዝበለ ግን ጥዑም ፅቡቅ ኣሰራርሓ እዩ ከዓ እቲ ድንሽ ከዓ ከምቲ ዝበልናዮ ኩሉ መዓልቲ ኣብቲ ድንሽ ካርቦሃይድሬት ኣሎ ፀዓት ኣሎ ምስ ቅራፉ ብምዃኑ ከዓ ኣዝዩ ሃፍቲሙሎ ማለት እዩ ኣብቲ ሴዴኖ ብዙሕ ዝበለ ሴዴኖ ኢና ተጠቂምና ሓደ ኩባያ ዝኸውን ስለዚ ኣብቲ ሴዴኖ ኣብቲ ጉዕ በርበረ ኣብቲ ሽጉርቲ ፃዕዳ ኣብቲ ሽጉርቲ ቀይሕ ነናቱ ዝኾነ ብሉፅ ብሉፅ ትሕዝቶ ኣለዎ እዚ ኩሉ መዓልቲ ኣብ መዓልቱ እናገለፅናዩ ኢና መፅእና ዘለና ስለዚ ደርሆ ምስ ትንሽ ናይ ፎርኖ ኣብዚኣ ወዲእና ኣለና ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ ኣብ ዘለናዮ ሰሰናዩ

0: ሰላም ከመይ ተምሲኡ ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል እምበኣር ኣብ መደባት ኤሪ ቲቪ ብቐጥታ ሒዝናልኩም ቀሪብና ዘለና ኣነን ፋጥማን ፅባሕ ዒድ ኣለ ኣድሓ እዩ ርሑስ በዓል ዒድ ንብል ንመላ ህዝቢ ኤርትራ ውሽጢ ሃገር ንወፃእን ከምቲ ቀጻሊ ኣብ ዝተፈላለየ ሃገራዊ ይኹን ሃይማኖታዊ በዓላትና እነቕርቦ ፍሉይ መዶ ሙዚቃ ንሕጂ እውን ኣዳሊናልኩም ኣለና ብምኽንያት ዒድ ኣልኣድሓ ነጊምና ርሑስ በዓል እንዳበልና መጀመርታ ፋጥማ እንቋዕ ፀሓና ርሑስ በዓል
1: ኣሚን ማኩ እንቋዕ ፀሓና ርሑስ በዓል ንመላ ህዝቢ ኤርትራ ውሽጢ ናብ ደገን ከምኡውን ንዓኹም ምስድራ ቤትኩም
0: ይቀኒለይ ርሑስ በዓል ይብል ኣነ እውን ክቡራት ተኸታተልትና ናብ ተዳልዩ ዘሎ ትሕዝቶታት ደርፊ ክንሰገር ኢና ካብዚ ብምቕፃል ማለት እዩ ምሳና ክትሓብሩ ድማ ብክብሪ ንዕድም
1: ቀደር ሰላማትና ትብፅሓኩም እትቅበት ዓድዋ ካርጅ ንደገኩም በርናምጃት ቴሌቭዝዮን ርትያት ኣብዕልልየኩም መተቕብለትና ኣሰናይ ድብዒድ ኣድሓል ሙባረክ ኣብፅሐና ዒድ በኪቶስ ዒድ ገልኩሉ ገቢልና ድም ንተምኒ ኣብለመናሰበት መባሸረተን ምስልኩም ትግና ምስለ ትፈናተ ሓልየት እንደፀበጥና እንደደገምና ዜማ ገልኩሉ ገቢልና ዒድ በኪቶስ ዒድ እምብል ዲባ ወለይት ሕላየት ዓረፋንላ ትብል ሕላየት ስሌማን ኣሕመድ ግን ዒድ ለሸርሕ ሕላየት እባቱ በርናምጅና ግንክሰቱ መታብዓት በኪቶቶ

ትግርኛ ደርፊ ክትልወናያ ናይ ዞሚ ወዲ ሩፍኤል ማለት እዩ ካብተን ደርፍታቱ እዛ ቀፂላ ትቐርብ ቀሪብና ኣሉና። ድሕር ናይ ዞሚ ግን ንሎሚ ዕዱም ጋሻ ኣለና ከምቲ ከነዕልሎ ዝፀናሕና ማለት እዩ ቅድሚ ስቱድዮ ምእታውና ምስ ገዲም ድምፃዊ ዮሱፍ ሓምድ ኣፍ ዓቢቺ ብዙሕ ስራሕ እዩ ዘለዎ። እንተኾነ ግን ኣብዘን ዘለዋና ሰዓታት ክቡራትን ክቡራንን ተኸታተልትና ገለ ደቃየቅ ክንቦ ኢና። ምክንያቱ ብዙሕ ስራሕ ብዙሕ ደርፍታት ካብ ዘበርከቱ ገዳይም ስነ ጥበባውያን

0: ዝጋርና ግን ናብ ዞሚ ወልዶርፍ የለ ክንፀግር ኢና ፋጡም ከመይ ንስ ክተካይድ ከያ ዝዓላል
1: ጥቡቅ ፀገም የለማ ኮ ሓይሳን ወሓይሳት መተቕብላትና ከማግላ እምብላ ፀናሕና ፍንቱይ በርናምጅ ዲብል ፍንቱይ በርናምጆም ጋሻ ይግላል ለግናቶ ከማ ማክተት ብለለ ፀናሓት እየ ዓብ ፈናን ከም ሰሎም ምመስል ዩስፍ ሓመድ ኣፍዓበቸ መስሎ ሓጭያር መቃብለት ግልታለ ግናቶ ትኩላ ሓልየቱ ምስላል ህላ ግና ዘመን ትንዲ ኮነ ብዙሕ ተማሲል ወብዙሕ ሓልየቱ ቀደማ ዮም ዲብ ገለገለ ሓልየቱ ግነት ሃጀቱ እላ እንተተለየ ተተቀደም ሕላየት እንተታብዓነ ድግማ ግነቅብልቱ ዒድ በኪት ወስዒድ ዲብ እምብል ዲብስትድዮ ግነት ዓዲ

0: ግሩም ዩስፍ ኣይ ይዓረየኮ ብኪ እምብል ፀናሕና ዩስፍ እምበር ላማ ሕላይ በርዱ ምመስል እንታ ወዲብ ክልኡ ትሄ ጀምሁር ከም ብካለሸክ ኣለባኒ እስከ ዩስፍ ኣይ ዝያደ እንታ ዲብ ኣያቶ ዲብ ተምሲል ወለ ዲብ ሕላይ ሓቲ ሕረም እንተ ትበሃል ሞ ኣቤልካ ፍዕለ ከማ ዲብ ኣወለ ኣቤሉ ክልኡ ትጀምሁር ከም ብካ ኣነ ምትኣክደት ኣነ ላኪን ዲብ ኦሮም ንብሎ ከመ ወዲካ ዩስፍ
1: ወላሂ ኩሉ ሓተ ይትወት ብክሮ ወዳግምቱ ድራማ ሄኒ ለተረደታ ስያሰታ መጅተማዕ ዓዳታ ክብቲ ኣብለካ ድብቲ ኣብለካ ኣና ለትወ ቀለም ክነ ድራማ ፈትየ ብዝያዳ እሸቅየ ነበሎም ዛት ግላ ባህላዊ ጉዳያት ነሱ ከም መመስል ማ እምርውን ይዓለውኒ ኖሽ ኣነ መመስል ኣነ ይኸው ረኦው እዮ ስምዑ እየ እንደበልኮ እሊ ወደይኮ ባለቸ ኣተይኮ ለተምሲል በርኣን ሔልያ ይዓልኮ ሓላ ዓልኮ ዋዜሞ

0: ደጊምና ተመሊስና ኣለና። ክቡራትን ክቡራንን ተኸታተልትና ከመይ ክትከታተልዎ ፀኒሕኩም ምዕላል ምስ ኣፍዓቤቺ መቸም ቅሩብ ሕፅር ኢላትናያታ ግዜ እንተኾነ ግን ነቲ በዓል ንምንፅብራቕ ነቲ ሃዋሁ በዓል ዒድ ንምኽባር ድማ ዘለና ደርፊ ናባኹም ንምቕራብ ኢና ኣቋሪፅናዮ የቕሬታ ንሓትት ደጊምና ርሑስ በዓል ንብል ንመላ ህዝቢ ኤርትራ ውሽጢ ሃገርን ወፃእን ዝርከብ ፋጡም ከመይ ፀኒሑ ዕላል?
1: ዕላል ፅቡቅ ይፀኒሖ ከምቲ ዝበልክዮ ቁሩብ ሓፂራ ምስ ግዜና እንሻ ላ ካልኣይ ግዜ ብሰፊሕ ዕላል ክህልወና እዩ። ማኮ እውን ንሕና ዕላል እንዳካይድና ኣብ ምድላው ናይ ደርፍታት ክፀኒሕ ክሞ ስለዚ ፅቡቅ እዩ ነይሩ ይብል ኣነ
0: ኩሉ ግዜ ኣብ በዓል ክመፅእ ከሎ ሃገራዊ ደርፍታት ከምቲ ኣብ ዝሓለፈ ኣብዚ ወርሒ ጉንበት ማለት እዩ ከነቅርቦ ዝቐነና ደርፍታትና ፍሉጥ ሃገራዊ ደርፍታትና ንዑ ጥራሕ ኣይናይ ሓይሽ ኣይናይ ክቐርብ ኣለ ወይ ከኸ ትመርፅ እንተኾነ ግን ኣብቲ ሃይማኖታዊ በዓላትና ግን ነውዲ ዓመት ነቲ በዓል ዘንፀባርቕ ዝተደርፉ ደርፍታት ኣዝዮም ብርክት ዝበሉ ስለ ዝኾነ ነቲ በዓል ኣይናይ ደርፊ ኢኻ ክተቐርብ እውን ቅሩብ ክስተይ ትኸውን ኢኻ ጋን ይኾነካ እዩ። እንተኾነ ግን እዘን ኣብዘን ተሪፈናና ዘለዋ ሰዓታት ነዘን ቀፂለን ዝቐርባ ደርፍታት ናብ ተዓዛቢ ክንቐርብ ተስፋ ንገብር። ምክንያቱ ምስ መቕርቡ ቤተሰቡ ነዚ ክቡር ንዓብን በዓል ንምኽባር ኣብ ምሽብሻብ ስለ ዝርከብ ቀፃሊ እውን ኣብ ሰዓት እዚ ንሕና ብሙዚቃ ኣቢልና ነቲ በዓል ከነፀብቕ ኢና ንፍትን። ክቡራትን ክቡራንን ተኸታተልትና ንመላ ህዝቢ ኤርትራ ውሽጢ ሃገርን ወፃእን ዝርከብ ምስ ክቡር ሓይልታት ምክልኻል እንቋዕ ኣብፅሓና ናብ ዒድ አል አድሓ ንብል ዘላትና ደርፊ ፋጡም ካብዚ ብምቕፃል ናይ ክልተ ድምፃውያን ሃገርና ሓቢሮም ዘረብዋ ደርፊ ክትከውን እያ። ናይ ድምፃዊ መንግስቲ ኣብ ግብረ ገርግሽ ምስ በዓልቲ ቤቱ ኣለፀሃይ ርእሶም ምስ ክልቲኦም ሓቢሮም ዘረፍዋና ደርፊ ክትልወና ሞ ናብኣ ክንሰግር ዶ
1: ጥቡቅ ሓይሳ ወሓይሳት መተቕብለትና ምን መቃበለት ዓብ ፈናን ዩስፍ ሓምድ ምና እንዳቕበልና እዚ ከም ማግላን ብላ ፀናሕና መናሰበት ዒደለድሓል ሙባረክ ሓልየት ግልህልያ ግናቱ ምስል ወክትና ንርኢና።

ለቶ ከም መግለም ብለፀናሕና ሕላየት ክእሎት ዓበይ ፈናኒን መንግስቲ ኣብ ገብረ ገርጊሽ ከምሰልሁማ ፈናኒት ኣለም ፀሓይ ርእሶ መግለን ዘተባዕነ ግን ነቕብልቶ እግል ኩሎ ገቢልና ጥቅበት ዓድ ካሪላ ልትረከብ ወግልቕዋ ድፋዕና ሰናይ ዲብዒድ ኣላድሓል ሙባረክ ኣብ ፅሐና ዒድ በኬቶስ ዒድ ድምንተምኒ ድብስትዶ ግንግዝ

0: ክቡራትን ክቡራንን ተኸታተልትና ክትዕዘብዋ ዝፀናሕኩም ደርፊ ድምፃዊ ተስፋልደት መስፍን ፍጡም ከም ዝተዓዘብናዮ ኩሉ ህዝቢ ኤርትራ እቶም 9 ክንዲ ሓደ ኢና ኣብ ዝተፈላለየ ቦታታት ኣበየ ከባቢ ናይ ዓለም እውን እንተኾነ ልዕሊ ኩሉ ቅድሚ ኩሉ ሃገረ እዩ ዝብል ኣብ ምህናፃ ኣብ ልምዓታ ብሓፈሻ ኣብ ምሕላዋን ካልእን እዩ ዝነጥፍ እዛ ደርፊ ትውሕዶ እምበር ኣይ ትበዝሖን እያ እየ ድብል ኣነ ብወገነይ ካብዚ ብምቕፃል እንታይ መስለኪ ዘለና ደርፊ
1: ፅቡቅ ማኮ ከምቲ ትብለ ፀናሕኪ እዛ ደርፊ እዚኣ ንልምዓት ኮላይ ኩሉ ግዜ ሰራዊትና በቲ ሓደ ኢዱ ኣፍራዛን ባሌራ በቲ ሓደ ኢዱ እውን ንሃገር ንምክልኻል ለይትን መዓልትን ይሰርሕ ሞ መጎስ ይግብኦን ሓይልታት ምክልኻልን ንኩሉ ህዝቢ ኤርትራ ከዓ ከምቲ ዝበልክዮ ክንደ ሓደ ኢና ኩላና ኤርትራ ሃገርና ልዕሊ ኩሉ ክትኮነልና ከዓኒ ኩላትና ነናትና እጃም ኢና ክነበርክት ዝግባአና በቲ ምክንያት እውን ኢና ነዛ ደርፊ እዚኣ ቀሪብናያ ፀኒሕና
0: ኣብቲ ከነቅርቦ ዝቐነና መዓልታዊ ፍሉይ መደብ ሙዚቃ ብምክንያት ፅምብልና ፅነት ሃገርና እውን እንተዳርኢናዮ ኣብ ግጥሙት ደርፍታት ኣዝዩ ሓያል ዝኾነ ግጥሚ እዩ ዘለዎ ማለት ቀዳምነት ንሃገርካ ዝብል ጭሩሕ እዩ ዘለዎ ኤርትራዊ ኣነ ድማ እንቋዕ ኤርትራዊት ኮንኩ ዘብል እኒሕ ድማ ይሕዘኒ በዚ ኣጋጣሚ
1: ናይ ብሓቂ ማኩ ፅቡቅ ኣለኸ ኩላና እንቋዕ ኤርትራውያን ኮና እንቋዕ ካብዚ ህዝቢ ተወለት ፅቡቅ ሓጂ ከምዚ ቀፂልና ደርፊ ብዳውያት እያ ክትህልወና ማኮ እዛ ደርፊ እዚኣ እውን ኣብ ስርሒ ትፈንቅል ኣባፃ ካብቲ ተደርፊ ደርፍታት እያ ክቡር በዓል ኣብቲ ኣበጋጣሚ ማለት እዩ ናይ ድምፃዊ መሓመድ ቲታያ ዘላና ናብኣ ክንሰግር ሓይሳን ወሓይሳት መተቕብለትና برنامجنا زي ما مسلنا قتال لسعيتنا عبايت أمناسبت عيد الأضحى المبارك فنتو برنامج مسلوط لليكم مباشرة دي بستيديو انت قمناتو اللي برنامج نقدال لليينا حلايت بداويات قتال لقناتو دي بعمليات فنقل من نتقدم بزو حد حتى حلايت عبي الفنان محمد تي تقلن تطابعنا بالنقبلكو عيد بكيت وسعيد بدقمان

0: ና ከምቲ ኣቐዲምና ዝበልናዮ በዛ ዝተዓዘብኩማ ደርፊ ድምፃዊ ረዘና ዓለም ክንዛዝም ኢና ደጊምና ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝርከብ ምስ ክቡር ሓይልታት ምክልኻል እንኳዕ ናብ ዒድ ኣላድሓ ብሰላም ኣብፅሓና ርሑስ በዓል ክንብል ንፈቱ ፋልጦም ትሕዝቶና ክንዛዝም ከም ይመስለኪ?
1: ጥቡቅ ማኮ ሓይሳም ወሓይሳት መተቕብለትና እብላ እንዲ ተሌት ትርእዋ ለፀናሕኩም ሕላየት ፈና ረዘና ዓለም برنامجና ዲብ ደንጎ ባህ ትባፅሕለላ ብድግማን ወእንደደገምናሀ የግል ኩሉ ገቢልና ኣሰናይ ድብ ዒድ ኣላድሓል ሙባረክ ኣብፅሐና ዒድ በኬት ወስዒድ ዓረፈ መካ ወጅዳ ክትግባእ ግና ዲብ ነተምኒ ብርናምጅና ዲብ ላ ግና ኣትምምቱ
0: ካብዚ ብመቕፃል እምበኣር ክቡራት ተኸታተልትና ምሳና ሓቢሮም ዝፀንሑ ነዚ በዓል እዚ ማለት እዩ ዝያዳ ድምቀት ዝሃቡና ኣብ ድሕሪ ማጋረጃ ብዙሓት ኣባላት እዮም ዘለውና እንተኾነ ግን ንሎሚ ምሳና ሓቢሮም ዝፀንሑ ኣቐዲምና ፋጡም ንኣፍ ዓብቺ እውን ኣዝዩ ክቡር ዝኾነ ምስጋና ክነቐርብ ኣለና። ምክንያቱ ሕሩድ ክሓረድ እየ ስድራ ገለ ከይበለ ነቲ በዓል ንምንፅብራቅ እዩ ምሳና ኣብ ፎርቶ ደይቡ ኣብ ስቱድዮና ምሳና ሓቢሩ ፀኒሑ ኣፍ ዓብቺ ኣዚና ንመስግነካ ርሑስ በዓል ንብል ደጊምና። ካብዚ ብምቕፃል እውን ኤዲተር ምሳና ሓቢሩ ዝፀንሐ ኣሌክሳንደር ሮሞዳን ኣሌካ ኣዚና ንመስግነካ። ድምፂ እውን ልዋም ገብረመድን፣ ካሜራ እናትናኤል ሓድሽ፣ ቴክኒሽናት ፌበን መሓሪ ምስ ሚካል ዘካርያስን ፀኒሐን ደጊምና ንመስግነክን ብሽም ኩሉ ተኸታተሊ ትሕዝቶና።
1: ፅቡቅ ማኮ ካብ ዘቐፂልና እውን ሜክኣፕ ሎም መዓልቲ ምሳነ ዘምሰየት ኣሚራ መሓመድ እብራሂም ንዓኣን ስድራ ቤታን እንቋዕ ነብዒድ ኣላድሓል ሙባረክ ኣብ ቃዓክ ክንብላ ንፈቱ። ምክንያቱ ሳውን ምሳነ የምስያ ኣወሃህዲ ናይ መደባት ቴሌቭዥን ኤርትራ ኣለም ዮሃንስ ወዲ ገነጦ ኩሉ ግዜ ኣብ እዋን በዓላት ካብ ንጎ ክሳብ ምሸት ኮፍ ኢሉ መደባት ኣብ ምስራዕ ቀፃሊ ምሳነ እዩ ዘሎ ሞ ንወዲ ገነጦ ከዓ ብጣዕሚ ኢና ነመስግኖ ንዑ ንስድራ ቤቱን ከዓ ርሑስ በዓል ንብል ከምኡውን ቀፂልና ንሰኣላይ ሰለሞን ኣብርሃ ወዲ ቅርጣሽን ብጣዕሚ ኢና ነመስግኖ ላዕልን ታሕትን ክብል ምሳና እስውን ነይሩ። ከምኡውን መራሒ መኪና ጎይትኦም ከዓ ብጣዕሚ ኢና ንመስግኖ። ከምቲ ዝበልክዮ ከዓ ንኩሎም ኣባላት ሚኒስትሪ ዜናን ኣባላት ስቱድዮን ብምልኦም ሰኣልትን ኤዲተራትን ጋዜጠኛታት ብምልኦም ብሓፈሻ ኩሎም ኣወሃሃትና ካ ብጣዕሚ ኢና ንመስግኖም። ርሑስ በዓል ከዓ ክንብል ንፈቱ ማኮ መደብና ወዲእና ኢና ንዓኸን ንስድራኽን ከዓ ርሑስ በዓል ንብል
0: ፋጡም ንጎ ምሳኺ የ ቁርሲ
1: ኣብሪ
0: ክብራት ተኸታተልትና ኣዚና ንመስገን ብሩክሌቲ ክኾነልና ንምለ ንኩሉ ህዝቢ ኤርትራ ውሽጢ ሃገርን ወፃን ዝርከብ ኣብ ሰዓት ትሽዓተ ናይ ንጎ ዝጅምር መደባትና ዳግማ የረኸበና ሰስናዩ ንምነ ሰላም።

ብለክፋላ በስ ተለኩ ሀባት ሀባት ሚና ባቃረ

ኣየወ እዛ መርዓት ሕፀባ ዝስተ ኣትያ ናብ ነበልበለ ክትረክብ ድበ ድበ እቲ ወራሪ ድበ እቲ ገፋዒ ሓድጊ ከይትገድፍ ናታን ናይ ብፃያን እዛ መርዓት ሕፅኖት ንሱ ኣይተረኣያን።

ዳ እንኳ ሃገር ባዳ እንኳ ድግዲ ባዳ ታእንኳ ቀረ ታእንኳ መግዛት ባቲ ትሪሕ እንኪ መሓደ ንጸላይት ኒዲግ ዋኒ ያተፈኪረን

0: ዝግበር ስንኻ ንኽስካ ምስ ዓለም ተወዳደር ድንበር ጠይበልካ በቲ ወትሩ ዝፍቀር በቲ ጠንኮል ክፍሕስካይ ደቀሰ ዝሓድር በቲ ጀህራ ድራሩ ኣብ ጥራሕ ጎልጎል ዝዕንድር ኣትክል መትከላዊ ሃገርካ ህነፃ ኣልመዓየ ኣዕምብባ ቀጠልያ ቀይራ ኩለ ኣገርባ ነዛ ሓሰድ ዓለም ክልተ ግዜ ኣዛርባ
1: ፅባዕ ዕምበባ ብሄር ዓፈር

I'm not going to do it. I'm not going to do it.

ማዮ ቀለልና ይባሮ ተቀቢሎ ማቤታው ዲሮማ ተማሪ ለቱ ክላዓላ ታርቱ ንሶም ተዓሰው ስወሩ ንሶም ወለተን ወሎ ትብሉ ዘይ ቆሎ ምብሮ እናተማሩ ዘላሎ ኮፖ ተፈና ነገ ተልነትና ተይንቀቱ ዘካና አግሊዝ

ع

ናና ፉልያት ገበና ሀገር ናይ ንፋት ንዲና ባዓውት ሃገርና ባዓል ስለተና መሰል ንምርቀት መሪቀስ ክብር ዋጋ ስለተፈተና እዩ።

ሰላም ፈኖ ኤርቲቪ ኣብ ምክትታል ትርከቡ ክብራትን ክቡራን ከመይ ተምስኡ ሎሚ ቀዳም 30 ግንቦት ምሸት ዝተዳለዉ ዜናታት ውሽጡን ወፃእን እንሆ ዜና ዘቕርበልኩም ብለዋም ተኽለይ ክትከታተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ልኡኽ ኤርትራ ኣብ ኣኼባታት ፓርላማ ዞባ ኣፍሪቃን ሓበራዊ ፓርላማ ዞባ ኣፍሪቃን ኤርፓዊ ሕብረትን ተሳቲፉ። ሚኒስትሪ ሕርሻ ኣብ ምክልኻል ኣንበጣ ዝተኸተሎ እስትራቴጂ ዕቡስ ምንባሩ ገሊጹ። ኣብ ደርዓ ንኡስ ዞባ ዓዲ ቀይሕ ፕሮጀክት ማይን ህንፃ ቤት ትምህርቲ

0: ላይ ደረጃን ተመረቁ። አሜሪካ፣ አውስትራሊያን፣ ብሪጣንያን ኣብ ትሕቲ ማይ ዝንቀሳቐሳ ሰብ ኣልቦ ነፈርቲ ብሓባር ንምምዕባለ ፕሮጀክት ኣበጊሰን። ወታደራውያን ወከልቲ እስራኤልን ሊባኖስን ኣብ ዋሽንግተን ጸጥታዊ ዝርርብ ኣካይዶም። ሩስያ ኣብ ልዕሊ መንበሪ ህንፃ ዝወደቐት ሰብ ኣልቦ ነፋሪት ዋንነታ ምዃና ብሮማንያ ኔቶን ንዝቐረበላ ክሲ ነፂጋቶ። ናብ ዝርዝራቱ ክንሰግር፣ ብኣምባሳደር ኤርትራ ኣብ ኤውሮጳዊ ሕብረትን ሃገራት ቤነሉክስን ኣቶ ነጋሲ ካሳ ዝተመርሐ ልኡኽ ኤርትራ ኣብ ንግስነት ኤስዋቲኒ ኣብ ዝተቓንዐ ኣኼባታት ፓርላማ ኣባል ሃገራት ውድብ ኣፍሪቃ ካሪቢያንን ፓሲፊክን ዞባ ኣፍሪቃን ሓበራዊ ፓርላማ ዞባ ኣፍሪቃን ኤውሮጳዊ ሕብረትን ተሳቲፉ። ኣብቲ ብተናፀልን ብሓባርን ዝተኻየደ ኣኼባታት ካብ ቀንዲ ቀዳምነታት ዝነበረ እቲ ንሽርክነት ኮተኑ ዝተከአ ስምምዕ ሳሞዋ ምጽዳቕን ምሕያልን ኮይኑ ነቲ ሓድሽ ስምምዕ ዝምልከት መብርሂ ብክኢላታት ተዋሂቡ። ተሳተፍቲ ብተወሳኺ ጸብጻብ ዋና ጸሓፊ ድሕሪ ምስማዕ ኣብ ዝቐጽል ርክብ ቤት ምኽሪ ሚኒስትራት ሓበራዊ ፓርላማ ዞባ ኣፍሪቃን ኤውሮጳዊ ሕብረትን ኣብ ዝቐርብ ንድፊ እማመ ብምዝታይ ርእቶታት ኣቕሪቦም። ልኡኽ ኤርትራ ኣብ ዝሃቦ ርእቶ ምስ ኤውሮጳዊ ሕብረት ኣብ ዝግበር ርክባት ክብርታት ሃገራት ኣፍሪቃ ክግውሰ ከም ዘይብሉን ኣቓልቦ ክረክብ ከም ዝግባእን ሓቢሩ። እዚ ከምዚ ኢሉ እንከሎ ተሳተፍቲ ብዛዕባ ተራ ዞባውያን ውድባትን ፓርላማታትን ኣብ ምርግጋፅ ሰላምን ፀጥታን ኣፍሪቃ ሓሳባት ተለዋዊጦም። ኣብ መወዳእታ ናብ ሓበራዊ ቤት ምኽሪ ሚኒስትራት ኣፍሪቃን ኤውሮጳዊ ሕብረትን ዝቐረበ ለበዋታት ጸዲቑ። ሚኒስትሪ ሕርሻ ኣብ ምክልኻል ኣንበጣ ዝተኸተሎ ስትራቴጂ ውፅኢታዊ ምንባሩ ገሊጹ። ብመልክዕ ጸብጻብ ዝተዋሃደ ትሕዝቶሎ ኣርሴም ኣስመሮም ከተቕርቡ እዮም።
1: ሚኒስትሪ ሕርሻ ኣብ ዝሓለፈ 35 ዓመታት ናጽነት በብዓመቱ ክረአ ዝጸንሐ ወራር ኣንበጣ ምድረ በዳ ብሓያል መኸተን ውህደትን ክኢላታት ሕርሻ ምምሕዳራት ህዝብን ሰራዊትን ዝጥቀስ ጉድኣት ከየውረደ ኣብ ትሕቲ ቕፅፅር ከም ዘውዓለ ሓቢሮም። ቀንዲ ስትራቴጂ መንግስቲ ኤርትራ ኣንበጣ ኣብ ዝራብሓሉ ቦታታት ብምኻድ ምንፋር ቅድሚ ምጅማሩ ኣብ ትሕቲ ቁፅፅር ምውዓል ምዃኑ ዝሓበረት ሚኒስትሪ ጻዕቅን ዝርጋሕን ለበዳ ኣንበጣ ዋላ እኳ በብዓመቱ ዝፈላለ እንተኾነ ዓመታዊ ዘጋጥም ተርእዮ ምዃኑ ይገልጽ። ብመሰረት ጸብጻባት ሚኒስትሪ ሕርሻ ኣብ 1995፣ 2006፣ 2007፣ 2013፣ 2014፣ 2019 ከምኡውን 2020 እቲ ዝለዓለ ክስተት ለበዳ ኣንበጣ ከም ዘጋጠመ ኣብ ነፍሲ ወከፍ ዓመት ድማ ብገምጋም ካብ 51,000 ክሳብ 101,000 ሄክታር ኣብ ስፍሓቱ መሬት ኣዝዮም ዓበይቲ ወራራት ኣንበጣ ምድረ በዳ ኣጓኒፎም ከም ዝነበሩን ዕውድ ቁፅፅራዊ ስራሕ ከም እተኻየደሎምን ክፍለጥ ተኻኢሎም። ብኣጠቓላለዩ ኣብ ዝሓለፋ 35 ዓመታት ናጽነት ኣብ ልዕሊ 600,000 ሄክታር መሬት ለበዳ ኣንበጣ ምድረ በዳ ከም ዘጋጠመ እቲ ጸብጻብ የነጽር። ኤርትራ ሓንቲ ካብተን ቅድመ ግንባር መፋረይት ኣንበጣ ምድረ በዳ ብምዃና ልዕሊ ፍርቂ ካብ ሓፈሻዊ ስፍሓት መሬታ ማለት 7,000,000 ሄክታር ንምርባሕ ኣንበጣ ምድረ በዳ ምቹእ ምዃን እዩ ዝጥቀስ። እዚ እቲ ቀንዲ ኣንበጣ ምድረ በዳ ዝራባሓሉ ቦታታት እኳ እንትኾነ ዶብ ሰጊሩ ብዝመጽእ ኣንበጣ ምድረ በዳ ግን ኩለን ዞባታት ተጠቃዕቲ ከም ዝኾና ጸብጻብ ሚኒስትሪ ሕርሻ የነጽር። ብዘካዚ እቲ ካብ 2019 ኣትሒዙ ብውሕድ ቁፅሪ ክረአ ዝጀመረ ኣንበጣ ገረብ ሓደገኛ እናኾነ ይመፅእ ምህላው ተሓቢሮም። በዚ መሰረት ካብ 2023 ክሳብ ቀዳማይ ርብዒ 2025 ኣብ ዞባ ጋሽባርካን ገለ ክፋላት ዞባታት ዓንሰባን ደቡብን ብጠቕላላ ኣብ ልዕሊ 45,000 ሄክታር ተኸሲቱ ምንባሩን ብልዑል ተሳትፎ ህዝብን መንግስትን ኣብ ትሕቲ ቁፅፅር ከም ዝወዓለን ተገሊፆም። እዚ ከምዚ ኢሉ እንከሎ ገለ ክፋል ሃገርና ብፍላይ ድማ ዞባ ጋሽባርካ ካብ ሃገረ ሱዳን ሳጊመን ብዝመፀ ኣዕዋፍ ኩላ ኩላ ተጠቃዒት እያ። ኣብ ዝሓለፈ ዓመታት ናጽነት ብጠቕላላ ኣብ ልዕሊ 5,000 ሄክታር ስፍሓት መራብሒ ቦታታት ናይ ዘን ኣዕዋፍ ፀረ ባልዕ ብምንጻግ ዕውት ቁፅፅር ከም እተኻየደ ዝፍለጥ እዮም። ንንጥፈታት ቁፅፅር ሳገምቲ ባልዓት ብሓፈሻ ኣንበጣ ምድረ በዳ ድማ ብፍላይ ብልዑል ትኩረት ንምክትታሉ ዝሕግዝ ሓውሲ ዘመናዊ ማእከል ኣብ ጋድም ሓሊብ ንእዞባ ኣፍ ዓበት ምምስራት እውን ካብ ዓበይቲ ዓወታት ኮይኑ ተመዝጊብሎ።
0: ኣብ ደርዓ ንኡዞባ ዓዲ ቀይሕ ብምትሕብባር ህዝብን መንግስትን ብኣስታት 4,000,000 ንቐፋ ዝተሰርሐ ፕሮጀክት

ክትቀረብ ፅሩይ ስተ ማይ ማይን ህንፃ ቤት ትምህርት ክላይ ደረጃን ትማል 29 ግንቦት ተመሪቁ እቲ ፕሮጀክት ማይ 375 ፊስቶ ማይ ናይ ማሓፅ ዓቅሚ ዘለዎ ዓብይ ባስካን ክልተ መከፋፈሊ ንቁጣታትን ከምኡውን ምዝርጋሕ ሻምብቆታት ናብ መንበር ጥዕናን ቤት ትምህርትን እቲ ካል ካልኣይ ደረጃ ቤት ትምህርቲ ዝተሰርሐ ህንፃ ድማ 4 ክፍልታት ምስ ሰደቃታቱ ከም ዘጠቃልል ኣማሓዳሪ መምሕዳር ከባቢ ደርዓ ሃለቃ መለስ ምስክና ሓቢሩ ካብ ጨንፈር ልምዓት ማይ ዞባ ደቡብ ኢንጂነር ክብሮም ምስክና ብግድኡ ዝተዋደደ ትካላት ንንውሕ ዝበለ ግዜ ንኸገልግል ግቡእ ክንከን ክግበረሉ ተላብዩ ናብ ካልኣይ ደረጃ ዝሓለፉ ተምሃሮ ደርዓን ከባቢያን ናብ ከተማ ዓዲ ቀይሕ ተጓዒዞም ትምህርቶም ክቕፅሉ ምፅንሖም ዝሓበረ ሓላፍ ትምህርቲ ናይቲ ንኡስ ዞባ መምህር በየነ ተስፋይ እተሰሪሑ ዘሎ ህንፃ ነዚ ዘቃልል ከም ዝኾነን ዝመፅእ ዓመት ኣገልግሎት ከም ዝጅምርን ገሊፁ ኣብቲ ኣጋጣሚ ኣመሓዳሪ ንኡስ ዞባ ዓዲ ቀይሕ ኣቶ ሃብታይ ተስፋዝጊ ህዝቢ ኣብ መደባት ልምዓት ንዝገብሮ ዘሎ ዕዙዝ ተሳትፎን ዝወስዶ ዘሎ ተበግሶን ሞጊሱ ደርዓ ካብ ከተማ ዓዲ ቀይሕ ንሸነኽ ሰሜን 20 ኪሎ ሜትር ርሒቓ ትርከብ ማሕበረ ኮማት ኤርትራውያን ነበርቲ ፊንላንድን ሚኒሶታ ሕብራት መንግስታት ኣሜሪካን ፅንዓትና ዋሕስና ብዝብል ቴማ ብ35 ዓመት ፅምብል ናፅነት ብልዑል ሓበን ኣብዒሎም ማሕበረ ኮማት ኤርትራውያን ነበርቲ ፊንላንድ ኣብ ከተማ ሄልሲንኪ ኣብ ዝገበርዎ ውዕውዕ ፅምብል ኣቦ ወንበር ማሕበረኮም ኣቶ ሮቤል ኣሮን 24 ግንቦት መዓልቲ ናፅነት ኤርትራ ብመሪር ተጋድሎን ክቡር መስዋዕትን ዝመፀትን ዝተዋሕሰትን ዕዝዝቲ ዕለት ምዃና ብምዝኽኻር ኣብ ሃገረ ፊንላንድ ዝቐመጡ ኤርትራውያን ነዚ ብምርዳእ ሃገራዊ ንቕሓቶም ብምብራኽ እጃሞም ኣብ ሃገራዊ መደባት መኸተን ልምዓትን ከበርክቱ ኣዘኻኺሩ ኣብቲ ዓበይትን ህፃናትን ኣባላት ማሕበረኮም ከምኡውን መሓዞት ኤርትራን ኤርትራውያን ዕድማ ዝተሳተፍዎ ፅምብል ኣብ ታሪክን ባህልን ኤርትራ ዘተኮረ ውድድር ሓፈሻዊ ፍልጠትን ባህላዊ መሰናድኦታትን ቀሪቡ እዚ ከምዚ ኢሉ ከሎ ኣብ ሚኒሶታ ሕብራት መንግስታት ኣሜሪካ ብኣላይነት ኣዋሃዲ ሽማግለ በዓላት ውዳቤታት ህግደፍን ሃማድኤን ኣብ ዝተካየደ ምዕሩቅ ፅምብል ዕድመ ዝተገብረሎም ከንቲባ ከተማ ሴንት ፖልን ካልኦት መራሕቲ ትካላት መንግስትን ተሳቲፎም ናይ ምሕዝነት ቃል ከም ዘስምዑ ካብቲ ቦታት ዝበፅሓና ሓበሬታ ኣፍሊጡ ኣብ ዝኽሪ ናፅነት ኤርትራ ምስታፍ ዓብዪ ክብሪ ከም ዝስማዓ ዝገለፀት ከንቲባ ከተማ ሴንት ፖል ማሕበረኮም ኤርትራውያን ብህርኩትኑ ብፍላይ ድማ ኣብ ባህልን ስፖርትን ንካልኦት ኣብነት ከም ዝኾነ ብምጥቃስ የውሃንኣ ገሊፃ ብተመሳሳሊ ኣብ ፍሎሪዳ ከተማታት መያሚ ታምፖ ኦርላንዶን ጃንክሰቪልን ዝነብሩ ልዕሊ 500 ኤርትራውያንን ፈታውቲ ኤርትራን ዝተሳተፍዎ ብባህላውን ጥበባውን መደባት ዝተሰነ ድሙቕ ፅምብል ተኻይዱ ኣብ ዞባ ዓንሰባ ኣብ ዝሓለፈ 5 ዓመታት ነካይ ደረጃ ናይ ዝዓበያ ዓብየተ ትምህርቲ ቁፅሪ ብ65 ሚታዊት ከም ዝወስኸ ተገሊጹ ሓላፊ ኣሃዶ ካልኣይ ደረጃ መምህር ተኽለ ሰንበት ዘርኣይ ምስ ዳይሬክተራት ኮሚተ ወለዲ ከምኡውን ሓለፍቲ ምምሕዳርን ፋይናንስን ንኡዘባታት ኣብ ዝገበሮ ርክብ እቲ ዝተረኣየ ዕቤት ብቐንዱ ኣብ ምሕድግ ዝበለ ከባቢታት ዝነብሩ ዜጋታት ትምህርቶም ክቐፅሉ ዕድል ከም ዘስፍሐ ኣፍሊጡ ንገስጋስ ትግባረ መደባት ቀዳማይ ሰሚስተር ብዝምልከት መምህር ተኽለ ሰንበት ኣብ ብቕዓት ተምሃሮ ዝተረኣየ ብምሕያሽ መጠን ምሕላፍ 22 ሚታዊት ከም ዝበፅሐ ሓቢሩ ሓላፊ ጨንፈር ትምህርቲ መምህር ክፍለይ ዓንደ ሚካኤል ብወገኑ ዕድል ትምህርቲ ምስፋሕ ንበይኑ ኣኻሊ ከም ዘይኮነ ብምጥቃስ ብቕዓት ትምህርትን ተሳታፍነት ኣብ መኣዲ ትምህርትን ዝመሓየሸሉ ስርዓተ ኣካይዳ ክተኣታቶ ኣዘኻኺሩ ተሳተፍቲ ብወገኖም ብቕዓት ትምህርቲ ንምምሕያሽ ተራ ኩሉ ኣካል ክዓዝዝ ንተምሃሮ ዝግበር ተወሳኺ ሓገዛት ምዕሩይ ክኸውን ምድንጓይ መምህራን ኣብ ምድንጓይ ምድንጓይ መምህራን ኣብ ምጅማር ትምህርቲ ቆላሕታ ክግበረሉ ከምኡውን ሕፅረት መሳለጥያ ትምህርቲ ፍታሕ ክናደየሉ ዝብርእቶታት ኣቕሪቦም ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋፅዮን ግርማይ ኣብ መወዳእታ ብቑዕ ሕብረተሰብ ብብቑዕ ስርዓተ ትምህርቲ ከም ዝህነፅ ብምጥቃስ ምስ ዝምልከቶም ኣካላት ኮንካ ምግምጋምን ኣብ ናይ መጻኢ መደባት ምዝታይን ዕዙዝ ኣበርክቶ ስለ ዘለዎ ብቐጻሊ ክድፍኣሉ ተማሕፂኑ ኣብ ዞባ ዓንሰባ ንኣሳት 11,000 ተምሃሮ ኣገልግሎት ዝህባ 28 ናይ ካልኣይ ደረጃ ዓብየተ ትምህርቲ ኣለዋ

ኣብ ምምሕዳር ከባቢ ፈውሊና እትርከብ ባህርያዊት ሊጋ ቆርቆራ ኣብ ምውሓስ ስተ ማይ ጥሪትን ምቅላል ማሕበረ ቁጠባዊ መነባብሮ ህዝብን ኣስተዋፅኦ ትገብር ከም ዘላ ነበርትን ኣካየዲ ስራሕን ሓቢሮም። እዛ ናይ ላዕሊ ሓደ ዘመን ዕድመ ዘለዋ ባህርያዊት ሊጋ ትሕዝቶኣ ክሳብ ወርሒ መጋቢት ስለ ዝፀንሕ ጥሪት ንዝስተ ማይ ኢለን ከም ዘይግዕዛ ብምጥቃስ ኣብ እትነፅፈሉ እዋን ዕፉን ብምዝራእ ተረፍ ምህርቲ ንእንስሳ ከም ዝቕልብዎ እቶም ውሃብቲ ርእቶ ገሊፆም። ኣካየዲ ስራሕቲ ምምሕዳር ከባቢ ኣቶ ሙሴ ሃብተ ማርያም ብወገኑ ዲጋ ቆርቆራ ኣብ መንጎ ክልተ ጎቦታት ስለ እትርከብ ከምኡውን ዓበይትን ንኣሽቱን ሩባታት ናብኣ ስለ ዝፈሱ ቀረብ ስተ ማይ ጥሪት ኣውሒሳ ከም ዘላ ከምኡውን ዓሳታት ስለ ዝፋረዩላ ምንጪ መኣዛዊ ስጋ ዓሳን ካልእ ቁጠባዊ ረብሓታትን ከም ዝኾነት ብምጥላስ ድበት ከይትመልእ ግቡእ ዕቃበ ክግበረላ ተማሕፂኑ። ባህርያዊ ድጋ ቆርቆራ ካብ ንኡዘባ ሞልቂ ንሸነኽ ደቡብ ካብ ምሕዳር ከባቢ ፈሊና ድማ ንሸነኽ ደቡባዊ ምብራቕ 145 ኪሎ ሜትር ርሒቓ ትርከብ። ክቡራትን ክቡራን ቀፅሊ ብዝቐርብ ዜና ውፃኢ ንምክታተልኩም ደጊመ ብኽብሪ ይዕድም። ኣብ ዜና ወፃኢ ክንሰግር፣ ኣሜሪካ ኣውስትራልያን ብሪጣንያን ኣብ ትሕቲ ማይ ዝንቀሳቐሳ ሰብ ኣልቦ ነፈርቲ ብሓባር ንምምዕባል ዝዓለመ ፕሮጀክት ኣበጊሰን። እዚ ዝተገልፀ ሚኒስትራት ምክልኻል ሰለስተን ሃገራት ሎሚ 30 ግንቦት ኣብ ሲንጋፖር ኣብ ዘካየድዎ ርክብ እዩ። እቲ ፕሮጀክት ኣካል ናይቲ ፅልዋ ቻይና ኣብ ዞባ ኢንዶ ፓሲፊክ ንምምካት ኣብ 2021 ዝመስረቶ ኦኩስ ዝተሰሜ ፀጥታዊ ውዕል ከም ዝኾነ እቶም ሚኒስትራት ሓቢሮም። እተን ስለያዊ ሓበሬታ ኣብ ምእካብን ኣብ ትሕቲ ባሕሪ ዝርከቡ ናይ ኢንተርነትን ነዳድን መስመራት ካብ መጥቃዕቲ ንምክልኻልን ዘገልግላ ሰብ ኣልቦ ነፈርቲ ኣብ 2027 ኣብ ስራሕ ክውዕላ ትፅቢት ይግበር። ኣብ መወዳእታ 2021 ዝተኸተመ ፀጥታዊ ውዕል ኦኩስ ንኣውስትራልያ ዝተረቐቓ ሳብማሪናትን ዘመናዊ ኣፅዋርን ንምዕጣቕ ዘጠቓለለ ምዃኑ ዝፍለጥ እዩ። ቻይና እቲ ስሉሳዊ ስምምዕ ሓደገኛ ውድድር ምምዕባልን ሸመተን ኣፅዋር ዘተባብዕ ከምኡውን ንሰላምን ርግኣትን ዞባ ኤስያን ፓሲፊክን ዝዘርግን ምዃኑ ብምግላፅ ብተደጋጋሚ ክትቃወሞ ጸኒሓላ። ሃገራት ምዕራብ ብሓፈሻ ብቐንዱ ድማ ኣሜሪካ ገስጋስ ቻይና ንምብዳህ ኣብ ዞባ ኤስያ እትገብሮ ቀጥታውን ዘይቀጥታውን ምትእትታው እናዓበየ ይመጽእ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ። ወታደራውያን ወከልቲ እስራኤልን ሊባኖስን ትማሪ 29 ግንቦት ኣብ ዋሽንግተን ፀጥታዊ ርዝርርብ ኣካይዶም። እቲ ርክብ ኣካል ናይቲ ኣብ መንጎ ክልቲኤን ሃገራት ዘለቐ ሰላም ንምስፋንን ኣብ ዶባ ተኸሲቱ ዘሎ ወታደራዊ ወጥሪ ንምህዳእን ዝካየድ ዘሎ ፃዕሪ እዩ። ቤት ፅሕፈት ምክልኻል ኣሜሪካ ማለት ፔንታጎን ኣብ ማሕበራዊ መራኸቢታት ኣብ ዝዘርግሖ ፅሑፍ እቲ ዘተ ውፅኢታዊ ምንባር እኳ እንተሓበረ ብዘይስምምዕ ከም እተዛዘመ እዩ ዝገለጽ ዘሎ። ኣብቲ ርክብ ወከልቲ ሊባኖስ ህጹጽ ምቁራት ተኹሲ ክካየድን ሰራዊት እስራኤል ካብ ደቡባዊ ክፋል ሃገሮም ክወፅእን ዘቕረብዎ ሕቶ ብወገን እስራኤል ተቐባልነት ከም ዘይረኸበ ተሓቢሩ። እስራኤልን ሊባኖስን ኣብ መንጎ ንዝተበፅሐ ግዜያዊ ስምምዕ ምቁራት ተኹሲ ብ45 መዓልትታት ንምንዋሕ ብ14/15 ግንቦት ኣብ ከተማ ዋሽንግተን ኣብ ዘካየድኦ ሳልሳይ ዙርያ ዝርርብ ከም እትሰማምዓ ዝዝከር እዩ። ወከልቲ ክልቴን ሃገራት ኣብ ዝመጽእ ሰሙን ራብዓይ ዙርያ ዝርርብ ከካይዱ ትፅቢት ይግበር። እዚ ከምዚ ኢሉ እንከሎ ሰራዊት እስራኤል ኣብ ደቡባዊ ሊባኖስ ዘካይዶ ዘሎ ወታደራዊ ስርሒት ከም ዘስፈሖ ተቓሊሑ። ብኻልእ ወገን ምንቅስቓስ ሕዝቡላህ ብ29 ግንቦት ናብ ሰሜናዊ ክፋል እስራኤል ሓያሎ ሮኬታት ከም ዝወንጨፈ ተገሊጹ። በቲ መጥቃዕቲ ኣብ ልዕሊ ኣባይቲ ዕንወት ከም ዝወረደ ማዕከናት ዜና ኣቃሊሐን ኣለዋ። ምዚ ብዝተኣሳሰር ፕሬዚደንት ሊባኖስ ጆዜፍ ዖን ምስ ፀሓፍ ሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣብ ዘካየዶ ናይ ቴሌፎን ርክብ ቀጥታዊ ምቁራስ ተኹሲ ክግበር ኣተሓሳሲቡ። መንግስቲ ሩስያ ኣብ ሮማናዊት ከተማ ጋላቲ ኣብ ልዕሊ መንበሪ ህንፃ ዝወደቐት ሰብ ኣልቦ ነፋሪት ዋንነት ሃገሩ ምዃና ብሮሜንያን ኪዳን ሰሜን ኣትላንቲክ ኔቶ ንዝቐረበሉ ክሲ ነፅጊዎ። እዚ ዝተገልፀ ሓንቲ ወታደራዊት ሰብ ኣልቦ ነፋሪት ማለት 29 ግንቦት ኣብ ከተማ ጋላቲ ኣብ ዝርከብ በዓል 10 ደርቢ መንበሪ ህንፃ ብምውደቓ ብርቱዕ ባርዕ ከም ዝተኸስተን ክልተ ሰባት ከም ዝቆሰሉን ኣብ ዝቃልሓሉ ዘሎ እዋን እዩ። ፕረዚደንት ቭላድሚር ፑቲን ኣብ ዝሃቦ መግለፂ ብዛዕባ እቲ ፍጻመ ሙሉእ ምርመራ ከይተኻየደ ብቐጥታ ንሩስያ

ተሓታቲት ምግባር ቅኑዕ ከም ዘይኮነ ብምጥቃስ እታ ሰብ ኣልቦ ነፋሪት ናይ ዩክሬን ክትከውን ከም እትኽእል ኣሚቱ። ኣምባሳደር ሩስያ ኣብ ሮሜንያ ብወገኑ እታ ሰብ ኣልቦ ነፋሪት ካብ ሃገሩ ከም ዝተበገሰት ዘረጋገፅ መርትዖ ከም ዘየለ ኣነፂሩ። ይኹን እምበር ሚኒስትሪ ምክልኻል ሮሜንያ እታ ሰብ ኣልቦ ነፋሪት መበገሲኣ ሩስያ ከም ዝኾነ ከሲሱሎ። ፕሬዚደንት ሮሜንያ ኑኪሾር ዳን ነቲ ፍጻሜ ሓደገኛ ክብል ብምኹናን ኣብ ከተማ ኮንስታንታ ዝርከብ ቤት ጽሕፈት ቆንስል ሩስያ ክዕጹ ኣዚዙ። ይኹን እምበር ኣፈኛ ሚኒስትሪ ጉዳያት ወፃኢ ሩስያ ሃገራ ነቲ ብሮሜንያ ዝተወስደ ስጉምቲ መልሰ ግብሪ ከም እትህበሉ ኣፍሊጣ። እዚ ከምዚ ኢሉ እንከሎ ዋና ጸሓፊ ኔቶ ማርክ ሩት እቲ ፍጻሜ ብምኹናን እቲ ኪዳን ንግዝኣት ነፍሲ ወከፍ ኣባል ሃገር ንምክልኻል ድልው ከም ዘሎ ኣረጋጊጹ። ፍልስጤማዊ ምንቅስቓስ ሓማስ ቀዳማይ ሚኒስትር እስራኤል ቤንያሚን ነታንያሁ ሰራዊት ሃገሩ ኣብ ወሽመጥ ጋዛ ዘለዎ ቁጥጥር ከስፍሖ ንዝሃቦ ትእዛዝ ብትሪ ኮኒንዎ። ኣፈኛ ናይቲ ምንቅስቓስ ኣብ ዝሃቦ መግለፂ እቲ ትእዛዝ ነቲ ኣብ ወርሒ ጥቅምቲ 2025 ተግባራዊ ዝኾነ ስምምዕ ምቁራስ ተኹሲ ዝጥሕስ ከም ዝኾነ ከሲሱ። ብኣሜሪካ ዝምራሕ ቦርድ ሰላም ትግባረ ናይቲ እስራኤል ዝኣተወቶ መብፅዓታት ኣብ ምርግጋፅ ከም ዝበኸረ ዝወቐሰ ሓማስ ነቲ ቦርድ ዘቆማ ብእስራኤል ዝፍፀም ዘሎ ተደጋጋሚ ጥሕሰት ደው ንምባል ግብራዊ ስጉምቲ ክወስዳን መርገፂአን ከነፅራን ፀዊዑ። ቀዳማይ ሚኒስትር ቤንያሚን ነታንያሁ ሰራዊት ሃገሩ 70 ሚእታዊት ክፋል ወሽመጥ ጋዛ ክቆፃፀር ኣብ ዝሓለፈ መዓልታት ትእዛዝ ከም ዝሃበ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ውድብ ሕቡራት ሃገራት ምሉእ ክፋል ወሽመጥ ጋዛ ናይ ፍልስጠማውያን ከም ዝኾነ ብምሕባር ነቲ ብመንግስቲ እስራኤል ዝተዋህበ ትእዛዝ ኮኒንዎሎ። ስምምዕ ምቁራስ ተኹሲ ተግባራዊ ካብ ዝኸውን ንድሓር ልዕሊ 2400 ጥሕሰታት ብእስራኤል ከም እተፈፀመን ብሰንኩ ልዕሊ 900 ፍልስጠማውያን ከም እተቐትሉን ፀብጻባት ይሕብሩ። መንግስቲ ኢራን ምስ ኣሜሪካ ዝተበፅሐ ናይ መወዳእታ ስምምዕ ከምዘየለ ኣፍሊጡ። እዚ ዝተገልፀ ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ወደባት ኢራን ኣፅኒዕዎ ዝፀንሐ እገዳ ከም ዘልዕሎን ምስ ኢራን ብዛዕባ ዝብፃሕ ስምምዕ ናይ መወዳእታ ውሳነ ከም ዝወስድን ድሕሪ ምሕባር እዩ። ኣፈኛ ሚኒስትሪ ጉዳያት ወፃኢ ኢራን ኣብ መንጎ ክልቲአን ሃገራት ዝካየድ ምልውዋጥ መልእኽቲ ይቐፅል ከም ዘሎ እንትኾነ ግን ኣብ ናይ መወዳእታ ምርድዳእ ከምዘይተበፅሐ ኣነፂሩ። ኢራን ኣብ ሃገራዊ ረብሓታታት ተመርኪሳ ውሳኔታት ከም እትወስድን ንጠለባትን ትእዛዛትን ምዕራባውያን ከም ዘይተቐበልን እቲ ኣፈኛ ወሲኹ ሓቢሩ። ኣሜሪካ ኣብ ልዕሊ ወደባት ኢራን ኣፅኒዓቶ ዝፀንሐት እገዳ ዘይሕጋውን ነቲ ኣብ ዝሓለፈ ወርሒ መያዝያ ዝተበፅሐ ስምምዕ ምቁራስ ተኹሲ ዝጥሕስን ከም ዝኾነ ዝገለፀ እቲ ኣፈኛ መጻኢ ምሕደራ ወሽመጥ ሆርሙዝ ንኢራንን ዑማንን ጥራይ ከም ዝምልከት እውን ኣፍሊጡ። እዚ ከምዚ ኢሉ እንከሎ ጸሓፊ ምክልኻል ኣሜሪካ ፒት ሄክሰት ናይ መወዳእታ ስምምዕ ምስ ዘይብጻሕ ኣሜሪካ ኣብ ልዕሊ ኢራን ዳግማይ መጥቃዕቲ ክተካይድ ድልውቲ ከም ዘላ ኣፍሊጡ። ኣሜሪካን ኢራንን ኣብ መንጎን ዝተበፅሐ ስምምዕ ምቁራስ ተኹሲ ብሱሳ መዓልታት ንምንዋሕን ኣብ ግራንክሎሳዊ መደባት ወግዓዊ ዝርርብ ንምጅማርን ኣብ መባእታዊ ስምምዕ ከም ዝበፅሐ እዩ ዝቀላሕ ዘሎ። ይኹን እምበር እቲ መባእታዊ ስምምዕ ተግባራዊ ክኸውን ብመራሕቲ ኣሜሪካን ኢራንን ክጸድቕ ኣለዎ። ህዝባት ሪፐብሊክ ቻይናን ካናዳን ቁጠባውን ንግዳውን ዝምድና ንምድፋእ ክሰርሓ ተሰማሚዐን። እዚ ምርድዳእ ዝተበፅሐ ኣብ ካናዳ ናይ 3 መዓልታት ምብፃሕ ዝፍፅም ዘሎ ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ትማሊ 27 ግንቦት ኣብ ከተማ ኦታዋ ምስ ሚኒስተር ጉዳያት ወፃኢ ካናዳ ኣኒታ ኣናንድ ኣብ ዘካየዶ ርክብ እዩ። ፍልልያትን ንንግዳዊ ንጥፈታትን ብኣሉታ ክፀልዎ ከም ዘይግባእ ዝገለፀ ሚኒስተር ዋንግዩ ቻይና ንምንፍዑ ድልውቲ ከም ዘላ ኣረድዩ። መጠን ሰደድ ካናዳ ናብ ቻይና ብልዕሊ 100 ሚእታዊት ክዓቢ ከም ዝኽእል ሚኒስተር ዋንግዩ ብተወሳኺ ኣሚቱ። ሚኒስተር ኣኒታ ኣናንድ ብወገና ካናዳ ዝምድና ምስ ቻይና ንምምዕባል ከምኡ ውን ኣብ መድያት ፀዓት ፋይናንስን ሕርሻን ምግፋፍ ዓሳን ዝካየድ ምትሕብባር ንምድፋዕ ከም እትሰርሕ ኣነፂራ። እዚ ከምዚ ኢሉ እንከሎ ሚኒስተር ጉዳያት ወፃኢ ቻይና ዋንግዮ ምስ ቀዳማይ ሚኒስተር ካናዳ ማርክ ካርኒ ዝርርብ ኣካይዱ። ሚኒስተር ጉዳያት ወፃኢ ቻይና ኣብ ካናዳ ምብፃሕ ክፍፅም ኣብ ውሽጢ ዓሰርተታት ዓመታት እዚ ናይ ፈለማ እዩ። ቀዳማይ ሚኒስተር ማርክ ካርኒን ፕሬዚደንት ሺ ጂንፒንግን ኣብ ዝሓለፈ ወርሒ ጥሪ ኣብ ከተማ ቤጂንግ ኣብ ዘካየድዎ ርክብ
ልዑል መጠን ቀረጽ ንምጉዳል ዘኽእል ንግዳዊ ስምምዕ ከም

ኸተሙ ዝዝከር እዩ። እቲ ስምምዕ ቻይና ኣብ ዝተወሰነ እታዊ ፍርያት ሕርሻ ካናዳ ወሲናቶ ዝፀንሐት ናይ 85 ሚታዊት ቀረፅ ናብ 15 ሚታዊት ከተውርዶ ካናዳ ብወገና ኣብ እታዊ ኤሌክትሪክ ዝንቀሳቐሳ ተሽከርከርቲ ቻይናን ዝወሰነቶ 100 ሚታዊት ቀረፅ ናብ 16 ሚታዊት ክትንክዮ ዝብል እዩ። ቻይናን ካናዳን ኣብ 2024 120 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካይዳ ዝጠቐሱ ጸብጻባት እቲ ኣሃዝ ኣብ 2025 ብሰንኪ ልዑል መጠን ቀረፅ ከም ዝነክ የረድኡ። ቻይና ንኣሜሪካ ተኸቲላ ካልአይቲ ዝዓበየት ንግዳዊት መሻርክቲ ካናዳ ምዃና ይጥቀስ። ኣብ ኮሎምቢያ ኣብ መንጎ ክልተ ዕጡቃት ጉጅለታት ብዝተወልዐ ግጭት ሰብኣዊ ክሳራታት ወሪዱ። በቲ ኣብ ደቡባዊ ምብራቅ ኮሎምቢያ ዝተኸስተ ግጭት ብውሕዱ 52 ዕጡቃት ከም እትቐትሉን ዓተታት ከም ዝቆሰሉን ተቓሊሑ። እቲ ግጭት ኮኬይን ዝተሰሚየ ኣወላፊ ሓሽሽ ብበዝሒ ዝፈርየሉ ዞባ ንምቁፅፃር ድሕሪ ዝተገብረ ምንቅስቓሳት ከም ዝሰዓበ ተገሊጹ። እቲ ሓድሽ ግጭት ኣብ ዝሓለፈ ኣዋርሕ ኣብ መንጎ ዕጡቃት ጉጅለታት ኮሎምቢያ ካብ ዝተወልዐ ተመሳሳሊ ክስተት እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ኮይዱሎ። ኣብ ዝሓለፈ ወርሒ መጋቢት ብዝተወልዐ ተመሳሳሊ ግጭት ልዕሊ 40 ሰባት ከም እትቐትሉ ዝዝከር እዩ። ሚኒስተር ምክልኻል ኮሎምቢያ ፔትሮ ሳንቼዝ ኣብ ማሕበራዊ መራኸቢታት ኣብ ዝዘርግሖ ጽሑፍ ኣብቲ ዞባ ንዝርከቡ ሰላማውያን ሰባት ንምድሓን ድሮ ሰራዊት ተዋፊሩ ከም ዘሎ ኣነጺሩ። መንግስቲ ኮሎምቢያ ኣብ 2016 ምስ ዕጡቅ ጉጅለ ፋርክ ስምምዕ ሰላም ድሕሪ ምኽታሙ ዝበዝሑ ካብቶም ዕጡቃት ዕጥቆም ብምውራድ ናብ ሰላማዊ ፖለቲካዊ ንጥፈታት ከም እተጸንበሩ ይዝከር። ይኹን እምበር ገለ ካብኣቶም ዕጥቆም ከም ዘየውረዱን ጸጥታዊ ስግኣት ይኾኑ ምህላዎምን እዩ ዝግለጽ። ኣብ ኮሎምቢያ ን16 ዓመታት ዝቐጸለ ግጭት ልዕሊ 450 ሽሕ ሰባት ከም ዝሞቱን ብሚልዮናት ዝቝጸሩ ከም እተመዛበሉን ጸብጻባት የረድኡ። ክቡራትን ክቡራንን ዜና ቅድሚ ምዛምና ኣርእስታቱ ክደግመልኩም። ልኡኽ ኤርትራ ኣብ ኣኼባታት ፓርላማ ዞባ ኣፍሪቃን ሓበራዊ ፓርላማ ዞባ ኣፍሪቃን ኤረጳዊ ሕብረትን ተሳቲፉ። ሚኒስተር ሕርሻ ኣብ ምክልኻል ኣንበጣ ዝተኸተሎ እስትራቴጂ ዕውት ምንባሩ ገሊጹ። ኣብ ደርዓ ንኡ ዞባ ዓዲ ቀይሕ ፕሮጀክት ማይን ህንፃ ቤት ትምህርቲ ካልኣይ ደረጃን ተመሪቑ። ኣሜሪካ ኣውስትራልያን ብሪጣንያን ኣብ ትሕቲ ማይ ዝንቀሳቐሳ ሰብ ኣልቦ ነፈርቲ ብሓባር ንምዕባል ፕሮጀክት ኣበጊዘን። ወታደራውያን ወከልቲ እስራኤልን ሊባኖስን ኣብ ዋሽንግተን ጸጥታዊ ዝርርብ ኣካይዶም። ሩስያ ኣብ ልዕሊ መንበሪ ህንፃ ዝወደቐት ሰብ ኣልቦ ነፋሪት ዋንነታ ምዃና ብሮሜንያን ኔቶን ንዝቐረበላ ክሲ ነጺጋቶ። ንምክታልኩም ይመስክር ምስ ስሩፍ መደባት ኤርቲቪ ክሓድገኩም እዩ ብወገነ ግን ብርኩምሸት

አገልግሎት ቴሌቪዥን ኤርትራ ብመንገዲ አራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንፃረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

Đấy là bây giờ.

الكلام.

ಹಾಕಿನ ಅಂತಾರ ಅಂತಾರು ಶಿಂತಿ ತುಂಬಲೇ ಅಂತ.

ما يرسل الشعب النابض نابض

la ley.

0: ዓቂቡ ልብና ዮሃና ንበለይቲ ምስ መዓልቲ ንሓረት ፀሪግና ፅሩይ ማይ ክንፅቲ ኣጎታት ዘብሉ ዓልላ ኣንስቲ ዮሃና
1: ንሕንደት ብትከበትኒ መጠር ስና ተሽነንኩኒ ምና ቅወት ኣትረፍኩኒ እታዕበትኩም ግንፍተያ ታርፈት ዓድና ግንብነያ

0: ቸለቶ አርዶል ሶቃላ ግር ተከለም ግራጅ ባንቲ ርትረት ማረግድኖ ከፍከፍሽኖ ሸሰና አሁን ተከለም ሐገልድኖ ሐይቱኖ ሲና ጭፍራ ተወምድኖ ግሩዋክ ዘራን ተረሰግደ ለከምድኖ ኤዋ ግሩዋክ ዘራን ተረሰግደ ለከምድኖ ከተባር ተማማላ ባንዴረ ቴር ምስጢሪ ግሩዋ ወርታማ ሸፍሸፈን ቀለምሲ ንግኸይ ቆል አመር ኸይርሕሲ ባላሊኪ ጃር ድራሲ ወሊከ ባሲ ኤዋ ባላሊኪ ጃር ድራሲ ወሊከ ባሲ ሰላም ዘርገልዲ ርትሬ ቁርሲ
1: ተረሰ

ተመጸኒሁ ንስወ ተኸፊሉ ኣብ ሜዛን ተመዝና እኳ እንተኾነ ኩሉ ፍጣሪ ግርሳ ኣይኮነል እንተኾነ ኣለና ቲ ይብለሎ ሃገር ኤርትራ ናጽነታ ተጨቢትና ኣደታት ኤርትራ ኪሰና ቆሬኽን ተመርሻ ዋይ ላኪን ተተኪለን እልል በላን ኣኻትኪን ወይ ኤርትራ ንኣኸይው ንኣኸወ ሰላ ሰላ እቲ ተጋደላይ ወድኺ ንስኪ እንተደይ ተሰንከለ ንስኪን እንተደይ ተጸወአ ናጽነት ኣይረኸብናን ወይ ወንደ ታራ እንጓኑ ሁርየት እንተወንተላቶም ሰላም መና ሁርየት እንካ መዳጤ ነፋ ውኩ ካኑ ሲንቱ ዲንቱ መሰኩ እንካ ጀላኑ ወሁርየት ቤላቱ ካኑ

0: ሰጊድና ደቂጫዓተ ሓንቲ ዝልብና ኣስላምና ክርስትያንና ዓወት ንዓፋሽ ጭርሖና ኣስላምና ክርስትያንና ዓወት ንዓፋሽ ጭርሖና ንስለይ ናፅነት ሂወቶም ዝኸፈሉ ንስለይ ሓርነት ኣካሎም ዝሰንከሉ ብመኽደም ብራሾ ማይ ዝመቐሉ ኣብ ክንዲ ንነፍሰይ ንብፀየይ ዝብሉ ሰብረዘንቲ ውዕሎ ብልፃት ልዕሉ ኩሉ ሰብረዘንቲ ውዕሎ ብልፃት ልዕሉ ኩሉ ኣለኹ ብኣሰሮም ኣይትሕለም ሓላሚ ኣለኹ ብኣሰሮም ቅዮኦም ደጋሚ ከመኻ ኣይኩንኩን ናይ ርሑቕ ከዳሚ ኣዴኻ ጠንቋሊት ኣቦኻ ሃዳሚ ሰነዳትካ ገንፅል ዳግማይ ከይትደሚ ሰነዳትካ ገንፅል ዳግማይ ከይትደሚ ርኢኻየሎማ እቲ ጎብየ ብስቕታ ስርሑ እናዓየየ ፀሓያይ ሰላም እናኣለየ ክርዳት ካብ ስርናይ እናፈለየ ክርዳት ካብ ስርናይ እናፈለየ ድምርት ከይበሎ ናይ ዓለም ገዳ ማይታ እናበልዎ ዘውፅእ መንጉዳ ካቦ ዝፅበ ብፅፍሩ ዝነብር ዘይ እትዑዳ ኣደ ትምከን ንዓኻ ወሊዳ ኣደ ትምከን ንዓኻ ወሊዳ ማይካ ባሕሊ ከይንህብ ብጭልፋ ቆፅሊ ተመጊብና ስኢና ንላፋ ስንድና ንኺስና ብፅንዓት ብተስፋ ኣንባሂቁ ይትረፍ ሕጂ ተዛረፋ ኣንባሂቁ ይትረፍ ሕጂ ተዛረፋ ዘላለማዊ ዝኽሪ ክብርን ሰማታትና ዓወት ንዓፋሽ
1: ንዓለም ዘገርም እናረኣይዋ ዝዓወረ ዓይኖም ሃለውሉ በዚሑ ኣንፈት ጠፊእዎም ክነዋንውዋ ብየማን ብፀጋም ዘለቕለቕ ኣበደን ሎሚ እውን ከም ቀደም እወ ዘለቕለቕ ኣበደን ሎሚ እውን ከም ቀደም ኣቱም ሰባት መዓዝ ከምዚ ጥራይ ጅግና ኤርትራዊት ኣብቲ ፅንቅር እዋን ንሳንድያ ጎያይት ፍፁም ዘይፅድማ ዓቐበ ቁልቁለት ኣንፈት ናይቲ ጉዕዞ ንሳያ ቀላሲት ፅኑዒ ብኪዳና ዘይብታቕ ሰብሰለት ኣለዋ ሕሉፍ ታሪክ ናይ ዘን ትእለት ኣለዋ ሕድሩ ታሪክ ካብ ዓወት ናብ ዓወት እዚዩ ምስክራ ኣብ ናፅነት ብናፅነት እወ ምስክራ እዚዩ ኣብ ናፅነት ብናፅነት ዝመፀ ተመፀ ቅናታይ ፍታሕን እዩ ሽምከይ ሓዝቡ ናብ መዓር ተጎየዩ እቲ ዝመረረ ኣብ ኢዳ መዓር እዩ ወሪሱ ዘውርስ ቅናታ ፅንዕ ዩ ተሓየት ውሉዳ ሓላዊ ሪማዩ እወ ኣሎ ፍረ ክርሳ ዘብርቕ ፀሓዩ ከም ትማል ቅድሚ ትማል ለምእውን ከም ኢላ ድንብር ዘይብላ ማሕዘል ሓዚላ ሓንሳብ እንተንቂዳ ሓንሳብ እንተልዒላ ግዜ ዘይትፅበ ንጉያ ንዝላ ሕፅብቲ መዓንጣ ወይ ልእወ ዝብላ እወ ሕፅብቲ መዓንጣ ከም ኢላ እያ ዘላ ኤርትራዊት ኣደ ከምዛ ዘይፈልጥዋ ፈራይት ክንሳ መኻን ክሰሚዋ ብየማን ብፀጋም ክጎፃጉፅዋ ሕጂ እውን ኣበደን ፍፁም ክበፅዋ ከምተን ካልኦት ኣደ ከይትግምትዋ እወ ከምተን ካልኦት ኣደ ከይትሓስብዋ ሕጂ እውን ናይ ገርማን እዩ እኳ ዝኣ ተቢዓ ነቲ ሕፂ ውልዳ ኣብ ክንዲ ንመርዓ መሪቓ ተፋኑ ሸቱ ከወቕዓ ሓደራ እናበለት በትሩ ከይርስዓ ገጥ ኣቢላ ክብዳ መሊሳ ፀኒዓ እወ ገጥ ኣቢላ ክብዳ መሊሳ ፀኒዓ እምበር ዘይፍታሕ ቅናታ እምበር መጠን ኣደ ሂባ ዘይትርብርብ ሓደ ብሓደ ኣይትበቅቕንያ ነትናታ ግደ ወሓዚ ማህፀና መሃብ ዝለመደ እቲ ዘገርም ግን ከምኡ ዝተለምደ እወ እቲ ዘገርም ግን ከምኡ ዝለመደ ፅንዓታዩ ዋሕሳ ኤርትራዊት ኣደ ዓወት ንሓፋሽ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከብ መላእ ህዝቢ ኤርትራ ኩልኻ ህዝቢ ኤርትራ ማለት እየ። ከመይ ሓሊፉ በዓል ናፅነት ዘይኮነሲ ወርቂ ወርቂ ወርቂ ግርም ሓሊፉ ኢልና ኢና ንጀምሮ። ምክንያቱ ኣብ ኤርትራ ዝነብር ሰብ ካብ ጫፍ ዶብ ዘሎ ስጋዕ ማእከል ኣስመራ ካብ ኣስመራ ጀሚርካ ስጋዕ ዓሰብ ገማግም ቀይሕ ባሕርና ኮታ ኣብ መላእ ኤርትራ ካብቲ ንእሽተ ቆልዓ ህዛል ጀሚርካ ስጋዕ እቲ ዝዓበየ ሽማግለ ሙርኩስ ዝሓዘ ዘሕለፎ ወይ ከዓ ሙርኩስ ዝሓዘ ዓባይና ማለት እዩ ዘሕለፍዎ ዘሕለፍናዮ ዋ እዚ ኢልካ ክትገልፆ ኣይትኽእልን ኢኻ። እቲ ዘገርምን ተሐጉስን ግን ንሕና ከም መደብ ሃለው ቆልዑ መጠን ኣብ ዝተፈላለየ መድረኻት በዚ ኣጋጣሚ በዓል ናፅነትና መበል 35 ዓመት ተዋሲእና ንዲና ሓደ ካብኡ ኣብ ከረን ነርና፣ ከምኡውን ኣብ ጎደና ሓርነት፣ ከምኡውን ኣብ ድባሩባ ኮታ ኣብ ኩሉ ዝገበርናየ ንጥፈታት እቲ ዝኹርዕ እቲ ንእሽተይ ቆልዓ ወዲ 5 ዓመት እታ ንእሽተይ ቆልዓ ጓል 5 ዓመት ኣብ መድረኽ ደይባ ግጥሚ ብዛዕባ ናፅነት ኣላኒ በዚኣ ሕራይ ክትኣት ይኸ ሕራይ ክትኣት ኢኻ በዚ ስሕበብ ኣነኸዓ ድሕሪ እያ ብጣዕሚ ዘገርም ሓንሳ ሓደ ገጣማይ ምስ ገጠመ 50 ቆልዑ 60 ቆልዑ ይስርዑ ነይሮም። በዚ ጋጣሚ እዙ ንኩሉኹ ኣቐድማ ቢለ ማለት ዝቅድሚ በዓል ናፅነት ናፅነትና ብስነ ጥበብ ብስነ ጥበብ ፅቡቕ ጌርና ነንፀባርቆ ብፍላይ ከዓ ደቅና ካብ መዋለ ህፃናት ጀሚርኩም ስጋዕ ኣብቲ ዝለዓለ ዋላ ኣብ ዩኒቨርስቲ ዘሎ ተማሃራይ ማለት እዩ ክንዕወተሉ ኣለና ኢልና ዲና ዘገርም ብሙሉእና ብሙሉእና ልክዕ ከምታ ዝበልናያ ሓሳብ ልብና ሰሚሩልና። ስለዚ እዚ እንታይ እየ ክብለኩም ደልየ ብጣዕሚ ተሓጒስና ብሽም መደብ ሃለው ቆልዑ ከዓ ኩልኹም ኣብ መድረኽ ደይኩም ከምስክገብርኢና ትብሉ ነበርኩም ብምሉእኹም ትስዕስዑ ነበርኩም ብምሉእኹም ትምእዘዙ ነበርኩም ንሓንቲ ቆልዓ ኣምፅ ኣቢልካ ዕልል በለተልካ ንሓደ ቆልዓ ፅዋዕ ኣቢልካ ቱታ በለተልካ ቱታ ኤርትራ ደገርም እዩ ደገርም ደገርም ደገርም የቐኒ የልና ንብለኩም እዞም ደቀይ ኣጆም ንፍዑ ከምዚ ዓይነት ንቕሓት ናይ ስነ ጥበብ ተራእዩ ይፈልጥኒ ለብዘበን ግን ግርም ጌርና መዚናኩም ኢና ንኩሎም መምሃራን ኣብ ኩሉ ዘለዉ ከዓ የቐኒ የልና ንብል ውፅኢት ናይ መምሃራንን ናይ ስድራ ቤትን ደቅና ስለ ዝኾንኩም ማለት እዩ ብፍላይ ኣብ መዋለ ህፃናት ዘለኹም መምሃራን ኩሉኹም መምሃራን የቐኒ የልና ኣብ ቤት ትምህርትታት ኩሉኹም መምሃራን የቐኒ የልና ንብል ምክንያቱ ብጥራዩ ኣይኮኑን እዞም ቆልዑ እዚ ኩሉ ሽሻይ ኣብ ናፅነት ዘምፅዎ ስነ ጥበባዊ ምህዞታትን ምዕባለን። ስለዚ ኩልኹም መምሃራን የቐኒልና እሞ ዘረባ ከየብ ዝሓልኩም ሕጂ ናብ መደብና መደብ ሃለው ቆልዑ ንመፅእ ኣለና መኽፈቲት ሸውሃት ከምታ ኩሉ ግዜ መረቕዶ ሰላጣ ክንብላ ሓንቲ ሙዚቃ ጀባ ንዕኹም

ግርም ማፈት ሸውሃት መረቅ ወይ ሰላጣ ከመይ ነራ ተዋዛውስኩም ደዞም ደቀይ እንኳዕ ተሓጎስኩም ሕጂ ከዓ መርመራ መፅእ ኣሎ ተቀራረቡ ምክንያቱ ኣብ ወርሒ 6 ዕለት 20 ክኸውን ክኽእል 24 ኣይፈለጥኩን ትምህርቲ ክዕፆ ስለ ዝኾነ ዕረፍቲ ስለ ዘለና ግና ከዓ መርመራ ስለ ዘለና ሰጥ ኢልና ሕጂ ክዕሶ ከየብዛሕና ገለ መፅሓፍትና ንገንፅል እንዳበልኩ ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም ሕጂ ከዓ

ነበረ ያ ነበረ ሓደ እዋን ኣብ ሓደ ዓብይ ሩባ ደረት ሓደ ዓዲ ሓደ ሽማግለ ዝብኢ ሞተ። ሽዑ ሓደ መንእሰይ ዝብኢ ለይቲ ናብቲ ከብዲ ዓዲ ብምኻድ ኣዋጅ ኣዋጅ ኣዋጅ ትማሊ ቀትሪ ኣያ ዝብኢ ብሞት ካብዛ ዓለም ስለ ዝተፈለየ ኩሉ ኹን ይዕዱግ ዓብኹም ንኣሽተኹም ሓንካስኩም ጥዑይኩም ረጒድኩም ቀጢንኩም ሓፂርኩም ነዊሕኩም ገጫብኩም ጥዑይኩም ጨጓርኩም ልሙፅኩም ኣንስተይትኹም ተባዕታይኩም ተሃሉ ዘይተሃሉ ሽማግለ ጎበዝኩም መላእኩም ሓራስኩም ሕሙምኩም ጥዑይኩም ሓለፍቲ ኹኑ ተራ ፅባሕ ዓመና ሒዝና ክወፍር እዩ ከምዚ ስራሕ ኣለና ኢልኩም ተተሪፍኩም ወይልኹም ኣብ ቀብሪ ኣያ ዝብኢ ክትውዕሉ ኣለኩም እንዳበለ

0: ሽዑ እዱግ ኣብቲ ተኣሲረናሉ ዘለዋ ደጎል ወይ ከዓ ገደና የእዛነንኩር ኣቢሎም ብምስማዕ ብፍርሒ ኣንቀጥቀጣ ኣንቀጥቀጡ ሽንቲ ጥሪቕ ጥሪቕ በላ ሽንቲ ከዓ ጥሪቕ ጥሪቕ በሉ። ግን ከዓ በቲ ኣዋጅ ገለ ነገር ክገብሩ ከም ዘለዎም ሓሰቡ። ይእዱግ ምትራፍ ከም ዘየዋፅኦም ፈለጡ። ድማ ኩሎም ተኣኪቦም ናብ ቀብሪ ኣያዝብኢ ከዱ። ቀብሪ ተወዲኡ ኣብ ዳስ ሓዘን ተኣከቡ። ኣዛብ ብሓደ ሸነኽ ተር ኢሎም ኮፍ በሉ። ይእዱግ ድማ ብሓደ ሸነኽ ተር ኢለን ወይ ከዓ ተር ኢሎም ኮፈሉ። ሽዑ ሓንቲ ረጓድ ሓፋስ ኣድጊ ተርሲኣ ከምዚ ኢላ ኣልቀሰት፣ ኣንታ ሰናን ሓወይ፣ ኣንታ ሰናን ሓወይ፣ ሰባሪ ዕፅምቲ ተቆፃኻዶ ትማሊ ቀትሪ፣ ተቐበርካዶ ኣብቲ ጫካ ኣብቲ ፀብሪ፣ ንሕና እሞ ክንከይድ ኢና ገዛና፣ ክንምለሰኩም ኢና ፅባሕ ቀትሪ ኢላ ኣልቀሰት። ሽዑ ሓደ ዝብኢ ተሰአ እሞ ክቡራት ይእዱግ መኻዳኣ ኪዱ፣ ግና ከዓ ንምሳሕ ዝኸውን ሓደ ኣድጊ ዓወፉ ኢልና በለ። ይእዱግ ሕሽኽሽኽ ክብላ ጀመራ፣ ሕሽኽሽኽ ድማ በሉ። ሽዑ እታ ዘልቀሰት ኣድጊ ተሲኣ እሞ ዒሉ ትትረፍ፣ ዒሉ ትትረፍ በለት። ዒሉ ድማ ብወገና ተሲኣ ወሪድኒ ዒሉ ንስነተይ ንእሽተይ ዘይልዓል ኩሉ ጣት ፍርንጣጥ ዝተረፈሉ ዕሉ ኢላ ቀዲማቶም ንዓዲ ገፃ ተመርቀፈት። ይእዱግ ብድድ ብድድ ብድድ ብድድ ብድድድድ ብድድ ኢሎም ጉያ ተተሓሓዝዎ። ኣዛብ ደድሕ ሪኦም ጎየዩ ተጎየዩ ተጎየዩ ይእዱግ እንተጎየያ ይእዱግ እንተጎየያ ደድሕ ሪኦም ኣዛብ እንተጎየዩ እንተጎየዩ ድሕሪ ነዊሕ ጉያ እታ ረጓድ ኣድጊ ድሕሪ ተረፈት። ላህልሀት ድማ እዋይ እንዳበለት ጎየት። ኣዛብ ብጉያ ኣርከብዋ ክምንጭትዋ ድማ መቐመጫኣ በቲ ፍንጮኦም ትንክፍ ትንክፍ ከብልዋኸል ዋይ ዋይ ወሪድኒ ላ ዘጣጥ ኣቢላ ትጎይ ትንክፍ ከብልዋ ዘጣጥ ናበለት ትጎይ። እንደገና ናህር እንዳወስኸት ከደት። እንተኾነ ኣዛብ ኣርኪቦም ከበብዋ። ኣንቱም ኣዛብ ኣንቱም ኣዛብ ይሕዋተይ በጃኹም ሕደጉኒ እዚ ኩሉ ንሓውኹም ክበፅሕ መፅየ ስኒ እንታይ ሕጂ ክትበልዑኒ በጃኹም መሓሩኒ በጃኹም መሓሩኒ በለቶም። ሆ በለ ሓደ ዝቤ ንዓኽ ፓኒኖ ፓኒኖ ናይ ዝቤ ክንሓድገክ ምሕዳግ የለን በለ። ሽዑኡ እቲ ሓደ ዝቤ ብመዓንጣ ሓዛ ወይ መዓንጣይ በለት። ዝብኢ ድማ ትቕብል ኣቢሉ ንዓይሲ ቋንጣይ በላ። እታ ሓደ ብኩሉ ተሓዛ ዋይ ኩሊተይ ዋይ ኩሊተይ በለት። ኦ ንዓይ ደኣ ፍትፍተይ በላ። እታ ሓደ ከዓ ብእዝኒ ሓዛ ዋይ እዝነይ ምስ በለት ንዓይ ደኣ ብሽኮተይ። እታ ሓደ ከዓ ብመሰንገሊኣ ሓዛ ዋይ መሰንገለይ ምስ በለት ዋ ንዓይ ደኣ መረቀይ በላ። እታ ሓደ ብርእሰ ሓዛ ዋይ ርእሰይ ተበለት ንዓይ ደኣ ፈውሰይ ኢሎም ቆራጢሞም በልዕዋ ኣይበሃል። ፍትዋት ቆልዑ ካብዚኣ እንታይ ንምሃር? ከምቲ ኣብ ዘይመንጠቢትክን ኣይትእትዋ ኢትክን ኢልካ ዝምስል ናይ ኣቦታትና ምስላ ኣብ ዘየድልየካ ቦታ እንድሕር ኬትካ ዘየድልየካ ሽግር ከጋጥመካ ከም ዝኽእል ካብዛ ነበረያ ነበረ ንምሃር።
1: ግረም ዲሞይ ዳ ዲሞይ ሪኢኹማ ዶ ተኸታቲልኩማ ዶ ኣዋ ሪኢኹሞም ዶ ቶማዛብ እንደይ ስስዑ። ስለዚ ኩሉ ግዜ ከምቲ ዝብለኩም እቶን እድጉ እኮ ኣብ ደይ ቦታ እነ ንከይደን ኣብ መወዳእታ ከዓኒ ኣይትሓፍር ኣይትሓኑ ክታ ገጃፍ ኣድጊ እንታይ ኢላ ነታዒሉ ኢሉ ወርድኒ ዕሎ ነስነተይ ንእሽተይ ዘይልዓል ኩሉ ጣት ፍርንጣት ዝተረፈልዕሉ ጉያ ዒሉ ከዓ ክትጎይ እስኩም ከ ልክዕ ከም ኣንዲኹም ትጎዩ ንዓይ ተቐድምን ኢኹም ሓቂ እዚያ ንዓኹ እዚያ ንዓኹ ሕጂ ክነግረኩም መዛዘሚ ቅሒ ፅልሚ ናይና ፅነት መሶብ ትስራሕ ትስራሕ ትስራሕ ሞ ሽዑ መዛዘሚ ቅሒ ፅልሚ ጌርካ ትሰፊያ ሕጂ ገለገለ ናይና ፅነት ናይ መወዳእታ ማለት እዩ ዝመፅእ ዘሎ ሰሙን ግን ብዛዕባ ናይ ናፅነት ዘይኮነ ካልእ ብዛዕባ ትምህርትን ገለንገለን ክንመፅ ኢና ማለት እዩ። ሕጂ መዛዘሚ ቅሒ ፅልሚ ገለ ኣብ መዋል ህፃናት ዝተገበረ ከዓኒ ዘር ናባኹም ዞም ደ

ሕራይ ኣሕዋትኩም ሪኢኹሞም ዶ? ክነፍዑ መዓት እዮም። ናይ መንደም ወሲዶም ናትኩም ናይቶም ዓበይቲ ኣሕዋት ማለት እዩ። እቶም ንኣሽቱ ኣሕዋት ከዓኒ ከምኦም ኩኑ ሓቂ ንተኣማመን ከም ተቐዲመ ዝበልኩኹም። ስለዚ ሕጂ ታይስከነበ ዓፍየ ተራራራ ዓፍየ ተራራራ እግል ንኡሽ ዋዓቢ ናብ ኣኸብለኩም እዩ።

0: ሰላም ቀቅዓዊ ትሓውተይ ከመይ ኣለኺ ከመይ ቀኒኺ መድረሰ ማይ ከመይ ኣሎ
1: ቤታ ነፅርቡቅ መምህር ብጫ ሓወይ መድረሰ ማይ ዳ እንታይ ክወፆ ደበና ይዘርብ በርቂ መስ ይብል ምልክት ኣዝመራ ዝናብ ይኻፊ ድሮ ኣሓ ሓርየት ጨኒወን ክሳደን ንሰማያን ቃዕሪረን ንቅድሚት ገፀን ይስጉም ኣለዋ ኣዝመራ ፍሉዩ ለብዘበን ፍሉዩ
0: ቃቃዊት ሓብተ ክረምቲ እንታይ ክወፁ ዕውት ይደሉ ሙሉእ ሓጎስ ይኹነልና ግን ደቅና ብፍላይ ከዓ ንጓሶት ክገብርዎ ዝግብኦም እስከ ገለ ንበሎም ምክንያቱ ኣብ ክራማት እንታይ ክገብሩ ከም ዘለዎም እስከ ንዛርብ
1: መምህር ብጫ ማዕረይ እሞ እቲ ክኸውን ዝኽእል ንዓኻ ግርም ገይሩ ተረዲኡካ ኣሎ እሞ ባዕለኻንዶ ትርኩሕ ኣብሎ
0: እንታይ ይመስለኪ ቃቃዊት ሓውተይ ጓሶት ኣብ ግዜ ሓጋይ ይኹን ክራማት ጥሪቶም ሒዞ ኣብ ጎቦታት ቁርባታት እንባታት ሩባታት ኮለል ስለ ዝብሉ ብፍላይ ኣብ ሩባ እንተሊኻ ሃንደበት ብርሑቅ ዝሃረመ ዝናብ ጋሻዊ ሕጅ መፅኡ መልሓስ ይመፅእ እሞ ጥሪትካን ዓኻን ለኻኺሙ እኳ ስለ ዝኸይድ ኩላቶም ጓሶት ኣብ ግዜ ክራማት ኣብ በረኽቲ ቦታታት ክኾኑ ከም ዘለዎም ብፍላይ ከዓ ንኣሽቲ ቆልዑ እንድሕር ኮይኖም ደበና ምስ ሰረበ ካሃርም ማይ እንድሕር ደልዩ ቀልጢፎም ናብ ደንቢኦም ወይ ከዓ ናብ ጎዝኦም ክኸዱ ከም ዘለዎም ንምሕባር ዝኣክል እየ
1: ልክዕ ኣለኻ ልክዕ እሱ እዩ ውሕስነት ህላወ ጓሶት ሓረስቶት ዝኾነ ማንም ሰብ እውን እንተኾነ ክገብሮ ዝግብኦ ኣገዳሲ ውዕሎ እዩ መምህር ብጫ ሓወይ ከምዚ ንድሕር ጌርና ጥራ ኢና ምስቲ ባህሪ ክንነብር ንኽእል ተዘይኮይኑ ፀገማት ከጋጥመና ኽእል እዩ
0: ብዕላል ዕላል ዝመፀ ምዃኑ ግና ከዓ ኣገዳሲ ስለ ዝኾነ ክንተናኽፎ ግድን እዩ ምክንያቱ ካባና ማለት ካባ ከቃቃዊት ደርሆ ካባይ መምህር ብጫ ድኾነ ብፍላይ ትሕቲ ዕድመ ዝፅበዮ ነገር ስለ ዘሎ ምዚ ህጡር ድኾነ ክራማት ዓመት መፀ ኣነ ብዛዕባ እዚኣ ትዝከረኒ ብኸምኡ

0: ወግዒ መምህር ኣለና። ናብቲ ቦታ እውን ሒዝናኩም ኢና ክንጓዓዝ። ካብ ማእከል ናብ ከተማ ባረንቱ ክንሕንብብ። ብብዙሕ እትፍለጥ ከተማ ባረንቱ ብዙሕ ወግዕታት ከም ዝርከባ ፍሉጥ እዩ። ሳንታና መንባርን መምህርናን እዩ ክኸውን ምስ ተመክሮ ህንዳዊት መምህር ሱሬካ መምህር ሱሬካ ቲታንበርግ ካብ ሃገረ ርሑቕ ምብራቕ ሃገረ ህንዲ ተበጊሳ ኣብዛ ከተማ ትምህር፣ ኣብዛ ከተማ ውን ትነብር። ኣብዛ ከተማ ዲፕሎማት ኣይኮነትን፣ ሰራሕተኛ ውድብ ሕቡራት ወይ ዘይመንግስታዊ ትካላት ውን ኣይኮነትን። እንታይ ደኣ ብሞያኣ እትነብር መምህር እያ። ካብ 2003 ዓመተ ምህረት ኣትሒዝያ ምስ ስድርኣ ንህዝቢ ተኸባቢ መሲላ ንኩነታት ኣየር ናይታ ከተማ ርዒማ ትነብር ዘላ።
1: ሱሬካ ቲታንበርግ ይበሃል። ሂንዳዊ 2003 ኣብ ኤርትራ መፅየ ወሪ 11 ሽ ወሪ 12 ካ መደብ ናትና ኣብ በረንቱ ኢሎም ሽ ኣብ በረንቱ ወሪ 12 ኣትየ ኣብዚ ኮንካ ትግሪና ዋል ሓንቲ ፈለጥና ዋል ሓንቲ ኣብ ኣስመራ ንሽተ ፈቲና ጉድ ሞርኒንግ ዋት ኢዝ ጉድ ሞርኒንግ ኢልና ከመይ ሃዲርካ ከመይ ሃዲርኪ ከመይ ሃዲርኩም ሲንግለር ፕሉራል ኩሉ ስለዚ ኣሎ ዋል ሓንቲ ሂዝና ከመይ ሃዲርና ከመይ ሃዲርካ ከመይ ሃዲርኪ ካኪ ከማን ዲፍረንስ ኣሎ ኣይፈለጥና ነርና ከምዚ ጀሚርና መጀመርታ ከመይ ሃዲርካ ፈርስት ወርድ ማለት እዩ። ዳህራይ እካ በረንቱ በረንቱ ምሽ ኣቴና ዋልሓንቲ ዋልሓንቲ ትግሪና ትበሃል ኣይፈለጥና ሽ ኮንካ ብዙት ሰከም ነይሩ መጀመርታ ምሰብ የልል ምሰብ ይሃትት እዚ እንታይ እዚ እንታይ ሽ ሓንቲ ትራዝ ሂዜ ሽ ኣብኡ ናይ ኩትሪ መጀመርታ ብኩትሪ ሓደ 2 4 ኩትሪ ኩሉ ሰሂፍና ሽ ዳህራይ ማልቲ ሶኒ ሶሉስ ሮቦ እዝያ ማለት እዩ። ዳህራይ ናይ ኩዳር ኣዝቤዛ ኮሚደሬ እንታይ ሽጉርቲ እዝያ ኩሉ ፃዕዳ ሽጉርቲ ከውሎ ጎበርበሬ እዝያ ኩሉ ከምዚ ገርና በባሃደ በባሃደ ንሽተ ንሽተ ንሽተ ጀሚርና ሽ ተማሃሮ ከማን ሓጊዞም እዚ እንታይ ዋት ኢዝ ዲስ ዋት ኢዝ ዲስ ተሪለ ንሶም ሽ መምህራን ከማ ናብ ትምህርቲ ከምዚ ገርና ንሽተ ንሽተ ንሽተ ንሽተ ውሲክና ማለት እዩ።
0: መምህር ሱሬካ ናብዚ ቦታ ክትመፅእ ንከላ ንሓንቲ ካብ ቋንቋታት ኤርትራ እውን ትፈልጥ ኣይነበረትን። ብዛዕባ ሜላ ናብራ እውን ዝኾነ ሓበሬታ ኣይነበራን። ክትምህር ግን ከዓ ክትምሃር ምዃና እምነት ነበራ። መምህር እናተምሃረ ቀጻሊ ብተመክሮ ዝዓቢ ሞያተኛ ስለ ዝኾነ
1: ዋል ሓንቲ ፈለጥና ኣብ ኣስመራ ሜሽ መደብ በረንቱ ኢሎም ናይ ኣብዚ መዲቦም ሽ ዋል ሓንቲ ፈለጥና ምስ ሰብ ኣብኡ ዘሎ ኣስመራ ሰብ ምስም ሃቴትና ኣበይ ኣሎ በረንቱ ከመይ ኣሎ በረንቱ በረንቱ ዲኪ ኢሎም ሄጂ ፈርየ እንታይ እዚ እንታይ ከመይ ዓይነት ቦታ ባሎም ኣስመራ ሰብ ከማን ፅቡቅ ገይሮም ኣይፈለጠን ናይ ገሽበርካ ንሶም ከማን ሽ ፈርየ እንታይ እዚያ እንታይ እዚያ ህማ ቦታ ድዩ ከመይ ኣሎ ከመይ ኣሎ ኢለ ምስ ሰብ ኩሉ ሓቲተ ተዛሪበ ኖ ኖ ኖ በረንቱ ድዮ በረንቱ ድዩ ኢሎም ሽ ከበብዚ መለስ ዶ ሂንዲ ከመይ ይገብር ኢለ ሽ መለስ ደልየ ኣብ ሂንዲ ደው ኢለ ኣብ ስድራ ከምዚ ከምዚ ኢሎም ሰብ ገለ ዛረባ ኣሎ ፈርየ ኢለ ኖ ኖ ኣጆሂ ኣይትምፂ ሰኒያ ውጥረ ኣነ መትሰከ ኢለ ሰብኣየ ሶምሶም

0: బాల్కోనామా కమానాలో నారా కమానాలో కుల్లు సెలజియాలో గిన్ టిగ్రీని ఆ కుల్లు ఫెలితో అబ్జి తమారో కుల్లు ఫెలితో మిజి కామన్ లాంగ్వేజ్ ఆలో అబ్జియా సెలజి కునామా కమా నిష్టే నిష్టే మేదోకంబె మేదోకా అన్నమేసో గెలె గెలె ఇజారో మిసోం కమాన్ షో తమహారో కమాని హగస్ ఓ ఈ నారా కమాన్ ఆల్లో షో మిసోం కేఫ్ హలాల్ ఓ సవాల్ ఖైర్ సవాల్ నూర్ ధేరిల్నా మిసోం కమాన్ దే ఆర్ హ్యాపీ మాలతి హెజి మిసోం యల్ అబ్ క్లాస్ కా బట్టిగిరిని అనిష్టే నిష్టే హగ్గస్ నై ఎగ్జాంపుల్స్ గెలే ఊసట్ హెజ్జి కల్లిల్లి కోన్ హెజ్జి తమారో ఇట్స్ వెరీ ఈజీ
1: መምህር ሱሬካ ኣብታ ብሄራዊ ሕብርታትን ብዙሕነትን እትሓቁፍ ከተማ ባረንቱ ብገንዘብ ተኸፊልካ ዘይርከብ ብዙሕ ጸጋታት ከም ዝረኸበት እያ ትሕብር። ንሱ ድማ ፍቕሪ ሰብ እዩ። ንህዝቢ ተቐማጢ ባረንቱ እውን ብፍቕሪ እያ ትገልጾ። ካብ ፍቕሪ ዝተበገሰ ድማ ኣብ ኩሉ ማሕበራዊ ጉዳያት ምስ ህዝቢ ባረንቱ ተኻፊል እያ። 23 ዓመታት ከም ሓንቲ መዓልቲ ሓሊፋ እናበለት ድማ ትገልጽ። መርሓባ ዝብል ጥዑም ቃል መውፃእ ኣፋ ብምግባር ድማ ብፍቕሪ ትነብር።
0: ብጣዕሚ ፅቡቅ ኣብዚ ትምከት ወይ ሓዘን ወይ መራ ወይ ግራጁዌሽን እዚ ዝኾነ ኣብ ከባቢ ድሕር ኣሎ ንሶም ድሕር ተዛሪቦም ድሕር ፈለጥና ባልና ይኸይድ። ሕጂ ሓዘን ኣሎ ፈለጥና እናትኩም ባህሊ ኣብ ሓዘን ግዜ ይኸይድ ምሶም ይያልል ይመፅእ ሽው ይኸይድ ንሕና ከማን ምሶም ኮፍ ብል ይያልል እንታይ ኮይኑ ስለምንታይ ከመይ እዝያ ኣጆኹም ፀገመለን እዚ ናይ ኣምላክ እዩ ገለገለ ይዛረብ ይመፅእ ወላ እዚ ትምከት ትምከት ግዜ ካ እዚ እንታይ ጋት ሳልስቲ ይኣድም ንሶም ትማሊ ትማሊ ከይድና እዋነን ሶምሶም ሕጂ ኣብኡ ከይድ ጋት ገለ ይበሎ ምሶም ሹ ልልልልልል ትብል ደርቤሊና ሹ ትምከት ኩሉ ስገብ ትምከት ይኸይድ ሽ ፈስት በርዝዴ ኣሎ ናይቲ ኣኮላ ፈስት በርዝዴ ከማን ይኣድም ይኸይድ ዳህራይ ምራካ ሙሉ ከብ ሚጀመርታ ከብ ሚጀመርታ ስዋ ገለ ሰንክት ቲያ ሁሩድ ናቱ ሰብ ይመፅእ ሚዚካ ይገብር ይሳሰይት ኩሉ ኩሉ ስዋ ከመይ ይሰሪ ፈለጥና ሽ እንጀራ ቢሁነ እንጀራ ሽ ሲጋ ድሕር ሓሪዶም እዚያ ላም ገለ ድሕር ሓሪዶም ቴል ሚሶም ንሕና ከማን ኮፍ ይብል ሲጋ ይመትር ፅቢ ይሰርእ ዋ ሰብ ናይ ጋት ናይ ስልሲ ገለ ንሕና ከማን ሃገዘብ መራ ህዝቢ ሲ ከምቲያ ፋሚሊ ኣሎ ወላ ባልኩናማ ድሕር ኣዲሞም ይኸይድ ናራ ትግሪንያ ምስ ኩሉ ኩሉ ባህሊ ፈለጥና ሂጂ
1: መምህር ፍቕሪ እዩ ዝምግብ ፍቕሪ እንተሎ ኩሉ ስለ ዘይስኣን እቲ ዝዓበየ ፍቕሪ መምህር ልክስ ፍልጠት እዩ ሰብ ስለ ዝሃንፅን ናብ ብርሃን ፍልጠት ስለ ዝጥምብርን እዩ መምህርና ዓብ ሞያ እዩ ዝያዳ ክብሪ ይረክብ መምህር ምንጪ ፍልጠት ኮስኳሲ ሰራውር ንቕሓትን ካልእን እናተባህለ ዝግለጸሉ እውን ብዘይ ምኽንያት ኣይኮነን መምህር ሱሬካ እውን ኣብዚ 23 ዓመት ፃንሖታ ዘፍረየቶም ተምሃሮ ፍሬኦም ክትርኢ በቒሓ እያ
0: እቲ ምሳይ ኮፊሉት ያ ውዲ ኣነ ከምዚ ርአ መን እዚያ ውዲ ኢለ ኣይፈለጥኩን ኢለ ትምነረ ሰላም ሰላም ኢለ ትም ነረ ኮፍ ኢለ ቲቸር ዘክርክኒ ኢሉ ዋ መነ ካ ኒሰካ ኢለ ኣነ ፀናቲ ይበሃል ተማሃረ ነረ ከዶም ሕጂ መምህር ኮይኑ ኢሉ ሽ ኣነ ሰንቢደ ተስተስ እስከ ተስ ኢለ ኖሚ ኮይኑ ሕጂ ንሱ ከዶም ንሽተ ነይሩ ኦ ማይ ጋድ ሕጂ ኒሰካ መምህር ኮይንካ ኣብዚ ኢልነ ተሓጊዘ ዳሃራይ ከስ ኢሎም ኩሉ ሕጂ ዘሎ ኩሉ መምህራን ተማሃረ ነይሮም ከዶም ሕጂ ኣብ ስታፍ ሩም ከማን ከመይ ኣለና ከምቲያ መምህርን ተማሃሮ ኣይኮነን ሕጂ ከምቲያ ማደርን ደከና ማለት እዩ ሕጂ ንሶም ኩሉ መማ መማ ትብል ኣነ ከማን ወደ ጓለ ትብል

0: ገለፃ እንድሕር ኮይነ ቅልጢፍ ኢላ ካብቲ ቀንዲ ፅባቀያ ማለት ኣብቲ ማሕበራዊ ኩነታት ቅልጢፋ ምስ ተምሃራይን ምስ መምሃራይን ሰጢማ ልክዕ ኣብቲ ስራሕሲ ካብቲ ዝበለፀ ድረኣየና ነበረ ንዕና ኣብ ክላስ ሓደ እቲ ኣዘናጋዒ ክላስ ወይ ኣዘናጋዒ ዓይነት ስታይል ኣመሃራ ክትጥቀም ከላ ነቶም ፈለማያት መልኩም ነበረት ነቶም ናይ ትግርኛ ቋንቋ ሳሕት እውን ናይ ኩናማ ሓደ ሓደ ከዓ ካብ ናይ ምስ ዓረብ ድተሓዝ መፅያ ኣብ ክላስ ሰብሓልኬር ገለመለ እናበለት ንዕኡ ክጅምሮ ብጀመረት በቲ ሓደ ዘናጋዓቲ ክላሳ ልክዕ ብኡ ኣገባብ ክትምህረና ከለካ ሕጂ ከም ናይ ቋንቋ ወይ ናይ እንግሊሽ መምህር ስለ ዝነበረት ስቲሉ ናይ እንግሊሽ ዘላ ክትምህር ከላ ኣብቲ ክላስ ነተን ገለገለ ወርዱስ ብትግርኛ ተርጊምካ ናይ ምምሃር ልምዲ ነይርዋ ሕጂ ዋላ ብፅይፍ ዝበለት ናህጃ ኣይምፃእ እሱ ቁሩብ በቲ ክላስ ይዘናግዖ ካልእ ዝተፈላለየ ከዓ ጎኒ ጎኒ ከም ተምሃሮ ዋላ ሕጂ ስቲል መምህር ከለኹን ትገብረላ ገለ ፕሮጀክት ንተምሃሮ ትቦም ኣብ ናይ እንግሊሽ ኣሎ መግቢ ኣምፁ ካብ ገዛ ትብሎ ሞ ነቲ ሰራርሓ መግቢ ናይ ትግርኛ ወይ ናይ ብሄራት በቲ ሶም ኣብ ክላስ ሒዞምላ ድመፁስ ንዕመሊካ ኣብ ገዛ ተዘውትሮ ከም ዝነበረት ንሪያ ነርና ማለት እዩ
1: ንስሬካ ኸ ካብ 217 ተምሃሪ ታሽዓይ ክፍሊ ከለኹ ማለት እዩ ናብ 10ይ ሰገርናሉ ሳምር ከም ናይ ውድድር መደረ ማለት እዩ ከም ኣሰልጣኒተይ ኮይና ኣብ ናይ ዞባ ውድድር ንክሰርሕ ከም መምህረይ ተዋሂባትኒ ማለት እዩ እጂ መጀመርታ ቅድሚ ኣብ ክላስ ምርኣየ ንስሬካ ኣብ ትሬኒንግ የ ድርያ ነይረ ማለት እዩ ሶ ኣብቲ ናይ ቋንቋ መጀመርታ ክርኢ ከለኹ በቲ ከም ኣደ ምዃና እቲ ናይ ኣደነት ፍቕሪ ለጊሳ ነቲ ኣብ ቋንቋ ዝነበረ ንምልከት ዝያዳ ትሕግዘኒ ነራ ማለት እዩ ኣብ ዝኾነ ማለት እዩ ኣብ ዝኾነ ኮምፕቲሽን ንሳ ሒዛት ንዝኣሰወት ኮምፕቲሽን ከ ብሓቂ ተዓዊ ተወፅ ነይረ ማለት እዩ እዚ ሕጂ እንታይ ዘርእየኒ ነይሩ ኩሉ ግዜ ነቲ ኣነ ከምፅኦ ዝግባእ ናይ ቋንቋ ለውጡ ምስቲ ኣነ ናይ ቋንቋ ያደ ሒዝዮ ዝነበር ቋንቋ ደ እናመሳሰለት ማለት እዩ ምክንያቱ ብሓፈሻ ንሳ ከምቲ ንነዊሕ ግዜ ኣዚ ዓድና ስለ ዝሰርሐት ወላ ውን ድማ ሰዋስቡ ናይ ትግርኛ ተረዲኣ ስለ ዝነበረት ነቲ ቋንቋ እንግሊሽ ድማ ዝያዳ ምስኡ ተሓይዛ ክተረዳእና ትኽእል ነራ ማለት እዩ ስለዚ ስፔሻሊ ማለት እዩ ኣብ ናይ ላንጉጅ ለውጢ ዝያዳ ኣስተዋፅኦ ከም ዝገበረትለይ ይርዳእኒ ማለት እዩ ብድሕሪ እዚ እውን ኣብ ግሬድ 11 ማለት እዩ ከም ናይ እንግሊሽ መምህረይ ኮይና ምሄራትኒ ነራ ማለት እዩ ኣብዚ እውን ልክዕ ንማትሪክ ከስርሓኒ ዝኽእል ኣብ ፓራግራፍ ራይቲንግ ድዩ ብሓፈሻ ኣብ ግራመር እውን ንዓይ ጥራይ ዘይኮነ ብሙሉእ ናትሽዑ ዝነበረና 33 ዙርያ ክሳብ ሰዋይ ሒዝኒያ ክንከይድ ንኽእል ዓቕምታት ወይ ድማ ሒዝኒያ ክንከይድ ዝግባአና ፍልጠት ኣቕሲማትና ማለት እዩ

0: መምህር ናብቲ ዝምህረሉ ደረጃ ወሪዱ ናብ ዝለዓለ ደረጃ ስለ ዝድይብ እዩ። ከምኡ ክንዲ ስለ ዝኾነ ርሕቀት ቦታ፣ ኩነታት ኣየርን ካልእን ኣብ ግምት ከየእተወ ናብ ስራሕ ይወፍር። ስርሑ ብዝግባእ ክትርጎም ብዘይዕረፍቲ ይሰርሕ። ካብ ከተማ ናብ ሓውስ ከተማ፣ ካብ ሓውስ ከተማ ናብ ምምሕዳር ከባቢ፣ ካብ ዓዲ ናብ ቁሸት ብምኻድ እውን ነቲ ሞያ ይሰርሓሉ። ኬንያ ውሽጢ ሃገር እውን ባሕርን ውቅያኖሱን ዘሊሎም ኣህጉር ቆሪፆም ሞያ መምህርና ዝቕፀሩ ውሕዳት ኣይኮኑን። መምህር ሱሬካ እውን ሓንቲ ካብኦም እያ።
1: እቲ ጎሊሑ ዝርአ መምህር ሱሬካ ከም ሓንቲ ናይ ደገ ናይ ኮንትራት መምህር ክንዲዚ ተገዲሳ ኣብቲ ተምሃሮ ወፍሪ ክትገብር እሳቶም ውን ከም ዜጋታት ገለገለቶም መብዛሕትኦም መምሃራ ናብቲ ሕልና ናብቲ ሞያ ናይ ሞያ መምህርና ብዕምቀት ብግቡእ ክሳይ ዝገብሩ ኣዝያ ትምስጦም። እሳ እኳ ከም ኮንትራት እሞ ዘምፃ ኮንትራታ ገይራ ጥራይ ሰሪሓ ክኸይድ ዘይበለሲ እቲ ዝበሃል ተወሳኽቲ ወይ ከዓ ሓገዝቲ ክፍልታት ወይ ከዓ ሓገዝቲ ዲፓርትመንታት ወይ ጁባታት ኣለዉ እዚ ብዙሓት ከም በዓል ላብረሪ፣ ከም በዓል ላብ፣ ከም በዓል ኣይሲቲ ዝኣምሰሉ ሕጂ ነዚ ዳርጋ ምስ ግዜ ስቑልካ እንዳደኸመ ብዙሕ ኣይጥቀምሎም። ሕጂ መምህር ስሬካ ኣብ ከምዚኢታት ክትነጥፍ ምስ ረኣይዋ እሞ ንሕና ከንታይ ኮይና ከም ዜጋታት እቲ መምህር ስሬካ ዘይንሰርሖ ተባሂሎም ከም ኣብነት ንስሬካ ወሲዶም ኣብዚ ንብሎ ዘለና ኣብዚ ሓገዝቲ ነገራት ንዓእምሮ ብምርኩስ ምግባር ብዙሕ ክሰርሑ ዝፍትኑ መምሃራን ኣለዉ፣ ብፍላይ እቶም ገዳይ መምሃራን።
0: መምህር ብዘፍረዮ

0: እዮም ተምሃሮ ብውፅኢቶምን ብዝበፅሕዎ ደረጃ እናተዓጎሰ ዝነብር ሰብ እዩ። ኣብ ቀጻሊ ዕቤትን ምዕባልን ከዓ ይነብር። ነዚ ሓቅጣት እዚ ኣብ ባይታ እዩ ዝረኽቦ። ምስ ተምሃሮኦ ነበር ኣብ ሓደ መድረኽ ተራኺባ ጉዕዞ ምምህርና ክትቅፅሎ እንከላ እውን ሓደ ካብ ተሓጎስ ዝፈጥረላ ኣጋጣሚ እዩ። መሳርሕታን ተምሃራኣን እውን ነዚ ድምፅታት እዚኦም ዘቃልሑ።
1: ከም ተምሃራይ ከም መምህርን ኮይነ ኣጋጣሚ ኣብ ክልትኡ ገጻት ናይቲ ሂወሲ ኣርኪበላየ ክብል ኽእል ሕጂ ከም ተምሃራይ ኮይነ ክሪያ እንዳሓርዳ ኮይነ ኣዝያ ንፍዕቲ መምህር ኣብነታዊት መምህር ኣላይት ወላ ከም መምህር ጥራሕ ዘይኮነስ ከም ወላዲት ወላ ትዕድማ እንዳሓርዳ ርእናያ ሲ ኣዝያ ብስልቲ መምህር እያ ንኩሉ ክትኣሊ ትኽእል ብዓቕሊ ብተመክሮ ኩሉ ኣዝያ ብልፅቲ መምህር እያ ከም ተምሃራይ ኮይነ ክሪያ ከለኹ ማለት እዩ። ከም መምህር ከዓኒ ከም መምህር ኮይነ ከዓ ምስኣ ብዙሕ ዓመት ሰሪሐ ኣለኹ። ከም መምህር እውን ሕጂ ኣዝያ ነቲ መምህር ብዕድመ ብተመክሮ ስለ ትበልፆ ብዙሕ ነገር ካብኣስ ተማሂርና ተመክሮ ቀሲምና ኣዝያ ብሓፂሩስ ንፍዕቲ መምህር እያ ክብል ይገልፅ ማለት እዩ። ሕጂ ብዝያዳ ኣነ ብዓይኒ ምንታይ ይሪኦ መስለካ እቲ ቋንቋስ ኩሉ ግዜ ከም መምሃሪ ወይ ከም ኣብ ክላስ መዘራርቢ ጥራሕ ኣይኮነን ንባዕሉ ነቲ ስነእምሮ ናይ ተምሃራይ ክትርድኦ እንትኾንካ ኣረኣያ ናይቲ ሕብረተሰብ ክትርዳእ እንዳሕርዳ ቋንቋ እንደገና ወላ ንበዕል ኣብቲ ስራሕ ተዋፊራ ነቲ ስራሕ ክትመልክኦ ነቲ ሕብረተሰብ ተዋሂዳ ክትከይድ እንዳሕርዳ ኮይና ቋንቋ እዙ ኣገዳሲ እዩ። ሕጂ ከምኡ ስለ ዝኾነ እንደገና ናታ ፃዕርን ተባላሕነትን ከዓ ስለ ዝኾነ እያ ቀልጢፍ ኣብቲ ባህልን ቋንቋን ናይቲ ሕብረተሰብ ኣትያ ብዙሕ ለውጢ ገይራ ነቲ ቋንቋ ከዓኒ ነቲ ተምሃራይ ከም መእለይ ንዓኣም ኣብቲ ሕብረተሰብ ኣትያ ከም መዋሲኢ ተጠቂማትሉ ኣዝዩ ብሉፅ ሂወት ከም ተሕልፍ ከዓ እንኮላይ ንዓኣ እንኮላይ ኣብ ተምሃራይን ከዓኒ ዓብ ፅልዋ ገይሩላ ይብል ማለት እያ። ሕጂ ኣዝዩ ዝገርም እዩ። ሓደ ሕጂ ናታ ባህርያት እንታይ እዩ በቃ ኣብ ዝኾነ ነገር ኣይትጋየሽን እያ ወላ ሕጂ ንኣብነት ስኻ ባላ ብእንግሊሽ ከተዕላ ገለ እንዳፈተንካ ከለካ ኣብቲ መንጎ ዕላል ናትከኣት እያ እዛ ቃል እዚኣስ እንታይ ማለት እያ ኣብ ንውሰ ከፍ ትዛረቡ እንዳተምሃረት እያ ትከይንሳ መዓልታዊ ሕጂ ከምኡ እንዳገበረት ከዓኒ ኣዝዩ ብዙሕ ነገር ከሲባ ሕጂ ወላ ስሙን ተዓዚብኩማ ወላ ሓንቲ ነገር ኣይሽገርና ሕጂ ኣብ ዝኾነ ዕላል ኣትያ ተሳቲፋ ዋላ ካብዚ ቤት ትምህርቲ ወፃኦ ናብቲ ሕብረተሰብ እንዳሕርዳ ከይድካ ብዙሕ ነገር እያ ተሳተፈ ወላ ሓንቲ ፀገም የብላ
2: ተምሃርያስ ካብ ስሙ ክሳብ ስማ ባሕጉ ትሕዞም ሕጂ ምፅእ ብሰልና ብዚ ናይ ተምሃራይ ከለኹ ስእልስ ካብ ኮሌጅ ምፅእ ብሰልኩ ኣብ ክላስ ነብሲ ወከፍ ተምሃርኣ ስእሊ ትወስደልና ነይራ ሕጂ ምፅእ ምሰልና ብዚስ ክትጋጊከ ኣፅበ ምስ ግዜ ዋእተኒ ገለመለ ኢላትን ምስ ተቕብል ምሰበልና ትስእሊ ናይ ስዑድ ነበረ ናትናስ ምስ ኣሎ ናይ ኩሎም ዝሓለፉ ዙራት ማለት እዩ ነብሲ ወገፍ ዓመት ሕጂ ምፅእ ምሰልካ መምህር ኮንካ ምትመፅኻ ቀልጢፍካ ምስኣት ላለ ኣብ ስራሕካ ተኣት ሕጂ ኣብ መምህርና ምስኣት ኮነ ካብኣ ድወሰድኳ ሓደ ተመክሮ እንታይ እዩ ኣብዛ ቤት ትምህርቲ እዚኣ ብፍላይ ኣብዛ ዱታ ንብላ ዘለና ትግደድ ኢኻ ብዙሕ ቋንቋ ክትመልኽ ኣብ ሪያሊቲ እንድሕር መፂና ማለት እዩ ሕጂ ወላ ሽሕ ግዜት ናይ መምሃሪ ቋንቋ እንግሊሽ ይኹን እምበር ገለ ቋንቋ ከዓ ትጥቀም ኢኻ ተረድኦም ድሕር ደሊኻ ማለት እዩ ሕጂ ልክዕ ንሳ ከምኣ ስለነበረት ንሕና ከዓ ዋ ካብ ሂንዲ መፅያ እዚ ኩሉ ቋንቋና እንዳመለኸቶስ ታኮይና ኸዓ ንሕና ደይንመልኮ ኢልና ና ከምኣ ነተን ቋንቋታት ንዕዕን ሒዘስ ኣብ ክላስ ከምታ እናታ ጥቀመላ ማለት እዩ ፅቡቅ ነገሩ ከዓ ብሓደ ብኢለበን ዝግሬድ ንሰራሕ ኣለና ካልእ ኣብቲ ማሕበራዊ ኩነታት እውን ከምኡ ትቅፅል ኣላ ኣተምሃሮ ሓልየት ኣሎ ተላለያ ምስአን ኣላዕሊ ግዜ ክላስ መፅእ ከላ ሽፎን ጌራ ትመፅእ ዙርያ ጌራ ትመፅእ ናይ ኩናማ ናይ ብልን ከምኡ ክዳውንቲ ሕስካ ናይ ምምፃእ ተዋሂዳ ትትወታ ማለት እዩ ሕጂ እዚ ትፅቡቅ ጎነታታ እዩ ማለት እዩ።
3: ከም መምህር ክሪኦ ከለኹ እውን ዝያዳ ኣብዚ ኮይነ ምስ ካብ ሰራሕ ኩሉ ዳርጋ እዚ ዓመት ምሉ ማለት እዩ እቲ ኩሉ ነገርሳ ተመሓላልፎ ናይ መምህር ጥራይ ኣይኮነ ኩሉ ኣለዎ ኣደነት ኣለዎ ወላ ክትግስፀካ ከለካ ከም ተምሃራይ ገለመለ ኖ ግደፍ ከምዚ ኳ እዩ ገለ ከላ ክትእርመካ ከላ ሲ ዝያዳ ይስወጠካ ናታ ማለት እዩ ኣብቲ ስታይ ተመፂና ከዓ ማዕሪና ማለት እዩ ኣብ ኩሉ ማሕበራዊ ጉዳያት ሓዘን ድዩ መርዓ ድዩ ምሳናያት ዝተሳተፍ ግብጃታት ኣውደ ኣመት ፋሲካ ክኸውን ከሎ ኩሉ ማለት እዩ ከከምቲ እቲ ፅምብል ዘድልዮ ኣካዳድና እናተኸደነት ኣብ ናይ ዝኾነ ብሄር ከዓ እንታይ ትኸውን ምሳና ትሳተፍ ማለት እዩ።
0: ካብ ክብርታት ሕብረተሰብ ኤርትራ ብዙሕ ዝተምሃረት መምህር ሱሬካ ባህልን ምቕሉል ኣቀባብላ ህዝቢ ኤርትራ ብግቡእ ስለ ዝተረድአት ንከምኣ ዝኣመሰሉ ካብ ርሑቕ ሃገር ዝመፁ መምሃራን እውን ኣብነት ኮይና እያ።
4: ንሕና ሜሽ መፅና መጀመርታ 2003 ዳሃራይ ክልተ ሸን ሸዋተይ ክልተ ሸን ሻተይ

0: ያሽበርጋ ሙሉ ኮለል ኢልና በዚ ኮና ሻምቢኮ ሺላሎ በዚ ተሰነይ ሲገብት ያረሻይዳ ዋ ሲገባ ወከይና ግን በዘካ እዚያ ሀደ ባፄ ባፄ ከይና እዚያ ኖርማል ቪዚት ማለት እዩ ኤንጆይመንት ማለት እዩ ባፄ ከይና ሾ ሓንቲ ግዜ መንደፈራ በፅየ መፅ ያው ቁሩብ ሰራ ነይሩ ምስ እንዲ መምህራን ሾ መንገዲ ከረን መርያም ዳሪት ሪና ሾ ኣስመራካ ኩሉ
1: ትኩራት ብናይ ምዕዛብን ምግንዛብን ዓቕሞም ይፍለጡ ደቂቕን ክውሉን ክጥምቱ ኣይሽገሩን በንጻሩ ውዒሎም ከሪሞም ከባቢኦም ጥራይ ዘይኮኑ ዝረገፅዎ ቦታ እውን ኣየቓልብሉን ጉዳይና ብዛዕባ ምቅላብን ምስትውዓልን ኣይኮነን እንታይ ደኣ ብዛዕባቶም ብዙሕ ቋንቋ ኣብ ምፍላጥ ምስተንብሮ ህዝብን ከባብን ተሳኒኻ ኣፍራዊ ምቕያር ብዓብኢን ሞያኻ ብፍቕሪ ምትርጓሚ ክኸውን
0: ሕጂ መጀመርታ ሰብ እንታይ ሃስብ ናተ ኮንካ ትራይ ፅቡቅ ካሊእ ኮንካ ወልሓንቲ ናተ ትራይ ፅቡቅ ሃስብ መጀመርታ ቲያ ድሌት ደሌኻ ቲያ ድሌት ድሕር ኣሎ እዚያ ኮንካ ከማን እንታይ ኣሎ ፈልጥ ደሌኻ ሹ ቲያ ኢንትረስት ድሌት ድሕር ኣሎ ሹ እዚያ መፅ ማለት እዩ ይውለን ማለት እዩ ሹ ከስልካ ኩሉ እዚ እንታይ ሓቲትካ ፀሂፍካ ሄጂካ ብቴክኖሎጂ ኣፕሊኬሽንስ ከማን ኣሎ ኣፕሊኬሽን ዳውንሎድ ጌርካ ወላ ዲክሽነሪ ሂዝካ ወላ ሚትሳፍቲ ሂዝካ ሹ ከምዚ ኢንትረስት ድሕር ኣሎ ከስ ኢልካ ኩሉ ድሕር ፈለጥካ ኮንካ ማለት ሓደ ኮንካ ማለት ሓደ ሰብ እዩ ምሽ ሄጂ ኣነ ትግሪና ፈለጠ ማለት ሓደ ሰብ ማለት እዩ ሄጂ ኣርባተ ኮንካ ድሕር ፈለጠ ኣርባተ ሰብ ማለት እዩ ሕጂ ናይ ሂንዲ ኣነ ሓሙሽተ ስድስተ ኳንካ ፈሊጠ ናይ ሂንዲ እዋ ሹ ናይ ኣብዚ ሓንቲ ውሲከ ሕጂ ሸዋተ ሸመንተ ኳንካ ፈሊጠ ማለት እዩ እንግሊሽ ካ ሚሱ ሕጂ እዚያ ኳንካ ድሕር ፈለጥና ስራ ኣብ ዝኾነ ቦታ ሃገዝ ይክእል ዝኾነ ቦታ ድሕር ከይድና ብትግሪና ድሕር ተዛሪበ መጀመርታ ንሶም ይስንብድ ወላ ኣብ ኣስመራ መጀመርታ ሂንዲ ይሓስብ ብትግሪና ድሕር ተዛሪበ ይሃግስ እንታይ ደለኪ ውተቢ ውተቢ ውተቢ ትብል ወላ ኣብ ኤርፖርት ወላ ኣብ ኢሚግሬሽን ዝኮነ ቦታ ድሕር ከይድና ይሃግስ ሰብ እቲያ ኮንካሲ እንታይ ኣምፅእ እቲያ ሓጉዝ ኣሎ ውሽጢ

Terima kasih.

0: ሃገሩ ዘጠጥዐም ደም ርሂፁ ምድሪ ቤታ ዘልምዐ
1: ዋርሳይ ሓያል ከም ፃፀ በሊሕ ከም መላፀ ብነጎዳ ድምፁ ዓለም ዘናወፀ
2: ሻዕባ ደና ብሕርየት ለሞት ሓራወቀትን ካሰውረቱ ኣሳሳ ዓዱ ሓራግመፍግር

ንመዝን ንረዝን ቈጭቈጭ ኣይበልናን ብዝስገር ሕሱም ኣየወናወነናን ዘይጽገብ ጥዑም ነናይዳ ንዂሉ ዓለም እንዳ ተመለሳ ነፍስና ይውሒስና ትነፍሰ ምርኮሳ

ኣብዛሃለይ ዘበልካዮ ማለት ኣብ ገርግሱ ዘበልካዮ ማለት ጅንታሓወያታ በዓል ስሬ ስለለለለለ ሓዘይ ተበጊሳ ኣሕዋተ ሒዛቶ ንዋ መሳኸይ በትሖ

ደጊምና ተጋጊምና ርሑስ በዓል ኩላትና ናይ መወጣታ መፃወቲት

شعب المراكم ما قد نينا الشعب مع

ሰላም ከመቕኒ ኹም ዝኸበርኩም ተኸታተልቲ መደብ ኣቴር ቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ፍላይ መደብ ለሰ ስፖርት ንመላ ህዝቢ ኤርትራኩም ድማ ሓይልታት ምክልኻሉ ርሑስ ቅንያት መበሳሰር 5 ዓመት በዓል ናፅነት ክኾነልኩም ትምነም። ካብዚ ብምቕፃል ንሎም ሰሙ ዝተዳሉ ዝተፈላለዩ ስፖርታዊ ትሕዝቶታት ዘለዎም ንኡስ መደባት ሒዛ ብሰዓታ ናባኹም ቀሪባ ኣለዋ። ከም መፈለሚ መደብና ድማ ደርፊ ክንጋብዝ

ከም ኣካል ናይቲ ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ንምብሳሳን ሓሙሽተን ፅምብልና ፅምነት ኤርትራ ንምድማቕ ኣብ መላእ ሃገር ዝተካየደ ሰፋሕቲ ንጥፈታት ብምኩንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ዝተደልወ ንጉዕዞ 100 ዓመታት ስፖርት ኤርትራ ዝድስስ ስእላዊ ኤግዚቢሽን ሶኒ 18 ግንቦት ሃገር ዝተካየደ ሰፋሕቲ ንጥፈታት ብምኩንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ዝተደልወ ንጉዕዞ 100 ዓመታት ስፖርት ኤርትራ ዝድስስ ስእላዊ ኤግዚቢሽን ሶኒ 18 ግንቦት ኣለማ ዛዊ እየቤሉ ታሪክ ስፖርት ኤርትራ ኣብ ትሕቲ ዝብል ቴማ ኣብ ከባቢ ምምሕዳር ዞባ ማእከል ንህዝቢ ክፉት ኮይኑ ቀኒዩ ኣብቲ ብሓለቓ ጠቕላል ስታፍ ሚኒስትር ምክልኻል ጀነራል ፊልጶስ ወልደ ዮሃንስ ተኸፍተ መደብ ሚኒስትሪ ህንፃ ኣቶ ኣብርሃ ስፋ ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ላዕለዎት ኣዘዝቲ ሚኒስትሪ ምክልኻልን ዕድመ ዝተገብረሎም ኣጋይሽን ካብ ውሽጥን ወፃን ዝመፁ ገዳይም ስፖርተኛታትን ህዝብን ኣብቲ ንኩሉ ክፉት ኮይኑ ዝቐረበ ስእላዊ ምርኢት ቀሪቦም ነቲ ብመልክዕ ኤግዚቢሽን ዝቐረበ ኣሳእል ስፖርተኛታት ኣብቲ ዓውዲ ብዝነጥፉ ዝነበሩን ገናውን ኣብቲ ዓውዲ ዘለውን ሞያውያን መብር እናተዋህቦም ተዓዚቦምን ንዝቐረበ ታሪካዊ ሓዘል ኣሳእል ድማ ኣድኒቖም እዞም ኣሳእል ካብ 1930 ክሳብ 2026 ኣብ ዝነበረ ግዜ ኣብ ዝተፈላለዩ ዓውድታት ስፖርት ማለት ኩዕሶ እግሪ፣ ቅድድም ብሽክለታ፣ ኩዕሶ ሰኪዔት፣ ኩዕሶ መርበብ፣ መኸተ ጉስጢ፣ ሰደቓ ቴንስ፣ ባይታ ቴንስ፣ ምሕምባስ፣ ምልዓል ክብደትን ቅርፂ ኣካላትን፣ ቅድድም መኪናን፣ ሞተር ብሽክለታን፣ ባድሚንተን፣ ኣትለቲክስ፣ ስፖርታዊ ንጥፈታት፣ ዞባታት፣ ቅነ ስፖርታዊ ውርድራት ሓይልታት ምክልኻል ኤርትራን ኣብ ግዜ ብረታዊ ቃልሲ ዝካየዱ ዝነበሩ ስፖርታዊ ውርድራትን ዘጠቃ ለለ ኮይኑ ብክለባትን ብውልቅን ጸብለልን ዝበሉ ስፖርታውያን ዘንጸባርቕ ኣሳእል ይቀሪቡ እዞም ንምርኢት ዝቐረቡ ኣሳእል ኣብ ዕቤት ስፖርት ኤርትራ ልዑል ግደ ዝነበሮም ክሳብ ዝለዓለ ብቕዓትን ደረጃን ዝበጽሑ ብህይወት ዘለውን ዘየለውን ስፖርተኛታት ዝሓቆፉ ኮይኑ ብተዘክሮ ንድሕሪት ዝመልስ ኤርትራን ኤርትራውያንን

ዝነበሮም ብልጫን ዓወትን ዘበርህ ከምውን ብቐንዱነቲ ክሳብ ሕጂ ብዝግባእ ዘይተበርበረ ስፖርታዊ ኣቕሚ ስፖርተኛታት ሃገርና ከም ወርቂ ተደጊሉ ከም ዘሎ ዘንጸባርቕ እዩ። ነዚ ስእላዊ ምርኢት ብናቱ ተበግሶ ካብ ስፖርተኛታትን ስድራ ቤቶምን ኣስኣል እናኣከበ ነቲ ንኣስታት

0: ናተገብረሉ ንዝኽሪ 20 ሰነ ዝውክሉ ናይ ስዋት ስፖርተኛታት ቅድምን ድሕርና ፅነት ዝገልፅ ስእላዊ ምርኢት ኣቕሪቡ ዝነበረ ኣብነታዊ ዜጋ እዩ።
1: ኦኬ እዚ ናይ ሎም ዓመት ምርኢት ብምክንያት መበል 35 በዓልና ፅነት ማለት እዩ ኣልማዛዊ እየበይ ዝብል ቴማ ኢና ሂብና ዘለና ዝተፈላለዩ ዓል ስፖርት ናይ ሃገርና ዳርጋ እሳት 600 500 ዝኾኑ ኣሳል ማዓልትና ፅነት ንኽሪ ይርአለኹ ማለት እዩ። ነዚ ንክስእል ዝደረኸኒ መጀመርታ ኣብ 224 ፈሊሜ ብስዋ ስፖርተኛ ብድሕሪኻ ኣብ 225 ከዓ ደጊመ ሕጂ ካዚ እስኪ ናይ ዝተፈላለዩ ዓብ ስፖርት ሃገርና ኢለ ንኩሉ ስእስኣሰኣል ኣኪበ ኣቢለ ንክሰርሖ ዳርጋ ናይ ሕጂ ወለዶታት ማለት እዩ ንምትሕላፍ እየ ሰሪሕዮ ዳርጋ ዕውት ስራሓ ክብሎ ክእል ማለት እዩ። ነዚ መደብ ንክስእለ ዳርጋ ዓመት ወሲድለይ ስእልታት ዓቂበየ ነይረ ምሳይ ተወሳኺ ስእሊ ግን እንዳሓስኩ ዝተፈላለዩ ስእልታት ምሳይ ስለነበረ ተወሳኻ እዚኦም ገዳይም ስፖርተኛታት ፌደሬሽናታ ዘበለኻ ማለት እዩ ሰንከዓ ስእልታት ክባን ናብ ደረጃ እዚ ክሰርሖ ክኢለ ማለት እዩ። ነዚ ስራሕ እዚ ንኸተደል ዓብዪ ክሳይ ዳርጋ ብዙሕ ዓመታት ዝወስ ኣነ ግን ስለዘይስልችዎኒ ስለዘይከይ ማለት እዩ ንክሰርሖ በቕዐ ማለት እዩ። እዚኦም ኣሰኣል ምጭታት ካብ ዝተፈላለየ ፌደሬሽናት ካብ ሚኒስትሪ ምክልኻል ፌደሬሽና ዘበሉ ካብ ውልቀ ሰባት ካብ ዝተፈላለዩ ገዳሚ ስፖርተኛታት እንዳለመንኩ ሓጉዝን እንዳበልኩ ካብየ ክእክቦ ክኢለ ኣብ 224 25 ናይ ስዋእ ስፖርተኛታት ኣዳልየ ማለት እዩ። ኣብዚ ግን ናይ ዝተፈላለዩ ዓብ ስፖርት ሃገርና ዝፍልይነት ኣሎ ማለት እዩ ከም በዓል ብሽክለታ፣ ኩዕሶ እግሪ፣ ባስኬት፣ ቮሊቦል፣ ባይታ ቴኒስ፣ ሰደቃ፣ ባዲቤንተን ዝተፈላለዩ ዓብ ስፖርት ናይ ሃገርና ነዚ ብኣሰኣል እንኮላይ ናይ ሓይልታት ምክልኻል ኤርትራ ሰበስልጣን ሽልማን ዝዓደሎ ብስፖርት እሱ ሓዊሰ ፍሉይነት ኣሎ ክብል ክእል ማለት እዩ። ኦኬ እዚ ናይ ገዳይም ስፖርተኛታት ማለት እዩ ዕውታት ኣብ ስጋዕ ኢትዮጵያ ከይዶም ተዓዊቶም እዮም ዝመፁ ኣለዎ ናይ ሕጂ ወለዶኻ ነዚ ስእልታት እዮምስ ኣበርቲዖም ንክሰርሑ እዩ ዝመልእኽቲ ማለት እዩ። ናይዚ ወለዲ ዳርጋ ብዙሓት ሰባት ብቴሌፎን ማለት እዩ ርእሞ ዝኸዱ ኣለዎ ናይ ብሓቂ ቀፅሎ ኣብ ጎኖም ክለና ዝበሉ ብዙሓት ኣካል ናይ ሕጂ ወለዶኻ ወለዶም ተኸቲሎምስ ንክሰርሑ ተስፋ ገብር ማለት እዩ። ኦኬ እቲ ናይ 224 ናይ ዘኽሪ ስዋኣት ማለት እዩ ብ65 70 ስዋኣት ኢና ቀፂልና ማለት እዩ ብድሕሪ ደሎኖ ኣብ 471 ብድሕሪ ብዙሓት ኣኪብ እየ ዳርጋ ብዙሓት ስፖርተኛታት ስዋኣት ረኺብና ኢና ናይ ሕጂኻ ሓዊስካኻ ዳርጋ ናይ ሰለስዩ ማች ክትብሎ ትኽእል ማለት እዩ ንሱ ክስራሕ ክእል ዋልሓ ፀገም የለ። ኦኬ ነዚ ፍሬማት ሓፈሻዊ ስእታት ሓጓጉዝኒ ማለት እዩ ጎስጓስን ሓበሬታ ሚኒስትር ምክልኻል ማለት እዩ ኮሚሽን ባህልን ስፖርት ኤርትራ ቶታል ፌደሬሽናት ውልቀ ሰባት ነዚ ክውን ንምግባር ምስጋና ግብኦ ማለት እዩ።

0: እዞም ኣሳኢል ኣብ ክልተ መድረኻት ከፍ ኢልካ ዝረኣዮም። እቲ ቀዳማይ መድረኽ ነቲ ኣብ ግዜ መግዛእቲ ጥልያን እንግሊዝ ስርዓት ሃይለ ስላሴን ደርግን ዝውክል ኮይኑ ኤርትራውያን ብጸቢብ እናሓለፉን ከቢድ ውድሆታት እናገጠሞምን ስሞምን ስም ሃገሮምን እናፀውዑ ንዝሓልፍዎ ዝነበሩ ስፖርታዊ ዓወታት ዝገልጽ እዩ። እቲ ካልኣይ መድረኽ ድማ ካብ ግዜ ናፅነት ክሳብ ሕጂ ንዘሎ ጉዕዞ ስፖርታዊ ንጥፈታት ዘጠቓልል እዩ። ኣብዝ ሓለፉ 35 ዓመታት ኤርትራ ኣብ ኩሉ ዓውድታት ስፖርት ብሓፈሻ ኣብ ውርድራት ብሽክለታን ኣትለቲክስን ኩዕሶ እግርን ድማ ብፍላይ ተወራፂፋቶም ዘላ ዓወትን በፂሓቶ ዘላ ምዕባለን ኣብቲ ስእላዊ ኤግዚቢሽን ሓደ ብሓደ ቀሪቡ። እዞም ዝቐረቡ ኣሳእል ኣብቲ ዓውዲ ብዝነጥፉ ዝነበሩን ጌና እውን ዘለውን ስፖርታውያን እዩ ንዕዱማት ኣጋይሽን ተሳተፍቲ መብርህ ተዋሂብዎም። ንንጥፈታትን ዓወታትን ቅድም ብሽክለታ ኤርትራ መብርህ ዝሃበ ኣሰልጣኒ ሃገራዊት ጋንታ ብሽክለታ ኤርትራ ኣቶ ሙሴ ኣስሂል እዩ።
1: ኣነ ከዓ ካብታ 2006 ዳርጋ ኣነ እውን ካብ 2006 ኣሰልጣኒ ሃገራዊት ጋንታ ኮይነ ቅድሚ ብዝነበረ እዋናት ብፍላይ ተኸስተወሉ ጀጋንተ ጥራዩ ኣብ 1973 ኣብ ኦል ኣፍሪካን ጌምስ ናይ ወርቂ መዳልያ ኣብ ናይ ግዜ ውድድር ዘምፀ እንተዘይኮይኑ ብድሕሪኡ ሃገራዊት ጋንታ ኤርትራ ዋላ እውን ምስ ኢትዮጵያ እናተሓወሰት ራስገዝ ተባሂላ ብትኸደሉ ዝነበረት እዋን እውን ከምቲ ዝድለ እቲ ዓወታት መፅእ ኣይነበረን። ቀንዲ ዓወታት ክመፅእ ዝኸኣለ ድሕሪ ናፅነት እውን እንተኾነ ሃገራዊት ጋንታ ኤርትራ ከም ኤርትራ መጠን ኣብ ኦል ኣፍሪካን ጌምስ ሻምፒዮን ኣፍሪካ ካብ ምስታፍ ሓሊፍካ ወይ ናይ ሻድሻይ ናይ ሓምሻይ ደረጃታት መሓዝ ሓሊፍካ ካልእ ኣይነበረን። ኣውራ ክመፅእ ዝኸኣለ ከምዚ ክንሪኦ ዝፀናሕና ካብ 2006 ኣብ ኣኖካብ ዝተገብረ ውድድር ማለት እዩ። ስለዚ ካብ ሽዑ ንነዚ ሕጂ ሒዝናዮ

ዘለና ዓወታት ብፍላይ ነዚ ሕጂ በፂሕናዮ ዘለና ጥራሕ ዘይኮነ ኣብ 2010 ንዝጨበጥናዮ ሻምፒዮን ኣፍሪካ እውን ከም ሕልሚ ጌርና ኢና ንሪኦ ነርና ክንወስዶ ኢና ክንበፅሖ ኢና ዝብል ግምት ኣይነበረን። ግን እንድሕር ሰሪሕኻ ዘይብፃሕ ነገር ስለ ዘየለ ብ 2006 ጀሚርካ 2006 ኩሉ ዝነበረ ዓወታት ኢና ሒዝና መፂና ኣብኡ ከም ኣሰልጣኒ ኣነየ ነረ። ኣብቲ እዋንቲ እውን ከምዚ ንሪኦ ዘለና ፕረዚደንት ኢሳያስ ኣፈወርቂ ሽዑ ኣብቲ እዋንቲ ዝገበረልና መተባብዒ ክሳብ ሕጂ ዘይርሳዕ ማለት እዩ። ዋላ ብዓቐኑ እውን እንድሕር ኮይኑ ኣዝዩ ሓያል ገዚፍ ዝኾነ ደገፍ ሂብና። ምክንያቱ ሽዑ ዝነበረ ሃዋው ቀሊል ነገር ኣይኮነን። ብኩሉ ወርቅታት ሒዝካ መፅኻ ካብ ሽዑ ምስ ጀመረ ግን ናብ 2007 እውን ኦል ኣፍሪካን ጌምስ ኣነ ሒዝዮም ከይደ ኣብ እውን ኤርትራ ተዓዋቲት ኮይና ማለት እዩ። ስለዚ እዛ 2006 ንብል ዘለና በሪ ከፋቲት በሪ ዓወት ናይ ኣብ ቅድድም ብሽክለታ ኤርትራ ክንብላ ንኽእል። ስለዚ ምዝ ኩሉ ንሪኦ ዘለና ዝረአኹሞ ኩሉ ነናቱ ደረጃ ኣለዎ። ምናልባሽ ብንፅል ሕቶ እንዳሕር ኣለካ ግን ከብረሃልካ ክፍልቶ ዋ መጀመርያ ንዮናስ ፒፖ ከመስግኖ ደሊ መጀመርያ ከምኡ ኢሉ ምስ ሓተተኒ ናይ ብሓቂ ከምዘይከኣል እየ ድፈልጥ ኣነ ቀሊል ነገር ኣይኮነን ክንዲዝ ዝኣክል ስእልታት ክትእክብ ካብ ዝተፈላለየ ከምኡውን ሰብን ፍቓደኛ ኣይከውን ይስእሉ ክህበካ ብዙሕ ፀገማት እዩ ዘለዎ። ግን ነዚ ኩሉ ተፃዊሩ ነዚ ኩሉ ነዊሕ ግዜ ዝወሰደሉ ነገር ኣብዚ ምብክዑ ክምስገን ይግብኦ። እዚ ተዳልዩ ዘሎ ግን እንድሕራ ርኢኻ ንሕናቶም ኣብ ዓውዲ ብሽክለታ ዘለና ጥራሕ ደይኮነ እቲ ኣብ ዓውዲ ብሽክለታ ዘየለ ኤርትራዊ ካብ ደገ ድመፀ ድዩ ካብ ውሽጢ ዓዲ ድዩ በዚ ስእልታት እዚ ሓፈሻዊ ምዕባለ ቅድዲ ብሽክለታ ኤርትራ ካበይ ናበይ ክርድኦ ይኽእል እዩ። ብከምኡ መሰረት እዩ ተሰሪሑ ዘሎ። ቀሊል ነገር ኣይኮነን ካብ 50ታት 40ታት ኣምፂኻ በዓል ፈላሚት ጓልንስ ደይቲ ነብሴር ሂወት ገብሩ ዲኻ ክትብል በዓል ተክለ ኩሎም ዓበይቲ ተቀዳደምቲ ዝነበሩ ካብ 55 እዋናት ዝነበረ ነዚ ኩሉ ነገር ብሓደ ጠቕሊሉ ቅድዲ ምሽክለታ ኤርትራ ካበይ ናበይ ነቲ ኣብ ቅድዲ ምሽክለታ ኤርትራ ዘየለ ኤርትራዊ ኣብ ካብ ደገ ዝመፅእ ድ ኩሉ ኣብዚ ዝሳተፍ ኣብዚ በዓል እዚ ዝሳተፍ እቲ ምዕባለ ቅድዲ ምሽክለታ ኤርትራ ካብ 2006 ዓወታት ጀሚሩ ንብላ ኣለና። ቅድሚኡ ግን ነይሩ ካብዚ ጀሚሩ ካብ 44 ዓመተ ምህረት ዝነበረ ነይሩ ኣብዚ ደረጃ ብከመይ በፂሑ ናብዚ ዘብፅሑ ተቀዳድምቲ ዝነበሩ ኣቦታትና ብሓጎታትና ማለት እዮም መን ከም ምዃኖም ዝፈልጥ ኤርትራዊ የለን። ግን ነዚ ተወኪሱ ግን መን ከም ዝነበረ እቲ ሱር ናይዚ ፀወታ እቲ ፈልሲ ናይዚ ምዕባለ እዚ መን ከም ዝነበረ እንዳረኣዩ ኸዱ እዮም። እንድሕር ዝርኢኸ ቀሊል ነገር ኣይኮነን። እዚኦም ኩሎም ተቀዳድምቲ እንድሕር ሪኦም ኣለና በዓል ክፍላይ ድዩ በዓል ወዲ ሱዳን ድዩ በዓል ራእሲ ድዩ ሃብተ ወልደ ስምኦን ኣማኒኤል እያሱ እዚኣቶም ኩላቶም ሰብ ንሕና ኢና ክንፈልጦም ንኽእል እምበር ኣሚር ከማ ንዓኻ ቁሩብ ሃሳስ እዩ። እቲ ምክንያቱ ነዊሕ ዓመታት ዝገበረ እዩ። ኣብ ተስዓታት ኣብ 2000 ቅድሚ 26 ዓመት ክፍላይ ንሪኦ ዘለና ስእሊ ልክዕ ከምኡ እቲ ንእሽተይ ወለዶ መን ከም ምዃኖም ኣይፈልጦምኒ ነዚኣቶም ርድኡ ነገር እዩ። ዋላ እውን ተዕቢ ዝበለ ዝነበረ እውን ሃሳስ ምስሊ ተዘይኮይኑ ዋላ ሓደ ነዝርኡ ግን ክፈልጥ ይኽእል ናትናኤል ብርሃነ ምናልባሽ እናያለ ክንሪኦ ንኽእል ክፈልጥዎ ክእሉ ካብዞም ንሪኦም ዘለና ኩሎም ሕጂ ዳርጋ ብምሉኦም ክንብሎም ንኽእልና ውሱናት ሰባት ኣለዉ። እዚኣ ዓበይቲ ተደይ ኮይኖም ኣብ ፕሮፌሽናል በፂሖም ገና ኣብ ፕሮፌሽን ዘለዉ ወሪዶንካ ኣብ ዞባ ማእኸል ኣብ ናይ ቀደሞም ተመልሱ ተቀዳደምቲ እውን ኣለዉ። እንድሕር ርኢናዮ ኩሉ እዚ ኣብዚ ገላፂ ነገራት እዩ። 2011 መጀመርያ ሃገራዊት ጋንታ ኤርትራ ብደቂ ኣንስትዮ ዝጀመረትሉ እዋናት ሕጂ ንኩሉ እዚ እዚ ዝበልካዮ ብዛዕባ ራስ ገዝ ንረአዮ ሕጂ ኤርትራ ራስ ገዝ ኢሎም እሞኻ ብኤርትራ ትስዕር ዝነበረት ሃገራዊት ጋንታ ኢትዮጵያ ልዕሊ ዝኾነ ነገር ኣብ ልዕሊቶም ተቀዳድምቲ ኤርትራውያን ተቀዳድምቲ ኣብዚ ተዘርዚሮም ዘለዉ ማእለያ ዘይብሉ ዕንቅፋትን ማእለያ ዘይብሉን ዓመፅን ከምኡ እናገበሩ ግን ናይ ስዕርዎም ኣይነበሩን። ስለዚ ትርጉም ናይዚ ኣብዚ ተዳልዩ ዘሎ ሲምፖዚየም ቀሊል ነገር ኣይኮነን። ነቲ ዘይፈልጥ ሰብ ነቲ ዝፈልጥ ከማን ድሕር ነዊሕ እዋን ካሃሶ ክእል እዩ። ልዕሊ ዝኾነ ነገር ግን ተሓድሽ ወለዶ እዚ በፂሒ ዘሎ በዓል ቢንያም ድዮም ኩሎም እዞም ዓበይቲ ኣማኒኤል መራዊ ቅዱስ ኩሎም ኮታ ሄኖክ ሙሉ ብርሃን ከመይ ገይሮም መፂኦም እንድሕር ኢሉ ነዚ ብሓፈሻ በዘን ስእሊ ርእዩ ሓደ ኣፈናዊ ትሕዝቶ ክሕዝ ስለ ዝኽእል ቀንድን ወሳንን ናይ ብሓቂ ኣገዳሲ ሲምፖዚየም እዩ ዝብል።

0: ካብ 1977 ክሳብ 1992 ተዘካሪ ናይ ቅድም ምሽክለታ ግዜ ዘሕለፈ ኣቶ ንጉሰ ወልደ ስላሰ ብዛዕባ ቅድም ናፅነት ንዝነበሩ ንጥፈታት ቅድም ምሽክለታ ብከምዚ ስዕብ ገሊጹ።
1: እዞም ኣቦታትና ኣቦሓጎታትና ኮይኖም ዘለዉ ሕጂ ነባራት ምስ ናይ ጢልያን ዝለዓለ ተፃወት ናይ ኤርትራውያን ዝነበሩ እዮም። ኤርትራውያን ምስ ጢልያን ተፃዊቶም ዝለዓለ ዓወት ዘምፅሉ ግዜታት ዝነበረ እዩ። እዚ ሕጂ ኣብ ሓምሳታት ካብ 40 ገለን ጀሚሮም እስካብ 60 ዝነበረ ማለት እዩ። እስካብ 64 ፀወታ ብፅቡቅ ከይዱ እቶም ዝነበሩ ሽዑብ ኣብግዜኦም ነቲ ናይ ኣፍሪካ ናይ ኢትዮጵያ ማለት ኢትዮጵያን ሽዑብ ተሰዓት ዝነሮም ግን ኤርትራውያን እዮም ዓብለልቲ ናይቲ ስፖርት ብሕልፊ ሽከታ ዓብለልቲ ናይ ብሽከታ ዝነበረ ኤርትራውያን እዮም። ኣብ ዝኾነ ውድድር ናይ ኣፍሪካ ጌምስ ኹን ዝኾነ ናይ ኦሎምፒክ ዝነበረ ዝበዝሑ ኤርትራውያን እዮም ተሳተፍቲ ነይሮም። ሰም ድሕሪኡ ኣብ ናይ 80ታት ኣባና ምስ መፀ ከዓ ዝለዓለ መጀመርያ እኳ ዓብለልትነት ነይርዎም በርከ ንሕና ይነበርና ኤርትራውያን ብብሽከታ ስለ ዘይነበርና ምስ መፃና ግን ከም በዓል ፀርጋብን ገብሪ ሂወት ሃብቲ ማርያም ገረ መስቀል ፍፁም ጊሎም ዝኣምሰሉ ኣብቲ ኣብ በራኸ ብርሃም እዚኦም ሕጂ ነቲ ውድድር ዓብላል ዝነበሩ ኣብ 80ታት ማለት እዮም። ካብቶም ዓበይቲ ዝነበሩ ከም በዓል ሳምሶን ጉምሳ ኣሉ ብዚኢታት እዚኣቶም ዝነበሩ ነዚኦም ተቐቢሎም እሳቶም ነቲ 80ታት ጀሚሮም ፅቡቅ ውድድር ኣርዮም ዓብለልትነት ኣብ ኢትዮጵያ ካ ዝለዓለ እዳመፀመፅ እዩ። ከምኡ ኢሉ ቀፂሉ ሕጂ ኣብ ዝደለናዮ ደረጃ ክንበፅሕ እንተኮይና እቲ ናይ ሽዑ ዕቑር ሃብቲ ሕጂ ዝትኮስ ዘሎ ማለት እዩ። ከም በዓል ገረንስአ ኣወይ ማለት ኣነ ናቱ ተኪአ ስውእ ገረንስአ መሓሪ ናቱ ተኪአ ኣብዚ ስፖርት ኣትየ ስከታብ ሽከታ ናትያ ካብኡ ተበጊሰ ከዓ እስካብቲ ኦሎምፒክ 84 ኣብ ሶቪት 86 ኣብ ሶቪት ዝተገብረ ኣነ ኒየማነ ተኸሰን ኤርትራ ወኪልና ዝሰሊፍና ፅቡቅ ብዙሕ ካ ውፅኢት ኣይነበረ ምስ ዝነበረ ግዜ ግን ፅቡቅ ኣብ ምክፋላት ገርና መፅና ድሕሪኡ ከዓ ዝለዓለ ስፖርት መፅ ሕጂ ኣብ ዘለናዩ ደረጃ ከዓ እቲ ዝለዓለ በፂሕናዮ ዘለና ኢና ውፅኢት ናይ መን እንተልና ግን ነቶም ሓምሳታት ኣቦታትና ኣቦ ሓጎታትና ሕጂ ብሂወት ዘየለዉ ናታቶም ውፅኢት ማለት እዩ።
0: ወይዘሮ ሚርያም ሃብተ ማርያም ሓንቲ ካብተን ኣብ ምምዕባል ስፖርታውያን ደቂ ኣንስትዮ ኤርትራ ብተዋፋይነት ብልዑል ግደ ተርአን ኣብ ምፅዋት ዝርከባ ደቂ ኣንስትዮ እያ።
2: እዚ ነቶም ድመፁ ደቅና ማለት እዩ ነቶም ድመፁ ደቅና ዓብዪ ሰረት ኮይኑ እዩ ዝስምዓኒ ከመይ ነይሩ ሽዑ ሕጂ ክንታይ ኣለና ካብኡ ተበጊስና እቲ ዝመፅእ ደሎ ወለዶ ከዓ ካብዚ ድላ ዓለን ድማዕበለን እንዳኮይኑ ክኸይድ ንዓኣቶም እዚ ሕጂ መሰረት እዩ መሰረት ኮይኑ ይስማዕኒ ናይ ባሓቂ ዮናስ ፒፖ ዝድንቕ እዩ እዚ ሓሳብ እዚ ደበገሰ ሲ ብጣዕሚ እዩ ዝድንቕ ነይሩ እንድዩ ዝስእልታት ግን ከምዚ ጌርካ ኣበጊስካ ናፍቲ ሕብረተሰብ ንኩሉ ነዞም ቆልዕት ይኹን ንኩሉ ሕብረተሰብ ነዚ ስፖርት ከምዚ እዩ ሞ ነይሩ ሕጂ ከዓ ኣቐፅልዎ ኣበርትዕዎ ኢዱ ሕጂ እዚ ናይ ባሓቂ ዓብ ስራሕ እዩ ኮይኑ ዝስማዕኒ ደበገሰ ሲ ብጣዕሚ እዚ ዮናስ ብጣዕሚ ክምስገን ዝግብኦ እዩ ምክንያቱ ነዚ ሓሳብ ስበጊሱ ዕላማ ናይዚ ከዓኒ ትፈልጥዎ ይኹም ቀፃሊ ከዓ ከመይ ይኸይድ ታሪክ እንዳበልና እንዳተወራረስና መወራረሲ ማለት እዩ ዝሕጂ።
0: ግዜያዊ ሓለቓ ስታፍ መኮንን ሓበሬታን ጎስጓስን ሜጀር ፍሳሐ ተኽላይ ቀይሽብር ብወገኑ እዚ ቀሪቡ ዘሎ ስእላዊ ኤግዚቢሽን ስፖርት ሃገርና እንታይ ከም ዝመስልን ንዝመፅእ ዘሎ ወለዶ ዘመሓልፎ መልእኽቲ ዘሕልፍ ምዃኑ ሓቢሩ።
3: ኣገዳስነት ናይ ስእል እዚ ሓደ ከም ዕላማ ክብገስ ከሎ እቲ ጉዕዞ ሚት ዓመት ስፖርት ኣብ ሃገርና እንታይ ይመስል ነዚ ዝመፅእ ዘሎ ወለዶ ኸ እንታይ ኢና መልእኽቲ ክነመሓላልፈሉ ዝግባአና ነዚ ሕጂ ሓቂ ዘረባ ፒፖ ክበገስ ምስለና ተበገሲድና ነዊሕ እዋን ይወሲዱ ዝለስእሊ ቀሪቡን ኣይቀደበን ካልእ ገዲፍና ግን ከመይ ጌርካ ካ እቲ መልእኽቲ ናብዚ መንእሰይ ወለዶ ተመሓላልፎ ኤርትራ ኣብ ቀርና ኣፍሪቃ ኣብ ኣፍሪቃ ዝነበራ ታራዊ ስፖርቲ ቀሊል ኣይነበረን ኤርትራ ኣብ ስት ኣፍሪቃ ልካ ማለት እዩ ካብ እዞም ጎራብትና ዝማዕበለት ምስ መግዛእቲ ጥና ንስታእታት ወይ ናይ ስፖርት ባህሊ ዝነበረ ሃገር እያ እዚ ናይ ስፖርት ባህሊ እዚ ማዕሪ ክንደይ ዓንቢቡን ኢጣልያን ከይተረፈና ነቶም ስፖርት ኣብ ሃገርና ካኣቱ ዝገበሩ ከይተረፈ ንስዕሮም ነርና ኢና ብኩሉ ዓውታት ንስዕሮም ነርና ስለዚ ብቕዓት ናይ ስፖርትና ዓበይ ደረጃ ነሩ ሕጅናበይ ኣሎ ንፁር ስለ ዝኾነ ኣብተን ሰዓት ስፖርቲ ሓደ መቐይሮ ሓደ ተራ ክፃወት ክኽእል እዩ ዝብል እምነት ስለ ዘለና ነዚ ኣብ ግምት ዘእተወ እዩ።

0: ሕጂቲ ኣቐድም ኣቢልና ሰማእታት ስፖርታውያን ከም ዘቕረብና ተፈልጡኢኹም ሕጂ ከዓኒ ብኣጠቃላለዩ ስፖርቲ ስነ ጥበብ ኢና ሓሲብና ነርና ን እቶም ስነ ጥበባውያን ዝበሃሉ ኣርቲስቲ ዘረፍቲ ቀባእቲ ገለመለ ኢና ሓሲብና ነርና ኦረዲ እዚኣ ጀሚሮዋ ስለ ዝነበረ ፒፖ ግን እዚኣ ፀዕረላኹም ዘሎ ፒፖ ሓቂ ዘረባ ልዕሊ ሰቡ ደኺም እዩ ንድኻሙ ብዋጋ ዘይትመን ድኻም እዩ ሓስቢ ናይዚ ናይ ፒፖ ነዚ ሃገር ስፖርቲ ሃገርና ኣብ ምምዕባል ዝፃወቶ ዘለዋ ተራ ቀሊል ከም ዘይኮነ ጥራይና ክነዛርም ንኽእል ኩሉ ሰብ ከዓኒ ሃገራዊ ግቡእ ፍፅም ሃገራዊ ግቡእ ኣብ ምፍፃም ኣብዚ ዝፃውዲ ዝፃወቶ ዘሎ ኣቀሊልካ ዘርአ ኣይኮነን ስለዚ ኩሉ ሰብ ኣብዚ መፅኡ ነተን ተሪፈን ዘለዋ ዶክሜንት ክንገብረን ዝግባአና ከም ታሪክ ክንሕዘን ምእንታን ሕጂ እዚ ኤግዚቢሽን ይገበር ዝተረፋካ ይምፃእ እቶም ገዳይም ተመፂኦም ከዓ ናቶም ላይፍ ሂስትሪ ክረክብ ኢና ታሪክ ሂወት ናቶም ክረክብ ኢና ብኣጠቃ ክምላእ ዝግብኦ እናመላእና ስፖርት ከመይ ግ ነይሩ ብሃገርና ሕጂ ኸ ብኸመይ ክተሓዝ ኣለዎ ባይታን ኣንፈትን ዝህብ ስለ ዝኾነ ነዚ መሰረት ዝገበረ እዩቲ ስለዚ ፒፖ ተፃወቶ ተራ ኣቃሊልካ ዝጥመት ኣይኮነን የቐኒልና ኢና ንብለዎ ኣባልና እዩ ከም ኣባልና ግቡእ እዩ ግቡእ ኢልካ ካ ዛረባ ይኮ ኣብ ግቡእ ግን ንጥፈታቱ ኣቃሊልካ ዝረአ ኣይኮነን ስለዚ ክቕፅሎ የ ዘተባብዖ ሕጂ ዝገርም ዓመት ዓመት ስእልታት ዝስነድ ኣሎ መሰነዲ ቦታ ኣለና ኩሉ ግዜ ሕጂ ኣብ መሰነዲ ቦታ ግን ሚዝዮም ክትገብረሉ ተዘይክኢልካ ከዓ ኣሸጋሪ እዩ ሕጂ ንሕና ንሓርነታዊ ቃልሲ ዝምልከት ማዕልያ ዘይብሉ ስእልታት ኣለና ብድሕሪ ኡ ዝመፀኻ ማዕልያ ዘይብሉ ስእልታት ኣለና እዚኦም ሚዝዮም ገይርካ ብወግዕ ሰብ መፅኡ ዝሪኦሉ ጋብ ተዘይፈጢርካ ኣሸጋሪ ስለ ዝኾነ ናብዚ ዝደፍእ መንገዲ ሰምዕ ዘሎ ኣካል ሰምዕ ኣሎ ከምኡ ኢና ንደፍእ ዘለና
1: ኣብ ምስልጣን ተካእቲ ወለዶ ስፖርተኛታት ዝዓሒዙ ዘሎ ገዲም ተፃወታይ ዮናስ ምሕረት ኣፋፋ ንስእላዊ ምርኢት ኩዕሶ እግሪ ኤርትራ መግለፂ ሂቡ
2: እዚ ናይ ሎም ዓንቲ ተዳሊዶሎ ከዓ ኩሉ ዓይነት ስፖርት ናይ ነዊሕ ዓመታት ተዘክሮታት ንምግባር እዩ ናይ ብሓቂ ከዓ ብዙሕ ነገር ጠቡላሓታ ዝነበረና ናይ ቅድሚ ሕጂ ኣብዚ ምስ ረኣናዮ እውን ናይ ብሓቂ ክሳይ ገይርና ዝኾነ እቲ ቅድሚ ሕጂ ዝነበረ ክለባት ናይ ሃገርና ካብ ክለባት ከዓ ብሃገራዊት ጋንታ ከዓ ኣብ ብዙሕ ሃገራዊት ጋንታ ከይዳ ዓወታት ደምፃትሉ ናይ 80ታት ናይ 60ታት ካብኡ ናይ 90 ክሳብ 2004 ዝነበረ ኩሉ ብስእላዊ ምርኢት እዩ ዝግለፅ ዘሎ ዝኾነ እቲ ዝተሰርሐ ስራሕ ናይ ብሓቂ ደስ ዝብለካ እዚ ብሕልፊ ነዞም ናይ ሕጂ ወለዶ ዘለዉ ዓብዪ ትምህርቲ እዩ ብሕልፊ ኩለን ጋንታታት ተዓዲመን እንተርእኖ እውን ፅቡቕ መስለኒ ምናልባት ክንዘራረብ ፀኒሕና ክፅዋዐን ተባሂሉ ኣሎ እዚ ድማ ክሳዕ ክንደይ እቲ መንእሰይ ኣብ ስፖርት ክሳዕ ክንደይ ሓያል ከም ዝነበረ ንባዕሉ እውን ንሕና ፀወታና ዝነበርናሉ ግዜ ሕጂ ከዓ መሰልጠንቲ ኮይና በዚ ስእሊ እዚ እውን ክንፅዋት ከም ዝነበርና ክረአ ከሎ ብዙሕ ነገር እዩ ክሳይ ዘግብር እሞ ነዞም ሕጂ ወለዶ ድማ ብፅቡቕ ነገራት ርኦም ነዚ ቅድሚ ሕጂ ዝነበረቶ ኣብ ሃገራዊት ጋንታ ዲብ ትክለብ ንዑ ተመሊሱ ከዓ ብዝያዳ ሓይልና ንሕና ምስኦም ኮይና ነቲ ናይ ሃገርና ስፖርት ቅርብ ድኽም ኢሉ ዘሎ ኣብቲ ዝለዕለ ደረጃ ንምብፃሕ ብዙሕ ሓገዛት ከም ዝገብረልካ እዩ ዝርዳእኒ ነዚ እንዳረኣዩ ከዓ ፅባሕ ንጎ ከዓ ኣብቲ ዝለዕለ ደረጃ ክነብፅሕ ከዓ ነዞም ናይ ቅድም ዝነበረን ነዚ ናይ ሕጂ ወለዶን ብኡ መፀር ከዓ ዝስእላዊ ምርኢት ምዝርእዎ ፅባሕ ንጎ ከዓ ነቲ ዝነበረ ሂወት ሪኦም ከዓ እሳቶም ከዓ ዳግማይ ነቲ ዝነበረ ክመልሱ ክንገብር እዩ ማለት እዩ ፒፖ ናይ ብሓቂ ዋላ ኣብዚ ጥራይ ድኮነ ኣብዚ ናይ ሰማእታትና እውን ብዙሕ ኣብቲ ናይ ስፖርታውያን ስዋኣትና ኣብ ብዙሕ ነጥፍ እዩ ሕጂ ከዓ ዘዳርጋ ዓመትን ገለመለን እዩ ኮለሊልዎ ካብትን ከምፅእ ስእሊ ንሕና እውን በበቲ ዝነበረና እናሓገዝናዮ ነዚ ክውን ንክኸውን ገይሩ ናይ ብሓቂ ዘይሕለል ፃዕሪ እዩ ገይሩ ናይ ብሓቂ ከዓ ከይመዝጎንኮ ክሓልፍ ኣይደሊኒ ነዚ ክቡር በዓል ናፅነትና ከዓ ከምዚ ደሚቑ እትናትና ዘሎ ምርኢት ብምርኣይ እውን ከይመዝጎንኮ ሓልፍ ኣይደሊኒ ናይ ብሓቂ ፅቡቕ ስራሕ ይሰሪሑ
1: ወይዘሮ ልኡል ስዩምን ወይዘሮ ኣብርሃ ፅዮን መንግስቱን ኣብ ግዜ ብረታዊ ቃልሲ ኣብ ተዛማዲ ኩነታት ንዝካየዱ ዝነበሩ ስፖርታውያን ውድድራት ንዕዱማት ኣጋይሽ መብረ ዝሃባየን
3: ሒዝና ክንገልግል ዘለና ኣብ ግዜ ገድሊ ዝነበረ ፀወታታት

0: ማለት እዩ ናይ ኩለን ክፍለ ሰራዊት ከምዚ ሕጂ ኤፍኤ ካፕ ፐርሚሊግ ላሊጋ ገለ ዝበሃል ዘሎ ከምኡ ዓይነት እዩ ልክዕ ነይሩ ናይ ኩለን ክፍለ ሰራዊታት ማለት እዩ እዚአን እንዳ 61 እየን እዚአን እንዳ 16 እየን ኣብ 87 ዝነበረሉ ፀወታታት ማለት እዩ ብምሉኡ እዚአን ከዓ ክፍለ ሰራዊት 96 እዮም እንዳ 70 ኣብ ዘለዉ እንዳ 52 ኣብ ዘለዋ 96 ናይ ኣዋልድ ኣብ ዘለዋ ብጣዕሚ ማዕርኽ እንደይ ሓያላት ተፃወቲ ኣፍልጦ ናይ ኩዕሶ ዝነበሮም ሰባት እዮም ነይሮም ብምሉኦም ማለት እዩ ዳርጋ ድበዝሑ ኮ ስዋኣት እዮም የለውን ሕጂ ህዝባዊ ግንባር ከዓ ማዕርኽ እንደይ ኣብ ስፖርት ንጥፈታት ሓያል ከም ዝነበረ ብዕጥቂ ድዩ ብማተርያል ድዩ ብኩሉ ሓያል ከም ዝነበረስ እዚ ትህያው ምስክርናቱ ማለት እዩ እወ ነዚ ወለዶ እዚስ ቅድም እቲ ተጋራላይ ንሜዳን ናፅነት ከውፅእ እንዲመፅኡ በዚኣ ኩናት እንዳገበረ ከሎ በዚ ባህሊ ገብር በዚ ስፖርት ገብር ዋላ ሓንቲ ከምዘይእጉሞስ እቲ ሰነዳት ምስክር ኣሎ ማለት እዩ ሕጂ ዝወለዶ እዚ ከዓኒ ናይ ናፅነት በሪ ተኸፊትሉ ኣሎ እቲ ዕጥቂ ኣሎ እቲ ማተርያል ኣሎ እቲ ገንዘብ ኣሎ ናይ ዓዓቶም ተኸቲሎም ኣሰሮም ስዒቦም ኣብ ስፖርቲ ፅቡቕ ንጥፈታት ክገብሩ ሃገሮም ከፀውዑ ከም ዘለዎም እቲ ወለዶሲ መፂ ከዓ ክሪኦ ኣለዎ ማዕርኽ እንደይ ተኣሽሙ ከም ዘለዎ ማለት እየ
1: እዚ ኣምፂናዮ ዘለና ቀደም ኣበራጊድ ከለና ግንባር ሰሜናዊ ምብራቕ ሳሃል ሓሙሽተ በራጊድ ነርና እተን በራጊድ ነንሕድሕደን ንጋጠም ነርና ነዚ ክሳብ ናይ ሻርሻይ ወራር ዝነበረሉ ኣብ ሰማንያታት ብምሉእ እዩ እዚ እታ ኣብ ናይ ሰሜናዊ ምብራቕ ሳሓል ቀዳመይቲ ጋንታ ዝነበረት እዚኣ ሰሜናዊ ምብራቕ ሳሓል ወኪላ ንናቕፋ ትኸይድ ነራ ናይ ሓሙሽተ በራጊድ ጋንታታት ኣብዚኣ ተዋሂድና ነርና ብምልእና እዚአን ከዓኒ ኣብቲ ናይ በራጊድ ግጥማት ኩሉ ግዜ ንጋጠም ነርና ከም በዓል ቦሊቦል ናይ መሬት ዝላ ናይ ላዕሊ ዝላ ብምሉእ ነማልኦ ነርና ሕጂ ናይ በዓል ቦሊቦል ክንገብር ከለና ነዚ ብክንደይ መሸማዓት ተፋሒሱ ነዚኣ ንምግባር ክንደይ ጉልበታት ሓሊፉሉ እዩ እዛ ባስኬትቦል ተገይራ ደላ እዛ ባስኬትቦል ጌርና ብኡ ንጥፈታት ንገብር ናይ ብዝላ ንገብር ናይ ጉያ ንገብር እጅስ ሳብቲ ዝነበሩ ሻርሻይ ወራር ኣብ ከምዚ ንጥፈታት ንዋፈር ነርና እዚኣ ፍልይቲ እጂ ተብላ እዛ ስእሊ እዚኣ ሮመዳን ኣውልያ እዩ ነሩ ናይ ኮሚሽን ናይቲ ግንባር ናይ ስፖርቲ እዛ ስእሊ እዚኣ ንሻርሻይ ወራር ንኸይድ ስለ ዝነበርና ስለ ዘብቃዕቲ ሻርቲ ናይ ስፖርት ብክንደይ ላምፓኒናታትን ዝመብራህ ትሪኦ ኣለካ ብዝሰሪቑ ዘሎ ብከምዚ ዓይነት ላምፓኒናታት ገይራ ተሰኒዳ እዛ ስእሊ እዚኣ ብከምኡ ጌርና ኢና ረኺብናያ ዘለና ሽዕዋ እንተሰኣለት እያ ብ80 ማለት እዩ እወ ንሕና ከማ ኣብቲ ፅንኩር ኩነታት እሞ ምስ ክንደይ ተፃውኦታት ዝነበረ ምስ ክንደይ ወራር ኣብ ልዕሊ ወራራት እንዳካየድና ከለና እዚ ንጥፈታት ዝነካይዱ ነርና እዚ ወለዶ እዚ ከዓኒ በዚ መፅእዎ ዘለዉ ሰንሰለት በዚ ድኸድዎ ዘለዉ ፅቡቅ ንጥፈታትን ፅቡቅ መርኣያታትን ክኾኑ በዚ ኣጋጣሚ እዚ ምብል ኩሉ መንእሰይሲ ነዚ ርኢ ንሕና ከመን ምስቲ ክንደይ እንዳተዋጋእና እንዳበልና ንገብሮ ነበርና ሕጂ ከዓ እሳቶም ተካእቲ ኮይኖም ነዚ ንጥፈታት እዚ ክገብርዎ ይላውቦ ማለት እዩ
2: ኣብ መወዳእታ ስፖርተኛታት ሃገርና ሰነድ ንታሪኾምን ኣማፅኦምን ዝገልጽ ብምዃኑ ሰነዳቶም ኣብ ምዕቃብ ዓቲቦም ክሰርሕሉ ከም ዘለዎም ኣብ መወዳእታ ብኣዳለውቲ ናይቲ መደብ መዘኻኸሪ ቀሪቡ
3: ኣሎ ምስ ፒፓውን ብዙሕ ከምኡ ተዘራሪብና ነርና ኣነ ሓቂ ሓይሽ ብፍላይ ናይ ዞባ ማእኸል ኣብ ዝነበርና ልውስናት ተደይ ኮይኑ ኣብ ደገ ዝግበርናተይ ጥራሕ ደይኮነ ናይ ካልእ እውን ዕቅበ ክትረኽቦ ክትክእል ኣለካ ቀሊል ነገር ኣይኮነ ኣይትረኽቦን ኢኻ እንድሕር ደኣ ዝነበርካዮ ዋላ ሓደ ሰነት ዘይብልካ ኮይኑ ዳርጋ ይነበርካን ማለት እዩ ርዱእ ኣርእስቲ እዩ ሰብሲ ኣብ መንገዲ ክኸይድ ከለካስ እውይ ዚ ኣብ ከምዚኣ ስእሊ ርእየ ነይረ ክብለካ ክኽእል ኣሎ ሰነድ ኣበታ ሕዛ ምናልባሽ ኣብ ውስኑ ሰባት ክህሉ ክእል ኸውኒ ፒፖ እውን ዓብዪ ፀገም እዩ ኣብ ከምኡ ኣጋጢሞዎ ነይሩ ኣብቲ ኣነ ዝነበረኒ ግን ዳርጋ ኣብዚ ማዕለያ ደይብሉ ስእሊ ከምርፆ ክኢለ እየ ግን ኣኻልድ እዩ እዚ ኣይኮነን ምስቲ ናትና ታሪክ ኣኻልድ እዩ እቲ ልዕሊ እዚ ኣነ ዘሕጎሰኒን ዘድነቕኮ እዚ ናይ ቀደም ናይ ስሳታት ናይ ሓምሳታት ዝነበሩ ተቐዳድምቲ ናይዚኣቶም ስእሊ ዓቂብካ ክሳብ ሕጂ ታሪኮም ኣሎ ማለት እዩ ሳሓፅን ጌረሱስ መፂሎ ሕጂ ብዝዓድሎ ካብዞም ኣብዚ ንሪኦም ዘለና ቀሊል ኣይኮነን እዚኦም ኣቦታትና 83 82 ዓመት ገይሮም ኣለዉ ሕጂ እዞም ብዕድመ ንድሕር ኢኻ ናይ 82 ዓመት ዕድመ ገይሮም ከምዚ ስእሎም እዩ ክገልፆም ዝኽእል እምበር እሶም ነቲ ናቶም ታሪክ ናይ ቀደም ሕጂ ክገልፅዎ ከም ዝኸብደና ርዱእ እዩ ስለዚ መን ከም ዝነበረ ክገልፀልካ ዝኽእል ሰነድ ስለ ዝኾነ እዛ ትብላ ዘለካ ሓቢርና ናይ ኩሉና እጃም ኮይኑ በብመንገዲ

0: ዓድና ዘሎ ሰነዳትና ክንእክብ ሓላፍነትና ይብል
1: ስፖርተኛ ሃገርና ኣብዘይታት ሰነዳት ክዕቁቡ ዳርጋ ሓደሓደ ኣለዉ ዝዕቁቦት ኣነ ግን ንስም ኮይነ ክዕቁቦ ክኢለ ኣለዉ ሓደሓደ ካዓቀብቲ ካብ ዝሕግዙኒ ኣካላት ኣለዋ ክሰምከዓ ናይ ብሓቂ ኣጉሰካ ኸእል እዩ

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርትና ቀፀለ እዩ ስለምክታልኩም ኣዝየ መስግን። ሎሚ ቀዳም ሻምፒየንስ ሊግ ኤሮጳ ናይ መዛዘሚ ፀወታ ዝካየደሉ ግዜ። ስለዚ ብዛዕባ እዚ ናይዚ ውድድር ዝኾነ ደይኮነ ኣብዚ ውድድር እዚ ካብ ዝተመዝገበ ናይ ፍፃመ ፀወታታት ብሉፃት ሸቶታት ንዝኽሪ ንድሕሪት ክንመልሰኩም ኣዳሊና ኣለና። ሰናይ ምክታል።

መደብና ናብ ምዝዛም ገፂኡ ትተርፈና መደብ ድማ ንኡስ መደብ ከዋኸብቲ ስፖርት እያ። ናይ ሎሚ መደብ ከዋኸብቲ ስፖርት ንገዲም ተፃዋታይ ኩዕሶ እግሪ ኣብዚ እዋን ድማ ኣብ ክለብ ደንደን ናይ ደቂ ተባዕትዮ ኣሰልጣን ኣካላዊ ብቕዓት ዘሎ ኣብ ሰሎም ብዛዕባ ዝድስስ ትሕሶ ይክህሉ ጋዜጠኛ ኤፍሬም መኮነን ብኸምሲዕብ ኣዳልይዎ ኣሎ ሰናይ ምክታል

0: ሓረግ ትውልዲ ኣብ ናይ ስፖርት መኣዲ መሰረት ንህንፃ ወሳኒ እዩ። ጉንዲ እንተጉላዕልዐ ንሰራ ውርሒ እዙ ዝጥዕሞ ቤት ብርሃን ዕድልን መንገድን ተዳእ ፈጢራ ተውህቦን ክእለትን ዓፀፋይ ዛዕቢ ከም ኣብ ልሙዕ ሻኻ ዝተዘርአ ፈልሲ ይጥጥዕ። ስድራ ቤት ቴድሮስ ኣብ ሰንሰለት እዚያ ትግለጽ ካብ ናብና ሰገረ ሰለስተ ወለዶ በፂሑ ሞያዊ ውርሻን ተውፊትን ኮይኑ እዩ ተሰጋጊሩ። ዘይደርቕ ዋሕዚ እውን ይቕፅል ኣሎ። ካብ ምንታይ እዚ ኩሉ ፍቕሪ ኩዕሶ እግሪ ዘየብል እውን ኣይኮነን። ሕቶ ኮይኑ ክተርፍ የብሉን። ምስ ፍሉይነቱ ብዕምቀት ምርኣይ ኣገዳሲ እዩ። ብደረጃ ሌላ እውን ክቐርብ ይኽእል። እቲ ካብ ስፖርተኛ ቴድሮስ ክፍለ ዝነቐለ ኣመናቱ ሶልያና ኣቢሰሎምን ሲልቫና ኣቢሰሎምን በፂሑ። እዘን ማናቱ ኣብ ሓደ ዓውዲኤን ዝዋስኣ ደቂ ኣንስትዮ ማናቱ ኣብ ባድመንተ ፈለምቲ የስሜን መናቱ ኣሓት ሓደ ሙያ ክሕዛ ምርኣይ ንቡር እዩ። ሓያሎ ስድራ ቤታት እውን ኣብ ኮማ ዓውዲ ክደፍኣ ይድርኻ። ቅድም ሓደ ዓይነት ክዳን ክኽደናን ኣብ ሓደ ቤት ትምህርቲ ክምሃራን ኣብ ሓደ እብረ ክኾነለን ይፅዕሩ። ኣብ ዓውደ ስፖርት ውሕድ ተርእየ እዩ ነይሩ። ማናቱ ተፃወቲ ኩዕሶ እግሪ፣ ማናቱ ተቐዳደምቲ ብሽክለታን ኩዕሶ ሰኪዐትን ምንባሮም መዛግብ ታሪክ ይረጋግፅ። ኣብ ደቂ ኣንስትዮ ብዙሕ ዝውትር ኣይኮነን። ደቂ ኣንስትዮ ናይ ወለደንን ናብ ኣባ ሓጎታተንን እናሓጎታተንን ምኽታል ግን ሓድሽ ኣይኮነን። እቲ ፍሉይነት ተውፊት ስፖርት ግን ኣብ ባድመንተ ምዃን እዩ። ስፖርተኛታት ሶልያና ኣቢሰሎምን ሲልቫና ኣቢሰሎምን ሓረግ ትውልዲ ስፖርተኛ ቴድሮስ ክፍለኤን ዝቕፅላ ዘለዋ ነፍሲ ሄር ኣቶ ቴድሮስ ክፍለ 1960ታት ሓደ ካብ ስሙያት ተፃወቲ ኩዕሶ እግሪ ነበረ። ምስ ክለባት ወልወል መደበርን ቀይሕ መሬትን ጽቡቕ ናይ ስፖርት ግዜ ኣሕሊፉ ነታ ክለብ እውን ብደረጃ ሓለቓ ጋንታ ኮይኑ መሪሕዋ። ሓያሉ ዓወታት እውን ኣጎናጺፍዋ። ክሳብታ ብህይወት ኣብዚ ዓለም ዝነበረላ እዋን እውን ካብ ዝርያ ስፖርት ኣይተፈለየን። ከምኡ ክንዲ ዝኾነ እቲ ፍቕሪ፣ እቲ ሙያ፣ እቲ ክእለት ናብ ውላዱ ኣሰጋገረ። ኣቢሰሎም ቴድሮስ ክፍለ ኸዓ ምስ ስፖርት ኪዳን ዝኣሰረ ውላድ ኮይኑ ጎበዘ። ኣቢሰሎም ቴድሮስ ካብ ነፍሲ ሄር ኣቶ ቴድሮስ ክፍለን ካብ ወይዘሮ ተበርህ መኮነንን ኣብ 1974 ኣብ ኣስመራ ከባቢ ገዛ ኽኒሻ ተወሊዱ ዓብዩ። ኣብ ቤቱ ዝሓደሮ ፍቕሪ ስፖርት ኣብ ከባቢኡ ከንጸባርቆ ግዜ ወሰደን። ተህቡኡን ክእለቱን ዘለለዩ መተዓቢቱ እውን ልዑል ትኽረት ሃብዎ። ብጨርቂ ዝተሰርሐት ኩዕሶ ሒዙ ኣብ ጎደናታት ገዛ ኸኒሻ ደመቐ።
1: ምምሕዳር 4 ስመራ ትበሃል ዘላ ሕጂ እታ ምምሕዳር ኣብ ኣብታ ፅርግያ ኣብ ኣይና ተወሊድና ዓቢና ኩዕሾ ጨርቂ ከምቲ ልሙድ ኩሉ ብኩዕሾ ጨርቂ ኢኻ ትሓልፎ። ኣዝዩ ፍቕሪ ዝነበሮ ማዓስየ ትፍደስ ኢኻ ትብል ናይ ምሸት ኩላካ ሰዓት 5 ተፈዲስካ እታ ኩዕሶ በዚያ ትጅምር ብኩዕሶ ጨርቂ። ድሕሪ እዩ ናይ ቤት ትምህርትታት እንዳበለ ዝቕፅል

0: ጎን ጎን ትምህርቱ ንስፖርት ዝኣክል ግዜ ስለ ዝሃቦ ካብ ገዛውቱ ሓሊፉ ሓደ ካብ ተጠመቲ ተፃወቲ ኩዕሶ እግሪ ቤት ትምህርቲ ኢሳቅ ተወልደ መድህን ኮይኑ ድማ ተመርፀ። ንክለብ ቤት ትምህርቲ ኢሳቅ ተወልደ መድህን ንምፅዋዕ እውን ምስ ኩላቶም መፃወቱ ሓያል ፃዕሪ ኣካየደ።
1: ናይ ቤት ትምህርቲ ብፍላይ ኣብቲ ናይ ካልኣይ ደረጃ ኢሳቅ ተወልደ መድህን ክንምሃር ከለና ኣዝዮም ኣብ ክለባት ከም በዓል ኣማኒኤል ሻውል ዓብዴ ዓብደልቃድር ደበዝቶ ኣድሉስ ዝነበረ ካልኦትን ምዚኣቶም ኣብ ቤት ትምህርቲ ቀይሕ ባሕር እዩ ትፀወታ ነይሩ። ኣዝዩ ህልኽ ዝመልኦ እዩ ኩሉ ከዓ ናይ ክለብ ተፃወታ ይብቲት ግዜቲ። ስለዚ ክሳብ መወዳእታ ናይ ቤት ትምህርትታት ክሳዕቲ ናይ መወዳእታ ናይ ዋንጫ ትበፅሕ ኣዝዩ ቅልስ ዝመልኦ ፀወታ እዩ። ኣብ ቤት ትምህርቲ ቀይሕ ባሕር ሓመድ እዩ ከም ዝብለካ ዘለኹ ኣዝዩ ኒሕ ዘለዎ ፍፁም እቲ ዘይተሰዓርነት መንፈስ ናይ ቤት ትምህርቲ ሞ ፍሉይ እዩ ነይሩ ሽዑኡ ብከምኡ ገልፆ።
0: ሞያ ኣብኡ ፍቕሪ ወላዲኡ ዝተኸተለ ኣብ ሰሎም ቴድሮስ ኣብ ገዝኡ ፅቡቕና ቤትን ክትትልን ኣይተፈልዮን። ንኩሉ ዝግባእ ግዜ ሂቡ ሂወቱ ክመርሕ እውን ኣይተሸገረን። ዝዓበየ ዕድል ዝተፈጥረሉ ግን ድሕርና ፅነት እዩ። ድሕርና ፅነት ኣብ ሰሎም ቴድሮስ ካብ ቀዳሞት ብሞያ መምህርና ዝተመደቡ መንእስያት ነበረ። ፈለማ ከም መምህር ናብ ንኡዘባ ዓዲ ቀይሕ ተመደበ። ኣብቲ ከባቢ ዝተመደበት ክፍለ ሰራዊት 70 ነበር ከዓ ክምህር መደብ ስራሕ ተዋህቦም።
1: 92 መወዳእታ ወር 11 መምሃራን ናይ ዜግነት ዝበሃሉ ናይ ምድማፅ ናይ ሬፈረንደም ዝነበረሉ ሕጂ መምህርና ናይ 2 ሰሙን ቁሩብ ውሑድ ኮርስ ወሲድና ምምራቕ ደይኮነ ሕጂ ልክዕ 12

ሁሉስ ግሬድ ኮምፕሊት ንሰበልና ገለ ክፋል ኣብ እንዳ ዜግነት ነቲ ናይ ሬፈረንደም ምድማፅ ኣብ ኩሎ ሃገር ኣብ ኩሎ ዞባ ወሪዱ ነይሩ። ኣነ ድማ ከም መምህር ኮይነ ኣብ ዓዲ ቀይሕ ዝምደብ ንምንታይ ሽዑ ክፍለ ሰራዊት ሰብዓ ኣብ ዓዲ ቀይሕ ነይሮም ካብ ቀዳማይ ክሳብ ሓምሻይ ክፍሊ

0: ጎኒ ጎኒቲ ናይ ምምሃርን ምስትምሃርን ስርሑ ንፀወታ ኩዕሶ እውን ኣይገደፎን። ኣብቲ እዋን ዝካየድ ዝነበረ ዞባዊ ግጥም ኩዕሶ እግሪ እውን ሓደ ካብ ተፃወቲ ኩዕሶ እግሪ ኣውራጃ ኣኮሎ ጉዘይ ኮይኑ ተመርፀ። 1993 ኣብ ስታዲም ኣስመራ ኣብ ዝተኻየደ ናይ መዛዘሚ ግጥም ጋንታ ኣኮሎ ግዛይ ዋንጫ ዓተረት። እዛ ዋንጫ እዚኣ ኣብ ልብቲ ብፍቕሪ ንስፖርት ዝሰርሓሉ ኣብሰሎም ቴድሮስ ዓበ ክብሪ ረኸበት።
1: ሓደ ካብ ገዛ ካብ ስድራ ዝወፅሕሉ ጉቦኢንፍፃም ካብ ስድራ ዝወፅሕሉ ግዜ እዩ። ወፅአ ድማ ኣዝዮም እየን እተን ትሽዓተ ኣውራጃታት ክብለካ ኣዝየን ሓያላት ጋንታታት እየን ነይረን። ንኣብነት ከምአን ክተቕሰልካ ኣውራጃ ሳሕል ብተጋደልቲ ዝቆመት ነይራ። ንምጥቃሶም ከም በዓል ወዲ ሰገድ ካልኦት ኣዝዮም ብሉፃት ተፃወቲ ዝነብርዋ ናይ ኣውራጃ ሳሕል ብተጋደልቲ ዝቆመት ነይራ። ነዚ ሰጊርካ ዋንጫ ክትወስድ ኣዝዩ ሕጂ ኣብ ፀወታ ግዜ ጌሸ ካብ ገዛ ወፅአ እሞ ምስ ኣውራጃ ጎሎ ገዛይ ኣብ ቦኹረይ ኣብ መገሻይ ዋንጫ ዝወሰድ ኩላ ስለ ዝኾነት ብፍሉይ እየ ዝክራ።
0: ካብ ፈለምቲ መደብ ሃገራዊ ኣገልግሎት ዝኾነ ኣብሰሎም ቴድሮስ ኣብ 1994 ምስ ኣባላት ቀዳማይ ዙርያ ናብ ሳዋ ወረደ። ኣብ ቴንዳታት ሳዋ እውን ፅቡቅ ግዜ ሕለፈ። ኣብ ምድብ ናይ ስፖርት ግዜ እውን ኩዕሶ ካብ እግሩ ኣይፈለየን። ብደረጃ ብራጊድ ኣብ ዝካየድ ዝነበረ ግጥማት እውን ናይ ፊተ መሪሕ ግደ ነበሮ። ኣቐዲሙ ኣገልግሎቱ ዝወደ ኣብሰሎም ቴድሮስ ድሕሪ ምምራቕ ናብ ኣስመራ ተመሊሱ ኣብ ዓይኒ ዓበይቲ ጋንታታት ኣተወ። ዓባይ ጋንታ ኣዶሊስ ድማ ወነነቶ። ካብ 1996 ክሳብ 1998 ንኽልተ ዓመት ምስታ ጋንታ ብምፅዋት ፅቡቅ ግዜ ሕለፈ።
1: ናይ መጀመርያ ጋንታ ዳህላክ እያ ነይራ። ዳህላክ ነይራ ድሕሪኡ ሓንቲ ዓመት ተፃዊታ እውን ድሕሪ ተመሊሳ። ኣብዚዮም ድርዩ ንሕጂ ኣብቲ ሲዝን ኣብቲ ወቕቲ ምስ ዳህላክ እናተፃወትኩ ከለኹ ኣዶሊስን ኣልተሓሪርን። መወዳእታ ኣብ ኣዶሊስ እየ ድፍርን። 5,000 መፈረሚ ነይሩ ሽዑ እቲ ግዜቲ ኣዝዩ ብዙሕ እዩ። ኣብ 97 ገለ ከባቢ 96 መወዳእታ። ሕጂ ምስ ኣዶሊስ ክውድእ ከለኹ ሓደ መወዲእ ደገዛውቶ እየ ነይሮም ደበይሰ ገዛውቶም ዓብደልቃድር ዓብዴ ጣዓመ ወዲ መሓሪ ድበሃል የስዳዓካይ ማለት እቲ ናብኢኻ ትፅጋዕ ወዲ ገዛውትካ ደለዎ እምበር እቲ ደረጃ ሽዑ ናይ በዕላል ተሓሪርን ኣዶሊስን ደረጃ ሓደ እዩ ነይሩ። ድሓር እዞም ዝብለካ ዘለኹ ደቂ ደገዛወተይ ስለ ዝኾኑ ምሳና ከምዚ ደሕሸካ ከምዚ ምስበሉን ምስ ኣዶሊስ ኣትየ ምስ ኣዶሊስካ ስጋዕ እቲ ክልተ ገላ ዓመት ኣዝዩ ፅቡቕ ናይ ዓወት ዘለዎ እዋን ምስ ጋንታ ኣዶሊስ ኣሕሊፈ።
0: ኣብሰሎም ቴድሮስ ኣብቲ ብዶብ ተሳቢቡ ኣንጻር ልዑላዊ መሬት ኤርትራ ኣብ ዝተሃቀነ ወራር ኢትዮጵያ ከም ኩሉ ኤርትራዊ መንእሰይ ቀዲሙ ኣብ ኣደ ኣሃድኡ ተረኽበ። ምስኮር 271 ብምዃን ድማ ኣብ ሰለስቲኡ ወራራት መከተ። ልዑላውነት መሰውሓሰ ኣብቲ ኣብ ሓይልታት ዝካየድ ዝነበረ ስፖርታዊ ግጥማት ተመልሰ። ኣብ ምዉቕ ስፖርታዊ ግጥማት ሓይልታት ምክልኻል ብምስታፍ ክለቡ ኣከታቲላ 3 ዓመት ፅዋእ ከተልዕል እግሩ ሓወሰ።
1: እዚ ናይ ልምዓት ኢልና ድወፈርናሉ ኩነታት ወያነ ዘጋጠመ ኣብ ኮርክ 271 እየ ዝምደብ። ድሕሪ ብክፍለ ሰራዊታት ምስ ቆመ ኮርክ ክፍለ ሰራዊት 17 ኣብዚ እቲ ናይ ሰራዊት ኣብ 201 ድሕሪ ሳልሳይ ወራር እቲ ናይ ምስሊ ምክልኻል ብኮራት ዝነበረ ፀወታ ኣይርከብ ኩሉን ድረ ወዲ ቀዳማይ ዙርያ ገዛይ ተመሊሰ ኣለኹ ናይ ኮራት ኣይርከብ ኩሉን። ድሕሪ ዚ 201 ግን ናይ ሓይልታት ምክልኻል ኤርትራ ውድድር ምስ ተጀመረ ልክዕ ብክፍለ ሰራዊታት ይድ ጅምር ከም ኣጋጣሚ ኣብዚ እውን ምሳይ ኣሎ ሕጂ ምሳይ ሓንሳዕ ሰልጣን ዘሎ እሱ ናይ ክፍለ ሰራዊት 26 ተፃዋታይ ነይሩ ሳምሶም ጀለስ ኣነ እንዳ 17 ነይረ። እዚ እንዳ 17 ከለና 3 ዓመት ኣካታቲላ እታ ክፍለ ሰራዊት ቀዳመይቲ ወፅ 3 ዓመት ኣካታቲልና በዚ እናቐፀለ ሽዑ እንታይ ድቆውም ግንባር ሓሬና ሽዑ ምስ ጀለስ ንረኸብ ስለ ዘሎ መሳርሕተይ ማለት የ ብቐረባ ስለ ዝዝክሮ ካብ እንዳ 17 3 ዓመት ዋንጫ ወሲድና ግንባር ቀሙ ኣብ ግንባር ሽዑ ምስ ጀለስ ንረኸብ
2: ቅድሜና ያፍቲ ናይ ግንባር ፈልጦ ብድሕሪ ኢና ንሕና ኣብ ክልተ ናይ 17 ዳ ተፀቐቲ ከሎ ግን ኣዝዩ ኣከፋፋል ጥራሕ ዘይኮነ ኣብ ዝኾነ ቦታ እትዩ ተፀቒቱ ዘበቀ ዝፀዋት ነበረ ተፀዋታይ ነይሩ ኣብ ንትወታት

0: ኣዝዩ ብሉፅ ምንቅስቃስ ዝገብር ነይሩ። ኣስዋይ ከዓ ብናይ ግንባር ነበረ ግንባር ክሳብ ዒካ 201 ኣነ ናይ ክፍለ ሰራዕት 25 ወኪለ መፀ እሱ ብ17 ድሕሪ ኣብቲ ናይ ግንባር ብሓንሳ ኮይና ነቲያ ግንባር ክሳብ ዒካ ትመሰረትና ኣላ ከምዚ ነይሩ። ንጥፈታቱ ግን ብጣዕሚ ንፉዕ ቀዲሙ እውን ምስ ክለባት ኣዱሊስ ዳህላ ክፅዋ ስለነበረ ዝያዳና ተመክሮ ስለነበረ ካብኡ እውን ተመክሮ ዳ ገበረ ቲ ግንባር ኣዝዩ ሓጋዚ ፀወታ ይፅዋት ነይሩ።
1: ኣብይ ሰሎም ኣብ 2007 ጫምኡ ምስ ሰቐለን ካብ ፀወታ ኩዕሶ እግሪ ብወግዒ ምስ ተሰናበተን ናብ ካልእ ዓውዲ ኣይበለን። ኣብ ምፍራይን ምዕላምን ስፖርተኛታት ኣበርቲዑ ክሰርሕ ሓቀነ። ከም ውፅኢቱ ድማ ኣሰልጣኒ ኩዕሶ እግሪ ጋንታ ሓሪና ክኸውን በቕዐ።
2: 2007 ሕጂ ኣብ ምምሕዳርን ፋይናንስን ክለብ ደንደን ዘሎ ኢስያስ ኪዳነ እሱ እዩ ነይሩ ኣሰልጣኒና ናይ ሓሪና። ኣብ 2007 ግን ናብ ካልእ ስራሕ ስለ ዝቐየረ እሞ ክኸውን ዝኽእል ኢሉ ኢስያስ ኪዳን እዩ ኣብቲ ዓውዲ ኣነ ሓስቦ ነይረ። ኣብቲ ዓውዲ ናይ ኩዕሶ እግሪ ከምዚ ሕጂ ኣሰልጣኒ ዘለኽዎ በቃ ኣቢስ ክትሕዛይ ካዛ ጋንታ ከምዚ እንዳገበርና ኢሉ ኢስያስ ኢደ ትሕዘኒ ሸዓ ናይ ዋንጫ ናፅነት ሓሬና ቀዳሚ ትወፅያ ሽዑሎ ከዓ ና ኣሰልጣኒ ናይ ዋንጫ ናፅነት ሻምፒዮን ዙር ዘይኮነሲ ናይ ዋንጫ ናፅነት ነይራ ኣብ ደቀም ሓረ ነይሩ ንመኸተይና ስዕርና ንወስዳ ኣብ በኽሪ ስራሕ ናይ ኣሰልጣንነተይ እዚያ ዋንጫ ንሓሬና ኣግዚመዮም ማለት እዩ።
0: ኣነ ምስ ክለብ መኸተ ነይረ ኣብይ ሰሎም ከዓ ምስ ክለብ ሓሬና ኮይኑ ናይ ዋንጫ ናፅነት ንዓና እዮም ስዒሮምና። ሸዓ ብኡ ብዓወት ክጅምር ከለካ ናይ ክፍለ ሰራዊት ናይ ክፍለ ሰራዊት ውድድር ዝክብለካ ከለኹ ኣዝዩ ሓያል ወኑ ዘለዎ ድሌ ዘለዎ ሃገ ኣህዳዊ ስምዒት ኣዝዩ ከቢድ እዩ። ከምዚ ናይ ክለባት ኣይኮነን። ስለዚ ኣብ ከምኡ ዓይነት ቀዳማይ ኣሰልጣን ኮይኑ ኣብዚ ዓውዲ ስልጣን ሰበለ በዚ ዓወት መጀመረ ኣዝዩ ፅቡቅ ኸይዱ።
1: ምስ ጋንታ ሓሬና ብርክት ዝበልዎ ዓወታት ድሕሪ መጉንፃፍ ከዓ ኣብ 2013 ኣብ ጋንታ ብድሆ ከም ተሓጋጋዚ ኣሰልጣኑ ኮይኑ ንሓፂር እዋን ሰራሐ። ዓቕሙን ክእለቱን ተራእዩ ከዓ ቀዳማይ ኣሰልጣኑ ኮይኑ ተረቑሐ።
2: ክለባት ናይ ሓይልታት ምክልኻል ሓደ ዓይነት ኣካይዳ ማለት እንታይ እዩ? ብሓደ ስለ ዝኾንካ ብሓደ ትቑርስ፣ ብሓደ ትምሳሕ፣ ብሓደ ትድረር መደቀሲኻ መናብሩካ ሓደ ስለ ዝኾነ ኣብ ሓሬና ከይድካ ጋንታ የቀይረ ወይ እቲ እዚ የቀይረ እምበር ኣብ ሓሬና ዝነበርኩ ኣብ ብድሆ ዝነበርኩ ኩሉ ፅቡቅ ኣዝዩ ጥዑም ሂወት ኣብ ብድሆ ከም ካልኣይ ኣሰልጣኒ ኮይነ ዝጅምር ድሕሪኡ ኣብ 2013 18 ቀዳመይቲ ስርሐይ ማለት እዩ ኣብ 13 ካልኣይ ኣሰልጣኒ ክሳዕ 18 ቀዳማይ ኣሰልጣኒ ምስ ኮንኩ ካልአይቲ ወፅያ ኣብ 2023 ኣብ ኮቪድ ኣብ መንጎ ኣብ 2 ዓመት ምሽ ኣብ ኮቪድ ስለ ዝነበረ ኣብ 23 ሽዑ ቀዳመይቲ ወፅያ ብድሆ ማለት እዩ። ስለዚ ኣብተን 2 ዓመት ዝሓይዘየን ዝነበርኩ ንብድሆ ኣብ 18 ኣብ 23 ኣብ 18 ካልአይቲ ወፅያ ኣብ 2023 ቀዳመይቲ ወፅያ ኣብዚ ዝሓለፈ ከዓ ቁሩብ ዋላ ኣብቲ ክስታይ ኣብቲ ደረጃ ኣይንምፃእ ድሓን ዝኾኑ ንኣሽቱ ዘለዉ ተፃወቲ ያቆማ ዘላ ጋንታ ብድሆ ምክንያቱ ቶም ገዳይም ገሊኦም ኣብ ሞያ ናይ ዳንነት ገሊኦም ኣብ ስልጣን ስለ ዝኣተዉ ድሓን ኣብ ደረጃ እውን ድሓን ኣላ ማለት እየ።
1: ኣቢስ ኣብ ዝተፈላለዩ እዋናት ዝቐሰሞ ስልጠናታት ናይ ኣሰልጠንቲ ላይሰንስ ሒዙ ይርከብ። ብተወሳኺ እውን ብመንገዲ ፊፋን ብምትሕባር ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራን ዝተዋህበ ስልጠና ናይ ኣካላዊ ብቕዓት ንሰለስተ ዓመታት መመላእታ ብሓሳብን ግብርን ትምህርቱ ተኸታቲሉ።
2: እቲ ስልጠና በቲ ቤዚክ መሰረታዊ ስልጠና ኩዕሶ እግሪ ዝበሃል ኣብ 2007 ነይ ወሲደ ዮ እዚ ኩሉ ግዜ ድዝክሮ ማለት እዩ መኮነን ሓበሬታን ጎስጓስን ሚስ ምርከኻል ምስ መሻርክቱ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኮይኑ እቲ ኩሉ ናይ ምስልጣን ሞያታት ዝሃበኒ በቢግዜኡ በቢዓውዱ መሳልሉ ብዝሓለወ ደረጅኡ ብዝሓለወ ካብ ቤዚክ ድሕሪ ቤዚክ ኢንተርሚድት ድሕሪኡ ሃይ ሌቨል ድሕሪኡ ሲ ላይሰንስ ናይ ካፕ ሲ ላይሰንስ ድሕሪኡ ናይ ቢ ላይሰንስ እዚ ብምሉእ ተጣሚሩ ኣብ መንጎ ድውሰድ ሪፍሬሽ ኮርስ ኣሎ ብፊፋ ድመፁ ኢንስትራክተርስ ኣለው ብውሽጢ ናይ ሃገር ድመፁ ኢንስትራክተርስ ኣለው ኣብቲ መንጎ ናይ ፍሬፍሬሽ

0: ኮርስ ኣሎ ኣብ ሰዓት እዚ ኣብቲ ናይ ሄድ ኮች ወይ ናይ ኮችን ኮርስ ስጋዕ ቢ ላይሰንስ ኣለኒ በፂሐ ኣለኹ ኪኒኡ እውን ገና እውን ኣነ ድበፃሕኮ ነገር የለን ብሕጂ እቲ ትምህርቲ እቲ ባይታ እውን ኣዝዩ ፅቡቕ ባይታ ተዋሂብና ስለ ዘሎ ከምኡ ክቕፅል ክስጉም ይደሊ ብተወሳኺ ካብዚ ውፅእ ኢሉ ኣብ 217 ዝተኣታተወ ናይ ፊዚካል ትሬነር ብፊፋ ኮችን ኮርስስ ድወሰድናያ በቶም ኢንስትራክተርስ ናይ ፊፋ ብሰለስተ እብረ ማለት እዩ 217 ቀዳማይ እግሪ ወሲድና 218 219 እዚ ናይ ፊዚካል ፊትነስ ምስ ሰነዳቱ ወረቐቱ ናይ ፊፋ ከም ዝሪዮ ደለኻ ወሲደ ሕጂ እውን ዝያዳ ዝሰርሓሉ ዘለኹ ካብ 217 ኣብ ክለብ ደንደን ሱፐር ዲቪዥን እየ እስያስ ኪዳኖ ከሎ ሰልጣኒ ተሓጋጋዝ ኣሰልጣኒ ሳምሶም ከሎ ካብ 217 ክሳብ ሕጂ ከም ኣካላዊ ብቕዓት ኣሰልጣኒ ኮይነ እሰርሓ ኣለኹ
1: ሕጂ ነቲ ሞያ ክትመፅእ ከለካ ኩሉ ግዜ መሰረት ክልወካ ኣለዎ ኣብዩ ሰሎም ከምቲ ቀዲመ ዝነገርኩ ኣብቲ ንገብሮ ነበርና ኮርሳት ኣብ ክላስ ዝገብሮ ነበረ ኣክቲቪቲ ንትፈትካ ውይ ዝብግስ ኣዝዩ ብሱል ኣብቲ ሕቶታት ዝግበር ኣፍልጡካ ዝያዳ ስለነበረ ካብዚ ዝብገስ ኣብዩ ሰሎም ኣብቲ ንጥፈታት ኮርስ ንገብሮ ነበርና ኣዝዩ ንፉዕ ተገዳስነት ዘሕድር ፅፈቱ ኣብቲ ፓርቲስፔሽን ዝገብሮ ናይ ክሳይ ኣዝዩ ብሉፅ እዩ ነይሩ
2: ኣብዚ ሕጂ እዋን ኣሰልጣኒ ጋንታ ብድሆን ኣሰልጣኒ ኣካላዊ ብቕዓት ክለብ ደንደንን ሃገራዊት ጋንታ ኩዕሶ እግሪ ኤርትራን ኮይኑ ይዓይሎ ኣብዩ ሰሎም ቴድሮስ ምስ ናይ ግንባራት ጋንታታትን ክለብ ደንደንን ዓወታት ከመዝግባ ኣበርክትኡ ቀሊል ኣይነበረን
1: ሰሎም በቃ ልዕሊ ኩሉ ደስ ዝብለኒ ኣብቲ ንጥፈታት ዝገብሮ ኣብ ስፖርቲ ኣካላዊ ብቕዓት ዳሕራ ይመፅ ኣሰልጣኒ እዩ ነሩ ኣብቲ ኣካላዊ ብቕዓት ተገዲሱ ከምዚ ስኢልካ ሽዑ ዘይኮነ መደብ ሒዙ ከምንታይ ይገብር ኣለኒ መን ፈሊገለ ክመፅእ ከሎ እቲ ኣክቲቪቲ ካብዚ ይጅምር ሕጂ ምስ ደንደን ነዊሕ ሂዋን ሰሪሕና ብሓንሳ ኣለና ከማን ብዙሕ ዓወታት ኣምፂና ኢና ደረጅ ካብዚ ጥራሕ ዘይኮነ ኪኖ ሃገራዊት ጋንታ ውን በፂሑ ኣሎ እዚ ራይ እቲ በይ እዚ ካብ ክፍለ ሰራዊት ናብ ግንባር ካብ ግንባር ኣብ ክለባት ደንደን ሕጂ ከዓ ብሃገራዊት ጋንታ ዝሓለፈ ነበረ ንጥፈታት ሃገራዊት ጋንታ ተዓወተትሉ እውን ሓደ ካብቲዮም ኣበርክቶ ዝገበሮ ኣብዩ ሰሎም እዩ ስለዚ ኣብ ንጥፈታት ኣብቲ ስልጠና ኣዝዩ ፅቡቕ ስራሕ ክንሰርሐ ኢነ ዝክር
2: ኣብዩ ሰሎም ቴድሮስ ኣብ 1998 ምስ ወይዘሮ ምሕረት ተወልደ ቃል ኪዳን ኣሲሩ ቤርሳቤል ሶልያና ሲልቫና ኤልያብ ማትያስ ኣብዩ ሰሎም ዝስሞም ሓሙሽተ ውሉዳት ፈርዩ ዋላ እኳ ደኣ ዓይነቱ ይፈላለ እምበር ሰንሰለት ምውርራስ ስፖርት ኣብታ ስድራ ገና ይቐፅል ኣሎ ማናቱ ሶልያና ኣብዩ ሰሎምን ሲልቫና ኣብዩ ሰሎምን ኣሰር ናይ ኣባሓጎአንን ኣቦአንን ስዒበን ኣብ ዓውዲ ባድመንተን ዝነጥፋ ዘለዋ ውልዶ ስፖርተኛታት እየን እዘን ኣባላት 33 ዙርያ ሃገራዊ ኣገልግሎት ዝኾና ፍላይ ማናቱ ኣብ ውድድር ዞባ ማእከል ካልኣይ ደረጃ ሒዘን ውድድረን ክዛዝማን ከለዋ ኣብ ምሕዝነታዊ ፀወታ ቻይናን ከምኡ እውን ኣብ 224 ኣብ ውድድር እዚ ማእከል ኣብ ናይ ውልቂ ሲልቫና ቀዳማይ ደረጃ ብምሓዝ ወርቂ መዳልያን ዋንጫን ክትሽለምን ከላ ሶልያና እውን ብወገና ኣብ ተሓናፊፅካ ዝካየድ ውድድር ሳልሳይ ደረጃ ክትሕዝ በቂዓ እያ
0: ኣዝየ ሕጉስ ኣብ ስፖርት ምንጣፈን ኣዝየ ሕጉስ ምክንያቱ ካብ ስፖርት ዝርከብ ማንም ሰብ ዝፈልጦ ኩሉ ግዜ ሕጉስ ኢኻ ኣብቲ ጥዕና ዘሎ ዘለካ ጥዕና ዘሎ ፅልዋታት ኩላህና ርዱእ እዩ ሕጂ ዋላ ክጅምራ ከለዋ ከመናቱ እቲ ስፖርት ክጅምርኦ ከለዋ ብዙሕ ከምዚ ኢለን ኣብዚ ባድሜንተን ከኣት ዋይለስ ባድሜንተን ሲ ናተን ሞያያ ወይ ናተን ዓውድያ ኢለ ኣይግምትን ነይረ ጥራይ ሓንቲ እንታይ ፅብቕቲ ነይራትን ኣብ መንጎ ብጀካቲ ናይ ክለባት ልምምድ ዝገብሮ ናይ ጋንታታት ኣለዋ ከምዚ ሰንበት ሰንበት ውፅእ ኢልና ንጎየን ምሳይ ምጉያ ይፈትዋ ነይረን ኖርማል በዚ ከምዚ ናይ ፉቲን ዓይነት ቀሲ ኢልና ጎይና ንመፅእ በዚ ድጅምር ድሓር ምስ ረኣኮን ዋላ ትነብስን እውን ድሓን ስለ ዝነበረ ከምዚ ናይ ስፖርቲቭ ዓይነት ነብሲ ስለ ዝነበረ ዋሞ ከምዚ ደይ ንፍትን ገለ ኢለ ድሕሪቲ ናይ ድሓን ኣንፈት ምስ ረኣ ኩለን እዚ ባድሜንተን ወዲአን ምስ መፃእ ካብ ኣገልግሎት ገለየን ድጅምሮኦ ኣዝየን ከዓ ኣብቲ ፊትነሰን ድሓን ስለ ዝኾነ ድሓን ድሓን ድኾነ ብልጫታት ወይ ድማ ውፅኢታት ይርኢ ኣለዋ
3: መጀመርታ ናይ ባባተራ ኣሎ እንዲ ከምታ ዝበለካ ፉቲንግ ምስኡ ንጎይ ነርና ኢና ፊዚካል ፊትነስና ፅቡቅ መፂና ማ ስደሓን ኮይኑ ነብስና ከማንስ ፅቡቅ ነይሩ ብኡ ኢልና ጀሚርና ድሓር እዚ ናይ ክፍለ ሰራዊት ውድድራት ክስራዕ ባድሜንተን ዝተሰርአ ፊትነስ ምስረኣናዮ ድሓ ምስኮና እስከ ንፈትና ኣብዚኣ ዘይንኣቱ ኢልና ምስ ባባ ተዘራሪብና ማለት እዩ ኣብኣ ኣቲና ብኣ ፅቡቅ ከይድና ናይ ክፍለ ሰራዊት ፀወታታት ጀሚሩ ናይ እንዳ 19 ወኪልና ማለት እዩ ኣብኣ ፅቡቅ ከይድና ባድሜንተን ኣይፀላዕና ፅቡቅ እዩ ነይሩ ከምዚ ምሽ እቲ ፀወታ ብርቱዕ ዝበለ እዩ ወላ ትሬን ብርቱዕ እዩ ግን እስከ ድሓን ዕላማ ማለት ሲ ኣብ ፅቡቅ ዳሓር ኣብ ድሓን ንኾነ ክንበፂሕና ኢልና ስለዝሓሰብና ፅቡቅ ጀሚርና ኣይበርታዓና መጀመርታ ድሓን እንዳኾንና መፂና ድሕሪ ቆልጢፍና ግን ውድድር ምስኣተና ከዓ ዳርጋ ናብ ሽልማት ሰኣቲና ኢና ኣብታ ናይ ዞባ ማእከል ካልእቲ ዝወፀናያን ከምዛ ዝበልክያ ናይ ቻይና ከዓ ነራ ኣብታ ናይ ምሕዝነታዊ ዝነበረት ከዓ ፅቡቅ ከይድና ባድሜንተን ቀንዲ እቲ ፊዚካል ፊትነስ ክህልዎ ከሎ ቅዳማይ ፍሌክሲቢሊቲናትካ ኩሉ ብዓብ እቲ ፀወታ ንባዕሉ ፈላለዩ ልክዕ ከም ኩዕሶ ኣይኮነ ፈላለዩ ከምቲ ኩዕሶና ተክሳይ ዘለዎ ባድሜንተን ካ ብሰለስተ ዝቆመተ ሕጂ ብትሪፕል ኣሎ ብዳብል ሲንግል በዝቆመ እዩ ሕጂ ዝያዳ ፍሌክሲቢሊቲ ክህልዎ ከሎ በቃ ንስዩ ዝኾነ ነገር ከነቋርፂ የብልና በቃ ትሬይናት በቲ ዘለዉ ሰልጠንቲ ካብኦሞ ዝኾነ ነገር ዳቐሰምና ምስ ተፃወቲ ምስ ተሰልጠንቲ ከዓ ፅቡቅ ርሌት ገይርና ክሳይ ክንገብርና ንደሊ ዝያደ ትሬይና እቲ ሃገር ክነፀውዕ ንደሊ ማለት እዩ
2: እዘና ብርክት ዝበሉ ግጥማት ብምስታፍ ስመንን ስም ሃገረንን ከፀውዓ ኣብ ሓያል ፃዕሪ ዝርከባ ተስፋት ስፖርተኛታት ናይ ወለደን ኣቶ ኣብሰሎም ቴድሮስን ወይዘሮ ምሕረት ተወልደን ሓልዩትን ቀፃሊ መትብባዕን ናብዚ ዘለዎ ደረጃ ክበፅሓ ሓያል ድፊኢት ከም ዝኾነን እየን ዘዕልላ
3: ድግፎ እዩ ብጣዕሚ ብዓቤት ባባ ስፖርት ኣብ ስፖርት ምህላው ማዘር ገዛናስ ኩላትና ድግፎ እዮም ማለት እዩ
4: ወይ ነደን ከመስግን ፈቱ ነዚ ዕድል ስለዝሃብና ማለት ደገፍናቶም ኣሎ ናይ ኩሎም ኣሕዋተይ ከዓ ናይ ኣብ ሓፍተይ ናይ ኣሕዋተይ ናይ ኩሎም ኣለና ደገፍ ብዓብኡ ደገፍትና ኣለዉ ዝያዳ ሕጂ ንስድራይ ክመስግኖም ዝደሊ በቃ ትፍቕሪ ስለ ዘሎ እንዲ ትፍቕሪ ስለ ዘሎ ተዋሂድና ኣብዚ በፂሕና
1: ዳኣብሰሎም ዘይኮነስ ስፖርታዊ ስድራ ክንብላ ትቐልል መስለኒ ምክንያቱ ኣብሰሎም እውን ዘይገለፆ ነይሩ እዩ ደቁ ቅድሚ ባድሜንተን ኣብ ናይ ክፍለ ሰራዊት እዚ ሓንቲ ሲልቫና ሶልያና ክፈልየን ኣይክእልኒ ክሳብ ቦርቴሎ ኮይና እውን ትነጥፍ ነራ እያ ናይ ክፍለ ሰራዊት ኣብ ደቀም ሓደ ምስ ከይድ ኮርያስ ቦርቴሎ ኮይና ኣ ኣታቢስ ነፊዕካ ደቅኻስ ኣብ ከምዚ ዓውዲሎም ንሪኦ ኣለና እተ ኩነታት ደቅኻብ ስፖርቲ ክነጥፉልካ ንስድራ ኣብይ ሓጋዝ እዩ ኣብ ካልእ ወልፍታት ተኣልዮም ገለ ተቢሎም ነቲ ስድራ ብስፖርት ተሃነፀኻ ፅባሕ ብሓንጎልካ ዳበለፀ ስለ ዝመፅእ ናይ ብሓቂ ተቕነአኒ ጥራሕ ዘይኮነት ኣነ እውን ረኣየይ ካብ ናይ ኣቢስ ደቀይ ሰዲረስ ከምዚ ዓይነት ኣብ ነተፈታት ሎም ከብሉካ ደቀኻ ኣዝዩ ሓጋዝ እዩ ምክንያቱ ኩሎም ኣቢስ ክዳውንቱ ኩሉ ቱታ እዩ እቲያ ስድራ ብቱታ እያ ተዕለቕሎ ምክንያቱ ኣብ ስፖርት ነትፈታት ስለ ዘሎ ነቲን ደቁ ብጣዕሚ እዩ ዝሕብሕበል ኣብ ደረጃ መብፅሑ ናይ ብሓቂ ደስ ዝብለኒ ተኪዩ ኣሎ ማለት እዩ ዋላ ካል ዓውዱ ኹ ዳ እበር ባድሜንተን ባድሜንተን እውን ፅባሕ ሃገራ ፀዊዕን ካልእ ንክበፅሓ ኣብኡ ወፍሪ ምግባሩ ኣብቲ ስፖርታዊ ዘዕበዮም ወፍሪ ምግባሩ ናይ ብሓቂ ዝሕግዝ ንካልእ ስድራውን ኣብነታዮም ኮይኑ ንዓይ እውን ቅናቱ ክሳይ ርአ ክገብር ብጣዕሚ ናይ ኣብሰሎም ኣብ ስድሩ ዝገብሮ ወፍሪ ሞካ ስፖርት በዝዓበየሉ ሞያ ምዃኑ ብጣዕሚ እዩ ዝሕግሰኒ
2: ዝገርም እቲ ምውርራስ ስፖርት ናብ ኤልያብን ሕሳስ ልደ ናይታ ስድራ ዝኾነ ማትያስ ኣብሰሎምን ምስግጋር እዩ ኣብዚ እዋን እዞም ክልተ ኮተቴ ኣሰርናይ ኣቦኦም ተኸቲሎም ኣብ ዓውዲ ኩዕሶ እግሪ ብንጥፈት ይዋስእ ኣለዉ
0: ኤልያብ ድሮ ወዲ 16 ዓመት ኮይኑ ኣሎ እሱ እውን ብናይ ትምህርቲ እዩ ድጅምር ኣብዚ ድያ ቤት ትምህርቲ ክርያ ገዛውትና ይድምሃር ኣብኡ እዩ ድጅምር ኣብ ድያ ጀሚሩ ናይ ቤት ትምህርቲ ተወሳኺ ሕጂ ናይ ኣክርያ ምምሕዳር ኣክርያ ፅቡቕ ነገሩ ኣብ ምምሕዳርካ ስፖርት ንጥፈት ስለ ዘሎ ናይ ምምሕዳር ኣክርያ ጀሚሩ ይፃወት ብድሕሪኡ ሕጂ ኣብዚ ናይ ደንደን ካልኣይ ዲቪዥን ደንደን ቢ ትበሃል ካልኣይ ዲቪዥን ኣብኡ እቲ ቁመቱ ገና እቲ ዕድመ ገና 16 ዓመት እዩ ደሎ ኣብቲ ቁመቱ ግን ካባና ፍልይ ድበለ ንውሕ ድበለ ንዲ ኣብቲ ትቕመቱ ገለ ተዳ እዩ ቁሩብ ጀሚሩ ኣሎ ልምምዱ ኣብኡ ጀሚሩ ኣሎ ገና እዩ ዘሎ እዚ ኤልያብ ማለት እዩ ብድሕሪኡ ዝመፅእ ማትያስ እዩ ማትያስ ወዲ 8 ዓመት ኮይኑሎ ማትያስ ኣብ ግራስሩት እዩ ኣብ ግራስሩት ኣሎ ካብ ስፖርት ደይፍለይ ፍፁም ኤልያቢ ነይሩ ሕጂ ከዓ ማትያስ ምሳይ ዝኾነ ኣብ ዝኾነ ውድድር ናይ ቾረዝ ስታድየም ውድድራት ናይ ዞባ ማእከል ምሳይ ኣሎ ስለዚ እቶም ናይ ደቀይ ክስታይ ከምዚ ይመስል ቲ መልእኽቲ
2: ኣብዚ ንከባቢ 36 ዓመታት ብፍቕርን ተወፋይነትን ዝሰርሓሉን ኣብ ደበ ነፍሱ ዝሰረፀን ፍቕሪ ኩዕሶ እግሪ ምትብባዕ ናይ ስድራ ቤቱን ናይ ቀረባ ሓለፍቱን ኣይተነፍጎን
0: ኩሉ ግዜ ናትካ መንገዲ ወላዲኻ እዩ ናይ ወለደይ ብፅቡቕ ይገልፆ ናቶም ኣብነት እዩ ናቶም ኣርኣያ እዩ ኣብዚ በፂሐ ዘለኹ ድሕሪኡ ዝግለፅ ኣብ ኣሃዱ መጀመርያ ኣደ ኣሃደይ ክፍለ ሰራዊት 17 ማለት እዩ ክሳብ ኣብቲ ዝነበረ ናይ ስፖርት ንጥፈታት ብግቡእ ኣብቲ ዝካየደሉ ኣብ መንጎ ናይ ዕረፍትን ናይ ካልእን ግዜ ኣብ ክለባት ክነጥፍ ዘይርሳዕ ማለት እዩ ድሰዱና ዝነበሩ ኣሃዱ ክፍለ ሰራዊት 17 ኣድሁ የመስግን ድሕሪኡ ነተን ግንባራት ንሓሬና እዚ ማእከል እዚ ተወርዋር ሓይሊ እዚ ማእከል ብድሆ ማለት እዩ ሳሕጂ ዘለኹላ ማለት እዩ ድሕሪኡ ድማ ንመኮንን ሓበሬታን ጎስጓስ ሚኒስ ምክልኻል ስጋብ ኣብ ዝብፅሕኒ ዘሎ ብልቢ የመስግን
2: እዚ ስድራ ቤታዊ ትውፊት እዚ ኣብ ሃገር ዓበቕም ነገርን ውፅኢትን ከም ዝፈጥር ዘከራኽር ኣይኮነን ሃብቲ ሃገር እዩ ካብቲ ቤት ክብርታት ፍቕሪ ፅንዓትን ቀጻልነትን ይቕሰም ብወገና ነቲ መሰረት ዝኾነ ኣቶ ቴድሮስ ክፍለ ዘለኣለማዊ ዕረፍትን ክብርን ነቶም ኣብ ዓውዲ ስፖርት ብዝተፈላለየ ሞያ ዝዋስኡ ዘለዎ ድማ ብሩህ መፃእን ዓወትን ንምንየሎም
4: ሕጂ ኣብ ገዛና እንሻላ ትፅቡቕ ዘሎ ማለት እዩ ትፍቕሪ ኣሎ ስፖርት ዓይነት ስፖርት ናይ ፍቕሪ ኣለና ዝያዳ ማለት እዩ ከምቲ ብካሊእ ገዛና እናቱ ዘለዎ ዝያዳቶም ኣብ ስፖርት ዘለዎም ከዓ ዝያዳ ፍቕሪ ገይሮም ኣብ ዝለዓለ ደረጃ ንክበፅ
0: ስፖርት ንዓይ በቃ ዓብይ ፀጋ ሂወት እዩ ኣብ ገዛ ይሰላም ኣሎ በዛ ኣጋጣሚ ካብ ወለድኻ ድሕሪዩ ናብቲ ናብራ ናብ በዓልቲ ቤትካ ንዲኻ ትብል ናብ ኣሕዋትካ ኣሎ ሕጂ ፅቡቕ ነገሩ ነድክማ ኢና ብጣዕሚ ምክንያቱ ሰን ልምምድ ገይረ ንመፃ ንበዓልቲ ቤተይ ምሕረት ተወልደ ዘርአ ብጣዕሚ ብልብ የ ዘመስግና ምክንያቱ ልምምድ ጌርካ መፂኻ እቲ ትሕዝቶ መግቢ ናይ ጋንታ በሊዕካ ወዲእካ መፂኻ ንስኻ ዕረፍቲ ጥራይ ኢኻ ሕጂ እቲ ድኻማት ናይ በዓልቲ ቤት ይረአ እዩ ንስኻ ብዝተኽኣለካ ሕጂ ትድዕረፍካሉ ካብአን ንላዕሊ ካብተን መናቱ ድሕግዛ ሕጂ ኣነ ክሕግዛ ደስ ዝብለኒ ምክንያቱ ተፃዋታይ ከለኹ ተሃልክ ስለ ዝፈልጣ እታ ናይ ሪካቨር እዋን ንዐአኒ መርፃ ኣነ ክቃለስ ይደሊ ምስኣ ክሕግዛ ይደሊ ስለዚ በዛ ኣጋጣሚ እቲ ናይ ስፖርት ሂወት እንድሕር ኣብቲ ገዛኻ ርግኣት እንድሕር ኣለካ ዓወት መፅእ ምስ ርግኣት ኣብ ገዛ ህድኣት እንድሕር ኣሎ ተፈሲካ ተሓጒስካ ትመፅእ ኩሉ ገር ጨውጨው ኣይትብልን ስለዚ በዛ ኣጋጣሚ እውን ኪንዮ እቲ ናይ ስድራይ ንበዓልቲ ቤትካ የመስግና
1: ሓደ ነገር ሒዝካ እንዲኻ ተዓቢ ናይ ስድራ ናይ ኣብሰሎም ናይ ኣቦ እዩ ሒዙ ዓብዩ ኣቦ ስ ታሪክ ናይ ኣቦ ክነግረና ፀኒሑ ብስፖርት ሓሊፉ ከምዚ ኢሉ ኢሉራየ ተኪቦ እዚኦም ስድራውን ፅባሕውን ዘን ወሊድዎን ዘለዉ ደቁ ፅባሕውን ስድራ ክምስርተየን ናይ ኣብሰሎም ክሕዛ እየን ስለዚ ኩላትና ከምዚ ዓይነት ኣብ ካልእ ክሳይ ሞያ እዩ ኮዚ ስፖርታዊ ኣዝዩ ሞያ እዩ ንሪኦ ኣለና ሎሚ ካልኦት ዓለማት ካልእ ወፍሪ ተገይርለን መዓት ዋላ ብኣታዊታቱ እንተርኢኻ ቀሊል ሞያ ኣይኮነን ስለዚ ንካልእ ስድራኻ ልክ ከምዚ ናይ ኣብሰሎም ኣብነትያን ስድራ ኮይኖም ናይ ኣብሰሎም በፂሕዎ ዘሎ ደረጃ ንክበፅሑ ኣብ ከምኡ ዓውዲ ወፍሪ ክገብሩ ኣብ ስፖርት ንሪኦ ኣለና ናይ በዓል ግርማይ መዓት ወፍሪ ተገይርሎም ሃገር ፅውዕ ኣለዉ ቀሊል ኣይኮነን ስድራ ኣብ ኩሉ ስድራ ስተ ስፖርታዊ ንጥፈታት ንክዓቢ ኣለዎ

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ኣብዚ ፍፀም ስለ ምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ እናደመቐት ናብ ወስኸት ክትከይድናትኩም ተሳትፎ የድልያ እዩ። ምክንያቱ እዛ መደብ እዚኣ ካባኹም በኣኹም ንዓኹም ምዃና ስለ ንኣመን። ምስ ኩላቶም ኣብላ ስቱድዮ ብሓባር ብምዃን ዝሰናብተኩም ዝመዘሎ ሰሙን እዩ ይኸውን ምርኻብና ሰላም።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ። ሚኒስትሪ ዜና።

0: ኣብ ኮሎምብያ ኣብ መንጎ ክልተ ዕጡቓት ጉጅለታት ብዝተወልዐ ግጭት ሰብኣዊ ክሳራታት ወሪዶም። ዝርዝር ዜና። ብኣምባሳደር ኤርትራ ኣብ ኤውሮጳዊ ሕብረትን ሃገራት በነሉክስን ኣቶ ነጋሲ ካሳ ዝተመርሐ ልኡኽ ኤርትራ ኣብ ንግስነት ኢስዋቲኒ ኣብ ዝተቓንዐ ኣኼባታት ፓርላማ ኣባል ሃገራት ውድብ ኣፍሪቃ ካሪብያንን ፓስፊክን ዞባ ኣፍሪቃን ሓባራዊ ፓርላማ ዞባ ኣፍሪቃን ኤውሮጳዊ ሕብረትን ተሳቲፎም። ኣብቲ ብተናፀልን ብሓባርን ዝተኻየደ ኣኼባታት ካብ ቀንዲ ቀዳምነታት ዝነበረ እቲ ንሽርክነት ኮቶኑ ዝተከአ ስምምዕ ሳሞዋ ንምፅዳቕን ንምሕያልን ኮይኑ ነቲ ሓድሽ ስምምዕ ዝምልከት መብርሂ ብክኢላታት ተዋሂቦም። ተሳተፍቲ ብተወሳኺ ፀብጻብ ዋና ፀሓፊ ድሕሪ ምስማዕ ኣብ ዝቕፅል ርክብ ቤት ምኽርታት ሚኒስትራት ሓበራዊ ፓርላማ ዞባ ኣፍሪቃን ኤውሮጳዊ ሕብረትን ኣብ ዝቐርብ ንድፊ እማመ ብምዝታይ ርእቶታት ኣቕሪቦም። ልኡኽ ኤርትራ ኣብ ዝሃቦ ርእቶ ምስ ኤውሮጳዊ ሕብረት ኣብ ዝግበር ርክባት ክብርታት ሃገራት ኣፍሪቃ ክጉሰ ከም ዘይብሉን ኣቓልቦ ክረክብ ከም ዝግባእን ሓቢሮም። እዚ ከምዚ ንከሎ ተሳተፍቲ ብዛዕባ ተራ ዞባውያንን ውድባትን ፓርላማታትን ኣብ ምርግጋፅ ሰላምን ፀጥታን ኣፍሪቃ ሓሳባት ተለዋዊጦም። ኣብ መወዳእታ ናብ ሓበራዊ ቤት ምኽሪ ሚኒስትራት ኣፍሪቃን ኤውሮጳዊ ሕብረትን ዝቐርብ ለበዋታት ጸዲቖም። ኣብ ፈረንሳ ሎስ ኣንጀለስን ከባቢኣን ከምኡውን ኣብ ሳስካቱን ዝቕመጡ ኤርትራውያን ፅምብልና ፅነት ብምዕሩግ ኣገባብ ኣብዒሎም። ከካቦትኡ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተዋሂድሎ ሚካኤል ሓድጉ ከቕርቦ እዩ።
1: መበል 35 ዓመት ፅምብል ናፅነት ኣብ ፈረንሳ ብ16 ግንቦት ኣብ ከተማ ናንት፣ ብ23 ግንቦት ኣብ ከተማታት ፓሪስ፣ ሊዮንን ረንን፣ ብ24 ግንቦት ድማ ኣብ ከተማ ኣንዥ ብድንቀት ተባዒሉ። ኣብቲ ፅንዓትና ዋሕስና ብዝብል ቴማ ዝተኻየደ ፅምብላት ኣቦ ወንበራት ማሕበረ ኮማት ኤርትራውያን ኣብተን ከተማታት ኣብ ዘስምዕዎ መደረ ብክቡር መስዋእትን ዝተረኽበት ሃገር ውዳበታቶም ኣደልዲሎም ኣብ ህንፀታን ልምዓታን ኣበርክቶን ከም ዝዕዝዙ ኣረጋጊፆም። ፍጻሚ ጉዳያት ኤምባሲ ኤርትራ ፈረንሳ ኣቶ በረኸት ጳውሎስ ቦጎኑ ናይ ሎም ዓመት ቴማ ነቲ ፅንዓት ዓጢቕና ዘካየድናዮ ቃልሲ ንናፅነት ምኽባር ልኡላውነትን ህንፀት ሃገርን ዝውክል ከም ዝኾነ ብምጥቃስ 24 ግንቦት ሃገራዊ ልምዓታዊ መደባትና ንምዕዋትን ልኡላውነትና ንምውሓስን ቃልስና እንሐድሰላ ክብርቲ ዕለት ምዃና ገሊጾ። እቲ ፅምብላት ብባህላዊ መደባት ምርኢታት ከምኡውን ተምሃሮ ቋንቋ ደብ ዘቕርቦ ስነ ጥበባዊ ትሕዝቶታት ደሚቑ ነይሩ። እዚ ከምዚ ኢሉ እንከሎ ኣብ ሎስ ኣንጀለስን ከባቢያን ሕብራት መንግስትታት ኣሜሪካ ዝቕመጡ ኤርትራውያን ብ24 ግንቦት ድሙቕ መደባት ብምውዳብ መበል 35 ዓመት ናፅነት ብልዑል ሓበን ፀምቢሎም። ኣብቲ ኣጋጣሚ ዕድመ ዝተገብረሎም ከንቲባ ከተማ ጋርዲናን ካልኦት ተወከልቲ ከተማታት ሎስ ኣንጀለስን ከባቢያን ንፅምብል መበል 35 ዓመት ናፅነት ኤርትራ ኣፍልጦ ዝህብ ወረቐት ምስክር ንማሕበረኩም ኣረኪቦም። እቲ ፅምብል መንእስያትን ህፃናትን ብዘዳለዎ ግጥምታት ንባንዴራ ኤርትራ ዝውክል ናይ መድረኽ ድራማ ከምኡ ውን ንኩሎም ብሄራትና ዘንፀባርቕ ባህላዊ ትልሂት ማዕሪጉ ነይሩ። ማሕበረኮም ኤርትራውያን ኣብ ሳስካቱን ካናዳ ብ23 ግንቦት ብቕንዱ ኣብ ምውርራስ ባህልን ክብርታትን ዘተኮረ ድሙቕ ፅምብል ከም ዘካየዱ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጡ። ኣብዚ ወረስቲ ሕድሪ ቆልዑን መንእስያትን ንብሄራት ኤርትራ ዝውክል ባህላዊ ፀወታታትን ኣልባሳትን ዘቕረብሉ በዓል ዕድመ ዝተገርሎም ሰመዚ ተረኺቦም ነይሮም። ኣብ መወዳእታ ተሳተፍቲ ንመላ ህዝቢ ኤርትራን ንጀጋኑ ሓይልታት ምክልኻሉን የውሃኖኦም ገሊፆም።
0: ነመስግነካ ሚካኤል ሓድጉ። ብዘይካዚ እውን ማሕበረ ኮማት ኤርትራውያን ነበርቲ ፊንላንድን ሚኒሶታ ሕብራት መንግስታት ኣሜሪካን ፅንዓትና ዋሕስና ብዝብል ቴማ መበል 35 ዓመት ፅምብልና ፅነት ብልዑል ሓበን ኣብዒሎም። ማሕበረኮም ኤርትራውያን ነበርቲ ፊንላንድ ኣብ ከተማ ሄልሲንኪ ኣብ ዝገብርዎ ውዕወ ፅምብል ኣቦ ወንበር ማሕበረኮም ኣቶ ሮቤል ኣሮን 24 ግንቦት መዓልትና ፅነት ኤርትራ ብመሪር ተጋድሎን ክቡር መስዋእትን ዝመፀትን ዝተዋሕሰትን ዕዝዝቲ ዕለት ምዃና ብምዝኽኻር ኣብ ሃገረን ፊንላንድ ዝቕመጡ ኤርትራውያን ነዚ ብምርዳእ ሃገራዊ ንቕሓቶም ብምብራኽ እጃሞም ኣብ ሃገራዊ መደባት መኸተን ልምዓትን ከበርክትዎ ኣዘኻኺሮም። ኣብቲ ዓበይትን ህፃናትን ኣባላት ማሕበረኩም ከምኡውን ማሓዙት ኤርትራን ኤርትራውያንን ዕድማ ዝተሳተፍዎ ፅምብል ኣብ ታሪክን ባህልን ኤርትራ ዘተኮረ ውድድር ሓፈሻዊ ፍልጠትን ባህላዊ መሰናድኦታትን ቀሪቦም። እዚ ከምዚ ኢሉ እንከሎ ኣብ ሚኒሶታ ሕቡራት መንግስታት ኣሜሪካ ብኣላይነት ኣዋሃዲት ሽማግለ በዓላት ውዳቤታት ህግደፍን ሃማድአን ኣብ ዝተኻየደ ውዕሙዕ ፅምብል ዕድመ ዝተገብረሎም ከንቲባ ከተማ ሴንት ፖልን ካልኦት መራሕቲ ትካላት መንግስቲ

መንግስትን ተሳቲፎም ናይ ምሕዝነት ቃል ከም ዘስምዑ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጦም ኣብዚ ኽሪ ናፅነት ኤርትራ ምስታፋ ዓብ ክብሪ ከም ዝስምዓ ዝገለፀት ከንቲባ ከተማ ሰንት ፖል ማሕበረኩም ኤርትራውያን ብህርኩትንኡን ብፍላይ ድማ ኣብ ባህልን ስፖርትን ንኻልኦት ኣብነት ከም ዝኾነ ብምጥቃስ ዮሃንኣ ገሊጻ ብተመሳሳሊ ኣብ ፍሎሪዳ ከተማታት ማያሚ ታምፖ ኦርላንዶን ጃክሰቪልን ዝነብሩ ልዕሊ 500 ኤርትራውያንን ፈተውቲ ኤርትራን ዝተሳተፍዎ ብባህላውን ስነ ጥበባውን መረባት ዝተሰነየ ድሙቕ ፅምብል ተኸይዶም ኣብ ዞባ ዓንሰባ ኣብ ዝሓለፈ 5 ዓመታት ናብ ካልኣይ ደረጃ ናይ ዝዓብያ ኣብያተ ትምህርቲ ቁፅሪ ብኣስታ 65 ሚታዊት ከም ዝዓበየ ተገሊፆም ሓላፊ ኣህዱ ካልኣይ ደረጃ መምህር ተኽለ ሰንበት ዘርኣይ ምስ ዳይሬክተራት ኮሚተ ወለዲ ከምኡውን ሓለፍቲ ምምሕዳርን ፋይናንስን ንኡዞባታት ኣብ ዝገበሮ ርክብ እቲ ዝተረኣየ ዕብት ብቐንዱ ኣብ ምሕድግ ዝበለ ከባቢታት ዝርከቡ ዜጋታት ትምህርቶም ክቕፅሉ ዕድል ከም ዘስፍሐ ኣፍሊጦም ንገስጋስ ትግበረ መደባት ቀዳማይ ሰሚስተር ብዝምልከት መምህር ተኽለ ሰንበት ኣብ ብቕዓት ተምሃሮ ንዝተረኣየ ምምሕያሽ መጠን ምሕላፍ 62 ሚታዊት ከም ዝበፅሐ ሓቢሮም ሓላፊ ጨንፈር ትምህርቲ መምህር ክፍላይ ዓንደ ሚካኤል ብወገኑ ዕድል ትምህርቲ ንምስፋሕ ንበይኑ ኣኻሊ ከም ዘይኮነ ብምጥቃስ ብቕዓት ትምህርትን ተሳታፍነት ኣብ ማእዲ ትምህርትን ዝመሓየሸሉ ስርዓት ኣካይዳ ክትኣታቶ ኣዘኻኺሮም ተሳተፍቲ ብወገኖም ብቕዓት ትምህርቲ ንምምሕያሽ ተራ ኩሉ ኣካል ክዓዝዝ ንተምሃሮ ዝግበር ተወሳኺ ሓገዛት ምዕሩ ክኸውን ምድንጓይ መምህራን ኣብ ምጅማር ትምህርቲ ቆላሕታ ክግበረሉ ከምኡውን ሕፅረት መሳለጥያ ትምህርቲ ፍታሕ ክናድየሉ ዝብል ርእቶታት ኣቕሪቦም ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋ ፅዮን ግርማይ ኣብ መወዳእታ ብቑዕ ሕብረተሰብ ብብቑዕ ስርዓተ ትምህርቲ ከም ዝህነፅ ብምጥቃስ ምስ ዝምልከቶም ኣካላት ኮንካ ምግምጋምን ኣብ ናይ መፃኢ መደባት ምዝታይን ዕዙዝ ኣበርክቶ ስለ ዘለዎ ብቐፃሊ ክድፋኣሉ ተማሕፂኖም ኣብ ዞባ ዓንሰባ ንኣስታት 11,000 ተምሃሮ ኣገልግሎት ዝህባ 28 ናይ ካልኣይ ደረጃ ኣብያተ ትምህርቲ ኣለዋ ጨንፈር ትምህርቲ ዞባ ማእከል ኣብ ዓመተ ትምህርቲ 2025-2026 ኣብ መንጎ ተምሃሮ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ከካይዶ ዝፀንሐ ውድድራት ትምህርታዊ ክትዕን መደረን ትማሊ 29 ግንቦት ኣብ ኣደራሻ ኮስአ ተዛዚሞም እቲ ውድድር ብቕዓት ቋንቋ ክብ ንምባል ርእሰ ምትእምማን ንምብራኽ ሓሳብካ ብንፁር ናይ ምግላፅ ክእለት ንምምዕባል ከምኡውን ናይ መፅናዕትን ንባብን ባህጊ ንምሕዳርን ንምሕያልን ዝዓለመ እዩ ነይሮም ኣብቲ ጨንፈር ሓላፊ ባህሊ ስፖርትን ጥዕናን መምህር ስቴፋኖስ ገብረ ሃዋርያት ኣብ ዘስምዖ ቃል እቲ መደብ ኣካልን መቐፀልታን ናይቲ ብቕዓት ተምሃሮን ትምህርትን ክም ንምባል ዝካየድ ፃዕሪ ከም ዝኾነ ብምጥቃስ ጎኒ ጎኒቲ ብሚኒስትር ትምህርቲ ዝካየድ ዘሎ ዘይሕለል ፃዕሪ ተራ ወለዲ ክዓዝዝ ተላብዮም ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብወገና ነቲ መደብ ብምምጓስ ተምሃሮ ዓጢቐሞ ዘሎ ፍልጠት እናተወራረሰ ንኽስጉም ተራ ኣብያተ ትምህርትን መምህራንን ክብክብል ፀዊዓም ኣብ መወዳእታ ሓላፊ ጨንፈር ትምህርቲ ዞባ ማእከል መምህር በላይ ሃብተ ጋብር ንወደብትን ኣካየትን ናይቲ ውድድር ከምኡውን ንተሳተፍቲ ተምሃሮ ድሕሪ ምምስጋን ተምሃሮ ኣብ ዝቕፅል ጉዕዞኦም ንዝበለፀ ውፅኢትን ብቕዓትን ክሰርሑ ኣዘኻኺሮም ኣብቲ ዛዛሚ ውድድር ዝተሳተፉ ተምሃሮ ካብ ኣብያተ ትምህርቶም ጀሚሮም እናተፃረዩ ዝመፁ እዮም ኣብ መወዳእታ ድማ ንዝተዓወቱ ከከም ደረጃኦም ናይ መዳልያ ታብሌት ብሽክለታን ካልእን ሽልማት ተዓዲሎም ብሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ዝተወደበ ማራቶን ኣስመራ 2026 ዝመፅእ 7 ሰነ ኣብ ቀንዲ ጎደናታት ኣስመራ ክካየድ እዮም ኣብ ኮሚሽን ባህልን ስፖርትን ሓላፊ ምክትታል ሃገራውያን ፌደሬሽናትን ኮሚቴታት ኦሎምፒክን ፓራኦሎምፒክን ኮሎኔል ሰለሞን ስዩም ንማዕከናት ዜና ውሽጢ ሃገር ኣብ ዝሃቦ መግለፂ ማራቶን ኣስመራ ሎሚ ዓመት ን7ይ ግዜኡ ክካየድ ምዃኑ ብምጥቃስ ኣብ ናይ ደቂ ተባዕትዮ ካብ 5 ሃገራት ማለት ኤርትራ ኬንያ ታንዛንያ ደቡብ ሱዳንን ኡጋንዳን ኣስታ 60 ኣትሌታት ክሳተፉ ምዃኖም ኣፍሊጦም ብዘይካዚ ንደቂ ኣንስትዮ ኣትሌታት ንፈለማ እዋን ናይ 21 ኪሎ ሜትር ውድድር ክስራዕ ኣለ ምዃኑ ዝሓበረ ኮሎኔል ሰለሙን 3 ኪሎ ሜትር ዝሽፍን ውድድራት ስንኩላንን ሓበራዊ ስፖርትን እውን ኣካል ናይ ሎሚ ዓመት ማራቶን ኣስመራ ከም ዝኾነ ገሊፆም ኮሎኔል ሰለሙን ኣስዒቡ ኤርትራ ንእትእንግዶም ውድድራት ፍርቂ ማራቶን ምብራቕ ኣፍሪቃን ማራቶን ኣስመራን ብዓለም ለኻዊ ፌደሬሽን ኣትሌቲክስ ማለት ያፍ ኣፍልጦ ዝረኽበሉ ወረቐት ምስክር ከም እተቀበለት ብምሕባር እዚ ኣብ ምዕባለ ኣትሌቲክስ ሃገርና ሓድሽ ምዕራፍ ምዃኑ ኣረዲኦም ፕሬዚደንት ሃገራዊ ፌደሬሽን ኣትሌቲክስ

ኤርትራ ኣቶ ኤፍሬም ተኸስተ ብግድኡ መወዳደሪ መስመር ብያፍ ከም ዝተዓቀነን ካብ ሎም ዓመት ጅምር ክብረ ወሰን ናይዚ ውድድር ክተሓዝ ምዃኑን ብምግላጽ ነዚ ንምስማር ኣብ ክልቲኡ ፆታ ኣቀላጠፍቲ ተመዲቦም ከም ዘለዎ ኣፍሊጦም። ዝስዕብ ዜና ሃገራት ወፃኢ ንምክታልኩም ደጊምና ብኽብሪ ንዕድም። ዜና ወፃኢ ኢራን፣ መንግስቲ ኢራን ምስ ኣሜሪካ ዝተበፅሐ ናይ መወዳእታ ስምምዕ ከምዘየላ ኣፍሊጦም። እዚ ዝተገልፀ ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ወደባት ኢራን ኣፅኒዕዎን ፀንሐ እገዳ ከም ዘልዕሎን ምስ ኢራን ብዛዕባ ዝብፃሕ ስምምዕ ናይ መወዳእታ ውሳነ ከም ዝወሰደን ድሕሪ ምሕባር እዮም። ኣፈኛ ሚኒስትሪ ጉዳያት ወፃኢ ኢራን ኣብ መንጎ ክልቴን ሃገራት ዝካየድ ምልዋጥ መልእኽቲ ይቕፅል ከም ዘሎም፣ እንተኾነ ግና ኣብ ናይ መወዳእታ ምርድዳእ ከምዘይተበፅሐ ኣነፂሮም። ኢራን ኣብ ሃገራዊ ረብሓታታት ተመርኪሳ ውሳነታት ከም እትወስድን ንጠለባትን ትእዛዛትን ምዕራባውያን ከምዘይትቕበልን እቲ ኣፈኛ ወሲኹ ሓቢሩሎም። ኣሜሪካ ኣብ ልዕሊ ወደባት ኢራን ኣፅኒዓቶ ዝፀንሐት እገዳ ዘይሕጋውን ነቲ ኣብ ዝሓለፈ ወርሒ መያዝያ ዝተበፅሐ ስምምዕ ምቁራጥ ተኽሲ ዝጥሕስን ከም ዝኾነ እዩ ዝገለፀ ተኣፈኛ መጻኢ ምሕደራ ወሽመጥ ሆርሙዝ ንኢራንን ዑማንን ጥራይ ከም ዝምልከት እውን ኣፍሊጦም። እዚ ከምዚ ኢሉ እንከሎ ፀሓፊ ምክልኻል ኣሜሪካ ፒት ሄግሰት ናይ መወዳእታ ስምምዕ ምዘይብፃሕ ኣሜሪካ ኣብ ልዕሊ ኢራን ዳግማይ መጥቃዕቲ ከተካየድ ድልውቲ ከም ዘላ ኣፍሊጦም። ኣሜሪካን ኢራንን ኣብ መንጎአን ዝተበፅሐ ስምምዕ ምቁራጥ ተኽሲ ብ60 መዓልታት ንምንዋሕን ኣብ ጉዳይ ኒክሌሳዊ መደባት ወግዓዊ ዝርርብ ንምጅማርን ኣብ መባእታዊ ስምምዕ ከም ዝበፅሐ እዩ ዝቃላሕ ዘሎም። ይኹን እምበር እቲ መባእታዊ ስምምዕ ተግባራዊ ክኸውን ብመራሕቲ ኣሜሪካን ኢራንን ክጸድቕ ኣለዎም። ህዝባዊት ሪፓብሊክ ቻይናን ካናዳን ቅጠባውን ንግዳውን ዝምድነአን ንምድንፋዕ ክሰርሓት ተረዳድአን። እዚ ምርዳእ ዝተበፅሐ ኣብ ካናዳ ናይ 3 መዓልታት ምብፃሕ ዝፍፅም ዘሎ ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ትማሊ 29 ግንቦት ኣብ ከተማ ኦታዋ ምስ ሚኒስተር ጉዳያት ወፃኢ ካናዳ ኣኒታ ኣናንድ ኣብ ዝገበሮ ርክብ እዮም። ፍልልያትን ንግዳዊ ንጥፈታትን ብኣሉታ ክፀልዎ ከም ዘይግባእ ዝገለፀ ሚኒስተር ዋንግዩ ቻይና ንብድንፍዑ ድልውቲ ከም ዘላ ኣረዲኦም። መጠን ሰረድ ካናዳ ናብ ቻይና ብልዕሊ 100 ሚታዊት ክዓቢ ከም ዝኽእል ሚኒስተር ዋንግዩ ተወሳኺ ኣሚቶም። ሚኒስተር ኣኒታ ኣናንድ ብወገና ካናዳ ዝምድናኣ ምስ ቻይና ንምምዕባል ከምኡ ውን ኣብ መዳያት ፀዓት፣ ፋይናንስ፣ ሕርሻን ምክፋፍ ዓሳን ዝካየድ ምትሕብባር ምንፋዕ ከም እትሰርሕና ነፂራ። እዚ ከምዚ ኢሉ ከሎ ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ምስ ቀዳማይ ሚኒስተር ካናዳ ማርክ ካርኒ ዝርርብ ኣካይዶም። ሚኒስተር ጉዳያት ወፃኢ ቻይና ኣብ ካናዳ ምብፃሕ ክፍፅም ኣብ ውሽጢ 10ታት ዓመታት እዚ ንፈለማ እዋን እዮም። ቀዳማይ ሚኒስተር ማርክ ካርኒን ፕሬዚደንት ሺ ጂንፒንግን ኣብ ዝሓለፈ ወርሒ ጥሪ ኣብ ከተማ ቤጂንግ ኣብ ዘካየድዎ ርክብ ልዑል መጠን ቀረፅ ንምጉዳል ዝኽእል ንግዳዊ ስምምዕ ከም ዝኸተሙ ዝዝከር እዮም። እቲ ስምምዕ ቻይና ኣብ ዝተወሰነ እታዊ ፍርያት ሕርሻ ካናዳ ወሲናቶ ንዝፀንሐት ናይ 85 ሚታዊት ቀረፅ ናብ 15 ሚታዊት ከተውርዶም፣ ካናዳ ብወገና ኣብ እታው ብኤሌክትሪክ ዝንቀሳቐሳ ተሽከርከርቲ ቻይና ንዝወሰነቶ 100 ሚታዊት ቀረፅ ናብ ኣስታት 6 ሚታዊት ክትንክዮ ዝብል እዮም። ቻይናን ካናዳን ኣብ 2024 ኣስታት 120 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየደ ዝጠቕሱ ጸብጻባት እቲ ኣሃዝ ኣብ 2025 ብሰንኪ ልዑል መጠን ቅረጽ ከም ዝነከየ የረድኦም። ቻይና ንኣሜሪካ ተኸቲላ ካልአይቲ ዝዓበየት ንግዳዊት መሻርክቲ ካናዳ ምዃና ይጥቀስ። ኣብ ኮሎምቢያ ኣብ መንጎ ክልተ ዕጥዋት ጉጅለታት ብዝተወልዐ ግጭት ሰብኣዊ ክሳራታት ወሪዶም። በቲ ኣብ ደቡባዊ ምብራቅ ኮሎምቢያ ዝተኸስተ ግጭት ብውሕዱ 52 ዕጡቓት ከም ዝተቐትሉን 10ታት ከም ዝቆሰሉን ተቓሊሖም። እቲ ግጭት ኮኬይን ዝተሰሜ ኣወላፍ ሓሽሽ ብብዝሒ ዝፈርየሉ ዞባ ንምቁፅፃር ድሕ ዝተገብረ ምንቅስቓሳት ከም ዝሰዓበ ተገሊፆም። እቲ ሓደሽ ግጭት ኣብ ምዝሓለፈ ኣዋርሕ ኣብ መንጎ ዕጡቓት ጉጅለታት ኮሎምቢያ ካብ ዝተወልዐ ተመሳሳሊ ክስተት እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ኮይኑሎም። ኣብ ዝሓለፈ ወርሒ መጋቢት ብዝተወልዐ ተመሳሳሊ ግጭት ልዕሊ 40 ሰባት ከም እተቐትሉ ዝዝከር እዮም። ሚኒስተር ምክልኻል ኮሎምቢያ ፔድሮ ሳንቸዝ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ጽሑፍ ኣብቲ ንኡስ ዞባ ንዝርከቡ ሰላማውያን ሰባት ንምድሓን ድሮ ሰራዊት ተዋፊሩ ከም ዘሎ ኣነጺሮም።
መንግስቲ ኮሎምብያ ኣብ 2016 ምስ ዕጡቅ ጉጅለ ፋርክ ስምምዕ ሰላም ድሕሪ ምኽታሙ ዝበዝሑ ካብኣቶም ዕቶም ዕጡቋት ጉጅለታት ዕጥቆም ብምውራድ ናብ ሰላማዊ ፖለቲካዊ ነጥፈታት ከም እተፀንበሩ ይዝከር እዮም። ይኹን እምበር ገለ ካብኣቶም ዕጥቆም ከምዘየውረዱን ፀጥታዊ ስጉኣት ኮይኖም ከም ዘሎ እውን ይዝግለጽ። ኣብ ኮሎምብያ ንኣስታት 6 ዓመታት ብዝቐጸለ ግጭት ልዕሊ 450,000 ሰባት ከም ዝሞቱን ብሚልዮናት ዝቝጸሩ ከም እተመዛበሉን ጸብጻባት የረድኦም። ሩስያን ህንድን ብርቂ ማዕድናት ኣብ ምምዕባል ዝሕግዝ ቴክኖሎጂ ንምውዳድ ብሓባር ክሰርሓ ተሰማሚዐን። እቲ ክልታዊ ስምምዕ ንምስራሕቶም ክቡራት ማዕድናት ከም ዘጠቓልል እውን ሰመዝ ናይተን ሃገራት ገሊፆም ኣለዉ። እቲ ስምምዕ ኣካል ናይቲ ቁጠባ ንምምዕባል ኣቐዲመን ዝኸተምኦ ውዕላት ምዃኑ ዝጠቕሳ ሩስያን ህንድን ንትግባርኡ ከም ዝሰርሓ ኣረዲአን። ሩስያን ህንድን ብዕቑር ጸጋታት ብርቂ ማዕድናት ምስ 5 ቀዳሞት ሃገራት ዓለምና ከም ዝስርዓ ጸብጻባት ይጠቕሶም። ኣብ 2025 መጠን ዘካይድኦ ንግዳዊ ምልውዋጥ ኣስታት 70 ቢልዮን ዶላር ምንባሩ ዝገለጻ ክልቲአን ሃገራት ኣብ ዝመጽእ 3 ዓመታት ብዕጽፊ ንምዕባዩ ይሰርሓ ምህላወን ሓቢረን ኣለዋ። ፈረንሳ ምስ ሃገራት ኢንዶ ፓስፊክ ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ዝተገልጸ መራሕቲ ፈረንሳን ኢንዶኔዥያን ብ28 ግንቦት ኣብ ከተማ ፓሪስ ኣብ ዘካየድዎ ዝርርብ እዮም። እቲ ዝርርብ ክልቲአን ሃገራት ኣብ ምክልኻል ጸጥታ፣ ጸዓት፣ ዕደና፣ ሕርሻ፣ መጓዓዝያን ካልእን መድያት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን። ከም ኣካል እቲ ስምምዓት ፈረንሳ ወተሃደራዊ ዓቕሚ ኢንዶኔዥያ ንምድንፋዕ ዝሕግዛ ነፈርቲ ኩናት ክትሸጠላ እያ። ኢንዶኔዥያ ኣብ ዞባ ኤስያ ፓስፊክ ኣብ ስትራቴጂካዊት መሻርክቲ ፈረንሳ ምዃና ዝጠቐሰ ፕሬዚደንት ኢማኑኤል ማክሮን ዝተበፅሐ ስምምዓት ንምትግባር ከም ዝሰርሕ ኣረዲኡሎም። መራሕቲ ፈረንሳን ኢንዶኔዥያን ኣብ ርከቦም ኣብ ኣህግራውን ዞባውን ጉዳያት ብቐንዱ ከዓ ኣብ ቅልውላው ማእከላይ ምብራቕ ዘትዮም። ደቡብ ኮርያ ወተሃደራዊ ዓቕማ ንምምዛንን ናይ ምውጋእ ዓቕማ ንምግምጋምን ዘኽእላ ዝገለጸቶ ወተሃደራዊ ልምምድ ብ28 ግንቦት ኣካይዳ። ኣብዚ ናይ መሬት ኣየርን ባሕርን ዘጠቓለለ ልምምድ ኣሽሓት ወተሃደራት ኣስታት 100 ነፈርትን መራኽብን ከምኡውን ልዕሊ 500 ዝተፈላለየ ኣፅዋርን ከም ዝተሳተፈ ኣዘዝቲ ሰራዊት ደቡብ ኮርያ ሓቢሮም። እቲ ብቐጥታዊ ተኽሲ ዝተሰነየ ልምምድ ንሰሜን ኮርያ መልእኽቲ ከም ዘመሓላልፍ እውን እቶም ኣዘዝቲ ገሊፆም። በዚ ድማ ልዑላውነታ ንምውሓስ ወተሃደራዊ ልምምዳትን ፈተነታት ሚሳይላትን ከተካየድ ጸንሐት ሰሜን ኮርያ መልሰ ግብሪ ክትህበሉ ከም እትኽእል ይእመት ኣሎም። ሓበራዊ ወተሃደራዊ ምንቅስቓሳት ደቡብ ኮርያን ኣሜሪካን ቀንዲ ጠንቂ ቅልውላዊ ሓውሰ ደሴት ኮርያ ኮይኑ ከም ዘሎ ሰሜን ኮርያ ክትወቀስ ጸኒሓላ። ሆላንድ ንልኣውነትን ግዛኣታዊ ሓድነትን ሃገሩ ከተኸብር ኣፈኛ ሚኒስትሪ ምክልኻል ህዝባዊት ሪፓብሊክ ቻይና ትማሊ 29 ግንቦት ጸዊዖም። እቲ ኣፈኛ ነዝም ዝገለጸ ሆላንድ ብከባብቲ ግዛኣት ሃገሩ ዝኾነ ባሕሪ ደቡብ ቻይና መርከብ ውግእ ከም ዘንቀሳቐሰ ብምውቃስ እዮም። እቲ ስጉምቲ ንሃገራዊ ሞያዊ ሕጊ ዝጥሕስ ምዃኑ ዝገለጸት ቻይና ሆላንድ ተወታኺ ስጉምቲ ካብ ምውሳድ ክትሕየባ ተሓሳሲባ። ሓይሊ ባሕሪ ቻይና ነታ መርከብ ውሕስ ብዝኾነ መንገዲ ዓጊቱ ከም ዝመለሳ ብምጥቃስ ክኽሰት ዝኽእል ተመሳሳሊ ተርእዮታት ንምግታእ ኣብ ተጠንቀቕ ከም ዘሎ ኣፍሊጦም። ቻይና ማሌዥያ፣ ቪየትናም፣ ፊሊፒንስን ብሩነይን ኣብ ባሕሪ ደቡብ ቻይና እጀታ ከም ዘለዎን ዝምጉታ ክኾና ከለዋ ቻይና ዝዓበየ ክፋሉ ልዑላዊ ግዝኣታ ምዃኑ እያ ትገልጽ። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም፣ ልኡኽ ኤርትራ ኣብ ኣኼባታት ፓርላማ ዞባ ኣፍሪቃን ሓበራዊ ፓርላማ ዞባ ኣፍሪቃን ኤውሮጳዊ ሕብረትን ተሳቲፎም። ኣብ ፈረንሳ ሎስ ኣንጀለስን ሳስካቱንን ዝቕመጡ ኤርትራውያን ጽምብልና ጽነት ብምዕሩግ ኣገባብ ጸንቢሎም። ማራቶን ኣስመራ 2026 ሰንበት 7 ሰነ ክካየድ ምዃኑ ኮሚሽን ባህደን ስፖርትን ሓቢሮም። መንግስቲ ኢራን ምስ ኣሜሪካ ዝተበፅሐ ናይ መወዳእታ ስምምዕ ከምዘየላ ኣፍሊጦም። ህዝባዊት ሪፓብሊክ ቻይናን ካናዳን ቁጠባውን ንግዳውን ዝምድና ንምድፋዕ ክሰርሓ ተረዳዲአን።
ኣብ ኮሎምቢያ ኣብ መንጎ ክልተ ዕጡቓት ጉጅለታት ብዝተወልዐ ግጭት ሰብኣዊ ክሳራታት ወሪዶም

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ገቢል ስንፋል

زاقت شاعت تحلفت وكيل.

الله.

ሃገሩ ዘድሕን ዘሎ

0: ገመል ሩሑ ንዓንገለ ስግር ዘይቋምት ናማቱ ሓኽሊ ስግር ዘይቋምት ናማቱ
1: ሰላም ኣብ ርሑቕ ኣብ ቀረባ ዘለኹም ኣብ ደገ ውሽጢ ዘለኹም ናሽቱ ምስ ዓባይትኹም ደቂ ዓዲ ምሰጋሽኩም ሰላም ሰላም ኢልኩ ተጀመርኩም ፈለማ ከመይ ሓድርኩም ከመውዒልኩም ኣዝዘይ ካፍቀረኩም ብጣዕሚ ክፍትወኩም ንውሽጢ ግጥሚ ኣዳልልኩም ፅኒኢልኩም ምስማዕ ዝደሊ ከባኩም ትግዒ ተስምዑኒ ከይሓፍር ዝእስተንበረት እንታይ ዳ ክድፍር ገለ ከይረሳዕኮ ኩሉ ክዝርዝር ግንቦት 24 መዓልቲ ናፅነት ታባዕ ኤረትራዊ ጅግና ወዳሓየት ዘለዓለምናትካዩ ኩሉ ክዛዓውት 91 ንስኪ ክዝክራ ዘሓሊፉ ታሪክ ኩሉ ክዝርዝራ ካብ ሳሒል ጀምርካ ክሰብ ደብቆሮራ ካብ ምነቕፋ ጀምርካ ክሰብ መንደፈራ ባንዴራ ትፍና ኣብ መንጎ ኣስመራ ኮኸብ ተዋሂብኪ ሰመና የረትራ ሳውራቲና ሳሕል ተውላ ክጠብሓለ ሓልሓልከ ቃሮራ ተውላ ክነኽፈለ ገሪ ፈርቁ ሰይቲ ተውዓፍ ዓበታለ ደራ በሪበከን ዓድሽሩሙለ ባሩታ ከቁርተት የውዕን ከረናለ ሓይላ ባህረታኹ ሕርያ ገበለ ዓምኖት መርም ተመሓኸደተለ ፈጠረሽነኸን ኢትዮጵያ ትገለለ ተንተበረትርያ ልልትሽባሮለ ንመትሓብሳይተ ተማሕበረኸለ ሰገራ ቆምያ ንወዘረንኪለ የሊ ንሕግዚ ነስሪ ንገባለ ካዓስከር በሮላ የሊ ንይብለ ታሪክ ዘከረየን ንገረደ ታርጊ ግተለይለብ ነቡ ንወረደ ሕርግጎ ክሽዕብ ገረሃዘሙደ ካላኩም ካቁርደ ድምናሓጀረደ ትልዕትን ዕንደቀ ሰውደ መጠረል ወሽን ሰውል መርሓደ ረሽራሽ ከ መዳፍዕ ግረየን ዓሩደ ንትግምትከን ተማሕሶዳናደ ሕርያን ይብለ ታኹና ገበደ ምልቶ ከብያቲ ካፈረትርያደ ትላብሻሂና ኣዋል መበራ ተውላ ኮነ ሳቤት ተውላ ኩለምሓራ ታይሚኳንስ ዕሪ ኣኮረምን ኣስመራ ዝረብ ተልሐን እንኮ ደርጊ ኣስከረለ ባፅዕ ይትህርረ ክክሳዓለ ጉርጉዝንኩም

0: ምስቲ ሓቢሮም ዘልኩኑ ሰይሞሞ ናይ ተፈጥሮ መርገም ስዕረቶም ከይኣምኑ ወናኒት ቀይሕ ባሕሪ ምስ ክልተ ወደባት ንጹህ ማያቲ ሃብታም ብጸጋታት ወትሩ ምስምባህኡ ወርርቲ ሓይልታት ጥንታዊት ንግስነት ኣድሊስ መሰረቱ ተወርቢሩ ከይወፅእ ወርቃዊ ሃብቱ ዘይተኣልማ ውሊት የለን ከይገሃድ ሓቅነቱ ደግም ይቕበጽኺ ኣለና ዋናታቱ ውረድ ንምምራዓዊ ጐላጉል ናብቲ ፍሉይ ትዕድልቲ ኣስተማቕር ቱሪዝማዊ ጸጋ ኣብ ሰዓት ሰለስተ ወቕቲ ዝያዳ ክጉዕሩ ባሕሪ ኣልቦ ገበቲ ሶይራ ደይብ ካኣተ ማዕዱ ዝባውንቲ ጥዑም ክሊማኡ ተፈጥሮኣዊ ሃብቲ ጥበብ መለለዩ ባህላዊ ኣባይቲ ወኪለ ክገልጾ በስመራ ውቅብቲ ኣስመራ ኣስመሪና ስምርቲ ከንስባ ሓበን ደቀባት ኤርትራዊት ኣርማ ሞዴል ኣፍሪካ ዘመናዊት ከተማ
1: ዋይ እንታብ ሓጎ ኣስመራ ጸሊሎምኒ ወትኹል የሆነ የሆነ እንታዕ መጎሰና ዝብለ ኣሎ መሲሊ እኒኦኮ ብኹኖመስሽ ክብለልኩም ጸኒሐ ኣይገርመኩምን ብዓብዩ እንደግዳ ሰላምታ ይረሲዐ ወኢለይ ሓቂ ካባ ሕጂ ከንታይ መይ ሓሊፉ ወዲኻ ድበልካ ብልክዕ ከመለኹም ፍርዕ ዓባይ ዳዕሮ ሚሎናታዊ ፅልታን ጃፋ ዘጥለሎ ትሸዓተ ፅገ ፍረ ቅርፂ ዋዕሮ ሽዱሽተ ጨናፍር ጉንዳ ዝጠመሮ ክልተ ሰራውር ኣብ ዕንቆታ ዘሎ ቁንጣር ካብ ሓመዳ ፍግረ መሬት ከየልዕሎ ከመለኹም ኣቦታት ግንዲ ዓቦ በዓል ኣፍሮ ኣዴታት ግንዲ ዓንቱም በዓል ዋዕሮ ድሕሪጀ ክምለስ ሕሉፍ ክዝክሮ ግብፅን ግንባር ግንዲዕ ናይ ጀጋ ንውዕሎ ሞራልኩም ሰኒቑ ዘንጊ ሓቂ ዝተኸሎ ከመለኹም እምባእንክናወፅ ብድምፂ መቓፍዕ ፍርሒ ወሪርኩም ን ከይበልኩም ፅግዕ ዕጥቅን ስንቅን ኮንኩም ውሉድኩም ከጥቅዕ ፃማኹም ርኢኹም መግዛእቲ ኸብቅዕ ፃማኹም ርኢኹም እወ መግዛእቲ ኸብቅዕ

0: ኣብ ሃለዋ ምስ ሓገየ ድቃስ ምስ ገገየ ቋሒሉ ምስ ገሩመ ድቃስ ምስ ገገየ ውድዮም ተስ ዕቲ ምስ ጎየ ነብተገርጊ ተፈረርዳን ሓፋሸ ዘይተኸሳንሰ ዓወት ንሓፋሽ ንርኣም ክብልንስዋትና
1: ኣፋኸለሚ ዓሳ ባድኒሚ ናብቢኖ ሓበሚ ኣፍዓሲን ባድኒሚ ንኒመናሓ ሲናሚ መፈርና ኤረትራኢና ኤረትራኢና ደኖ በከኖ ዒደኖ መናሓ ሲናሚ መፈርና ናስሩ ልኡመት